ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ

ዘነታት ምረጉም ኣበይ ኣሰናይ መንሓንተዮም ፈቀርና ለዘነታት ምረጉም ለናይ በዲር ለናይ በዲር ዶ ንጥፋቀት ዝሓርጂ ካህላን ጃብና እግል ደውለትናን ኣድሕን ቅብላት ኣባይ ፈቀርና ውላድጋነግን ነቅተል ዕንጥቂትና እሰርና የሕረግረግነጋፅግራ

0: ତୁମେ ହୁରିଅ ତାର ସିରା ଜୁଡେ ଆମର ତିଲା ବେ ଇଲି ସିଲା ସେ ସୁବେ ଗଲା ହେ ସିକିନ ବଦତେ ଆଗଲି ଶୋଡ ହେ ወያን ሲቢሊ ሁርካ ሓሪት ያ መጥፊዓ ኣለ ሰከ ወሊ ኣበቕሚያ መጥፊዓ ገያነ ምሽ ታርግልያ ረቢ ሸምተካለ ባዶ ቅንቅንታያ መጥፊ ሲያሒሸኒ የድህን ሸዓቢያ ሰገረ መዓዶ ኪለ መጥትርያ ኣመተነ የዒ ስትየ ንብሒረ ለቲ ለቲ ወቅትና ትላበ ቀዳ ቀድበይትንተም ሕርየት ዝያዳ ወመ ዓረናለ ብረቀትሪ ባዶለ ላኪኒ ተንድባ ወላያኮ ደቢለ
1: ሕርያ በደለ ሕርያ ሕርያ ጉራለ ምዝጋለ ምዝጋለ ሕርያ
2: ኤርትራ ኣንቲ ቆፅሊ ገባ ኤርትራ ዕምበባ ኣንቲ ቆፅሊ ሃምቦ

0: ኣካላት ዕዱማት ኣጋይሽን ሓለፍቲ ግንባርን ሓለፍቲ መንግስትን ምንስትርን ኣዘዝቲ ሰራዊትን ክቡር ህዝቢ ላዓይትን ከባቢኣን ሎሚ ንመበል 35 ዓመት በዓል ናፅነት 24 ግንቦት 2016 ናፅነትና ዋሒስና ኣብ ትሕቲ ዝብል ቴማ ክንፅምብሎ ከለና ትነዊሕን መሪርን ፅንዓትን ተወፋይነትን ከቢድ መስዋእትን ስንክልናን ዝሓተተና ረዚን ዋጋ ዝተዋህቦ ዓለም ሕቋ ኣብ ዝሃበትና ብመሪር ቃልሲ ዝተበጀወሉ ህዝቢ ኤርትራ መፈፀምቲኡ ዝበፅሐላ ክብርቲ ዕለት ብምዃና ንሕበነላን ንኸርዓላን ዕለት እያ። ዘኸበርኩምን ዘኸበርክንን ህዝቢ ኤርትራ ፅንዓትና ወሒስና ኣብ ትሕቲ ዝብል ቴማ ፅንዓት ህዝቢ ኤርትራን መንግስቲ ኤርትራን ብፅንዓቱ ወሒሱ ኣብቲ ዝለዓለን ዝበርኸን መድረኽ ከም ዝበፅሐን ኣብ ካብ መትከሉ ፈልከት ከይበለ ዘረጋገፀ ኣብ ዓለም ኣብነታዊ ህዝቢ ምዃኑ ዝተመስከረሉ ናይ ኣደባባይ ምስጢር እዩ። ኣብ መወዳእታ ከም መሓላልፎ ዝደሊ ለቦዋ በዚ ኣክብርቲ ዕለት ኣብ መደባት ልምዓት ከባቢና ኣብ ምልማዕን ምዕቃብን ህዝቢ ምምሕዳር ከባቢና ንዓኹም ለቦዋ ዘድልየኩም ዘይኮነስ ምዝኽኻር ምዃኑ ክሕብረኩም ይፈቱ። ዘለኣለማዊ ክብርን መጎስን ንሰማእታትና ዓወትና ሕፋሽ
1: ታንተ ሰናደ ስግነ ዳሃያ ነካበነዋኒ መንዳ ከንፈርልያ ሰገለ ቆሚያ ኪኖተናርደል ንክትያኮ ዘቶይነ ይንክል ዘቶየትያኮ ኣክታኩምምል
2: ወፋኮ ይዕድርን ሕርያት ድዩያለ ወፋኮ ይዕድርን ሕርያት ህያለ ኩልሕ መድሕናኒ ማበደለደለ ኩልሕ መድሕናኒ ወልድህለደለ
3: ኣደለትዓብከ ሕርያ ሃገረይነ ሰተም ግድ ቢበ ኣኸልነ ግንቦት ረማታና ክፈር ንናሓቀ ገይነ ትማሕ ኮተውለለ ኣፍርሒ ንኽነነ ትማሕ ኮተውለለ ኣፍርሒ ንኽነነ

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታና ይብፃሕኩም። ከመይ ቀኒኹም? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ካልእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዓደምና ሰናይን ዕረፍትን ንዝንግዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነእፍል ሞ ናብ ስትድዮ ክነስግረኩም

ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ኢና ከነስግረኩም ተጋዳላይ ዘርኣይ ቦኽረ ኣብ ዝተፈላለዩ ኢደ ጥበባዊ ስራሓት ዝነጥፍ በዓል ሙያ እዩ። ሎም ድማ ኣብ ምርኢት ዘቕርቦም ዝተፈላለዩ ንታሪክና ህዝብናን ባህልናን ካልእን ዝገልፁ ዝተፈላለዩ ቅርፃታት ብምቕራፅ ኣብ ምርኢት ኣቕሪቡ ነይሩ። ሙሉእ ትሕዝቱ ናብታ መደብ ከስግረኩም እያ ክትከታተሉ ብኣኽብሮት ንዕድመኩም።

0: ኣዳራሽ ኢምፐርያል ሆቴል ብዝኣተናሉ ብዙሓት ተጋደልትዮም ፀኒሖምና መብዛሕትኦም እንተበልካ እውን ምግናን ኣይኮነን ካልኦት ዓበይቲ ኣጋይሽ ዝተረኽብሉ ኣጋጣሚ እውን ብምንባሩ ኣብ ናይ ጥበብ ምሸት ከም ዝኸውን ኣይሰሓትናዮን ንግሩም ፅባቐ ናይቶም ቆፂርካ ዘይውዱ ቅርፃታት ጥሚትካ ምፅጋብ ምስኣንካዮ ስለምንታይ ክሳብ ክንድኡ ዓበይቲ ሰባት ኣብቲ ቦታ ተረኺቦም ነይሮም ንኽትርዳእ ኣየፀግምን
1: ስነ ቅርፃ ኣካል ስነ ጥበብ ኮይኑ ከም ካብ እምኒ ካብ ዕንፀይቲ ካብ ሓመድን ጭቃን ካብ ሓፂን ካብ ፕላስቲክ ክስራሕ ዝኽእል እዩ ቅርፃ ቅርፂ ምስራሕ ኣብ ዓለም ኣብ ራብዓይ ክፍለ ዘመን ኣብ ግሪክ ከምዝጀመረ እዩ ዝፍለጥ ድሒሩ እውን ኣብ 16 ክፍለ ዘመን ኣብ ግብፅን ቻይናን ዝውተር ከም ዝነበረ ሰነዳት ይሕብሩ ኣብቲ ግዜ እቲ ትሕዝቶ ስነ ጥበብ ነቶም ዝኣምኑሎም ኣማልኽትን ጣዖታትን ነቶም ገዛእቲ ደርብታትን ዝንእድን ዘመስግንን ነቲ ዝነበረ ዓወታትን ስልጣነን ዝገልፅን እዩ ነይሩ ቅርፃ ብኣሰራርሑ ኣብ ክልተ ዓበይቲ ክፋላት ክምደብ ይከኣል እዩ እቲ ቀዳማይን ኣውራን ናይ ቅርፃ ስራሕ ዝበሃል እቲ ኣብ ሓደ ወሳኒ ቦታን ኣከባብን ብዝግባእ ኣብ ዝተሰርሐ ሰፊሕ መደብ ተተኺሉ ንትኩል ተሰሪሑ ማለት እዩ ኣብ ማዕዶን ቀረባን ኮንካ ብቐሊሉ ዝረአን ሒዝቦ ዘሎ ታሪካዊ መልእኽቱ ብቐሊሉ ንኩሉ ህዝቢ ብኩሉ ቋንቋ ብኩሉ ናይ ወዲ ሰብ ዓልየትን ክልለን ክፍለጥን ዝኽእል መለለይን ሓበን ናይቲ ዝውክሎ ህዝብን እዩ
0: እዚ ምሸት ናይቲ ናይ ምቕራፅ ፍሉይ ተህቦ ዘለዎ ስነ ጥበኛ ዘርኣይ ባህረ እዮም ወዲ 16 ዓመት ከሎ ክራር ምፅዋት ዝለመደ ዘርኣይ ናይ ምድራስን ምግጣምን ክእለት እውን ይውንን እዩ ስለዝኾነ እዚ ናይ ጥበብ ዝምባለ ድማ እዩ ነዚ ቅርፂ ክሰርሕ ኣብቂዕዎ ከመ ውፅኢት ስነ ጥበባዊ እዩ ድማ እንሆ ኣብዛ ምሸት ውህሉል ቅርፃታትን ናይ ሓወልቲ ዲዛይናትን ኣቕሪቡልና
1: እቲ ካልኣይ ናይ ቅርፃ ስራሕ ድማ ሰባት ብቐሊሉን ብቐረባን ክርድእዎ ብዝኽእሉ ኣገባብ ይህነፅ እዚ ዓይነት ቅርፃ እዚ ከም ከተማታት ዓውደ ውግኣት ባሕርታትን ቀላያትን ወሓይዝን ኩሉ ናይ መሬት ትሕዝቶን ዘጠቓለል ክገልፅ ይኽእል ናይዚ ኣብነት ዘለኣለማዊ ብርሃን ተባሂሉ ዝፅዋዕ ሓውልቲ ኣብ ሩስያ ከተማ ሞስኮ ዝርከብ ክጥቀስ ይከኣል እዚ ሓውልቲ እዚ ነቶም ኣብ ካልኣይ ኩናት ዓለም ዝሞቱ ሩስያውያን ንምዝካር ዝተተኽለን ንዘለኣለም ዘየቋርፅ ሃልሃልታት ዘለዎን ኮይኑ እዩ ተሰሪሑ ናይ ሩስያ ዝዓበየን ዝተፈለየን መስሕብ ምዃኑ ከዓ ይፍለጥ እዚ ክንብል ከለና ኣብ ዓለም ኣብ በበይነን ሃገራት ንመንነተንን ባህለንን ዘንፀባርቁ ኣዝዮም ብዙሓት ሓውልትታት ኣለዉ እዘን ኣብ ላዕሊ ዝተገልፃ ናይ ኣሜሪካን ናይ ሩስያን ኣብነት ዳኣም ቀሪበን እምበር ምስአን ዝዳረግ ኣበየ ከባቢኡ ዝተተኽለ ሓውልትታት ብዙሕ እዩ ቅርፃ ብዓይንኻ ዝረአን ብኢድካ ዝድህሰስን ጥበብ ዝሓቆፈ ብምዃኑ ብዘይዘረባ ዝስማዕ ብዘይ ፅሑፍ ዝንበብ ባህሪ ኣለዎ ሓውልቲ ዓልየትን ቋንቋን ኣይፈልን እዩ ብዙሕ ግዜ ኣብ ሰብ ብብዝሒ ዝርከበሉ ስለ ዝትከል ከዓ ትሕዝትኡ ንምስትምቓር ልዕሊ ካልኦት ስነ ጥበባት ታሪክ ኣብ ምግላፅ ኣበርክቱ ኣዝዩ ጉልሕ እዩ ከምኡ ብምዃኑ ከዓ ታሪክና ብዘለኣለማዊ ዘይበርስ ሓውልቲ ንሰንዶ ብዝብል ሓሳብ ተደሪኽና ኣብ ሓደ መደብን ብሓንሳብን ኣብዚ ዳራሽ እዚ ተራኺብና ኣለና
0: እታ ቀዳመይቲ ኣብ ቅድሚ ህዝቡ ዘቕረባ መግለፂ ዝሃበላን ቅርፃ ካርታ ኤርትራ እያ ኣብ 1992 ሓደ ዓብ ፓርክ ሰማእታት ብደረጃ መንግስቲ ንክስራሕ ሰፊሕ መደብ ተበጊሱሉ ጎስጓስ ይካየደሉ ኣብ ዝነበረ ብወገኑ ኣብዚ ፓርክ እዚ ብዛዕባ ሰውራናን ገድሉን ገለ ነገር ከበርክታለን ኢሉ ብምሕሳብ ነዛ ቅርፂ ከም ዝቐረፃ እዩ ዝዛረብ
1: ኣብዚ ተኣኪብና ዘለና ሓደ ናይ መቕርብ ወይ ሓደ ብፃይና ክኸውን ይኽእል ሓውና ክኸውን ይኽእል ዝኾነ ዝተሰውኣሉ ቦታ ካርድ ኣብ ገገዛና ኣሎ ዋላ ኣብቲ ሜዳ ከለና ንኣብነት ኣብ ሳሕል ዘሕለፎ ግዜስ ኣብ ደቡብ እንድሕር ተሰውዑ ሓዉ እታ ቦታ መስዋእቲ ኣበይ ምዃና ኣይፈልጣን እዩ ኣብታ ካርድ ላ ግን ቦታ መስዋእቲ ትብል ዘላ ኣብታ ካርድ ላ ኣበይ ውድዕ ኣይፈልጠን እዩ ስለዚ ኣብ ፓርክ ሰማእታት ከይድ ኣብዚ ህንፃ እዚ ኣትዩ ኣብዛ ካርታ እዚኣ ክረኽባ ክእል ኮምፒተራይዝ ስለ ዝኸውን ሃይለ እንድሕር ትብል ኣለኻ እሞ ቦታ ከዓኒ ሓንቲ ቦታ እንድሕር ጠቒስካ ኣበይ ምዃና ደንደን እንተይልካ ሲ ኣብዚ ምናልባት ልሙፅ እንዲ ዘሎ ኣብታ ካርታ እንተሪኢኹም ኣብታ ቅርፃ ቀሪባ ዘላ ግን ሓርፋፍ እያ ኩሉ ጎቦታትን ሰናጭሮን ኣብኡ ኣሎ እዚኣ እውን ከምኡ እያ ጥራይ ኣብ ስታ ይቐርብ ስለ ዘሎ እቲ ቅርፃ ብምሉ ኣይረኣየናን እዩ ዘሎ። ንኣብነት ደንደን ተሰውኡ ክንጉጅሎም ንኽእል ኢና ክንጉጅሎም ንኽእል ኣብ ደንደን ተሰውኡ ሲ ኣብ ሰነዳትና ኣሎ ቀሊል እዩ። ስለዚ ሓዉ ኣብ ደንደን ተሰውኦ ግን ከዓ ንደንደን ዘይፈልጦ ሰብ ኣብዚ መፅ እዩ ቦታ ደንደን ይፈልጥ። በዚ ገይሩ ከዓ ንሃገሩ ኤርትራ እውን ተዘዋዋሪ መንገዲ ይፈልጣ። ስለዚ ነዘን ነጥብታት እዚኣተን ክትምልስ ኢለ የ ነዛ ካርታ እዚኣ ሰሪሐ እያ።
0: እታ ካልአይቲ ቅርፃ ንቃል ፕሬዚደንት ኢሳያስ ኣፈወርቂ ዝሓዘት እያ። ብሓይልን ተሃዲድን ኣይንርዕድን ኣይንምርካኽን ንሸፈጥን ዕልቑን ኣይንርዕምን ንወሽለኽለኽን ልቕመፅመፅን ክብረተይን ክብርታተይን ኣይሸይጥን እንተ ፅበበ ኣይጭነቕን እንተ ተረረ ኣይስነፍን ረሃፀይን ደመይን ሂወተይን ኣይበቅቕን ክሳብ ዕላማይ ዝጭብጥ ኣይሕለልን ትብል እያ ዝነበረት።
1: እዚኣ ኣብ 2019 ፕሬዚደንት ተዛሪብዋ ኣብ ፀብፃቡ ቅሪብዋ ኣብቲ መግለፂ ዘቕረባ ንውሶ ከፍና ሕጂ ተንሕተት ንዝክራ ድና እዛ ትሕዝቶ እዚኣ ማዓስ ተባሂላ ንፈልጣ ዶ እንታይ ከትሕዝቶኣ ንፈልጣ ዶ ኣይንፈልጣንኣይንፈልጣን ኢና ኣነ ንገዛ ርሰ ኣይፈልጣን እየ ፀኒሐ። ሕጂ እዚ ዘረባ እዚ ፕሬዚደንት ንውልቁ ገይሩ እዩ እቲ ቋንቋ ተዛሪብዎ። ንውልቁ ግን ኣይኮነ ዝዛረብ ዘሎ ህዝቢ ኤርትራ ብሙሉእ እዩ። ኩላትና ነዚ ትሕዝቶ እዚ ክንደጋግሞን ክንሰርሓሉ ከዓ ክንሰርሓሉ ከዓ ክንክእል ኣለና ማለት እዩ።
0: እታ ሳልሰይቲ ቅርፃ ካብ ጉንድ ኣውልዕ ዝተፀርበት ክልተ ኣእዳው ዝተጣመራ እተርኢ ሓድነት እተድምፅ ቅርፂ ዘለዋ ገይሩ እዩ ሰሪሕዋ።
1: ኣብ ላዕሊ ኣደላ ታቐንዲ ትርጉም ኣእዳው ከምዚ ፍሉጥ እዩ ኩሉ ሰብ ዝፈልጦ እዩ። ግን ብሓብቲ ደረጃ ክንሃንፀ ኣለና ኢና ንብል ዘለና ሓድነት እዩ። ሓድነት ለይቲ ምስ መዓልቲ ብዛዕባ ሓድነት ክንዝምር ኣለና እንታይ ንምንታይ እሱ ዘንብረና እምበር ሓድነት እንድሕር ደለ የለና ከዓ ንሕና ማለት እንተ ሰቂልናዮስ ኩሉ ግዜ እዛረብ እዩ እዛረብ ሓድነት ካሓሉ ሓድነት ካሓሉ ብለካ ሉ ቀፃሊ ክትሓልፍ ከምኡ እዩ ዝብለካ እዛረብ እዩ ሓድነት ካሓሉ ተጠንቀቁ ብለካ። እዚ መስቀላዊ ጎደና እዩ። ኣብ ዓበ ጎደና ይህነፅ ኣብ ላዕሊ ታቕርፃ ትብሉ ማለት እዩ። በዚ ዓበይቲ ናይ ፅዕነት መካይን እውን ክሓልፎኦ ዝኽእላ ጌርካ እዩ ተሰሪሑ ዘሎ ማለት እዩ።
0: ራብዒት ቅርፃ ኣርእስታ ንዘለዓለም ዝብል ኮይኑ ኣብ እግር እቲ ሓወልቲ ክልተ ኣንስትዮን ክልተ ተባዕትዮን ማለት ኣርባዕተ ኣናብስ ኣብ ምንቅስቓስ ከለዉ የርኢ። እዚ ህዝቢ ኤርትራ ወዱ ጓሉ ጅግና እዩ ንምባል ዝዓለመ እዩ። ኣብ ላዕሊ ከዓ እቲ ቀንዲ ሓወልቲ ይርከብ። ክልተ ተጋደልቲ ወድን ጓልን ይረኣዩ። እዞም ሰባት እዚኦም ደቂ ከበሳድዮም ደቂ መታሕት ብሓፈሻ ካብየናይ ቦታ ኤርትራ ምዃኖም ኣይፍለጡን። ሃይማኖቶም እንታይ ምዃኑ ቋንቋኦም ይኹን ዓሌቶም ዝገለጽ የብሎምን። እዚ እምበኣር ንሓድነት ህዝቢ ኤርትራ ንምግላጽ እዩ። ብኣእዳቦም ዓጢዒቶም ሒዞሞ ዘለዉ ከዓ እቲ ወዲ ብፀጋማይ ኢሉ ኣፍራሲ ሒዙ ኣለዎም። እዚ ድማ ንጻዕሪ ህዝቢ ኤርትራ ይገልጽ።
1: ኣንበሳ ከም ከሎም እንስሳ እዩ፣ ግን ንጉስ ናይ በረኻ እዩ። እንታይ ዝብል ዘሎ ዳ ኣብዚ ህዝቢ ኤርትራ ኣንበሳ ክንብል ከለና ኣንበሳ ህዝቢ ኤርትራ ብኩሉ እንትንኡ ብሉፅ ህዝቢ እዩ እዩ ዘስምዕ።
0: ትሕዝቶ ናይታ ሓሙሸይቲ ቅርፃ ድማ ታሪካዊ ፍፃሜታት ኣብ ባፅዕ ንኩናት ሳሊና 1977 ከምኡውን ንስርሒት ፈንቅል 1990 ኣጣሚሩ ዝሓዘ እዩ።
1: ሪኢኹም ኣለኹም ምፅዋዕ ኣብ ኣገሳ ሓሳብ ጆን ካርሎ እዩ ኣብዚ ሎ ምሳና እስከ ብዛዕባ እዚአን ክልተ ፍፃሜታት ናይ 77 ናይ 90 እንታይ ክንገብር ንኽእል ዝብል ሓሳብ ኣንቂሉ ኣብ ክልቴና ማለት እዩ ክልቴና እናተዘራረብና ከምዚ ክንገብር ኢልና እዛ ቅርፃ እዚኣ ሰሪሕናያ ማለት እዩ። ሕጂ እዚ ግራት ናይ ሳሊና እዩ። እዚ ኩርና እዚ እንዳ ሚካኤል ሰፊሕ ታሪክ ኣለዎ። ንበይና እንዳ ሚካኤል እንተይልካ ሲ ኣብ 77 በይን እያ ትግጨብ ነይራ ብናቫል ቤዝ ብግራር በቲ ብጠዋለት ብክንደያ ኮን ትግጨብ ነራ እዛ ቦታ እዚኣ ዋላ ሓንቲ መከላኸሊ ከዓ የብላ ኣብ ቅድሚያ ጎልጎል እያ ከመይ ገይሩ 77 እንዳ ነዚ ቦታ ዝተቋፃፂርዎ ነይሩ እንድሕር ኢልካ ዝክሮም ኣለካ እንታይ ኢሉ ወትኩል ኣብ ደርፉ ባፅዕ እስከ ተወከስዋ 77 ስዉእ ኣለዋ እዩ ከም ስዉእ ኣለዋ እዚኣ እዛ ጎልጎል እዚኣ ካልኣይ ግዜ ካብ 9 ኣብ 9 ከዓ እንደገና ኣሰውያትና ታሪክ እዩ ኣብዚ ከዓ ርእሱ ዝኽኣለ ናይ 9 ናይ ፍንቅል ታሪክ ኣሎ
0: ትሕዝቶ ናይታ ሸርሸይቲ ቅርፃ ንኽትህሉ ክትሕይል ኣለካ ንኽትሕይል ክትተሓቋቆፍ ኣለካ ንኽትተሓቋቆፍ ከዓ ሓበራዊ ዕላማ ክህልወካ ኣለዎ ሓበራዊ ዕላማ ክህልወካ ሃገር ክትህልወካ ኣለዋ ሃገር እተሰክመካ ሓላፍነትን ግቡኣትን ክትማልእ ግዴታኻ እዩ ዝብል እዩ
1: እዚኣ ከምታ ናይ ፕረሲደንት እያ ምንጭ ናይዛ ፅሕፍቲ እዚኣ ሰላይት መቐለ እያ መፅሓፍ ሰላይት መቐለ ኣብኡ ኣሎ ኣብ ገጽ 229 ገለ ኣሎ ንዓና ኣዝዩ ዝበቅዕ ንዓና ዝገልፅ ትሕዝቶ እዩ ዘለዋ እዚኣ ኣዝያ ኣገዳሲት እያ ከዓ ደጋጊምና ንዛረበሉ ዘለና ሓድነትና ክንሕሉ ክንክእል ኣለና ከመይ ገርና ኢና ሓድነትና ንሕሉ ዝብል ሕቶ እዩ ዝምልሽ እዙ

ኩራት ተኸታተልትና ዝስዕብ ትሕዝቶ መደብና እታ ወትሩ ሰንበት ኣብ ሰዓት እዚ ተቐርበልኩም ዘላ መደብ ኣሰራርሓ ምግቢ እያ። መደብ ኣሰራርሓ ምግቢ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ ከምኡውን ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ዝተፈላለዩ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ንሰገር። ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ፍልይ ዝበለት እያ ንሳ ከዓ ክብል ከለኹ ላዛኛ ባዓተር፣ ኩሉ ግዜ ባዓተር ኢና ብፊኖ ኢና ንሰርሕ። ሕጂ ፊኖ ዘይምገብ ወይ ላዛኛ ዘይኣይደልን ብፊኖ ሰንኪ ዓተር ግን እቲ ዝበለፀ ትሕዝቶ ስለ ዘለዎ ናይ ፕሮቲን ናይ ኣትክልቲ ፕሮቲን ኣለዎ ደምካዮም መዓራሪ ስለዚ ዘይ ክብደት የጉድል ምሕቃቅ መግቢ ዓተር ዘይጠቕሞ ነገር የለን። እሱ ፈሊጠን የና ኣዴታትና ቀደም እውን ብዓተር ሽሮ ዝሰርሓ ዝነበረ ሕጂ ካብ ብፊኖ ምስራሕ ብዓተር ከኣስ እንዳተቀየረ ከይድ ኣሎ እንዳተቀየረ ንሕና ከላይ ልክዕ ከምቲ ግዜ ከምኡ ኢና ክንከይድ ዘለና። ሕጂ ንፍርቂ ክኢሉ ዓተር ሰለስተ እንቃቑሖ እዩ ዘለየና ንሕና ውሕድ ኢና ክንሰርሕ ሕጂ ሰለስተ እንቃቑሖ እዩ ዘለየና ንፍርቂ ክኢሉ ዓተር ሰለስተ እንቃቑሖ ሕጂ ሓንቲ እንቃቑሖ 100 ግራም ጥሑን ፋርማጆ 100 ግራም ሞሰሬላ ፍርቂ ሊትሮ መስርሒ ናይ ክሬም ፓሽመል ማለት እዩ ጨው ከዓ ጨው ሕጂ ብዙሕ ደይኮና ብዘይ ጨው እውን ክትገብሮ ትኽእል ጨው ዘይደሊ ሰብ ስለ ዘሎ ብዘይ ጨው ክትገብሮ ትኽእል ንሕና ሓፈሻዊ ኢልና ኢና ጌርናዮ ዘለና በርበረ ፀሊ ሃንገፍ ከይብለና ናይ እንቃቑሖ ተመራፂ ከዓ ስለ ዝኾነ ሕጂ ኩላ ግዜ ኩሉ ሰብ ይዝክሮ እዩ ዝርስዕ እውን የለን ኩላ ግዜ መባእታ ንገብራ ግን ኢድና ምሕፃብ እዮ እዚኣ ዝርስዐ ሰብ ኣሎይ ንብልኒና መዘኻኸሪ ጥራይ ዳኣ እምበር ነዛ ናይ ኢድካ ምሕፃብ ሲ ኩሉ ሰብ ዝሕፀብ ኩሉ ሰብ ይፈልጦ እዚ ንኽነዘኻኸሪ ጥራይ ሕራይ ካብ ምሕፃብ ሕጂ ኢድካ ምንቃፅ ካብ ክትሕፀብ ኢድካ ክተንቅፆ ከዓ እቲ ዝበለፀ ኢድካ ፅፍርካ ኩሉ ኣብ ናይ ኣመጋግባ ጥዕና ክንረክብ እንድሕር ኮይና ኣብ ኣመጋግባና ፅሬት ክህልወና እዩ ዝበል እንዘይፀሪ ሰብ ኣሎ ማለት ኣይኮነን ኩሉ ሰብ ይፅሩይ ንመዘከርታ እዩ ሕጂ ከምቲ ዝበልክዎ ፍርቂ ክኢሎ ዓተር ክንገብር ንድሕር ኮይና ፍርቂ ክኢሎ ዓተር ሕጂ እንታይ ኢና ንገብር ሰለስተ እንቃቕሖ ሕጂ ውሕድ ስለ ንሰርሕና ሕጂ ከም ፊኖ ኣይኮነን ምቹ ኣይኮነን ምስርሑ ሒኽ ኢልካ ይትስራሕ ዓተር ኩለ እንደይኮንኩ ትገብረን ሕጂ

እንዳወሰኩ የደብዕጦ እንዳወሰኩ ዓተር ጨው ገይረሉ በርበረ ፀሊም ገይረሉ ሕጂ ከም ናይ ፊኖ ይኮነን ቁርፅ ቁርፅ ስለ ዝብል ብጥበቢኻ ሰርሖ ብጥበቢኻ ኣነ ክሰርሖ ሕጂ ዓተር መጀመርቲ ዓተር ንኣርዮ ዳሓር ንሕምሶ ዳሓር ንፀፅዮ ድሕሪ ምፅፃ ኢና ከዓ ነጥሕኖ ሕላፉ ኣሪና ማለት እዩ ሕላፍ ኣለዎ እንድ ነቲ ሕላፉ እይ ነብሎ ከይፅልመና ኢካ ሕለፍ ንዕርዮ ዘለና ከይፅልመና ዓተር ላዛኛ ብዓተር ሕጂ ብዙሕ መንገዲ ክሰርሕ ትኽእል ብዓተር ንሰርሕ ኣለና ሕጂ ኣለስልስ ነብሎ ብኢልና ትርራ ኣቢልና ንገብሮ ኣለስልስ ከዓ ነብሎ ሕጂ መጀመርታ ክክፍሐ እየ እንዮ ገፀ ድሓር ኣብዚ ምስሓሰኽዋ ደጋጊመ ክሰጦ እየ ደጋጊመ በብንእሽተይ ከዓ ዓተርሲ ፍርስፍር ስለ ዝብል ሓደ ኣይተቕጥቕኖን ኢኻ ከም ናይ ፊኖ ኣይኮነን ባህረ ናይ ዓተር ከም ናይ ፊኖ ኣይኮነን ሕጂ ናባይ ክስሕበ እየ ሓስያ እንደ ፀኒሐ ብነዊሕ እውን ክተምፅኦ ትኽእል እኒኻ ድሓን ሕፅር ሕፅር ዝበለ ገርና ክንገብሩ ኢና ንግዜ ንክሰልጠና ሕጂ ማይ ከዓ ከነፍልሕ ኢና ማይ ንዓተር መብሰሊ ማይ ሕጂ ኣብዚ ኸዓ ክሬም ፓሽመል ክሰርሐ ክሬም ፓሽመል ኣብዚ ስጎዳልዩና ኣለና ኣብዚ ማይ ንፓስታ ሳኺትና ኣብዚ ከዓ ክሬም ፓሽመል ሓንቲ ማንካ ጣውላ ብሮን ሓንቲ ማንካ ጣውላ ሕሩጭ ሒኖን ፍርቂ ሊትሮ ከዓ ፀባ ቀሪብ ኣሎ ሕጂ ኢና ከይፈለና ንክሶ ሕጂ ሕሩጭ እዚ ክሰጦ እንዴ ሕሩጭ እንዳተሓመሰ ከሎ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ክሬም ፓሽመል ከማ ናይ ግባእካኒ ግን ንግዜ ክንብል ክሬም ፓሽመል ትብሮ እንዳመኸኸ ከሎ ሓርጩ ይሕመስ ድሕሪዩ ፀባ ክገብረለ እዩ ጨው በርበረ ፀሊም ፋርማቾ ክገብረሉ እዩ ላዛኛ ብዓተር ልምድን ኣይኮነን ሕጂ ኢና ንተኣታትዎ ዘለና ኩሉ ግዜ ተደጋጋሚ ትሰርሖ ብዙሕ ምዕባለ የብሉን እቲ ሓደ ካብቲ ሓደ ክትቅይሮት ዝሓሸ እሱ ስለ ዝኾነ ኢና ከዓ ብዓተር ንሰርሕ ዘለና ላዛኛ ብዓተር ሕጂ ብዙሕ ማይ ኢና ንገብር ብዙሕ ማይ ሕሩጭ እንዳተሓመሰ ከሎ ብሮ መኺኽልና ብሮ ምስ መኸኸልና ፀባ ኢና ንገብር ፀባ ንፍርቂ ኪሎ ፓስታ ላዛኛ ፍርቂ ሊትሮ ፀባ ሓንቲ ማንካ ጣውላ ብሮ ሓንቲ ማንካ ጣውላ ሕሩጭ ፊኖ እጂ ክሬም ፓሽመል ክሬም ፓሽመል ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ከነውርዶ ኢና ምሕፋፁ ክንዲ ብፃሕሊ ሕጂ ጨው ግድነት ኣይኮነን ክትገልፎ ትኽእል ኢኻ ጨው ብዘጨው ዝምገብ ክትገልፎ ትኽእል ኢኻ ጨው በርበረ ፀሊም በርበረ ፀሊም ሓደ ዝበለፀ ትሕዝቶ ኣለዎ ካልኣይ ነገር ከዓ እንቃቑሑ ከዓ ሃንገፋ ይብለልካ በርበረ ፀሊም ኣርቅቕ ኣቢልና ንሰጦ ኣርቅቕ ኣቢልና ንሰጦ ኣብዚ ኸዓ ንሕውሶ ኣብዚ ኸዓ ንሕውሶ ሕጂ እታ ክሬምና በስፈሊሓትልና ሓንቲ ማንካ ጣውላ ፋርማጆ ወይ ሓንቲ እንቃቑሑ ውቂዕካ ትገብረላ ትኽእል ሓንቲ ማንካ ጣውላ ፋርማጆ ሕራይ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ማለት እዩ ምሕፋሱ ጨው ገይረሉ በርበረ ፀሊም ገይረሉ መጀመርታ ሕሩጭን ማንካ ጣውላ ሕሩጭን ማንካ ጣውላ ብሮን ሓሚሰዮ ድሕሪ ምሕማሰይ ፀባ ገይረሉ እቲ ፀባ ምስ ኣኺልዎ ምስ በልኩ ከዓ ጨውን በርበረ ፀሊምን ድሕሪዩ ፋርማጆ ምሕፋሱ
ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ሕራይ ሕጂ ማይና ፈሊሓላ ከምዚ ድዩ ዝገርር ግርር ጨው ዘይቲ ጌርናሉ ማለት እዩ። ሕጂ ኣብቲ ዘይቲ እንዳጠማዕና ዝብዝ ጌርናዮ ዘለና ኣብቲ ዘይቲ እንዳጠማዕና ኢና ንገብሮ ኣብታ ዘይቲ እንዳጠማዕና ውሕዋት ውሕዋት ተላጊቡ ምውፃእ ከይኣብየና

በሲላት እናላን ላዛኛ ናይ ዓተር እንቃቑሖ ሰለስተ ንፍርቂ ኺሎ ሕጂ ንሕና ግን ውሕቲ ኢና ጌርና ዘለና ሓንቲ እንቃቑሖ ምስ ኩባያ ዓተር ሕጂ እቲ ዓተር መጀመርታ ይእረ ድሕር ትሕምሶ ድሕሪ ምሕማስ ከዓ ተፀፅዮ ድሕሪ መፅፃይ ከዓ ሕላፍ ኣለዎ ከይፅልም ተኣርዮ ድሕር ተጥሕኑ ሕጂ ወይ ኣነ ኣይ ሕምሶን እየ ገለ ትብል ንድሕር ኮንካ ከዓ ምስ ልክዕ ከምዛ ናይ ጋዓት ትሕምሳ ሕጂ ኣብ ምንታይ ኢና ንገብሮ ብዙሕ ማይ ንላ ኣብዚ ብዙሕ ማይ ኣብዚ ማይ ኢና ንገብሮ ምክንያቱ መጫጭ ከይብል ከይጣበቕ ኣብ ብዙሕ ማይ ድሕር ኣብ ጨርቂ ከም ድንሽ ኢና ክነፅፎ ከይነድድ ኢደ እዚ ውዒ ዓተር ሕጂ ብዙሕ ማይ ብዙሕ ማይ ምእንቲ ከይጣበቐ ሕጂ እዛ ሞሰር የላ ክመትራየ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ኣብ መንጎ መንጎ ሓንሳ ስማይ ስጋዕ ዝሕል ዝብለለ ነዚኣ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ሕጂ ብዙሕ ጅልዕጅል ዓቢልካ ትገብሮ ኣብ ኩሉ ክበፅሓለይ ትብል ትክልካ ከዓ ተድቅቆ መሰንከቲና ቅብኣት ጌርናሉ ድሕሪ መሰንከቲና ቅብኣት ምግባርና ከዓ ዝሰጠጥናዮ እሞ እንቃቑሖን ዓተርን ጌርና ዝሰጠጥናዮ ሕጂ ኣብ መብሰሊና ኣብ መብሰሊና ድሕር እንታይ ኢና ክንገብር ስጎ ስጎ ከዓ ፅቡቅ ጌርና ሰሪሕና ኣለና ስጎ ፍስ ኣቢልና ሽጉርቲ ቀይሕ ምስ ካሮት ፋሕፊሕናዮ በቐሊናዮ ድሕሪ ሽጉርቲ ቀይሕ መቕላውና ከዓ ንሽተይ በርበረ ጌርና ኣሉ ምዕስ ክብለልና ድሕሪ እቲ በርበረ ከዓ ኮሚደረ ሕርበ ሕጂ ዝሰራሕናዮ ክሬም ፓሽሚር ሓርጭ ሓሚስናዮ ብሮመኺኹ ድሕሪ ፀባ ጌርና ድሕሪ እቲ ፀባ ከዓ ጨው በርበረ ፀሊም ድሕሪ ጨው በርበረ ፀሊምካ ሓንቲ ማንታ ጣውላ ፋርማጆ ሕጂ ድፀበቐት ኮይናትና

0: ሕንፍሕን ፋርማጆ ንሕብሪ ንሕብሪ ጥቡ ጌርና ዝሰራሕናዮ ስጎ ቆፅል ባዘሊኮ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ንግዜ ክንብል ኢና እምበር ኣብ ቅድሚ እንዲ ክስራሕ ግን ብዙሕ ግዜ ዝወስድ ንሕብሪ ንከለር ክኾነ
1: እዛ ሕጂ በኣል ክሰርሓ ዝፀናሕ ኩነ ዓተ እዚ ኩሉ ፖታሽም ኣለዎ ሓፂን ኣለዎ ኩሉ ነገር ኣለዎ ጠቃሚ ኮለስትሮል ክንክ ይኽእል ኩሉ ስለ ዘለዎ ሕጂ ኣብ ፈርኖ ኢኸትዋ ን15 ደቂቂ ናብ ፈርኖ ትወስ 1 ብታሕቲ 5 ካ ብላዕሊ ዓተርቲ ዝበለፀ ክንጥቀመሉ ናይ ጥዕና ስለ ዝኾነ ኩሉ ክገልፀ ዝፀናሕኩ ናይ ጥዕና ስለ ዝኾነ ክንጥቀመሉ

فنو اري تي في اب مكتال تركو بزخبركم تعزبتنا كمي تعلو نلوم يا عربي حموشت السنه ساعات حموشت السلالو زينتات وشتن وزان حزنا لكم قريبنا لنا نمكتالكم بخبر ان عدم ماك دحقوس مسار عربي تكون قام ملكت سنايت برخت بمخانينا بقندي ارست زينان فيلم ኣብ ንኡሰባ ገለብ ብህዝብን መንግስትን ዝህነፃ ዘለዎ ኣብያተ ትምህርቲ ጠለባት ህዝቢ ክምልሳት ትፅሚት ትግበር ኣብ ንኡሰባ ፍዓበት ኣገባባት ማሕረስ ብምምዕባል እቶት ሓረስቶት ንምዕባይ ይስራሕ ኣሎም ኣብ ዞባ ደቡባዊ ቄሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን ዝርዝር ዜና ኣብ ንኡሰባ ገለብ ብልዑል ተሳትፎ ህዝብን መንግስትን ዝህነፃ ዘለዋ ትካላት ትምህርቲ ጠለባት ህዝቢ ክምልሳት ትፅቢት ከም ዝግበረለን ኣመሓዳርቲ ንኡሰባ ኣቶ ዑስማን ኣድም ገሊፆም ንመስርሕ ምምሃርን ምስትምሃርን ብኣሉታ ክፀልዎ ንፀንሐ ፅበት ኣብያተ ትምህርቲ ንምፍታሕ ብተሳትፎ ኮምን መንግስትን ኣብያተ ትምህርትን ተወሳኺ ክፍልታትን ይስራሕ ከም ዘሎ ብምሕባር ሎሚ ዓመት ናብ ማእከላይ ደረጃ ዝተሰጋገረት ቤት ትምህርቲ ታብል እንጂ 10 መምሃሪ ክፍልታት ከም እተሰርሓላ ኣብ ምምሕዳር ከባቢ ኣይባባ ናይ መባእታ ቤት ትምህርቲ ከም እተሃንፀት ኣብ ምምሕዳር ከባቢ ካልኦ ድማ ትካል ቅድመ ትምህርቲ ትስራሕ ከም ዘላ ኣብርሆም ኣብቲ ንኡሰባ ሓላፊ ስነ መምህርና መምህር ዓብዱራሕማን መሓመድ ኑርን ኣመሓዳሪ ምምሕዳር ከባቢ ገለብ ሸክ ዓሊ ብእምነትን ብወገኖም በብእዋኑ ብህዝብን መንግስትን ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ድሕር ምምስጋን ንመስርሕ ምምሃርን ምስትምሃርን ኣፀጊሙ ዝፀንሐ ፅበት መምሃሪ ክፍልታት ሙሉእ ፍታሕ ክግበረሉ ምዃኑ ኣረጋጊፆም ልዕሊ 70,000 ነበርቲ ዘለዉዋ ንኡሰባ ገለብ ካብ ከተማ ከረን 60 ኪሎ ሜትር ንሸነኽ ሰሜናዊ ምብራቅ ርሒቑ ይርከብ ኣብ ንኡሰባ ኣፍ ዓበት ኣገባባት ማሕረስ ብምምዕባል ምህርቲ ብዓይነትን መጠንን ክም ንምባል ብሚኒስትሪ ሕርሻ ክሰላሰል ዝፀንሐ ንጥፈታት ፅቡቅ ተቐባልነት እናረኸበ ምምፅኡ ተሓቢሩ ሓላፊ ሕርሻ ኣብ ንኡሰባ ኣፍ ዓበት ኣቶ ሓጎስ ገብረትንሳኤ ወፂኡ ዘሎ መደባት ብሓፈሻ ንኡስን ርቡሕን ቃፅዑ ሕርሻ ድማ ብፍላይ ንምትግባር ዝዓለመ ሰፊሕ ጎስጓሳት ኣብ ኩለን ምምሕዳራት ከባቢ ከም እተኻየደ ኣረድዩ ክኢላ ልምዓት ዘራእትን ኣሕምልትን ኣቶ ዓብዱራሕማን ያዕቁብ ብወገኑ ትግባረ ቀዳማይ እብረ ንኡስ ርቡሕን ቃፅዑ ሕርሻ 2025 ኣተባብዒ ከም ዝነበረ ብምግላፅ ነዚ ብምስፋሕ ሂወት ሓረስቶት ብዓይነት ንምቕያር ብዕቱብ ይስርሓሉ ከም ዘሎ ገሊፁ ኣብ ዝሓለፈ ዓመት ምሩፅ ዘርኢ ዕፉን ኣብ ወርሒ መስከረም ኣብ ምምሕዳራት ከባቢ ኩብኩብ ናሮ ኣንስን ኣፍ ዓበትን ኣብ ወርሒ ታሕሳስ ድማ ኣብ ኣይጥሕልን ቀላመትን ኣብ 1,040 ሜትሮ ተፈቲኑ ካብ 5 ክሳብ ኣስታት 9 ኩንታል እቶት ከም እተረኽቦ እውን ኣብርሆም ልዑል እቶት ካብ ዝረኸቡ ሓረስቶት ኣያጣሓል ኣብነታዊ ሓረስታይ መሓመድ ዑስማን ሓምድ ኑር መምርሒ ሞያውያን ሕርሻ ተኸቲሉ ብዘካየዱ ፃዕሪ ርቡሕ እቶት ከመዝሓፈሰ ኣረድዩ መደብ ንኡስን ርቡሕን ቃፅዑ ሕርሻ ብግቡእ ዘተግበረ ኣቶ መሓመድ ዑስማን ኣብዚ እዋን እዚ ብርክት

ዝበላ ከብቲ ኣጣልን ደርሁን ኣለዎም። ክፍሊ ባህልን ስፖርትን ዞባ ደቡባዊ ቀይሕ ባሕሪ ንኣስታት ክልተ ኣዋርሕ ብያታዊ መሳርሒታት ሙዚቃ ዘሰልጠኖም ብክልተ ሰነ ኣመሪቖም። እቲ ብክልሲ ሓሳብን ግብርን ዝተዋህበ ጽዑቕ ስልጠና ክራር፣ ቤዝ፣ ክራድ፣ ደሮብካ፣ ቱምቡራ፣ ሻምብቆን ባህላዊ ከበሮታትን ዘጠቓለለ እዩ ነይሩ። ነቲ ስልጠና ዝሃበ መምህር ሙዚቃ ኣቶ መሓመድ ሳልሕ ተምሃሮ ዘረኣይዎ ክቱር ድሌትን ተገዳስነትን ኣብ ኣድማዕነትን ናይቲ ስልጠና ዓብዪ ተራ ከም ዝነበሩ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ጉንበት ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ዝተኻየደ ወግዓዊ ፅምብል ናጽነት ዘቕረብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊጾም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሐመድ ብግድኣ እቲ ብዓይነቱ ናይ ፈለማ ዝኾነ ስልጠና ኣብ ምውርራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብልዎ ተላምያ። ኣብ መወዳእታ ኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዘቐሰምዎ ሞያ ንሕብረተሰቦም ብዝለዓለ ከመ ዘገልግሉ ዘለዎ ጽኑዕነት ገሊጾም። ኣንባቢ ሕብረተሰብ ብቐንዱ ድማ ኣንባቢ ሰራሕተኛታት ንምፍጣር ኣብ ቦታ ስራሕ ንባብ ዘተባብዕ ባይታ ንምጥጣሕ ምስራሕ ኣገዳሲ ከም ዝኾነ ሓላፊት ህዝባዊ ቤት ንባብ ከረን ወይዘሮ ኣስቴር በርሀ ኣዘኻኺራ። ንባብ ብውልቃዊ ዕቤትን ምዕባልን ትካልን ረብሓታት ከም ዘለዎ ብምጥቃስ ንሰራሕተኛታት ዘገልግል ቤት ንባብን ምቹእ ሃዋህውን ምፍጣር ኣእምሮ ብፍልጠት ንክህብትም ኣፍራይነት ናይ ትካል ንክዓቢ ከምኡውን ሓበራዊ ዕቤት ኣብ ቦታ ስራሕ ንምርግጋፅ ኣገዳሲ ከም ዝኾነ ኣነፂራ። ንባብ መሰረተ ለውጥን ብረኸን እዩ ዝበለት ወይዘሮ ኣስቴር ሰራሕተኛታት ኣብ ትርፊ ግዜኦም ይኹን ንስርሖም ዝምልከት ፅሑፋት ናይ ምንባብ ባህሊ ከጥርዩ ናይ ኩሉ ኣካል ኣበርክቶ ወሳኒ ምዃኑ ብምጥቃስ ብፍላይ ሓለፍቲ ትካላት ንሰራሕተኛታት ዘገልግል ናይ ንባብ ቦታ ምውዳድ ካብ ቀዳምነታት ገይሮም ክሰርሕሉ ከም ዝግባእ ኣገንዚባ። ምኽፋት ዲጂታላዊ ቤት ንባብ ኣብ ቦታ ስራሕ እውን ንመንእሰያት ሰራሕተኛታት ሓጋዚ ስለ ዝኾነ ጎኒ ጎኒ ምውዳድ ቀዋሚ ቤት ንባብ ክስራሓሉ ተላብያ። ኣብ መወዳእታ ወይዘሮ ኣስቴር ምህናፅ ኣንባቢ ሕብረተሰብ ምህናፅ ብሉፃት ዜጋታት ምዃኑ ብምግላፅ ኣብ ቦታ ስራሕ ናይ ንባብ ሃዋህው ምጥጣሕ ዕቱብ ቆላሕታ ክግበረሉ ተማፂና። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዓድም። ኣብ ዜናታት ወፃኢ ሪፐብሊክ ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። መራሕተን ሃገራት ትማሊ 4 ሰነ ኣብ ከተማ ፕሪቶርያ ደቡብ ኣፍሪቃ ኣብ ዘካየድዎ ዝርርብዮም ነቲ ኣብ ንግዲ ወፍሪ ትሕቲ ቅርፂ ቴክኖሎጂን ካልእ ዘተኮረ ውዕላትን ከቲሞምዎም። ክልቲኦም መራሕቲ ኣብ ዝሓለፈ ዓመት ኣስታት 650 ሚሊዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ከም ንምባሉ ከም ዝሰርሑ ብምጥቃስ ንትግባርኡ እትከታተል ሓበራዊ ኮሚተ ከም ዝቆሙ ኣፍሊጦም። ብዘይካዚ ዘበዊ ፀጥታ ንምውሓስ ብሓባር ክሰርሑ ምዃኖም ፕረዚደንት ስሪል ሬሞፍዞን ፕረዚደንት ዊልያም ሩቶን ሓቢሮም። እዚ ከምዚ ንከሎ ክልቲኦም ፕረዚደንትታት ሃገራቶም ኣብ ምግታእ ዘይሕጋውያን ስደተኛታት ከም እተሓጋገዛ ኣነፂሮም። ኪራን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግመ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። እቲ ኪዳን ብፍላይ ኣብ ምትዕርራይ ባጀት ቁልጡፍ ለውጢ ከም ዘድልዮ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ነጺሩ። ኣሜሪካ ካብቲ ኪዳን ክትወፅእ መደብ ከም ዘይብላ ዝገለጸ ማርኮ ሩቢዮ መሰረታዊ ምትዕርራይ ዝጠልብ ወግዓዊ እማመ ከም እትቐርብ ግና ረድዩ። ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመጽእ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴቲ ኪዳን ዝምልከት መርገጺ ሃገሩ ከነጽር ትጽቢት ትግበር። ኣሜሪካ ኣባላት ዓመታዊ ብጽሒተን ብግቡእ ክኸፍሎም ከም ዘይብለን ብውቃስ ነቲ ኪዳን እትገብሮ ኣበርክቶ ከተጉድሎ ከም እትኽእል ከተጠንቀቕ ጸኒሐ። ብዘይካዚ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወታደራዊ ወፍሪ ደገፍ ከም ዘይገብራ ዝወቀሰ ፕረዚደንት ትራምፕ ብሸነኽ ኣሜሪካ ኣገዳስነቲ ኪዳን ከም ዝጎደለ ሓቢሩ እዩ። ብራዚልን ሽወደንን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻልተን ሃገራት ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዘኽእል ስምምዕ ኣብ 2023 ምስ ሽወደን ከም እተፈራረመት ዘፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ናይተን ነፈርቲ ኣብ 2027 ክጅመር እዩ። እዚ ከምዚ ንከሎ ክልቲአን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዎ
ኣፍሊጠን እቲ ስምምዕ ኣብ ምድንፋዕ

ወታደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትር ምክልኻል ብራዚል ትግባርኡን ምቅልጣፍ ይስራሕ ከም ዘሎ ኣረዲዩ። መንግስቲ ጃፓን ብናህሪ ዋጋ ነዳዚ ክስዕቢ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ተወሳኺ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናይ ዝተሃስያ ትካላትን ኩባንያታትን ከም ዝቐንዕ ሰመዚ ጃፓን ሓቢሮም። እዚ ተሰሊዑ ዘሎ ባጀት ኣኻሊ ምዘይከውን ተወሳኺ ስጉምቲ ከም ዝወስድ እውን መንግስቲ ጃፓን ኣሚቱሎም። ኣስታት 90 ሚኢታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ምዃኑ ዝሕብሩ ፀብጻባት ከም ሳዕቤኑ በቲ ተኸሲቱ ዘሎ ዘይርጉእ ኩነታት ሕልፊ ካልኦት ሃገራት ከም ተሃሰየ የረዱ። ኣብ ዞባ ማእከላይ ምብራቅ ኣጋጢሙ ዘሎ ፀጥታውን ወታደራውን ቅልውላው ዘሰዕቦ ሕፅረት ነዳዲ ሓያሉ ሃገራት ምትዕርራይ ባጀት ክገብራ ከም ተገደዳ ይሕበር። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ብዘይ ፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፊ ውሳነ ብ215 ደገፍን 208 ተቃውሞን ኣጽዲቕዎም። ይኹን በር እቲ ውሳነ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሴንት ተደገፈ ክርከብ ኣለዎም። ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓልፉ ወርሒ ለካቲት ምስ እስራኤል ብምትሕብባር ኣብ ልዕሊ ኢራን ዘካየዶ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተመኻኸረ ከም ዘበገሶ እዮም ምንጭታት ዝሕብሩ። መሰረተ ፌደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞት 60 መዓልታት ክስሕበዩ ዝግባእ ነይሩ። እንተኾነ ግን ኣብ መጀመርያ ወርሒ መያዝያ ኣብ መንጎ ኣሜሪካን ኢራንን ብዝተበፅሐ ስምምዕ ምቁራፅ ተኩስ መሰረት እቲ ናይ ግዜ ገደብ ከም ብሓዲስ ከም ጀመረ እዩ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰት ኣብ ግዜኡ ሓቢሩ ነይሩ። ኣሜሪካን ኢራንን ነቲ ኣብ መንጎኦን ዝካየድ ዘሎ ኪናት ዶም ንምባል ተስፋ ዝህብ ዘተ የካይዳ ከም ዘለዋ እዩ ዝሕበር ዘሎ። እዚ ከምዚ ኢሉ ከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምምዕ ምስ ዝብፃሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞጅዳብ ካሚኒ ክራኸብ ድሉ ከም ዘሎ ኣሚቱ። ኣሜሪካ ትማሊ 4 ሰነ ኣብ ልዕሊ ፕረዚደንት ኪባ ሚጓል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ኣጽዲቑ። እቲ ስጉምቲ ኣካል ናይቲ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እታ ሃገር ዘካየደ ዘሎ ልዑል ፀቕጢ እዩ። እቲ እገዳ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጹ። ፕረዚደንት ኪባ ሚጉዌል ዲያዝ ካነል ነቲ እገዳ ብትሪ ብምኹናን ኣሜሪካ ኣብ መንጎ ክልቴን ሃገራት ግጭት ንምፍጣር ትሰርሕ ከም ዘላ ከሲሱ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥሪ እናባእሰ ኣብ ዝመፀሉ ዘሎ እዋን እዩ። ምምሕዳር ዶናልድ ትራምፕ ኣብ ዝሓልፈ ወርሒ ጉንበት ንሓያሉ ዓመታት ኣብ ልዕሊ ኪባ ዝፀንዐ እገዳታት ኣሜሪካ ንምኽራር ናይ ፈፃሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ። በቲ ካብ 1962 ፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሳራታት ከም ዝወረደ እዮም ፀብጻባት ዝጠቕሱ። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ናይቲ እገዳ ብከቢድ ካብ ዝተሃሰዩ ምዃኖም ክፍለጥ ተኻኢሉሎም። መንግስቲ ኪባ እቲ እገዳ ክላዓል ከቅርቦ ዝፀንሐ ተደጋጋሚ ፀውዒታት ዛጊ ተሰማዕ እዝኒ ከም ዘይረኸበ ፀብጻባት የረዱ። ፕረዚደንት ቻይና ሺ ጂንፒንግ ብዕድመ ፕረዚደንት ኪም ጆንግን ዝመፅእ 89 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደት ሰሙናት ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብተናፀል ኣብ ከተማ ቤጂን ተቐቢሉ ምዝራብ እዩ። እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ ስትራቴጂካዊ ዝምድና ንምሕያልን ኣብ ምብራቅ ኤስያ ዘለዋ ፅልዋን ምስፋሕን ትገብሮ ዘላ ፃዕሪ ዘንፀባርቕ ከም ዝኾነ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዎም። ክልቲኦም መራሕቲ ኣብ ክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓውሲ ደሴት ኮርያን ዘተኮረ ዝርርብ ከካይዱ ትፅቢት ይግበር። ፕረዚደንት ሺ ኣብ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ። ፕረዚደንት ሰሜን ኮርያ ኪም ጆን ኡን ቻይና ብምክንያት ዝኽሪ መበል 80 ዓመት ናይቲ ኣብ እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም እተሳተፍ ዝዝከር እዩ። ናይ መወዳእታ ዜና ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ምስ ፕረዚደንት ቭላድሚር ፑቲን ዝርርብ ንኽካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፍኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማሊ 4 ሰነ ገሊጹ። እዚ መግለፂ ዝተዋህበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልቲአን ሃገራት ንልዕሊ 4 ዓመት ዝቐፀለ ኪናት ዶው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት መልእኽቲ

ኣብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ዝርብ ኣብ ዝካየደሉ እዋን ዩክሬንን መጥቃዕትታት ደው ከተብል ድልውቲ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነተን ከም ዘርኣያ እውን ጠቒሱ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከምዘይረኣዮን ኣብ ቀረባ እዋን መብርሂ ከም ዝህበሉን ሓቢሩኣሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ኣብ ሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምምዕ ሰላም ንምኽታም ጥራይ ምዃኑ፣ ቅድሚኡ ግን ክልቲአን ሃገራት ኣብቲ ብፕረዚደንት ዶናልድ ትራምፕ ዝቐረበ እማመ ክሰማምዓ ከም ዘለዎን እዩ ክግለፅ ጸኒሑ። ዜና ንምዝዛም ኣርስቲ ዜና ክንደቅም። ኣብ መውፀባ ገለብ ብህዝብን መንግስትን ዝህነፃ ዘለዋ ኣብያተ ትምህርቲ ጠልባት ህዝቢ ክምልሳ ትፅቢት ትግበር። ኣብ ንኡዘባ ፍዓበት ኣገባባት ማሕረስ ብምምዕባል እቶት ሓረስቶት ንምዕባይ ይስራሕ ኣሎ። ኣብ ዞባ ደቡብ ወቂሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም። ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

ጽምብል ደንደን ኣብ እዋንና ጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኹርና ሓገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እዩ። እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: ዕለሙ ኣሉን ተዝብሉኒ ማሓለፍያ ማእለማ በቲ ሃር ሰማይ በቲ ምሕረር ስማ እድያታ ባሕሪ ዘይሃስስ ቀለማ ምስሊ ናይ ተዓዱ ዝዓደላ ግርማ ጥልፍ መበል ኩሉ ዝተጻፎ ስማ ኣምሃም ሃብኩ ንዝደንደን ኣርማ ድረፈሉ እንተዝብሉኒ ሕላይ ካሃልየሉ ኣብቲ ኸውታ ለይቲ ኣብቲ ሰብ ዘይብሉ ነቐየ ሓሊመስ ገለስ መበልኩሉ ደንደን ኣቝዓር ክብሪ ንጉሥ ምዋዕሉ ኣብ በረኻ ኾይኑ መትበሩ ዝሕልቡ ዘምረሉ እንተዝብሉኒ ምበልኩ ከዓ ኣለኒ ዝበሃል ኣለኒ መብፅዓ ነዚ በዓሉ ዕለት ጸፍጸፍ እንግድዓ ሹርባ በርበረን ድዩ ዘይፍትዎ ደይፍዓ እዚ መትከም ኣባይ ፀሓይ ጾመር በዓ ደንተርተ ፍትሒ ዘይብርኾ ወፅዓ
1: ደንተርተ ፍትሒ ዘይብርኾ ወፅዓ
2: ክዓስሎ ተዝብሉኒ ጨጉረይ ምዘገፈ ከምቲ ጨጓር ደንጋ እሳ ዝሓለፈ ኮውታ ዝቐደደ ትብዓት ተደገፈ ደንደን ዝቤትወ ምቑሕ ዝጓሓፈ ከምከምኡ ምኾንኩ ዘሕረት ዝሓለፈ ውቕዕሉ እንተዝብሉኒ ኣውታር ናይ በገና ከም ናይ ካሕካሕ ጽባሕ መረዋሕ ወጋሕታ ጥሪም መበል ኩሉ ነዝ ገዚፍ እምባ ከም ውዳሴ ሰማይ እተነግሐ ቓና ልቢ ብስትንክፍ ከም ናይ ዕዋፍሕና ጸወታ ጻብዕቲ ብፍልያ ኩርኩማ ዘርዓሚ ቐልቢ ስምዒት ፈለማ ንስሙ ዝበቅዕ ነዝደንደን ግርማ ንፍሕሉ ተዝብሉኒ እነፍሕ እምብልታ ከም ትረዚም በዓል ህዝባዊ ደንፋዕታ ሻንቂ ድፍን ደባይ ብብታርታ በቲ ዓዋፍ ልቢ ናይ ድምር ጸወታ ስምዒት ዝነቕንቕ ስሩ ንዕልልታ መለኸት ነፍሔ ምነቕነቕኩ እምባ ከዋኽብቲ ሰማይ ክወርዱ ንባይታ መናፍሕ ንኽብሩ ነዝደንደን ጐይታ
1: መናፍሕ ንኽብሩ ነዝደንደን ጐይታ
3: ቅባእ እንተ ዝብሉኒ ብትርኢት ኣምሳሉ ንሰማይ ስሒበ ነጠቕ መበልኩሉ ላመት ከኸብ ፀሓይ ሕብርታት ንኽብሩ ኣድምቕ መበልክዎ ዕላልዋይ ሕብሩ ደንደን ፀሓይ እንድዩ ብለይቱ ብቖትሩ መካነ ጸዳልዩ ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩ ዘሚሩ ንዝእምርተ ሓይሉ ማዕበል ላንቃዕሪሩ ዛርወት ተዝብሉኒ ተወሰዶ ድቃስ ርሩ መበልክዎ እንተመጾ ትኻስ ክንደይዲ ኣሕሊፉ እዚ ደንደን ነካስ ኣተሕቀሽኖ ኣተኣካራፋስ ኣትውረት ደይብ ኣብ መላጣል ትንፋስ ደንደን ዘንግድ ኪሉ ሓርነት ክወሓስ መዓልት እንዲ ጽሒው ዘይረኽብ ድቃስ ሕጅስ ስምም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘለዓለም ይንገስ
1: ደንደን ጐይታ ንዘለዓለም ይንገስ
4: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቐቂጨ ምሰቐልኩ ላዕሊ መስታን ደሃይን ብመብረቕ ብነጉዲ ትእንግርቲ ኸውን ዓዚም ንጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውሊዑ ሰራዉ ክሕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስ ሓንዘዘ ሰማይ ምስ ተከዘ መብረቕን ነጐዳን እናተሓጋገዘ ኣብ ዝባኑ ኾይኑ ሰይፉ ተመዘዘ ርግኣት ማተይልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
2: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕ ሸዓተ ሩባ ሓንጋር ኩሉ ምሉ ብእግሩ ዝሓልፍ ሩባ ምዖ ገይሩ ትም ኢሉ ዝዕዘር ሕዳይ ያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዩ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነፍስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓምብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቢ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፍቱ ብዓይነይ ክርኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ ርእሲ ኩሉ እንዲታ ደንደን ብሉፅ ንጉስ
0: ኣዝዩ መሉ እንተ ዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ርኽ ከም ኣስፈል መህመም ክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ መገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ እንዲ ስመይ ዋልታ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
1: ጥዋፍ ሒዘ ምሕዳረይ ብቕመይ
2: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለኒ ብፀሓ

0: ኦረይ ልዕሊ ዕይር እቲ ሕጃይ ምጃይ ስኒ ዘንክሰኒ ብስኖ ብተላይ ኒሐይ ዘበርኾ ከም ድፍእ ንላዕላይ ቁሩብ ዝተርፈኒ ክነክእ ንሰማይ ወይ ዝድርብ ጋቢ ኣበባይ ዕምበባይ ደንደን ክቡር እምባ ዝደንደን ክኾባይ
1: ደንደን ክቡር እምባ ዝደንደን ክኾባይ
2: ከም ሸብረኽ ከም ድንን ንኢደይ መንስኢ ነዝ ጐበርትዒ ፍትሒ መጋቢኢ ነዝ ጐይታ ደንቢ ነዝ ጐይታ ወግዒ ኣብ እዋን ሕሰምና ዝኾነና ጸግዒ ሕይወተይ ዝህቦ ሃገር መቐውዒ ብረቕ እንዳበለ ዘብረቐን ፀሓይ ሰጓግ ደበንገረ ነጋፊ ጸለንጋይ ዘይትሰምዕ እዝኒ ጕንዳ መላህማይ ውቓዕ እንተበልዎ ዝዓሉ ብሮማይ ደንደን ዓብ እምባ ደንደነይ ስዮማይ ከም ቀደድ ብርህርህ ከም ሕራይ ከም ዋሕ ብርቅሕቅሕ ከም ፀሓይ ብርሃን ትርኢት እንዲው መነኒ ንሰማይ ኣብኡ ዝጋብኡ ከዋኽብቲ ላዕላይ ቅጥሚ ናይ ተሃሩ ትርኢቱ ድራማይ ኮኸብ ሸውዓተዩ ደንደነይ ክኸባይ ኩርዕርዕ እንተበለ እዝ እምባ ዓቢ ትፍንን እንተበለ ከመርሓ ትማሊ መንጉድ እንተውፀ ኣንበሳ ጓዛሚ ድሃዩ እንተህመመ ድሃይ ሓበን ልቢ መላሃዮ ኣልባብ እዚ ጥዑም ድምፂ ኣዳራሽ እንድዩ ሃይከል ናይ ሰማእቲ ትእምርተ ጽንዓት ንመንፈስ መጋቢ
1: ትእምርተ ጽንዓት ንመንፈስ መጋቢ እትርወውና ንዂሉ ሓንጋሪ ኣብ ማእከል ዱር ብዓውታ ነጋሪ ዜና ዕስ ንፋስ ደሃሳ ዓምጣሪ ርግፁ ዓጠምጠም እቲ ተሰባሪ ኣብ ደንደን ክበጽሕ ኣብራኹ ዝቖሪ ኣቡኒ ዘስብር ደንደን ንስሓይሊ ደንደን ኣዳራሽ እዩ ጽጋባ መዘቢ ደንደን ኣርሓ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያክትውን ዝተፈላለዩ ኣገረንቲ ዝኾኑ ፍፃመታት ናይ ዓለም ሒዛልና ቀሪባላ ገለ ካብ ትሕዝቱ መቸን ብዛዕባ ፅባቐ ክበሃል እንከሎ ሎሚ ኣብዚ እዋን እዚ ዘለናዮ ማለት እዩ ክፋል ናይ ገፅካ ብመጥባሕቲ ጌርካ ምትዕርራይ ከምኡውን ዝተፈላለዩ ክፋላት ናይ ኣካላትካ ከተጉድልን ከትዕብን ዝኽእል ምዃን እዩ ንሎም ድማ ኣብዛ ስዒባ ትቐርብ ዜናና ድማ ሽክና ናይ ርእሲ ናይ ምቕያር መስርሕ እዩ ኣዝዩ

ኣዘራራቢ ኣርእስቲ ኮይኑ ዘሎ ቅርፂ ርእስኻ ናይ ምቕያር መስርሕ። ኣብ ቻይና መንእሰያት ብርኽ ዝበለ ሽከና ርእሲ ምልክት ጽባቐ ይሓስብዎ። ብምህላዎም ቅርፂ ርእሶም ንምምሕያሽ ኩሉ ዓይነት ናይ ምፅብባቕ መስርሕ ይገብሩ ከም ዘለዉ እዩ ዝጥቀስ። እዚ ብምብራኽ ርእሲ ተባሂሉ ዝፍለጥ ዘይተለምደ ናይ ጽባቐ ዝምባለ ሰባት ኣብ ትሕቲ ቆርበት ርእሶም ብብዝሒ ሃይሉሮኒክ ኣሲድ ክውግኡን ዋላ እውን ሓደገኛ መጥባሕቲ ብምግባር ቅርፂ ርእሶም ክቕይሩን ይገብር። እቲ መስርሕ ሓደገኛ ምዃኑ እዩ ዝጥቀስ። ከም መርፍእ ሃይሉሮኒክ ኣሲድ፣ ምትካል ፕላስቲክ ከምኡውን ብተለምዶ ኣብ መጥባሕቲ ኣካላት ንመላግቦታት ንምፅጋን ዝውዕል መጣበቒ ናይ ዓፅሚ ስሚንቶ ይሓቁፍ። እቲ ናይ ዓፅሚ ስሚንቶ እቲ ኣዝዩ ኣካታዕን ሓደገኛን ኣገባብ ከም ዝኾነ እዩ ዝሕበር። መጥባሕቲ ዘካይድ ሓኪም ኣብ ቆርበት ርእሲ 3 ሰንቲሜትር ብምጭንዳሕ ድሪል ሰርሳሪት መሳርሒት ተጠቒሙ ኣብቲ ዓፅሚ ንኣሽጡ ቀዳዳት ይፈጥር። ድሕሪኡ ነቲ ስሚንቶ ብቕልጡፍ ወጊኡ ከይተረረ ከሎ ቅርፂ ይህቦ። መርፍእ ሃይሉሮኒክ ኣሲድ ዋላ እኳ ጉድኣቱ ክንዲ ናይ ዓፅሚ ስሚንቶ ኣይኹን፣ ካብ ሓደጋ ነፃ ግን ኣይኮነን። ኣብ ቻይና ዝርከቡ መንእሰያት ኣብ ዝሓለፉ ውሑዳት ዓመታት ዝተፈላለዩ ዘገርሙ ናይ ጽባቐ መስርሓት ክገብሩ ተዓዚብና ኢና። ንኣብነት እዝኒ ንደገ ተወጢጡ ከም ዝወፅእ ምግባር። ይኹን እምበር ከም ናይ ዝብራኸ ርእሲ ዝገርምን ንሰማዒኡ ዝርብሽን ኣይነበረን።

0: Jibachi Sambei. ጅባቺ ሰንበይ ጃፓናዊ መግቢ እዩ። ንፈለማ እዋን ኣብ መፋርቅ 2010ታት ኣብ ዜናታት ኣርእስቲ ዝሰርሐ ናይ ዕኮት ብሽኮት እዩ። ዕኮት ካብ ሓሸራታት ዝለዓለ መጠን ፕሮቲን ከም ዘለዎ እዩ ዝግለጽ። ይኹን እምበር ሰባት ፕሮቲን ንምርካብ ጥራሕ ኣይኮኑን ዝበልዕዎ፣ ጣዕሙ ንምፍታን እውን እዩ። እቶም ኣብ ዓለም በዚ ዝሰርሕዎ ዘይተለምደ ዓይነት ብሽኮቲ ፍሉጣት ዝኾኑ ኣብ ኦማቺ ጅባቺ ኣይኮካይ ዝርከቡ ስድራ ቤታት ኣብ ጫካ መፃወድያታት ብምቕማጥዮም ነቶም ሓሸራታት ዝሕዝዎም፣ ድሕሪዚ ነቶም ዕኮት ኣብ ሲሎም ብምንቃፅ ነቲ ብሽኮቲ ዝሰርሕ ሰብ ይህብዎ እሞ ኣብቲ ብሑ ቃእቲ ይስንክቶ። እቲ ብሽኮቲ ቁሩብ ሽኮራዊ ጣዕሚ ክህልዎ ከሎ እቶም ዝነቐፁ ዕኮት ድማ ናይ ዝሓረረ ዘቢብ መቐረት ከም ዘለዎም ይጥቀስ። ነቶም ብሽኮት ንምስራሕ ዝውዕሉ ዕኮት ንሰባት ውሑሳት ከም ዝኾኑ እዮም እቶም ስድራ ቤታት ዝዛረቡ። ኣብ ኦማቺ ጃፓን ዝተማሃዘ ጅባቺ ሰንበይ ናይ ዕኮት ብሽኮቲ ኣብ ዕዳጋታት እቲ ኸባብን ኣብ ካልኦት ከተማታት ጃፓን ኣብ ዝርከባ ምሩፃት ድኳናት ክርከብ ይከኣል።
1: These crackers aren't just snacks. They have real wasps inside. In Japan, wasp crackers or jibachi senbei are made by mixing dried wasps into the dough, then baking them until crispy. The taste is savory, with a bitter sensation from the wasp's body. Still dare to try?

ተፈጥሮዊ ጽባቐ ገረብ ሆሎንግ። ሆሎንግ ኣብ ጫካታት ደቡባዊ ምብራቕ ኤስያ ዝርከቡ ነዋሕቲ መሳጢ ትርኢ ዘለዎም ኣግራብ እዮም። እዞም ኣግራብ ፍርኦም ኣብ ክንዲናብ መሬት ዝወድቕ ከም ሄሊኮፕተር ዝሕንበቡ ዓበይቲ ክንፊ ዘለዎም ፍረታት የፍሪ። ብልምዲ ሆሎንግ ተባሂሎም ዝፍለጡ እኳ ትኾኑ ቀንዲ ስሞም ዲፕተሮ ካርፐስ ሮቱሰስ እዩ። ክሳብ 60 ሜትሮ ንውሓት ዘለዎም ዓበይትን ተረርትን ኣግራብ እዮም። እዞም ኣግራብ ኣብ ከባቢ ደቡባዊ ምብራቕ ኤስያ ብዘለዉ ደቀባት ዝኽበሩን ምስ ፅፅዋያት ኣፈ ታሪኽ ስ

ስርዓታትን ልምድታትን እቶም ህዝቢ ዝተኣሳሰሩ ምዃኖም ይንገር። እቲ መሳጢ ዝኾነ ፍልይ ዝበለ ትርኢቶም ንጎኒ ገዲፍካ ኣብ ህንፃ ምፍራይ ኣቑሑ ገዛን ጀላቡን ክውዕሉ ይኽእሉ። እቶም ኣግራብ ዘደንቕ ሜላ ምብታን ዘርኢ ድማ ኣለዎም። እቶም ክልተ ክንፊ ዘለዎም ፍረታት ሆሎን ካብ ጨናፍር ክወድቁ ከለዉ ከም ንኣሽቶ ሄሊኮፕተራት ኣብ ኣየር ይሽከርከሩ። እዚ ድማ ካብቲ ገረብ ርሒቖም ብምጉዓዝ ናብቲ ክለምዕሉ ምቹእ ዝኾነ ከባቢ ናይ ምዕላብ ዕድሎም ዘዕቢ መስርሕ እዩ።

ወዲ 98 ዓመት እንግሊዛዊ ሄሪ ሄስማን ኣብ ክንፊ ትበርር ነፋሪት ደው ክብሉ ብምኽኣሎም ብዕድመ ዝዓበዩ ከምኡ ክገብሩ ዝኽኣሉ ተባሂሎም ኣብ መዝገብ ክብሮ ወሰን ጊነስ ሰፊሮም። ሄስማን ዝሓለፈ ሰሙንዮም ኣብ ካምብሪጅ ኣብ ዝርከብ ማዕርፎ ነፈርቲ ዳክስፎርድ ካብ ዝተበገሰት ኣስታት 300 ሜትሮ ብራኸ ዝነበራ ነፋሪት ልዕሊ 9 ደቓይቕ ኣሕሊፎም። ሄስማን ንትካል መዝገብ ጊነስ ኣብ ዝሃብዎ ሓበሬታ ካብ ንእስነተያት ሒዘነ ዚ ክገብር ሕልሚ ነይሩኒ ክብሉ ተዛሪቦም። ሄስማን በዓልቲ ቤቶምን ወዶምን ብሕማም መንሽሮ ካብ ዝዓለም ቅድሚ ነዊሕ ዓመታት እዮም ተፈልዮም። ስለዚ ድማ ነቲ ዝረኸብዎ ኣታዊ ብሕማም መንሽሮ ንዝተጠቕዑ ቆልዑት ከውዕልዎ ከም ዝኾኑ ክፍለጥ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ሌላ እያ ክትከውን ንሎሚ ድማ ብዛዕባ ሓንቲ ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ኢና ሕዝናትን ቀሪምና ዘሎና ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ተባሂላ ኣብ መዝገብ ክብረ ወሰን ሰፊራ ዘላ ሩሜሳ ቤጋም እያ። ሩሜሳ ምክንያት ቁመት ናይ ምንዋሕ ናይ ቁመታ ማለት እዩ ብሰንኪ ናይ ጀነቲካዊ ፀገማት ምዃን እዩ ዝፍለጥ። ኩሉ ግዜ ቁመት ክንብል ከለና ምስተውህቦ ነተኣስሮ ዳ እምበር ብሰንኪ ሕማም ወይ ናይ ጀነቲካዊ ፀገማት እውን ከጋጥም ከም ዝኽእል እዩ ዝፍለጥ። ሩሜሳ እምበኣር ኣብ ሂወታ ይኹን ማሕበራዊ ንጥፈታታን ዘጋጥምዋ ፀገማት ተበዲሃ ኣብ መዝገብ ዓለማዊ ክብረ ወሰን ክትሰፍር ዝበቕዓት ጓል ኣንስተይቲ እያ። ንሙሉ ትሕዝቶ እምበኣር ናብ መደብ ሌላ ከስግረኩም እያ ክትከታተሉ ብኸብሩ ዩ ንዕድመኩም።

ሩሜይሳ ገልጊ ልዕሊ 7 ጫማ ቁመት ዘለዋ ንሳ ኣብ ምድሪ ዝነውሐት ህያው ሰበይቲ ብምዃና ክብረ ወሰን ዓለም ጊነስ ሒዛ ትርከብ። ታሪኻ ግን ካብ ቁመት ኣዝዩ ዝዓበየ እዩ። ዛንታ ጽንዓት፣ ብልሒ፣ ሕያውነትን ኣብታ ንማእከላይ ሰባት ዝተዳለወት ዓለም ብዝተፈላለየ መንገዲ ትነብር ዘላያ። ሩሜይሳ ገልጊ ኣብ ቱርኪ ብ1997 ተወሊዳ ኣብ መጀመርታ ከም ዝኾነ ካልእ ቆልዓያ ትመስል። ዓመታት እናሓለፈ ምስ ከደግና ሓደ ዘይተለምደ ነገር ተነጸረ። ተዓቢ ነበረት፣ ኣዝያ ቁልጡፍ ዕብየት። ድሒሮም ሓካይም ሩሜይሳ ዊቨር ሲንድሮም ዝበሃል ሳሕቲ ዝረአ ሕማም ከም ዘለዋ ረኺቦም። እዚ ድማ ንዕብየታን ኣካላዊ ምዕባሊኣን ዝጸሉ ኣዝዩ ዘይተለምደ ጀኔቲካዊ ጸገም እዩ ነይሩ። ሩሜይሳ ቆልዓ ከላ ብዙሓት ሰባት ፈጺሞም ዘይሓስብሉ ብድሆታት ኣጋጢምዋ። ነዊሕ ርሕቐት ንምጓዓስ ይኸብዳ። ዝሰማምዓ ክዳውንቲ ምርካብ ዳርጋ ዘይከኣል ነይሩ። ቀሊላ ሑገዛ እውን ከይተረፈ ዘይምቹ ዕንቅፋታት ክኸውን እውን ክኢሉ እዩ። ቁመታ ግን ብደገ ፍሊቲ ክገብራ ከሎ ስብእናኣን ናይ ፈጠራ ክእለት ዘለዋን ከምኡ እውን ቆራጽነት ዝነበራን እያ። ንመብዛሕትና መዓልታዊ ህይወት ኣውቶማቲክ እዩ። ከይሓሰብና ኣብ መንበር ኮፍ ንብል ንኸይድ። ልክዕ ምስዓቕና ዝተዳለወ ኣውቶቡሳትን ነፈርትን ኢና ኸዓ ንጓዓዝ። ንሩሜይሳ ግን ዓለም ኣዝያ ንእሽቶ ኮይና ክስምዓ ይኽእል እዩ። ኣብ ሓደ እዋን ዘጋጥማ ኣብ ሓደ መንገዲ ኣየር በጢላ ብሰላም ክትበርር ምእንቲ ሓያሎ መንበር ምስ ኣልገሱ ጉዕዞ ኣየር ከይተረፈ ኣህጉራዊ ዜና ክኸውን በቒዑ። ምስ ናይዚ ግን ሩሜይሳ ካብ ኣቓልቦ ኣብ ክንዲ እቲ ሕባእ ናብ ሓያል ነገር ቀየረቶ፣ ማለት ናብ ንቕሓት። ብዛዕባ ብርቂ ኩነታት ምንባርን ኣገዳስነት ምቕባል ፍልልያት ደቂ ሰባትን ብግልጺ እትዛረብ ጀመረት። ሰባት ድማ ክሰምዕዋ ጀመሩ። ኣብ 2021 ሩሜይሳ ገልጊ እታ ዝነውሐት ብህይወት ዘላ ጓል ኣንስተይቲ ኮይና ብወግዒ ኣብ መዛግብቲ ክብረ ወሰን ኣትያ። ነዛ ልዕሊ 7 እግሪ ቁመት ዘለዋ ሩሜይሳ ገልጊ ማሕበራዊ መራኸቢታት ብግብረ መልሲ ተፈንጀሩ። ኣብ ነፍሲ ወከፍ ኣህጉር ዝመጻት ትካላት ዜና ንዛንታኣ ሸፈነኦ። ሩሜይሳ ግን ብትሕትና ትምልሰሎም ነበረት። ካብ ሰባት ዝተፈልየ ምዃን ከም ኣውሉታዊ ነገር ፈጺሙ ክረአ ከም ዘይብሉ ንሰባት መሊሳ ኣዘኻኺራ። ኣብ ቃለ ምሕተት ሰባት ነብሶም ምቕባል እንተ ተማሂሮም ኩሉ ጉድለት ረብሓ ክኸውን ከም ዝኽእል ብዙሕ ግዜ ትዛረብ። ምናልባት እውን በዚ ምኽንያት እዚ ሚልዮናት ዘድንቕዋ። ነዋሕ ስለ ዝኾነት ጥራይ ዘይኮነ እቲ ሰባት ከም ጉድለት ዝርእዎ ንሳ ንረብሓኣ ቀይራ ንጥቕሚ ንኸምኣ ዝኣመሰሉ ሰባት ትምዕዳላ። ኣብ መላእ ዓለም ዝርከቡ ሰባት ብመዓልታዊ ህይወታ እናተመሰጡ ንጉዕዞኣ ብማሕበራዊ መራኸቢታት ይከታተልዎ። ከመይ ጌይራ ዝኣኽላ ክዳውንቲ ትዕድግ፣ ጫማኣ ክንደይ ዝኣክል ዓቐን ኣለዎ፣ ከመይ ኢላ ትጓዓዝ፣ ኣብ ጎና ተራ ሰብ ደው ክብል ከሎ ከመይ ይስምዖ። ኪኖ ምፍላጥ ግና ብዙሓት ሰባት ኣብ ምትብባዓ ይርከቡ። ሩሜይሳ መብዛሕትኡ ግዜ ብዛዕባ ርእሰ ተኣማንነትን ኣእምራዊ ሓይልን ውልቃውነት ምትሕቁቓፍን ዘምልክት መልእኽትታት ተካፍል። ንዝተፈልየ ኮይኑ ዝስምዖ መንእሰይ ኣዝዩ ነዊሕ፣ ኣዝዩ ሓጢር፣ ኣዝዩ ሓፋር፣ ኣዝዩ ዘይልሙድ፣ ዛንታኣ ሓያል መልእኽቲ ይሰድድ። ዋጋ ንኽህልወካ ክትሰማማዕ ኣይድሌካን እዩ። ሓደ ግዜ እቶም ዝያዳ ጐሊሖም ዝረአዩ ሰባት ዓለም እቲ ዝክሮም ሰባት ይኾኑ። ኣብ ትሕቲ ቀጻሊ ኣቓልቦ ህዝቢ ምንባር ኩሉ ግዜ

ቀሊል ኣይኮነን። ብዙሓት ኣብ ናይ ከም ናይ ሩሜሳ ናይ ኣካላዊ ፍልልይነት ዘለዎም ሰባት ተነፅሎ ክመርፁ ይኽእሉ እዮም። ንሳ ግን ግሉፅነት መሪፃ ደጋጊማ ሰባት ምጥማት ብምርዳእ ምፍራድ ድማ ብርህራሄ ክትክእዎ ተተባብዕ። ታሪኻ ኣካላዊ መልክዕ ንሓደ ሰብ ሙሉእ ብምሉእ ክገልጾ ፈጺሙ ከም ዘይክእል የዘኻኽረና። ምናልባት እቲ ዝዓበየ ዓወት ሩሜሳ ክብረ ወሰን ዓለም ኣይኮነን። ምናልባት ኣረኣእያኣ ክኸውን ይኽእል እዩ። ምኽንያቱ ብህወታ ኣቢልና ሰብኣውነት ብብዙሕ መልክዕ ከም ዝመጽእ ስለ ዘዘክር። ዝተፈላለዩ ኣካላት፣ ዝተፈላለዩ ክእለት ዘለዎም፣ ዝተፈላለዩ ብድሆታት፣ ኩሉ ሰብ ድማ ክብሪ ይግብኦ። ኣብዛ ብፍጽምና ዝተዋሕጠት ዓለም ሩሜሳ ገልጊ ዝያዳ ትርጉም ዘለዎ ነገር እያ ትውክል። ንሱ ድማ ሓቅነት እዩ። መን ምዃና ኣይትሓብእን እያ። ሩሜሳ ገልጊ ኣብዚ እዋን እታ ዝነውሐት ሰበይቲ ኣብ ጊነስ ሪከርድ ሒዛ ትርከብ እያ። እቲ ሓቀኛ ዕብየት ግን ብሰንቲሜተር ክዕቀን ኣይክእልን እዩ፣ ብትብዓት እዩ ዝዕቀን። ከምኡ እውን ነብሳ መሲላ ምዃና ጥራይ ንሚልዮናት ክተነቓቕሕ ክኢላ እያ። ምኽንያቱ ሓደ ግዜ እቶም ዝለዓለ ደረጃ ዝድይቡ ሰባት ንኻልኦት ኣትሒቶም ዝጥምቱ ዘይኮኑስ ንደቂ ሰባት ኣብ ዝለዓለ ደረጃ ደጊፎም ንኽበጽሑ ዝሕግዙ እዮም።

ጽምብል ደንደን ኣብ እዋን ናጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኹርና ሃገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብጽዓ ዝኣትውሉን እዋን እዩ። እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: ለመሉን ተዙሉኒ ማለፊያ ማለማ በትሐር ሰማይ በትምህረር ስማ እዲያታ ባሕሪ ዘይ ሐስስ ቀለማ ምስሊ ናይ ተዓዱ ዝዓደላ ግርማ ጥልፍ መበል ኩሉ ዝተጻፎ ስማ ኣምሃም ሃብኩ ንዝደንደን ኣርማ ድረፈሉ እንተዝብሉኒ ሕላይ ካሃልየሉ ኣብቲ ኸውታ ለይቲ ኣብቲ ሰብ ዘይብሉ ነቐየ ሓሊመስ ገለስ መበል ኩሉ ደንደን ኣቝዓር ክብሪ ንጉስ ምዋዕሉ ኣብ በረኻ ኾይኑ መትበሩ ዝሕልቡ ዘምረሉ እንተዝብሉኒ ምበልኩም ከዓ ኣለኒ ዝበሃል ኣለኒ መብፅዓ ነዚ በዓሉ ዕለት ጸፍጸፍን ግድዓ ሹርባ በርበረን ድዩ ዘይፍትዎ ደይፍዓ እዚ መትከም ኣባይ ፀሓይ ጾመር በዓ ደንተር ተፍትሒ ዘይብርኾ ወፅዓ
1: ደንተር ርፅዒ ፍትሒ ዘይብርኾ ወፅዓ
2: ክዓስሉ ተዝብሉኒ ጨጉረይ ንዘገፈ ከምቲ ጨጓር ደንጋ እሳ ዝሓለፈ ኮውታ ዝቐደደ ትብዓት ተደገፈ ደንደን ዝቤትወ ምቑሕ ዝጓሓፈ ከምከምኡ ምኾንኩ ዘሕረት ዝሓለፈ ውቕዕሉ እንተዝብሉኒ ኣውታር ናይ በገና ከም ናይ ካሕካሕ ጽባሕ መረዋሕ ወጋሕታ ጥሪም መበል ኩሉ ነዝገዚፍ እምባ ከም ውዳሴ ሰማይ እተነግሐ ቓና ልቢ ብዝትንክፍ ከም ናይ ዕዋፍሕና ጸወታ ጻብዕቲ

0: ብፍልያ ኩርኩማ ስርዓሚ ቐልቢ ስምዒት ፈለማ ንስሙ ዝበቅዕ ነዝደንደን ግርማ ንፍሕሉ ተዝብሉኒ እነፍሕ እምብልታ ከም ትረዚም በዓል ህዝባዊ ደንፋዕታ ሻንቂ ድፍን ደባይ ብብታርታ በቲ ዓዋፍ ልቢ ናይ ድምር ፀወታ ስምዒት ዝነቕንቕ ስሩ ንዕልልታ መለኸት ነፍሔ ምነቕነቕኩ እምባ ከዋኽብቲ ሰማይ ክወርዱ ንባይታ መናፍሕ ንኽብሩ ነዝደንደን ጐይታ
1: መናፍሕ ንኽብሩ ነዝደንደን ጐይታ
2: ቅባእ እንተ ዝብሉኒ ብትርኢት ኣምሳሉ ንሰማይ ስሒበ ነጠቕመበልኩሉ ላመት ከኸብ ፀሓይ ሕብርታት ንኽብሩ ኣድምቕ መበልክዎ ዕላልዋይ ሕብሩ ደንደን ፀሓይ እንድዩ ብለይቱ ብቖትሩ መካነ ጸዳልዩ ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩ ዘሚሩ ንዝእምርተ ሓይሉ ማዕበል ናንቃዕሪሩ ዛርወት ተዝብሉኒ ተወሰዶ ድቃስ ርርቡ መበልክዎ እንተመጾ ትኻስ ክንደይ ድ ኣሕሊፉ እዝደንደን ነካስ ኣተሐቀሽኖ ኣተኣካራፋስ ኣትውረት ደይብ ኣብ መረጣይ ትንፋስ ደንደን ዘንግድኪሉ ሓርነት ክወሓስ መዓት እንዲ ጽሒው ዘይርኽብህ ድቃስ ሕጅስ ሕጅስ ስምም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘለዓለም ንዘለዓለም ይንገስ
1: ደንደን ጐይታ ንዘለዓለም ይንገስ
3: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቐቂጨ ምሰቐልኩ ላዕሊ መስታ እንዳሃይን ብመብረቕ ብነጉዲ ትእንግርቲ ኸውን ዓዚም ንጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውሊዑ ሰራዉ ክዕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስ ሓንዘዘ ሰማይ ምስ ሰከዘ መብረቕን ነጐዳን እናተሓጋገዘ ኣብ ዝባኑ ኾይኑ ሰይፉ ተመዘዘ ርጋት ማቴልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
0: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕጅ ሸዓተ ሩባ ሓንጋር ኩሉምሉ ብእግሩ ዝሓልፍ ሩባ ሙዖ ገይሩ ትም ኢሉ ዝዕዘር ሕዳ እያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዮ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነፍስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓምብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቢ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፉቱ ብዓይነይ ክርኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ
4: ርእሱ ኩሉ እንዲታ ደንደን ብሉፅ ንጉስ
5: ኣዚመሉ እንተ ዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ርኽ ከም ኣስፈል መህመምክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ ምገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ እንዲ ስመይ ዋልታዕ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
4: ጥዋፍ ሒዘ ምሕዳረይ ብቕመይ
0: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለኒ ብፀሓይ ጾረይ ልዕ

ክቡራት ተኸታተልቲ መደባት ንዛይ ካብተን ኣዘናጋዕቲ ዝኾናት ሕሶታትና መደብ ወይ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛናይቲ ዝኾኑ ቪድዮታት ኢና ሒዝናልኩም ቀሪብና ዘለና ንምሉእ ትሕዝትኡ ንክትዘናግዑ ናብታ መደብ ከስግረኩም እየ ተኸታተልዎ።

오!

Okay.

0: ቶፕ 5 ሆቴል ሪስቶራንትን ባርን እዚ ዝንውልዑል ዝኾነ ቶፕ 5 ንኹሉ መልክዓቱን ትሕዝትኡን ብዝለዓለ ደረጃ ሕይሩን ውዳብኡ ኣጻፊፉም ንዕበትኩም ዘማልእ በቢ ዓይነቱ መግብያ ኣዳልዩ ንቐደም በሉ እናበለ የዕድመኩም ኣሎ። እዚ ብጽፈትን ውሕልነትን ተዳልዩ ዘሎ በቢ ዓይነቱ መግቢ ከከም ሕርያኹም እዩ። ስፔሻል ፓስታ ዶ፣ ስፔሻል ዓሳ ወይ ስፔሻል ማኣዲ፣ ስፔሻል ጫዕጫዕ ዓሳ ዶ፣ ጫዕጫዕ ስጋ፣ ከምኡውን ስፔሻል ፓኒኖ ምጽማቕውን ኣገዳሲ ክፋል ትሕሱ እዩ። እዘይካዚ ፒዛ ብዘተኣማምን ደረጃ ተሸፊኑ ቴክ ኣወይ ናብ ቤትኩም ክትማልእዎ ሕርያኹም እዩ። ቶፕ 5 ሆቴል ምዝኹሉ ዕበት እዙ ኣገልግሎት ኢንተርነት ዋይፋይ ጀሚሩኹም ዘሎ ነበስረኩም ብትሓን ምፁ ቶፕ 5 ሆቴል ሬስቶራንትን ባርን።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድእ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዝሓለፈ ሰሙን ከም ዝተኸታተልኩሞ ተኸታታሊት ፊልም ክብረት ተዛዚማ ሎሚ ድማ ካብ ዝተፈላለዩ ዞባታት ዝተኣከበ ርእቶታት ህዝቢ ኣብ ፊልም ክብረት እንታይ ምስል ሒዝናልኩም ቀሪምና ኣሎና። ንምሉ ትሕዝቱ ናብቲ መደብ ከስግረኩም እየ ተኸታተሉ።

0: ኣብ ፊልም ክብረት ዘለኒ ርእቶን ጠውላሕታን ክገልፅ እንተ ደኣ ኮይነ ፊልም ክብረት እቲ ዝዓበየ ንዓና ሳፕራይዝ ዝኾነ ኣዝና ነፍቅሮም ንናፍቆም ስነ ጥበበኛታት ብናይ ቦታን ግዜን ምፍልላይ ነዊሕ ዘይረኣናዮም ብመንገዲ ፊልም ክብረት ተረኢና ማለት እዩ። ንኩላቶም በዚ ኣጋጣሚ እዚ ፍቅርን ሰላምን ጥዕናን ዘለዎ ሂወት ንምነየ። ብዓብኡ ከዓ ኣብ ሕብረተሰብ እንታይ መልእኽቲ የሕሊፋ ንዝብል ነቲ ዝነበረ ሃጓፍ ከይተፃላእካ እሞ ከዓ ኣብ ሓደ ህርመት ልብ እናሃለኻ ግን በካይዳኻ ግን ትፈላለ እጂ ኤልሳ ዝነበራ ፍቅርን ኣብ ስድራ ቤታ ዝነበረ ሓያልዮትን ዝኸፈለቶ ዋጋን ከም ኩሉ ኤርትራዊ ማለት እዩ ክትሪኦ ከለካ ቀሊል ኣይነበረን። በዚ ከዓ እቲ ናይ መወዳእታ መጎስ ክትረክበሉ ዝግበአ ከዓ ክንደይ ኣብ ፅዕናኣን ኣብ ስድራ ቤታን ብዙሕ ሽግር ሓሊፋ ማለት እዩ። ሕጂ እዚ ሽግር ሓሊፋ ኣብዚ ናይ መዛዘሚ ምብፅሓ ኣነ እቲ መልእኽቲ ተመሓላሊፉስ ሽግርኩ እንተወዲኡ እየ ዝብላ በዚ ኣጋጣሚ እዚ። ስለዚ ፊልም ክብረት ዕውት መልእኽቲ ኣመሓላሊፋ እየ ዝብል ኣብ ሕብረተሰብ
1: ሪኣለኹ ማማ ወዲያ ወዲያ ኩላ ካቡል

ኣብ ፊልሚ ክብረት ኣዝያ መሃሪትን ኣዘናጋዒት ፍትውቲ ፍሉይ ተቐባልነት ዘለዋ ፊልሚ ኣብ ሕብረተሰብ ብፍላይ ኣብ ኣዴታት ኤርትራ ኣብ ሓፈሻዊ ብኩሉ ፍትውቱ ድገብራ ዓባይ ትምህርቲ ዝነበራ ፊልሚ እያ ፊልሚ ክብረት መሃሪት

0: ሰት ብምዃና ሞሃ ኣብ ውሽጣ ዓድን ኣብ ደገን ብፍሉይ ከም ዝተሰርሐት መጠን እቶም ጠፊኦም ሃሲሶም ንብሎም ዝነበርና ዓበይቲ ስነ ጥበበኛታት ክንሪኦም ዘብቃዕት ፊልም እያ። ብጣዕሚ ፅብቕት እያ። ዝነበረ ዛንታ ኣብ ሕብረተሰብ ኤርትራ ዳርጋ ደይነበረን ኣለኹ ትብሎ ከዓ ኣሰካፊ ዝኾነ ፊልም ዛንታ እዩ ነይሩ። ግን ፍሉይ ድገብራ ከዓኒ ኣብ ታደ እዩ ኣብ ደቃ ትገብሮ ዝነበረት ኣፈላላይ ፍሉይ ክገብራ ክኢሉ ነታ ፊልሚ ብሓንቲ ዓይኒ ክትሪኦም ዝግባኣ ዝነበረ ግን ፈልያን ወዳ ክትርኢ ፈልያን ጓላ ክትርኢ ግን ከዓ መሃሪድ ድገብረሃኒ በታደ ዝተበርከሰት እንዲዩ ማለስ እምነት ክህሉ ኣለዎ። ብሓፈሻ እምነት ኣብ ሓወኻ ብሓፍትኻ ብሓፈሻ ኣብ ደቅኻ ፍሉይ ተገዳስነትን እምነትን ክህልወካ ኣለዎ። ብማዕረ ክትሪኦም ኣለካ ደቅኻ ከምእየ ዝብላነ
1: ፅቡቕ ብጣዕሚ ናይ ፊልም ክብረት ሓደ ጓል ንሰይቲ ኣደሪሰታ ኣነ ከዓ ጓል ንሰይቲ ሃማድ ድዋ ማእከል ብልክዕ ብዛዕ ደቅንቸ ንዛረበሉ ዓቕመን ሓይለን ክሒላ ከም ዘለዎን ኢና ንፅዕር ከምኡ ኮይኑካ ፀኒሑ ሕጂ ናይ ፊልም ክብረት ብሓቂ ንሰብ ስምሂረ እያ ክንደይ ካብ ምእቲ ካልሕቶ እዩ። ግን እዛ ፊልም እዚኣ ኣብ ብዙሓት ስድራ ቤት ኣብ ማለስቲ ኣብ ገለገለ ሕልፍ ልካ ትሪኦ ክላስ ቤት ፍርዲ ውዕሉ ኣለዉ ጥልመት ሓደ ጥልመት ናይ ቃል ኪዳን እዩ ትርድእን ኣለኸ ኣቦ ናደን ክፈላለዩ ብጣዕሚ ከትሓዘን ኣነሐ ብጣዕሚ ከትሓዘን ተፈላለየም እዮ ከምኣ ኢሎም ከዓ ከይተሓጎሱ ከዓኒ እቲ ሰብኣይ ሞይቱ ማለት እዩ። ልያ ግን ኣነስ ብጣዕሚ ልያ እዛ ተዋሳኢት ማለት እዩ እታ ድራማ ተዋሂባታ እንድያ ግን ብጣዕሚ እያ ትሕርቀኒ ነራ ብጣዕሚ ትሕርቀኒ ነራ በቃ ግን እታ ድራማ ስለናታ ስለዝሃብዋ ብጣዕሚ ተዋሲያ እያ ተዋሲያ እያ እሳሲ እቲ ሁሉ ኩነታት ዘሎ ዝረኣያ ነገራት እያ ገሊፃ። ስለዚ ካልኣይ ከዓኒ እቶም ተዋሳእቲ ኣብኡ ዝነበሩ ከዓኒ ንፅቡ እዮም ዝነበርና ሰባት ክኢላታት ዓቕሚ ዘለዎም ብምዃኖም ከዓኒ ኣፀቢቖም ታሽ ምኳ ካልእ ምስ ናይ ደገ ተኣሳሰረ ኮይኑ በዓል ነጭሲ ደገየን ዘለዋ በዓል እዚ ማዕበል ከማን ብዙሕ ንብህጎ ናሃርፎ ዝነበርና ሰብ ከማን ምሳና ከማን ኣብ ሓምሳን ንገለን ክፈላሲ ብሓንሳ ክንጓዓዝ ክንሪኦ ከለና ብጣዕሚ እያ ንዓይ ከማን ክስተእገራት ዘማለት እዩ። ስለዚ ፊልም ናይ ክብረት ምሂር እያ ከምኡ ከም ዘሎ ብልክዕ ኣሎ ንብዙሓት ደቂ ኣንስትዮ ከዓኒ ኣፀቢቓ ኣብነት ኮይና ክትከይድ ትኽእል እያ ክትምህረለና ትኽእል እያ። ስለዚ ኣነ ፅብቕቲ ገላፂት እየ ድብላ የለን ማለት ኣይኮነን ኣሎ። ስለዚ ኣገዳስነት ነይርዋ ልዕሊ ኩሉ ከዓ እቶም ተዋሳእቲ ዝተዋሃቦም ነናቶም ክስታይ ብጣዕሚ ለቢሶሞ ኣንፀባሪቆሞ ኢና ንብል።
2: ብሓፈሽኡ ብዛዕባ ዘለን ርእቶ ናይ ፊልም ክብረት ዝዛርብ ዝደሊ ከም ፊልም ኣዝያ መሳጢትን ኣሻቃሊጢን ፅቡቕቲ ዝብል ርእቶ እዩ ዘለኒ። ምክንያቱ ኩሉ እቲ ኣብ ስድራ ቤታት ዘጋጥም ብሓፈሽኡ ዘሎ ፀገማት እያ ትገልፅ ማለት እዩ። እታ ፊልም ኣዝየ ዝንእዳ ኣነ ብወገነይ ማለት እዩ። ገለገለ ርእቶታት ኣለኒ ቅሬታ ኣለኒ ብልዕሊ እያ ማለት እዩ። ንኣብነት ኣብ ፊኒሽን ኣብቲ መወዳእታ ሰይቲ ቴድሮስ ሄለን ማለት እዩ ኣበይ ከም ዝኣተወት ብዙሕ ኣይገልፅን። ምክንያቱ ምስቲ ዘሎ ፀገማት ቀያይማ ገለ ኣብ ዝኾነ ቦታ ተኸውላ ከም ዝነበረት እዩ ዘርኢ። ድሕር ግና ፊኒሽን ክትመፅእ ነይርዋ ቲ ስድራ ቤት ክትእከብ ነይርዋ ዝብርእቶ ኣለኒ ማለት እዩ። ኣነ ኣብ ኣቕሩብ ቅሬታ ኣላትኒ። ካልኣይ ብሓሶት ዝምስክሩ ነይሮም እቶም ብሓሶት ዝምስክሩ ናቶም ፍርዲ ኣለዎም። ምክንያቱ ሲ መሃሪን መሳጥን ክኸውን እንተኮይኑ ፍርዶም ናብ ህዝቢ ክንፀባርቕ ነይርዎ ዝብርእቶ ኣለኒ። ኦኬ ከም ሳልሰይቲ ሓንቲ መትከል ምስታ ኣፍቃሪቱ መዛዘሚኦም እንታይ ምዃኑ ኣይገልፅን ማለት ሲ ከምቲ ዝነበሮም ብፍቕሪ ብሓዳር ብናብራ ብመርዓ ክውዱ ኢኻ ትፅበ ንዚኣ ብዝኾነ መዕለቢ ኣይበፅሕትን ከም ሳልሰይቲ ርእቶ ዘይኣላትና
3: ኣታ ሓዊ ንኣበጃኸ ኢለካ ንዓኽፉ ከይተርእየና በጃኸ ኢለካ
4: ንዓባ ኣገባብ ግበር በጃኻ
3: አንታ ገባብ ግብርት ብለኒ ባህለል

0: ብመፅሓፍ ቅዱሳዊ ወይ ብናይ ቁርኣን መልክዕ እንድሕር ርኢኸ ሕድገት ዝበሃል ብዓብዩ ማለት እዩ ንሰባት ሒዝካሎም ዋላ ሓንቲ ረብሓ ከም ዘይብሉ እቲ ንዓኻ ናይ መወዳእታ ናይ ሂወት መልክዕ ዝበሃል ሕድገት ምዃኑ ከዓ ክትምህረና ክኢላ ማለት እዩ። ፅባቐ ናይዛ ፊልሚ እንታይ ስ ብዙሕ ፃዕሪ ከም ዝሓለፋ የርእካ እዩ። ምክንያቱ ኣብ ሰለስተ ፓርቲያ ትሰኣል ነራ ኣብ ደገ ኣብ ውሽጢ ሃገር ከምኡውን ኣብ ዞባታት ቲዝዓበየ ፀጋታቱ ሕጂ እቲ ኣብ ደገን ኣብ ከምዚ ኣብ ውሽጥን ፊልሚ ብዙሕ ተሰሪሑ ዩ ኣይፍለጦን እዩ ዝዓብየ ፅቡቕ ነገር ናይዛ ፊልሚ ክብረትካ ኣብ ደገ ዘለዉ ኤርትራውያን ኣብዚ ዘለዉ ማዕርክ ንደይ ሓድነትን ፍቕርን ምትሕግጋዝ ምስ ህዝቢ ከም ዘለዎ ዘርእካ ኣጉሊሓ ተርኢ ፊልሚ ኮይና ፀኒሓትኒ ማለት ንዳይረክተር ንኣላይ ናይታ ፊልሚ ከድንቓ ይፈቱ ከም ደራሲትን ዳይረክተርን ብፍላይ ነዊሕ ዓመታት ካብ ሜድያ ጠፊኦም ዝነበሩ ዓበይቲ ስነጥበባውያን ሃገርና ኣብ ሜድያ ኣጉሊሓ ምፅያትልናያ ካብ ትፅቢት ወፃኢ ማለት እዩ ኩሉ ሰብሲ ኣይተፀበዮምን ድሕር ነዊሕ ዓመት ንኣብነት ከም በዓል ማዕበል ከም በዓል ነጭፍ ሳፅን ኣብ መድረኽ ነዊሕ ዓመት ጠፊኦም ነይሮም ከምዚ ክንሪኦም ከለና ንዓና ሓደ ዓበዕ ሃበኒ እቶም ስነጥበባውያን ካ ምስ ሓይሎም ከም ዘለዉ የርእና ኣለዎ ማለት እዩ። ስለዚ ኣነ ዝነበሩ ተዋሳእቲ ብሓፈሻ ተላቢሶም እዮም ብፍላይ ከም ክብረት ኮይና ክሰርሕ ከላ ኤርሳ ኪዳነ ከም ደራሲት ከም ኣላይት ከም ተዋሳኢት እቲ ዝበለፀ ገፀ ባህሪ ሒዛቶ ዝነበረት ማዕረ ክንደይ ፀዋር ሓያል ነቲ ገፀ ባህሪ ከም ድራማ ዘይኮነሲ ብኣካል ተላቢሳቶ ከም ዘላ የርእካ ማለት እዩ። ምናልባት ኣነ እንታይ ክብል ኽእል እየ ኣብታ ፊልሚ ዝተዓዘብናዮ ብዙሕ ነገራት ኣለ ከም ጥልመት ዝተዓዘብናዮ ኣሎ ስስዕቲ ዝተዓዘብናዮ ኣሎ ወላ ገንዘብ ሱርኩላ ሓጢኣት እዩ ዝብለካ መፅሓፍ ቅዱስ ማለት እዩ ገንዘብ የጋገየካ እዩ ሕጂ እዚ ክብርታት ዘይኮነ እቲ ገንዘብ ምስ ኣጋገየካ ባዕልኻ ነቲ ክብርታት ሓደሓደ ግዜ ትግህሶ ኢኻ ማለት እዩ። ስለዚ ብዙሕ ገንዘብ ምስ መፆ ብዙሕ ዘይፈልጦ ነገር ምስ መፆ ትሰብ ካብቲ ክብርታት ክወፁ ንቡር እዩ ማለት እዩ። ስለዚ ኣነ ምናልባት ኣነ ዝነበራ ኮይኑ ይስምዓኒ ፅቡቕ ነገር ፅቡቕ ጎኒ ነይርዋ ክብል ንዓና ብፍላይ ከም መንስያት ኣዝያ ምሂራትና ጥንቃቐ ዘለዎ ካይዳ ክንከይድ ከም ዘለና ዘለና ፀጋታት ብልክዕ ክንጥቀመሉ ከም ዘለና ኣብ መንጎ ስድራ ቤታ ዝትከል ፍቕሪ ዝያዳ ክንሕዞ ከም ዘለና ፅቡቕ ጎኒ ያ ምሂራትና ክብል ዘሊ ከም መንእሰይ ማለት እዩ።
1: እንታይ ዘይፈልጡ
2: ገዛ ገዚኣትሎም ከተብቅዕ እቲ ሓዋ ከዓ ስራሕ የብሉ ገለ የብሉ ብገንዘብ ሓዋካ ክለገ ፅውዕል ኣለዎ
1: ማማ ሓዳሮም በዕሎም ኣለዎ ክብረት ካዓ ልዕሊ ሰባ ንፍዕቲ ምዃና በዕሊ ክትምስክርላ ዘን ይበርክ
2: ስራሕ ካ እንታይ ክወፃ ሓየት እንዲ ሕጅስ
1: ሞግደፍያ ስድራት ኢለ ብጀ ካዓ ደጥዋር ኣለዎም ካብ ሴራ ክፅበየ ነገር ኣለዶ
3: ሓደ ኣቐዲመ ንሚኒስትሪ ዜና ከመስግን ይደሊ ከምዝኣመሰለ ዓበይቲ መሃሪ ነቲ ሕብረተሰብ ከዓ ብኩሉ ሸንኹ ባሓደ ወገኑን ኣዘናጋዒ መደባት ክዳሉ ምኽኣሉ ዓብ ነገር እዩ ብጣዕሚ ፅቡቕ። ካልኣይ ከዓ ንደራሲት ይኹን ዳይረክተር ኩሉ ስራሕ ዝመርሐት ንኣርቲስት ወይ ከዓ ስነ ጥበባዊት ኤልሳ ኪዳናውን ከመስግን ደሊ ካልእ ከዓ ኩሎም እቶም ኣብ ውሽጢን ኣብ ደገን ኮይኖም ኣብ ስራሕ እዚ ተሳቲፎም ነዚ ስራሕ እዚ ዘቕረቡ ማለት እየ ከመስግኖም ደሊ ኣነ ዓብ ስራሕ እየ ድብሎ ምክንያቱ ምን ዘሎ ምዕባለ ገሊኡ እስክተኣምኖም ነ ፀግመካ ገሊኦም ኣብ ደገ ከለዉ ብዝውን ከለዉ ነዚ ኣዋሃይትካ ብከምዝኣመሰለ ጥበባዊ ኣቀራርባ ክተቐርብ ምክኣል ኩሉ እቲ ናይ ቴክኖሎጂ ክእለት እውን ኣጥርዮም ሲ ብከምዚ ንህዝብና ከቕርቦ ምክኣሎም ዓብ ነገር እዩ። ሕጂ ኣነ ብትሕዝቶኣ ካብቲ ቅድሚ ሕጂ ንፈልጦ ዝተፈለየት እያ ምክንያቱ ብፍላይ ከዓ ማለሲ ካብ ነዊሕ እዋን እውን ገሊኦም ሲ ርሕቆምና ዝፀንሑ ስነ ጥበባውያን እውን ዳርጋ ሃለዋቶም ኣፍሊጣትና ከተሳትፍ ምክኣላ ካልኦት እውን ካላ ካብቲ ሓድሽ ወለዶ ንኩሉ እውን ዝሓቆፈት ምኳና ዓብዪ ነገር ማለት እዩ በቲ ጥበባዊ ስራሕ ክረአም ከሎ በቲ ትሕዝቶኣ ከዓ ኣዝያ መሃሬት እያ ብርግፅ ኣብ ሕብረተሰብና ከምዚ ዓይነት ፀገም ከቢድ ፀገም ኣሎ ኢልና ክንዛረባይ ንክልና ግን ዋላ ውሕድ ኹን ከም ተርእዮ ስለ ዘሎ ንደረጂ እውን ከይረአ ትምህርቲ ስለ ዝህብ ኣዝዩ ኣገዳሲ ነይሩ እየ ዝብሎ እቲ ዘሎ ገፀ ባህርያት ከዓ ናይ ብሓቂ ወካል እዩ ነቶም ከምኡ ዓይነት ዘይፅቡቕ ባህርያት ተጓዳኢ ባህርያት ዘለዎም ብግቡኦም ከንፀባርቦ ክኢሎም ብካልእ መንገዲ እውን ነቲ ቅኑዕ ኣተሓሳስባን ክብርታት ናይ ሕብረተሰብና ተላቢሶም ዝዋስኡን ብግቡኦም ኣንፀባሪቆሞ
4: እዚኣ ተኸታታሊ ፊልም ክብረት ን57 ክፋል ዝኸደት ካብ ርእስታ ጀሚርካ ክትሪኦ ትኽእል ኢኻ ክብረት ናይ ባህልና ናይ ሕብረተሰብና ክብርን ክብርታትን ዝገልፅ ስለ ዝኾነ ብህንጡይነት ኢና ተፀቢና እያ እንታይ

0: ፊልም ክብረት ናይ ብሓቂ ኣብ ሕብረተሰብና ዘሎ ክብርታትን ኣነባብራን ባህልናን መንነትናን ውርሻናን እንታይ ምዃኑን ካብቲ ባህልን ካብቲ ክብርታትን ካብቲ ናትና እምነትን ዝወፅእ ከዓ ማዕረኽ እንደይ ሕማቕ ምዃኑ ከተገንዝበና ዝኽኣለት እያ ማለት እዩ። ኣብ ስድራ ቤት ዘሎ ምክብባር እምነት ኣብ መንጎ ወላድን ውሉድን ኣብ መንጎ ኣሕዋት ዓብን ንእሽቶን ዘሎ ምክብባር ባህሊ ካብ ነዊሕ ካብ ወለዶ ናብ ወለዶ እንዳሰረፀ ዝኸደ ኣብዚ ግዜ እዚ ኣብ ከመይ ኩነታት ኣሎ ጥልመት ካበይ ተበጊሱ ናበይ ዝመፅእ ስለምንታይ ሰብ ከ ዝጠልም እቲ ሕልና ነቲ ሕግን ከ ከመይ ይርዮ ነዚ ክልቲኡ ብመንፅር ሕልና እንታይ ዝስምዖ እቲ ዘደናግር ሰብ ብካልኦት ሰባት ከመይ ይረአ ኣብ መወዳእታ ሕጊ ከዓ እንታይ ይርዮ ዘገንዘበትና ስለ ዝኾነት ኣዝያ ኣገዳሲት ፊልም ኮይና ረኺበያ ምስ ስድራ ቤትና ምስ ደቅና ብግዜ ሰንበት እናዕረፍና ቡና ሰተና ደቅና እውን ካብኡ እንታይ ክምሃሮ ከም ዘለዎም ብዝሕግዝ መንገዲ ንዕኦም ሓበሬታ እናሃብና ዝኸድናላ ስለ ዝኾነት ኣዝያ ፅብቕቲ ኮይና ረኺበያ እወ ሕጂ ታ ፊልም ፅብቕቲ እያ ብጣዕሚ ትሕዝቶኣ ተኸታቲልናያ ኢና ቁርብ እንታይ እዩ ስክፍታ ዝፈጥረልካ ኣዴታት ኤርትራ ሲ ጌጋታት እኳ እንተሎ ምዝምባል ናብ ገለ ውላድ እኳ እንተሎ ሕጂ ኣነ ብውልቀይ ክዕዘቦ ከለኹ ማዕረኸምኡ ድን ኣዴታት ኤርትራ ዝብል ሕጂ ኣነ ናይ ኣዴታት ኤርትራ እዩ ዘገድሰኒ ማዕረኸምኡ ድን ኣደ ንውላዳ ሓልዮት ክትገብር ትኽእል እያ ፍሉይ ሓልዮት ክትገብር ትኽእል እያ ግን ከዓ ብዋጋ ናይ መን ብዋጋ ሰብኣያ ሰብኣያ ብጓሂ ሓሊፍ እዩ ደቃ ፋሕፋሕ ኢሎም እዮም ኣብ ደገና ውሽጥን ዘለዉ እዚ ኩነታት እዚ ከዓ ኣዴታት ኤርትራ ሲ ከም ውሑድ ተርእዮ እየ ዝወስዶ ኣነ ናይ ብሓቂ ንዓና ኣዴታት ኤርትራ ብዙሓት ከምኡ ገብራ እየን ኢልና እውን ክንዛረብ ኣይንኽእልኒ ኢና ምክንያቱ ኣዴታትና ምዕሩይ ዝኾነ ኣመላኻኽታ ምዕሩይ ዝኾነ ኣተሓሕዛ ሕጂ ኣብዚ ዘለናየ ሰዓት ዘለናየ ዝኾነን ግን እንታይ መፅእ ኣለኹ ቀደም ገንዘብ ኣይፍለጥን ነይሩ ኸውን ሎሚ ግን ገንዘብ ኩሉ ሰበይቲ ቆልዓ ዓብዪ ስለ ዝሓዞ ማዕርኡ ከዓ እቲ ናይ ጥልመት ኩነታት ንዕዘብ ንኽእል ኢና ግን እንታይ እየ ዝብል ኣነ ኣጠቓሊለ ክርያ ከለኹ እዛ ፊልም ኣብዛ ፊልም ኣደ ኮይና ሒዛ ዘላ ገፀ ባህሪ ድኣ ትገብሮ ዝነበረት ምንቅስቃስ ትገብሮ ዝነበረት ኣቀራርባ መጠኑ ዝሓለፈ ሓልዮት ንወዳ ቴድሮስ እሞ ብዋጋ ናይ በዓል ቤታ ብዋጋ ናይ ደቃ ዝተጋነኑ ኮይኑ ስምዓኒ ኣነ ፈፂሙ ኣይረአኒ ኣይብልኒ ከም መምሃሪ ስለ ዘገልግል ግን ናይ ብሓቂ ነቲ ብማዕዶ ዝርኢ ከዓ ከምኡ ዝውቱር ነገር ከም ዘይኮነ ኣዴታት ኤርትራ ኣብ ስድራ ቤት ዘለዎን እሰነን መሰረት ክሪኦ ከሎ ከ ልዕሊ ሰብኣይ ንስድራ ቤት ዋሕስን ዋናን ኮይነን ዘካይዶ ኣዴታትና ስለ ዝኾና ብከምኡ ጥራይ ክንድምድመን ከምዘይብልና ግን ከዓ ከም ተርእዮ ከይንቀሳቀስ ከምኡ ከይመፅእ መሃሪት ስለ ዝኾነት ናይ ብሓቂ ነቲ ክብርታትና ብመንፅር ሕልናን ብመንፅር ሕግን ዓማፂ ሰብ ከዓ ቀሲኑ ከምዘይነብር ኣብ መወዳእታ ፍትሕን ሓቅን ኣብ ሰዓቱ ኣብ መዓልቱ ከም ዘራኻኽበሉ ዘረኣየትናያ ቴድሮስ ከዓ መወዳእታ ቤት ማእሰርቲ ኮይኑ ከስቆርቁር ብዝገበሮ ክጣዓስ ከስተማስል ኢና ተዓዚብና እሞ ኣዝያ መሃሪት ኣብነታዊ ኩሎም ስነ ጥበበኛታት ከዓ ናይ ብሓቂ ዝገበርዎ ፃዕሪ ነቲ ዝተዋህቦም ገፀ ባህሪ ንምምሳል ዘረኣይዎ ቆራፅነት ስራሕ ኣነ ኣድናቒት ኮይና ረኺበያ ኣድናቒ ፊልም እየ ብቀደመይ ግን እዚኣ ኸ ብሓቂ መሲጣትን ብዘይካ ዝተወሰነ ብዘይ ምቁራፅ ኩሉ ተኸታቲልና ዝሓለፈና እውን ኣብቲ ዝድገመሉ ሰዓት እናተኸታተልና ብዓብዪ ኻ ተማሂሩ እቲ ሕብረተሰብ ካብዚ እንታይ ምሃር እዩ መወዳእታ እሞ ሕብረተሰብ ክትምህር ዝኽኣለት እያ ሚኒስትሪ ዜና እውን ንከምዚ ዝኣመሰለ ንሕብረተሰብ መሃር በብእዋኑ መፂ እዩ ሕጂ እውን ካብኡ ንላዕሊ ሰብ ኣባና ዘሎ ሃገር ዘሎ ሰብ ከዓ ማዕረኽ ንደይ ቴሌቭዥን ኤርትራ ከም ዝከታተል ከተገንዝበና ዝኽኣለት እያ ፅቡቕ ስራሕ ኢለ ክድምድም ይኽእል እየ
1: ኣብ ፊልሚ ክብረት ኣሰኣእልኡ ጀሚርካ እቲ ምከና ጀሚርካ ካብቲ ናይ ዝሓለፈ ንሪኦ ፊልምታት ዝተፈለየ ኣሰኣእላ እየ ነይሩ ዋላ ኣብ ገዛ ምስትድራ ክንሪኣ ከለና ሲ እቲ ሕጂ ተበፂሑ ደሎ ኣገባብ ኣሰኣእላ ኣብ ፊልሚ ክብረትታ ንሪአዮ ምክንያቱ ሲምፕሊሲቲ ነይሩ ዋላ ውንቲ ኤንቫይሮንመንት ከም ዘለዎ የርእካ ኣብቲ ኣሰኣእላ ካብቲ ናይ ካልእ ኣንግል ኣሰኣእላ ትጥቀምሉ ዝነበሩ ሲ ኣብ ፊልሚ ክብረት ፍሉይ ኣሰኣእላ ነይሩ በቲ ስነ ጥበባዊ ሸነኹ ክጅምር ኢለ ካልእ ክብረት ከም ሽማ ክብረት እያ ፊልም

0: ማለሲ ኣብ ኤርትራዊ ሕብረተሰብ ሲ ተኸባቢርካ እዩ ሂወት ተኸባቢርካ ተፋቂርካ ሓደ ሕድ ተመላሊእኻ ነቲ ሓደ ኢሉ እዩ ዝነብር ንነብሲ ኢሉ ዝነብር ኤርትራዊ ሳነ ካብ ድሪኦ ካብ ደስተውዕሎ ብዙሕ የለን ውሉቶ ኮይኑ ንወላዲኡ ነብር ንሓዉ ንሓፍቱ ይነብር እጂ እዛ ክብረት ካብቲ ኣርእስታ ጀሚርካ ዋላ እቲ ገፀ ባህሪ ዝተላበሰቶ ክብረት እውን ናይ ብሓቂ ንዓኣሲ ይበቅዕ እዩ
1: ብጣዕሚ ያነ ኣመስጊን እያ ፅቡቅ እያ ትምህረካ ኣብቲ ዘሎ ማለት እዩ ኣብ ሕብረተሰብና ዘሎ እጅስ ኣሚንካ ትቦሞ ይጠልመካ ተኻልኻ ኣደ ከኣኒስ ተዳሉ ሕጅስ ምስቲ ወዳ ኮይና ማለት እያ ክንዲንኩሎም ተሓቃቅፎም ስኒ ነቲ ወዳስ ክሳይ ትገብሮ ኣብ ሊፃ ርኣቶ እዚ ከዓ ክኸውን የብሉን ትምዕዶ ነይርዋ ግን ኣይማዕረቶን ኣብ መጨረሻ ከዓኒ ምስ ኮነ እቕረኢላ ኣብዚኣ ከዓ ይሕጉሳትኒ
2: ስመለየ ክብረት ኣነ ፀገም የብለይኒ እንዲዩ እታ ጓል ሰብ ትብልያ ዘለካ ፅቡቅ ገይራ እያ ትፈልጠ ንዓይ ክትዕዘበኒ ትኽእለ ንዓ ከይትዕዘበክን ተጠንቀቕ እዩ
3: ሓረኪ ግንቲ ዕዲ ከይትርስዖ ኣነ ብጣዕሚ ዝሰትወካ ፀገም ተለካ ነገረኒ ኩሉ ግዜ ኮኑ
4: ኣነ ቴድሮስ ናይ ብሓቂ እንደ ዝፈትዎ ኩሉ ግዜ ከምዚ መሽኪና ኮይኑ እዩ ዝሰርሕ ኣብቲ ኣብ ፊልሚ ግን ቁርብ ከምዚ ርጉም ገለ ኮይኑ ዝሰርሕ ሙሽ ቁሩብ ደስ ኣይበለትን ነቲኣ ዝገበራ ማለት እዩ እምበር ናይ ብሓቂ እየ ዝፈትዎ ቴድሮስ ዋላ መሽኪን ኣፀቢቕኒ ፅቡቅ ዝገብሮቲ ፊልሚ ግን ኣብቲ ርግሚ ኢሉ ክሰርሕ ከሎ ሃሽ ገለ ክኾን ከሎ ከዓ የፀብቀሉ እዩ ኩሉስ ኮታስ የፀብቀሉ እዩ ሕጂ ክወሓጠለይ ጀሚሩ ቁሩብ ክስታይ ክኾን ከሎ እምበር ናይ ብሓቂ ደነቆ ክስታይ ኣክተር እዩ ኣብ ኤርትራ ከይደ ከሎ ከማ ሓደ ክልተ ካብኦም ረኪበ ነይረ ደስ ዝብለካ ሓበ እንተሰሚዐኒ ማለት እዩ
5: እወ መጀመርያ እኳ ከምዘይሓሰብ ኳ ንደ ነይረ ንእሽተ ፊልሚ እያ ትኸውን ኢለ ኤልሲና ከዓ ቀላ ቢልያ ነጌራትኒ ነይራ ዳሓር ምስራሕ ኳ ሕጂ እቲ ፊድባክ ናይ ሰብ ምስራእኻ ሙሉእ ዓለም ከምዚ ገይሩ ንዓ እታ ፊልሚ ተገዲሱ ፅብቕቲ ማሃሪት ፊልሚ ምዃና ናይ ባሓቂእ ተሓጒሰ
6: ኣነ ከምኡ ይቐፅል እየ ድብል ብጣዕሚ ምስ ረእኽዎ ብዙሕ ነገር ኢና ተማሂርና ካብዛ ፊልም እዚኣ ካብ ነብሰይ ጀሚርኪ ኣነ ኣርባዕተ ነገራት ኣለዋ ብዙሕ ንዓይ ዝተንከፋኒ ሓንቲ ንሕና ንሕዋትና ዲና ንቤተሰብና ዲና ንጥቕሞም ዘለና መሲልና ናይ ስራሕ መገዲ ክንዲነርእዮም እንዳሰደድና ገንዘብ ከምዚ ቴድሮስ ዝገበሮ ማለት እዩ ኣብ ዘይድለ ነገራት የእቲናዮም ኢና ግን ፅቡቅ ንገብር ዘለና ምሲልና ኢና ንሕና ክንእረም ኣለና ኣብዚ ነገር እዚ ካልኣይ ነገር ወለዲ ከዓኒ ሳይድ ክሕዙ የብሎም ንብል ኣነ ብወገነይ እወ ኩልኻስ ብደገ ደለካ ዲኻ ብውሽጢ ደለካ ዲኻ ማዕረ ክሪኡኻ ይብል እዚኣ ካልኣይቲ ማለት እያ ሳልሰይቲ ከዓኒ ደቂ ተባዕትዮ ከም ቴድሮስ ማለት እዩ እቲ ትገበሮ ቴድሮስ ንሓንቲ ነገር ንክሽፍን ክብል ሂወቱ ብምሉኡ ዳመጅ ገይርዎ ሸዓ ምስ ወለደ ንሰበይቱ ነታ ብረክቲ ሰበይቱ ወሊደ ኢሉ ደድ ነግራ ነይሩ እዚ ኩሉ ምፍራስ ናይ ፋሚሊ ኣይመሃለዎን ነይሩ ይብል
7: ናይ ብሓቂ ምድናቕቲ ኮይኑ ንኩሎም እንደ ደድንቕ ግን ብበለፀ ንክብረት ብጣዕሚ የድንቓ ብጣዕሚ ፅቡቕ ተላቢሳቶ ኣሎ ካልእ ከዓ እቲ ስራሕ ደኣ ዋላ ሕማቕ ይኹን እምበር ብጣዕሚ የድንቆ ኣብታ ስርሑ ብጣዕሚ ፅቡቕ ግን እዛ ክስታይ ኣነ ጥራሕ ደይኮን ክስዋላ ኣለዋ ንደቀይ ኩሉ ሻዕ ቅፃል ንሪኣ መሃሪት ከዓ ረኺበያ ናይ ብሓቂ መሃሪት ካብኣ ከዓ ሕጂ ብዙሕ ሰብ ክመሃር እዩ እዚ ስስዐ ድዩ ገለ ድዩ ደሎ መፂ ደሎ ዓብ ትምህርቲ ኢና ክንረክበላ ብጣዕሚ መሃሪት እያ
8: ብጣዕሚ ፅቡቅ ግን ቅድሚ ዝኣገረ ኣነ እታ ደራሲት ተዋሳኢት ኮይና ደላ ኤልሳ ብጣዕሚ የደ ደመስግና ምክንያቱ መስቲ ኩሉስ ደላቶ ኩነታት ነዚ ምብቃዓ ብጣዕሚ ደስ ዝብለኒ ምክንያቱ ወዲ ሰብ ሓንጎሉ ጥራዩ ክስንክል ዝኽእል ሓንጎል ድሕደይ ሰንከለ ግን ካልእ ነገር ክስንክል ኣይክእልን እዩ ማለት እዩ መዚ ኩሉ ፀገማታት እሞ ነዚር ደሬሳ ናብ ህዝቢ ከተብፅሖ ከላ ብጣዕሚ መሃሪ ካብቲ ሓቦኣ ካብቲ ሰንቆን ሰብ ልዕሊ እቲ ፊልሚ ናታ ሞራል ዩ ንዓይ ኣሐጒስኒ ማለት እዩ እቲ ፊልሚ ከዓ

0: ናይ ብሓቂ ደሪሳት ያ ምክንያቱ ኣብ ብዙሕ ኤርትራውያን ንረአዩ ሕብርታት ዳቀይር እምበረይ ኣብ ብዙሕ ኣብ ገዛ ኹን ኣብ ማንኪና ኹን ኣብ ሰልዲ ኹን ሕብርታቱ እንዳቀየረ እንተኻብ ወላዲ ኹን እንተኸብ ሓፍቲ ኹን እንተኸብ ሓዊ ኹን እንተኸብ ምሕዝነት እምነት ኹን ብብዙሕ ስለ ዝመፅእ ናይ ብሓቂ ደሪሳቶ እየ ድብል ኣነ እቲ ሕማም ናይ ሰብ ናይ ውሽጡ ዘሎሲ ተንኪፋቶ እየ ዝብል
1: ሓደ ብዛዕባ እቲ ናይ ክብረት ክበሃል ከሎ እቲ መሰረቱ እቲ ንባዕሉ እቲ ድርሰት እውን ንቃሉ ባዕሉ ይምህረካ ሓደ ዓብ ነገር እዩ። ስለዚ ኣዝያ ብልስቲ ተኸታታሊት ፊልም ኮይነ ረኪበ እያ ምስቲ ዘሎ ኩሉ ኩነታት ኣብ ዓለምና ኣብ ሕብረተሰብና ክጋጥሙ ዝኽእሉ ዝተፈላለዩ ኣርእስታት ዝሓዘለ ስለ ዝኾነት ብጣዕሚ ኣነ ኣድናቆተይ መግለፂ የብለይ
2: ብሓፈሽኡ ማሕበራዊ ሂወት ናይ ኤርትራውያን እንታይ ይመስል ንምግላፅ እዩ ትቐንዲ ኣተኩሮ ናይ ክብረት ግን ኣብ ምንታይ እዩ ተሓፂሩ ከምዚ ንዓይ ዝመስለን ዝረእኽዎ ኣብ ክብረትን ኣብ ሓዋን እጂ እሳ ንሓዋ ትገብሮ ፃዕሪ ንሓዊካ ሲ ዋጋ ትኸፍለሉ ንስድራኻ ዋጋ ትኸፍለሉ ንሱ ከዓ ዓዊሉ ትቆልዓ ዓዊሉ ሕማቕ ኣብ ሕማቕ ከይዱ ማለት እዩ እቲ ገዛ ክሳብ ኣብ ምሕራጅ በፂሑ ልዕሊ ኩሉ ግን ዝሐጎሰኒ እቶም ተዋሳእቲ
3: ማሃሪት እያ ኩሉ ግዜ ሓደ ግዜ ኤርትራውያን ከም ስታይ ንገብር ኢና ከምዚ እምነት ጌርካ ሲ ንሓዊካ ድሓን ሓወይን ድዩ ገለ ኢልካ ብእምነት ትገብሮ ነገራት ኣሎ ሕጂ እቲ እምነት ትገብሮ ነገር እንድሕር ብፅሑፍ መረጋገፂ ዘይብሉ ኮይኑ ናበይ ጌጋ ከም ትኸይድ ንዓኻ ነቲ ኣሚንካዮ ዘለካ ኣብ ጌጋ ይውድቆ ንዓኻ ከዓ ኣብ ጌጋ ይውድቀካ ስለዚ ሕጂ ኩሉ ግዜ እቲ ንገብሮ ነገራት ሲ ብውዕል ብፅሑፍ እንተኮይኑ መረጋገፂ ይኸውን ፅባሕ ንግኸውን ነቲ ሰብ እውን ኣብ ጌጋ ኣይተእትዎን ግን ሸለል ዝበለ ነገር እምነት ስለ ዘለና ኣብ ነንሕድሕድና ሸለል ዝበለ ነገር ስለ ንሪኦ እንታይ ይኸውን ናብ ጌጋ ተኣቱ ሕጂ ንከምዚኢታት ብጣዕሚ መሃሪት እያ።
4: ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቅሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ እቸም በዝካ ይቀፅለና

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ፓራዳይዝ ፒዘራ ኤንድ ካፌ ብስሜን ብስም ተዓዘብትን እናመስገንኩ ከምኡውን ምስ ሰኣላይ መሓመድ ማሕሙድ ቡኩራ ብምኳንና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ እዩ ክኸውን ምርኻብና ክሳብ ሽዑ ሰናይ ቅነ ክኾነና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሩኽ ምሸት።

ዓለም ለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን

ካብ ኩንለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንጉሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነም

0: ፋሽን ወዲ ለእግሩሽ ለአያም ነሳካ ሀምን የ አፈይክ በልሰች ህግዝ ዲባል
1: ይማ ግሩሽ ለት ሰማይ አርገት ለት ወምድር ሳጥራት ግሩሽ ምስሊህ ለት በስንት ሰብር ደይማ
0: እንታ ጀና ሰብር እንታ ይተደርሰኒታ እላ ግሩሽ ግልምን ሃይባል ለካ አነገለ ሀገግት ሰማዕልኩ
1: ላ በስ ኦር ሃይበለ ግሩሽ ምስሊህ ለት ይማ ሀቆ ምስሊህ ለት ኩም ሰለድ የባንግ ክሪና ለት ሐሰባ በስ
0: ህግዝ ዲባል ለኮ ብላካ ለኩ አነገለ ንሰሐዳ ለና ለሐዲየው ምን ያለ ወገለ ማ የሰብሰዋልፍ አምጣያል ግሩሽ ሀበኒታ በስ
1: ግሩሽ ይማ ግሩሽ ምስሊህ ምስል ነፈር ለህ ለግሩሽ
0: ወለቱ የፋርህ ትግባ እግል ምን ነፈር ሀብካያ እንተያለ
1: ጥይፍ ሊት ያ ጀማ
2: ማለ ያሽም انا مبارك لها رتعنا لابو انت حايس ود حايس تقول وصقاي فتاه وقلقلاي انت ايكون

0: ሕጊ ዝበለ ሰኒብከ ስስዑር ትዘርፈናሃ ዘለይኩ ኣብሽር ኣብሽር ሻይ ሓርከ ኢልደባ ሰኒ ሓይስ ወደ ሓይስ ጎምን ተሓመድ ሕሙ ወደ ሓመድከ ኣነ ሂ ንርእከ ዘብላ ሓምደታትከ ንውሱ ሙሽ ስስእልፍ ኣውል ጥያረት ገልሃበካ ኣብሽር
1: ዝያዲብካ እንታ ንሳልካ ጥዑም ሸክልከ ግሩም እቲ ወቃይከ ዕፁም ወተያም ኩሎም ወልዓል ቅዱም እንተማማሽ
0: ሰኒ ያረይ በስ ሪሻይ ሪሻይ ፍጅር መስለ ግሩ ሽተደገግ ክራያታ ኣምርለካ በስ ላኪን ሪሻይ ሆይ ውረሻርጥ ብ ለግሩሽ ታዋቅ ተግል ትብላ ሰግሊ ኣነ ደመልኮም ገብር ይሻይ እማለየ ሰነኩኢት ሰነኩኢት ደብር ኣዋጠቂ ደብር
1: ኣብሽር ኣብሽር ለስካብ ምናበስ ዋርሒ ፀንሕ መንካ ውሕውላ
0: ኣይዋ
1: ተደረግሎ ሰዲብካት እንተበስ እግል ፍጅር ዝሕዘግ
0: ፍጅር
1: ዝሕዘግ
0: እንሻላ ከዘ ሆይ ትተሃጀክ
1: ሸፍግለ
0: ተማም ተማም ጠዋል
1: ፍጅር
0: ኣብሽር
1: ማዓ ሰላም
0: ፍጅር ይበሉ ሪሻይ ሕላይ በእስክሪን ነዘብና ካም ፀግሉት ለግሩሽ ሃሽም ወሮጥ ወራጥኮ በስ ወረት ዕስማን ሌት መ ያ ከወረት ዕስማን ለመይቀርናያ ስስእልፍ እዩ ኮኑ ስትቀልፍ ፀንሕት እዩ በስ ሓይሰ ወደ ሓይሰ ደሰኒ ላይ የግላት ካርም ኣልብን በስ ማ ምሽክለ ሕይቡ ተፍጅር በስ ኣዩ
2: ኣነ ግንወስካ ተሓዝያ ኣለየካ መስል ዓልኮ እንታ እግል ዓድሪሻ የእስነካ ኣባሙሽ እላ ግሩሸ ያም ፀካሃ ምገቢ ኣነ እንደ ግስኮኖሸ ፈነጥር ግልብዶ እዮም
0: ይመ በስ ግሩሽ ግልብለሳት እትሻቃል ዛት ርኢኪ ዝያደት እንደ ወደይኮ ተረእሰ ግልብለሰኪ
2: ኣነ ዝያደት ይሓዘምንካ ለእግሩሸ በርእሰ ሃበኒተ በስ ኣነ ለብዲር ኣምረ ተዓልኮ በስ እላ ክንወድ ኣነ በስ ብዲር ኣምረ ተዓልኮ
1: ስተቕፍሩላ ናእዚ ጊጀነ እየ ማለት ከ እላ ሃሽም ሀ ንግሩሽ ምን ኣይህቦታ እዚ ውድሓት ተደትልሃን ክራይ ኣልብናኣነ እብየ ክመይ ሰልፈኒ ምንቤከቡ ግሩሸ ክለ ብዛዕተ ዘይኳ ኣቢላ እዘና ስለ ገፅቀጥ እንታ ኣርበኣ ከላስ ሓውላውላ
2: ኣሃብ ዕያል ኣብየ ክመይ ሰልፈካ ቤለይካ ምሽ እል እናስ ከላስ ሓዋን ገባ እሲቲ ሂየኒ ኣብ ስተል እደይኹን ጠቀርበልዮም ፅጓት ትብል እያ ዓለት ድሓን ድሓን ግንትርኤተ ናውታ ሂየኒ ለቱ የ
1: እንተዚ ከፎ ከደል ድሓንኪ ምገበለይ ምን ከልኦ ማሎም ከልኦ ላመ ቀዳም ፋይዳዎም ክህልና እኒ እቲ ሃሽም ከላስ ረብሸት ገባ ግና ቴለፎን ዶተ ክዝንዘብእ ድልና
2: ኣነ ምትወዳእ ስለካ ሃሽም ከማ ውዲቱ ልእለ ወደ ኣስክለ ጉሩሽ ትረክብ ርኢካ ተሓባእ ወጨላቐምኑ ኣብ ዕለይ ተሰላዲ ትረክብ በላኪ እንዳ እተሰልካ ንዓማልካ እስተልም ትብሉ
1: እኒ ሽቆልዎ ሰብ ይኮን ምናታ ሚድያና ከላስ ሕድያን ኣለብየን ወምን ኩሉ ወኬን ሄ ክተኣምሪ እሊ መውድዑሊ ኣብይ ሓዳር ግልኣምሪ ሓዘይሉ ይኮን
2: እንዳ ዓለ ንግባብ ዕያል እቲ ተእሰፍ እለ ኣድንያ ናይ እስውፋም ይኮን እለ ኣድንያ ርኢካ ናይ ፋይጋ ወናይ ዳርጋምተ እዘ ሰና ኣሰርሕ ግል ፍጡር ብግልምፀካቶ ሳክት ህሙም ይብፅበጠካ እላ ጉሩሸ ያምፀካሃ ምገቢ ኣነ እንደ ግስኮኖሸ ፈነጥር ግልብዶ እዮም
0: እለ ዕብድ ኣነብ ሰበቸ ግልበሶ ይሓዘን ውእጉየ ከማን ግልኣምር ኣልቡን በስ ሪሻይ መፃ መፃ
1: ቆል ዋላሓጥ ላሽ ባ ክረክ ድዩ
0: ዓራ ድራማቅ ዳህርብ ኣላ የበረኦሎ ህረቡ እሊ በስ ስወር ለእስሉ ስወር በስ ኣይዋ ያረብላ ቃለ ፀውትሮ

0: ሕላ ሕና ምስላ ፈቱና ምስላ እንፈትዮም ንሓልዩ እንደ ኢኮን ጭፎት በንዲብዲባ ኩሉ ርእሱ እዩ ንተልሀ ካዚ እንትን ንምትገስ ዘህለይክን ኣነ ግን እሳለመክን ውግ ታጀ ክምስልክ እንደበልኩ መፀኮ ግን ምገፅክን ታይ ፀልማ ድብህለይክን
1: ሰሎማ ሕጂ ታና ዘለሃገ ግዜ ዘም ሙ ንገሰይክ
0: ሕና ላትገሰይ ብላማ የለየና በስ ኣንተ ተዓንበለ ከመይ ተለጋፅ ክንታ ፀልማ ባህለይክን ሰብ ኣብሚታ
2: ንኣያም ድብዮ ወድብ ኣብስታል ታተቕሪዲ ይዓልኪ ዳይ ምንቡክ ማዝዕ ዳይኩም ፍደጉልታ ኣምሪ
0: ንስውዕ ዳይ ትብ ዝሃጋ ያህለይክን ንእግሩሽ ለምንሃሽም እንደነሰእኩም ኣባድያ ምባሃለየኩም ሰብኣ ሕጉዝ ዲባ ኣለማንባእ
1: ሓንተይ ምትገባለየክን ኣገቲ ልከይ በላ ምትገባለየክን
0: እንታይ ቆል ይከሰኪኒ ኣፉ ክፅባጢ እልግል ክከስስ እይኮኒ ስማዓኒ በጋግታ ኣምራ እላ ጉሩሽ ለምን ሃሽም ሰላፍና ወሃሽም ናምር እንቲ ትምንት የኒ ኣፉ ክፅባጢ ይከሰኪኒ
3: ዕደይ ይፈደ ሓንእገር በደየ እምብል ነበርና በዓል ወቀይ ምንንቲ ማልና ሃቢና ማልና ሕጉዛም ድይብለና ሃሽም የሎ እግሩሽ ናዩ እንደይገቢ ምንየ ናሰኣት ምንየ ጅውከት ወለት ዕስማ
0: ናይ ክልግባእ ወናይ ብዕላ ናይ ከሰኒኒ ወላ ማልኩም የ ርሻይ ናስብላ ርሻይ ተሓሰብ ምስሉ
2: እልላቱ ጅውከት ሕጀ ውሒ ዝለዓል ቃብልቱ እንቱም ንወስኩም ኣብ ጉሩሽኩም ሸር ድቤትኩም ኣት
3: ሸር ዛብኢና ለንሳ ላዕሚል ተህዳያ ወድሕዋ ትምነት ሕጂ ለእንስ ሓቀንቲ በስ ግልገንግራሃ
2: እምገርግራ ዓለ ደስ ኢና
3: ሰልማ ሓንገል በገና ኢተእምራ ከፍኣና ሰልማ እገር ሸጢጣ ታትማቅራ ሂጋብ ኢለ
4: ሓሊብ ንስተናይ ሃበያሃ
0: ትምነት
4: ሕለማይናንስተናስተንበርሰናይ
0: ጌሳ
3: ምንኮር
5: ለይ ርእሻ ያ ክባርካ እርት ምኑ ማፅዕካ እንሻላ ንዋዩ ኣዳሙ ሰኒይት ማሚ
6: ማሻላ ምድሪቲ ኣመሪካ ወነዋይ ብለካ ለይኮስ ርት ምኑ በስ ሰማም ንታይሓ ሰኒርሹ ዘሎ
5: ማሻላ ትባረካላ ማሻላ ትባረካላ ኣነ መለያ ቤጋኣ ታዕላ የረቢ ምን ወደእተን በስ ግልእዝብየና ዘለይኩ ዓውል ረክብ እተን ትብል
6: ሰኒ ትረክብ ምኑ እሊ ምድሪ ብለካ ለይኩ ማሻላ ትባረካላ እንደዛልማ ወስዒር እንደዋዳ ንንዋይ እየ ሰሪ ወረት ኣድብር ወሰሩት ቀላቅለ ግለ ምድሪ ግልቡቡ ትብለካ ማሻላ ወለ ሰብኡ ክባራት ወደ ግልቦት ዝሓሊዶ ትርእዩ ግሮብካ ትራያሕ ብለካ ወሊ ሰበንዋይ ንላሓለው ግለንዋዮም ልሕላዮም እዮምለይ ዓጅበካ ማሻላ ሓማሊታት ተመስል እተትወጅብ ወትቀዝር ሓማሊታት ኣሽውሊ እተትወጅብ ምንጉሊ ሓማሊታት ኣፋክማም ማፀት ምለይ መቀዳም እትልብለ ወት ዝሓሉ ዝረሰምዕ
5: بس أنا تبقسك
6: سن وديك أباقع من مكة بس رضا أباقع يوم سن اللي تملك
5: لا سن اللي أنا بس كتنا نايكا بس قل وديته بلاك الليكو ربع أقول له بند
6: عوضك
5: مرحبا
6: عوضك رضا
5: مرحبا خير تبادية مرحبا
6: مرحبا
5: عاش شوتنا يا هاشم يكون أنا شيخ السوق أنا قل رئيكاتو
6: هلا
5: لا خبات ولا خبات أنا شيخ السوق أنا ترئي نيتو
3: سلام عليكم
7: وعليكم السلام
3: سلمى ولتشي ከፈለየኪ
0: እንቲ ግቲ ዓይኒ ውግልቲ ታይኒ ንማፀት ለይክ መሽ ምን እሊ ገጨ በስ ወርኪ ሓዘየክ ምንገብእ ግለ ጅውከትኪ እግላ ሕላሳልሲ
3: ሰልማ ኣወል ኣነ ዋልዳይት ከኣነ ሓሽሚ ንግልቲ ኣእምሪ ሓርሕ እየ ኣነ ለምዕሊ እኩዩ ይበለኪ ሳምሒኒ ይግሊ ይበለኪ መፀኮ ወቲ ጉሩሽ ሕጉዛ ምንተሃላ እየ ጉሩሽ ግል ኣሰልፈኩም እግሎም ትበልሶ እግሎም
0: እንቲ ግለ ዓልመት ለቃርሓት ላምባር ኣሸሽኪሃ ኣዚ ሄ ግልዕረ ንደቤልኩ መፀኪኒ እንቲ ላምባ ምንገቢኢ ኣነ ሄ ጋዛና እዚ በስ ምእሊ ገጨት ንወክምኒ
3: ሰልማ ኣወል ሸይጣን ዓው ዝግልቲ ኣእምሪ ወምን ድማ ለትትረከብ መክሰብ ይህሌት ንግልቲ ኣእምሪ ሓርሕ እየ ማዕሌሽ ህቶም ማሎም ሓዘው ብዕድሚ ቤለውኩም
0: ሊል ደመል በዓል ወቀይ ይኮን ኣባይና ድመል ዝጠልቕ ብዝሓ ልግባእ ውሑዳ ድመል ፈናታ ይፈግረካ ለሓንውጣ ድመልና ቦርሌታ ቦርለ እኪታ ምስባራ ወሰበረት ምንገብእ በጢር ሚባዊ ኣላ ቤላ ልሒላይ ኣነ ህየ ድመልየ ዕረ ኣለባ
3: ኣላ ሰልማ ወለች ረቢ ልሳማሓኪ ኣወልለህ ገጊትሊ ናይ ግሉላም ትግልቲ ኣእምሪ ውነ

0: ሓሎ እላ ገገበት መንገቢ ኦሮ ወሽቁና መቤለኒ መስተኩም ሸኮሱ ሃሽም እግርሻ ግልዝበጦ እንደገሙ ሰማዕኩም ብየለኒ ኣነ ላኪን ግም ሽጌ መስለት ዲቤ ላኪን ብለ ርእያ ኣለየኮ ሸኮሱግ ምወድያ ኣክል ይበዳን በስ
1: ሓተል እንዴ
2: ኣብ ሓተል ኣነ ንወሱ በስ ነፈረታ ንተረ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ

ናይ ኤችዲ ፈንወይ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎሚ ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐንተ ገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰኔ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነም

Yeah.

ሰላም ብልምዓት እወ ሰላም ክብለኩም ኩልኹም ብሓፈሻ ብፍላይ ድማ ንህዝቢ ዓሰብ ውይ ዝተቐባል ጋሻ እዚ ኣኽባር እዚ ተቐባል ጋሻ ብልጉል ዝለዓለ ዓብዪ ኩሉ ዝተባሓለ ደው ምስ በለ ለይቲኹም ቀትሪ ኣብ ስራሕ ደኺመኻ ይበለ ሓበሪ ዝስምዐኒ ሙላደ ኸበኻ ሎሚ ድማ ኸሪዐ ተሓጒሰ ሙላደ ኸበኻ መእሰይ እሞ ሕጂ ሓንቲ ክብለካ ኣፍቅደለይ ብደካ እዚ ባሕሪ ብዙሕ ተባሂሉ ሕጂ እውን ብዙሕ ህይወቱ ዝበሃል ብዛዕባ እዚ ባሕሪ ሕጂ እውን ይሰምዖ ኣለኹ እቲ ስሙ ክነዓል ግና መን እዩ ንሱ እቲ ስሙ ዘልዕል ዘሎ ክንደይ ቀይደፍር ኣነ ግና ሓንቲ እየ ዝብሎ እዚ ባሕሪ ኣነ የማን ናተእዩቲ ዋዕንነቱ ባዕለ እየ ዝፈልጦ እቲ ስፍሓቱ እቲ ዕምቀቱ ባዕለ እየ ዘመኻርሖ እቲ ፀገታቱ እንተ ንሱ ኣይኮነን ደዋንነቱ ክገብሮ ኣይፍቀደሉን እዩ እቲ ስሙ ከልዕሎ ግና ምስማዕ ካብ ኣበየ ካብ በረኣውሎ ኣይኮነን ንዕቶም ዓበይቲ ንሕና እቶም ዕሸላ ኣድረኣኽሎ እወ ወለሙ ንሰምዑ ኣለና እዚ መዳር ዕንዱ ታሪኩ ግዳ ዘይውከስ ታሪክ ንዕየታቱ ክንደይ ዘይመደሩ ክንደይ ዘይኣውተቱ ግና ሕልሞም ካየዝመሩ ሓሊፎም እዮም ብኹንቱ እንተንሕና ሕጁን ክምጣይናኣፎ ወላ ሽዕ ግዜ ተረብሐ ጉዕዞና ጥራይ ንኸፅል ልዕሊ እቲ ድፀንሐ ሓደ ክንዲሽሕ ኢና ዋላ ብዓቕሙ እንተተመክዐ መኽደን ድስታዕ ከፍትን እዩ ሓመማ ወላ ሽዕ ግዜ ተበዝሐ ሕጂ እውን

ከተማ ምዝነት ኣባሉ ዓለማት ህዝብና ይትሸገር መንደለካ ይበጀካ ጽንዓት ህዝብኻ እምነት እግዚኣብሔር ሕጂውን ኣጆኻ ከም ቀደምካ ትረር ይከኣለ ዋርሳ ኣለዉኻ ምሕበን ሃገር ጨንቂ መከራ ሓሊፉ ጽማት ምስጥንት ባህረ ኣምላኽ ዘለካ ከም ናይ ሰብ ፍጥረት ፀማሪ ሃዝካ ፎይታ ሃገርና ጽነት ሰወዊ ሃለ ሰንጊልካን ሃገር ክብረት ፅምናነ ነርኳስ ሃገርና ፍቆት ባህሪ ጅግንነት ቀጻሊ ዘይብልካ ደረት ሰላም ቅሳነት ምስንፀ 7 ዓመት

ምስቲ ሰይጣን በዓቲ ፅንኩር መሰናክል ሸንቦባ ናይ ፀላእ ሕንዚ ስለዛ መሬት ተበጅው ዘዝሓለየ ምርዚ ትንፋሱ ቀቢሩ ዓወት ዘስረረ ብደም ቀሊሙ ታሪኹ ዘስፈረ ልዕሊ ማንም ፍጡር ፀይሩ ቃንዛ ድጋሙ ድኻሙ ዘይንበብ ፍሕሽው ገጽ እንትርፎ ዋዛ ዕረፍቲ ኣልቦ ስኑ ብምንካስ ንናፅነት ጎይዋ ዓቐብ ቁልቁል ኩርኳ ሓዊ ኸይበለ ህወት ዩ ወፊዋ

ፈነተኑን ዱዳይ መሪዮክ ሓደክ ሱገንቲ በዳይ ሊከ ሃሌዋክ ሱጋ ፌናይ ቱደጋህ ብያኪ ተክትን ዓናይ አሞደር አሌበጉትን ግባይ አሞደር አሌበጉትን ግባይ ዲነካህ ኩረንደንሪ ሃነይ ልዑጎሪ ሰፍዓዲ ወይደ አፍዓሲ ወይደደይ ንፍዓበለክ ደበሊ ሶለይ ወነወነከፈዳይዳድሊ ኤሃሞልቴም ብዕስበሒ በክቶ ደርሚ ድኩራዕቲ ሲሰለ ጋርቦ ወይረካህ ኩደ ወይነ ሲላሎ ደመረክ ሞሌ ወይነ ደጎሮ ደመረክ ሞሌ ወይነ ደጎሮ ደር ደባን ቤዲ ለውቴ ጋልቦ ሓልዋይ ኣጋዱቴ ኤልሕ ሑለልቶ ድወይንተደዱብሳሞ በርልዑህ ግበተም አዶ ቦሎ ዱመ ትኬ መስመታይ ኑመሌ ኪመላደያይሮትኬም ወሌ ማሒሰ ማሓል አከልም ዋይሌ አድምዐ ኩርሰል አከልም ድስኔ መንጎዋይ ዳህዮ አደፊ ህማይ አንዳአይ ቦከዮት ሐበ ህማይ ዊድሪክቴነ ዋጊሰ ህማይ ዔሮ መንጎዱር ኡንድዕ ህማይ ዔሮ መንጎዱር ኡንድዕ ህማይ ሴል መለማዱ መክረደዶው ሲላሎ ድጎይ ሲሳሲዐረው መሪም መረክ ዋጊሳይዳዶው ድነለቤህ ኤሌ ዋይሰረሰው ትግሪ ዕከበለዳንቢያጋሕሰክ ፊለዑን ደቢረሶ ማይደያት ዑከክ ሌሰናለ ድሙ መባርድሴት ኩለክ ኮጉርፌህ ምዕሩክ ፈነተኑን ዱዳይ ብሕሴ ዳዮሴ መሓመድ ኣደም ኣሕመድ ገባ ገቢላንካልያ ዓፍያ ሓይሮዳይ ማይሶም ኣተሁሙ እዩ።

0: ሰዓት 9 ኣኺሉ ፈኖ ኤርቲቪ ምክታል ትርከቡ ዝኸርኩም ተዓዘብትና ከመይ ተምስዩን ሎሚ ዓርቢ 5 ሰነ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴን ምክታልኩም ብክብርና ዓደምኩም ፈለማ ኣርስተ ዜና። ኣምባሳደር ኤርትራ ብሕብረት ኤሮጳን ሃገራት ቤነሉክስን ኤርትራውያን ተቐማጦ ዘሄግ ሰሚናር ኣካይዱ። ኣብ ዞባ ደቡብ ዕረት ንምክልኻል ኣብ 7 ንኡስ ዞባታት ዕውት ወፍሪ መጥባሕቲ ዓይኒ ተኻይዱ። ኣብ ንኡስ ዞባ ገለብ ብህዝቢ መንግስትን ዝህነፃ ዘሎ ኣብያተ ትምህርቲ ጠለባት ህዝቢ ክምልሳ ትዝቢት ይግበር። ደቡብ ኣፍሪካን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ስዊድንን ኣብ ምዕባል ፅላት ምክልኻል ዘተኮረ ስምዒ ተፈራሪመን። ዝርዝር ዜና። ኣምባሳደር ኤርትራ ብሕብረት ኤሮጳን ሃገራት ቤነሉክስን ኣቶ ነጋስ ካሳብ 31 ግንቦት ንኤርትራውያን ተቐማጦ ዘሄግ ሆላንድ ሰሚናር ኣካይዶም። ኣብ ዘቤታዊ ዞባውን ጎደባውን ከምኡውን ኣህጉራዊ ጉዳይ ዝተኮረ ሰፊሕ መግለፂ ዝሃበ ኣምባሳደር ነጋሲ ዘለናይ መድረኽ ልዑል ንቕሓት ድልድል ውዳቤታትን ዕዙዝ ተሳትፎን ስለ ዝሓትት ዜጋታት ድልውነቶም ብዝለዓለ ክረጋግፁ ፀዊዖም። ኣብዚ ተሃዋስ እዋን ኤርትራ ውሽጣዊ ርግኣታዊ ሒሳ ልማዕታዊ መደባታ ምስልሳል ከም ትርከብ ማዕሪ ማዕሪኡ ድማ ዞባዊ ሰላምን ርግኣትን ምውሓስ መትከል ኣሚና ክትሰርሓሉን ምቕሉል ኣበርክቶ ክትገብርን ምህላው ኣብርሂዮም። ሓላፊ ቆንስላዊ ጉዳያት ኣቶ ኣብራር ተወልደ ብወገኑ ንቆንስላዊ ኣገልግሎትን ንስሉጥነቱ ዝግበር ዘሎ ፃዕርን ዝምልከት መብሪ ሂቦ። ሓላፊ ህዝባዊን ኮማን ጉዳያት ኣቶ ኢሳቅ ምናሴ ብወገኑ ተሳትፎ ብሆላንድ ዝነበር ኤርትራዊ ኣብ ሃገራዊ መደባት ምምጓስ ፕሮጀክታት ኣሕዳር ኣብያተ ትምህርቲ ንምቅልጣፍ ብዕቱብ ክስራሕ ከም ዘለዎ ኣስሚሩሉ። ኣብ መወዳታት ተሳተፍቲ መሳርዖም ብምድልዳል ከም ወትሩ ኣበርክቶኦም ከም ዘዕዝዙ ኣረጋጊፆም። ኣብ ዞባ ደቡብ ዕረት ምክልኻል ኣብ ዝሓለፈ ዋርሕ ዝተኻየደ ዕውት ወፍሪ ንልዕሊ 750 ዜጋታት መጥባሕቲ ዓይነት ተኻይዶ። ወኪል ሪና ፊልሞንት ካቡን ዘዳለዎ ፀብጻብ ዳናይት ገብሪሂወት ክተቕርቦ እያ።
1: ኣብ ዞባ ደቡብ ዕረት ንምክልኻል ዝዓለመ ዕውት ወፍሪ መጥባሕቲ ዓይኒ ኣብ 7 ንኡስ ዞባታት ከም እተኻየደ ተገሊጹ። ሓላፊ ኣሃዱ ምቁፅፃር ዘይተመሓላለፍቲ ሕማማት ኣቶ የማነ ፀጋይ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 5 ኣዋርሕ ኣብ ንኡስ ዞባታት ሰንዓፈ፣ ድባርዋ፣ ደቀ ምሓረ፣ ፀሮና፣ ዓዲ ኳላ ማይ

0: ንዓርዘን ን514 ወገናት መጥባሕቲ ሓበል ዓይኒ ን210 ድማ መጥባሕቲ ዓፅሚ ዓይኒ ከም እተገብረሎም ኣብሪሆም። እቲ ሙሉእ ብምሉእ ብውሽጣዊ ዓቕሚ ዝተኻይደ ወፍሪ ነቲ ኣብ መወከስ ሆስፒታል መንደፈራን ሆስፒታል ዓዲ ቀይሕን ብቐዋምነት ዝውሃብ ኣገልግሎት ሕክምና ዓይኒ ብምስፋሕ ንተገልገልቲ ኣብ ከባቢኦም ከም ዝፍወሱ ንምግባር ዝዓለመ ምዃኑ ብምሕባር 97,000 ዕውት ምንባሩ ሓቢሩ። ሚኒስትሪ ጥዕና ሕክምናዊ ኣገልግሎት ብብቕዓትን ፅፈትን ንምፍፃም ዘኽእል ዘመናዊ መሳርሒታትን ዓቕሚ ሰብን ስለ ዘዋደደ በቲ ሓደ እኹል መድሃኒትን መሳለጥያታትን ስለ እተረኽበ ከዓ በቲ ካልእ ተሓከምቲ በብዝመፅዎ ዘድሊ ፍወሳ ይረኽቡ ከም ዘለዉ ገሊጹ። ብዘይካዚ ኣብ መላእቲ ዞባ ኣብ ዝሓለፈ 7 ዓመታት ትራኮማ ንምግታእ ብዝተኻይደ ጎስጓሳትን ናይ ፍወሳ መደባትን ተርእዮ ናይቲ ሕማም ኣብ ዝተሓተ ደረጃ ከም ዝወረደ ብምግላጽ ሸፈነ መጥባሕቲ ሓበላ ድማ ካብ 18,000 ናብ 87,000 ከም ዝበረኸ ኣብሪሆም። ኣብ መወዳእታ ኣቶ የማነ ሕማማት ዓይኒ ብፍላይ ከዓ ሓበላ ትራኮማን ነድሪ ዓይንን ብቐሊሉ ብሕክምና ክፍወሱ ከም ዝኽእሉ ግቡእ ሕክምና እንተዘይረኪቦም ግና ዕውረት ዘስዕቡ ምዃኑ ብምጥቃስ ናይ ምርኣይ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር እቶም መጥባሕቲ ዘካየዱ ድማ ብሓኪም ንዝወሃቦ ምኽርን መድሃኒትን ብግቡእ ክጥቀምሉ ተላብዩ።
1: ኣብ ንዞባ ገለ ብልዑል ተሳትፎ ህዝብን መንግስትን ዝህነፃ ዘለዋ ትካላት ትምህርቲ ጠለባት ህዝቢ ክምልሳት ፅቢት ከም ዝግበረለን ኣብ ማሕደርቲ ንዞባ ኣቶ ዑስማን ኣድም ገሊጹ። ንመስርሕ ምሃር ምስትምሃርን ባዕሎታ ክፀሉን ዝፀንሐ ፅበት ኣብያተ ትምህርትን ምፍታሕ ብተሳትፎ ኮምን መንግስትን ኣብያተ ትምህርትን ተወሳኺ ክፍልታትን ይስራሕ ከም ዘሎ ብምሕባር ሎሚ ዓመት ናብ ማእከላይ ደረጃ ዝተሰጋግረት ቤት ትምህርቲ ተብል እንጂ 10 መምሃሪ ክፍልታት ከም ትስርሓላ ኣብ ምሕዳር ከባቢ ኣይባባ ናይ መባእታ ቤት ትምህርቲ ከም ተሃንፀት ኣብ ምሕዳር ከባቢ ካልቕ ድማ ትካል ቅድመ ትምህርቲ ትስራሕ ከም ዘላ ኣብሪሆም። ኣብቲ ነዞባ ሓላፍ ስነ ምምህርና መምህር ዓብድራሕማን መሓመድ ኖርን ኣብ ማሓዳር ምሕዳር ከባቢ ገለብ ሸክ ዓሊ ብእምነትን ብወገኖም በብእዋኑ ብህዝቢ መንግስትን ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ድሕሪ ምስጋን ንመስርሕ ምምሃር ምስትምሃርና ፀጊሙ ዝፀንሐ ፅበት መምሃሪ ክፍልታት ሙሉእ ፍታሕ ክግበረሉ ምዃኑ ኣረጋጊፆም ልዕሊ 70,000 ነበርቲ ዘለዎ ንዞባ ገለብ ካብ ከተማ ከረን 60 ኪሎ ሜትር ንሸንኽ ሰሜናዊ ምብራቕ ርሒቑ ይርከብ። ክፍሊ ባህልን ስፖርትን ዞባ ደቡብ ኣቕሒ ባሕሪ ንኣስታት 2 ዋርሕ ብያታዊ መሳርሕታት ሙዚቃ ዝስልጥኖም ብ2 ስነ ኣመሪቑ። እቲ ብክለ ሓሳብን ግብርን ዝተዋህበ ፅዑቕ ስልጠና ክራር፣ ቤዝ ጊታር፣ ደራቡካ፣ ቱምቡራ፣ ሻምበቆን ባህላዊ ከብሩታትን ዘጠቓለለየ ነይሩ። ነቲ ስልጠና ዝሃበ መምህር ሙዚቃ ቶ መሓመድ ሳልሕ ተምሃሮ ዘርኣይዎ ክቱር ድሌትን ተገዳስነትን ኣብ ኣድማዕነት ናይቲ ስልጠና ዓብዪ ተራ ከም ዝነበሩ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ግንቦት ብደረጃ ዞባ ደቡብ ኣቕሒ ባሕሪ ዝተኻይደ ውግዓዊ ፅምብል ናፅነት ዘቕርብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊፆም። ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ብግዳ እቲ ብዓይነቱ ናይ ፈለማ ዝኾነ ስልጠና ምውርራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብሎ ተላብያ። ኣብ መወዳእታ ማሓደር ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዝቐሰመዎ ሞያ ንሕብረተሰቦም ብዝለዓለ ከም ዘገልግሉ ዘለዎ ፅኑዕ እምነት ገሊፁ። ኣብ ንዞባ ፍዓበት ኣገባባት ማሕረስ ብምዕባል ምህርቲ ብዓይነትን መጠንን ክብ ንምባል ሚኒስትሪ ሕርሻ ክሰላሰል ፀንሐ ንጥፈታት ፅቡቅ ተቐባልነት እናረኽበ ምምፅኡ ተሓቢሮ። ሓላፍ ሕርሻ ኣብቲ ንዞባ ፍዓበት ኣቶ ሓጎስ ገብረ ትንሳኤ ወፂኢ ዘሎ መደባት ብሓፈሻ ንኡስን ርቡሑን ቃፅዑ ሕርሻ ድማ ብፍላይ ንምትግባር ዝዓለመ ሰፊሕ ጎስጓሳት ኣብ ኩለን ምሕደራት ከባቢ ከም ተካየደ ኣረድዮም። ክኢላ ልምዓት ዝራእትን ኣሕምልትን ኣቶ ዓብድራሕማን ያዕቆብ ብወገኑ ተግባረ ቀዳማይ ኤብረን ንኡሱን ርብሑን ቃፅዑ ሕርሻ 2025 ኣተባባዒ ከም ዝነበረ ብምግላፅ ነዚ ብምስፋሕ ህይወት ሓረስቶት ብዓይነት ምቕያር ብዕቱብ ይስራሕ ከም ዘሎ ገሊፁ። ኣብ ዝሓለፈ ዓመት ምሩፅ ዘርኢ ዕፉን ኣብ ወርሒ መስከረም ኣብ ምሕዳራት ከባቢ ኩብኩብ ናሮ ኣንስን ኣፍዓበትን ኣብ ወርሒ ታሕሳስ ድማ ኣበይ ጣሓለን ቅላመትን ኣብ 1000 ሜትሮ ተፈቲኑ ካብ 5-9 ኩንታል እቶት ከም ትረኽቦ እውን ኣብሪሆም። ልዑል እቶት ካብ ዝረኸቡ ሓረስቶት ኣይጠሓል ኣብነታዊ ሓረስታይ መሓመድ ዑስማን ሓመድ ኑር መምርሒ ሞያውያን ሕርሻ ተኸቲሉ ዘካየዶ ፃዕሪ ርቡሕ እቶት ከም ዝሓፈሰ ኣረድዮም። መደብ ንእሱን ርቡሑን ቃፅዑ ሕርሻ ብግቡእ ዘተግበረ ኣቶ መሓመድ ዑስማን ኣብዚ እዋን እዚ ብርክት ዝበላ ከብቲ ኣጣልን ደርሁን ኣለዎ። ዝኹልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ሪፐብሊክ ዶብ ኣፍሪካን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስማዕት ፈራሪመን መራሕተን ሃገራት ትማል 4 ሰነብ ከተማ ፕሪቶርያ ዶብ ኣፍሪካ ኣብ ዘካይዶ ዝርርብ እዮም ነቲ ኣብ ንግዲ ወፍሪ ትሕተ ቅርፂ ቴክኖሎጂን ካልእን ዘተኮረ ውዕላት ከቲሞሞ ክልቲኦም መራሕቲ ብዝሓለፈ ዓመት 1650 ሚልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልዋጥ ኣብዚ ዓመት እዚ ክብ ንምባሉ ከም ዝሰርሑ ብምጥቃስ ንትግባሩ ትከታተል ሓበራዊት ኮሚቴ ከም ዘቕሙ ኣፍሊጦም ብዘይካዚ ዞባዊ ፀጥታ ንምሓስ ብሓባር ክሰርሑ ምዃኖም ፕረዚደንት ሲሪል ራማፎዛን ፕረዚደንት ዊልያም ሩቶን ሓቢሮም እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንታት ሃገራቶም ኣብ ምግታእ ዘይሕጋዊ ስደተኛታት ከም ዝተሓጋገዛ ኣነፂሮም ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ እቲ ኺዳን ብፍላይ ኣብ ምትዕድራይ ባጀት ቅልጡፍ ለውጢ ከም ዘድልዮ ፀሓፊ ጉዳያት ወፃእ ኣሜሪካ ማርኮ ሩቢዮ ኣነፂሮ ኣሜሪካ ካብቲ ኺዳን ክትወፅእ መደብ ከም ዘይብላ ዝገለፀ ማርኮ ሩቢዮ መሰረታዊ ምትዕድራይ ዝጠልብ ወግዓዊ እማሜ ከም ተቐርግና ኣረድዩ ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመፅእ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴቲ ኺዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከምዘ የለዋ ብምውቃስ ነቲ ኺዳን እትገብሩ ኣበርክቶ ክተጉድሎ ከም ትኽእል ከተጠንቀቕ ፀኒሓ እያ ብዘይካዚ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘለዉ ወታደራዊ ወፍሪ ደገፍ ከምዘይገበራ ዝወቐሰ ፕረዚደንት ትራምፕ ብሸነኽ ኣሜሪካ ኣገዳስነት ኪዳን ከም ዝጎደለ ሓቢሩ እዩ ብራዚልን ሽወደንን ኣብ ምዕባል ፅላት ምክልኻል ዝተኮረ ስምዕ ተፈራሪመን እቲ ስምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ተን ሃገራት ኣፍሊጦም ብራዚል 36 ነፈርቲ ኩናት ምሽማት ዝኽእል ስምዕ ኣብ 223 ምስ ሽወደን ከም ትፈራረመ ዝፍለጥ ኮይኑ ቀዳማይ ገጽ ምርኻብ ናይተን ነፈርቲ ኣብ 227 ክጅምር እዩ እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራርባ ከም ዘለዎ ኣፍሊጠን እቲ ስምዕ ኣብ ምድንፋዕ ወታደራዊ ዓቕሚ ሃገሩ ወታዊ ተራ ከም ዘለዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረድኡ መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ተወሳኺ ባጀት ሰሊዑ ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዘቕንዕ ሰመዚ ጃፓን ሓቢሮም ኣለዉ ዝተሰሊዑ ዘሎ ባጀት ኣኻል ልምድ ዘይከውን ተወሳኺ ስጉምቲ ከም ዝውሰድ እውን መንግስቲ ጃፓን ኣሚት ኣሎ ኣስታት 900ታዊ ጥልባት ነዳዲ ጃፓን ካብ ዞባ ማእከላይ ምራቕ ምዃኑ ዝሕብሩ ፀብፀባት ከም ሳዕብኑ በቲ ኸሲት ዘሎ ዘይርግኡ ኩነታት ሕልፊ ካልኦት ሃገራት ከም ተሃሴት ይረድዉ ኣብ ዞባ ማእከላይ ምራቕ ኣጋጢሙ ዘሎ ፀጥታዊ ወታደራውን ቅልውላው ዘሰዕቡ ሕፅረት ነዳዲ ሓያሉ ሃገራት ምትዕራይ ባጀት ክገብራ ከም ተገደዳ ይሕበር ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፊ ውሳኔ ብ215 ደገፍን 208 ተቃውሞን ኣፅዲቕዎ ይኹን እምበርቲ ውሳኔ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሰኔት ደገፍ ክረክብ ኣለዎ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምስ እስራኤል ብምትሕባር ኣብ ልዕሊ ኢራን ዘካየዶ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተማኸረ ከም ዘበገሶ እዮም ምንጭታት ዝሕብሩ መሰረት ፈደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞት 6 መዓልትታት ክስሕቦ እዩ ዝግባእ ነይሩ እንተኾነ መጀመርያ ወርሒ መያዝያ መንጎ ኣሜሪካን ኢራን ብዝተበፅሐ ስምዕ ምቁራፅ ዝተወስ መሰረት እቲ ናይ ግዜ ገደብ ከም ብሓድሽ ከም ዝጀመረ እዩ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰት ኣብ ግዜኡ ሓቢሩ ነይሩ ኣሜሪካን ኢራንን ነቲ ኣብ መንጎን ዝካየድ ዘሎ ኩናት ደው ንምባል ተስፋ ዝህብ ዘተ ይካየዳ ከም ዘሎ ኣይዝሕበር ዘሎ እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምዕ ምዝብፃሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞጅታባ ካሜኒኢ ክራኸብ ድልኡ ከም ዘሎ ኣሚት ኣሎ ኣሜሪካ ትማሊ 4 ሰነብ ልዕሊ ፕረዚደንት ኪባ ሚግዌል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ኣፅሪቓ ትስጉምቲ ኣካል ናይቲ ምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕልቲ ሃገር ዘካይዶ ዘሎ ልዑል ፀቕጢ እዩ እቲ እገዳ ንዋይ ዘደስክልን ንግዳውን ጥፈታ ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጹ ሎ ፕረዚደንት ኪባ ሚግዌል ዲያዝ ካናል ነቲ እገዳ ብትርቢ ምኹናን ኣሜሪካ መንጎ ክልትኤን ሃገራት ግጭት ንምፍጣር ትሰርሕ ከም ዘላ ኸሲሱ እዚ ምዕባለታት ዝኽሰት ዘሎ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥሪ ናብ ኣሰ ኣብ ዝመጻሉ ዘሎ እዋን እዩ ምምሕዳር ዶናልድ ትራምፕ ኣብ ዝሓለፈ ወርሒ ጉንበት ንሓያሉ ዓመታት ኣብ ልዕሊ ኪባ ዝፀንሐ እገዳታት ኣሜሪካ ንምኽራር ናይ ፈፃሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ በቲ ካብ 962 ዝፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሳራታት ከም ዝወረደ እዮም ፀብፀባት ዝጠቕሱ ፅላታት ነዳዲ ትምህርቲ መጓዓዝያን ህንፃን ብሳዕቢናት ናይ ትእገዳ ብከቢድ ካብ ዝተሃስዩ ምዃኖም ክፍለጥ ተኻኢሉ ኣሎ መንግስቲ ኪባ ትእገዳ ክላዓል ከቕርቦ ዝፀንሐ ተደጋጋሚ ፃውዒታት

ዛጊት ሰማ እዝኒ ከም ዘይረኸበ ፀብፃባት የረድዎ። ፕረዚደንት ቻይና ሺጂንፒንግ ብዕድመ ፕረዚደንት ኪም ጆንግ ኡን ዝመፅእ 89 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊፆም። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደ ሰሙናት ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብተናፀል ኣብ ከተማ ቤጂንግ ተቐቢሉ ምዝርራቡ እዩ። እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ እስትራቴጂያዊ ዝምድናን ምሕያልን ኣብ ምብራቅ ኤስያ ዘለዋ ፅልዋን ምስፋሓን ትገብሮ ዘላ ፃዕሪ ዘንፀባርቕ ከም ዝኾነ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዎ። ክልተ መራሕቲ ብክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓሱ ደሴት ኮርያን ዘተኮረ ዝርርብ ከካይዶ ትፅቢት ይግበር። ፕረዚደንት ሺ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ቻይና ብምክንያት ዝኽሪ ምበል 80 ዓመት ናይቲ ኣብ እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም ተሳተፈ ዝከር እዩ። ፕረዚደንት ዩክሬን ቭላድሚር ዘለንስኪ ምስ ፕረዚደንት ቭላድሚር ፑቲን ዝርርብ ንኽካየድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ትማል 4 ሰነ ገሊፁ። እዚ መግለፂ ዝተዋሃበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልትኤን ሃገራት ንዕሊ 4 ዓመት ዘቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓተት መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ዝርርብ ኣብ ዝካየደሉ እዋን ዩክሬን መጥቃዕታታ ዶ ከተብል ድልውቲ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነተን ከም ዘርኣያ እውን ጠቒሱ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከም ዘይረኣዩን ኣብ ቀረባ እዋን መብርሂ ከም ዝህበሉን ሓቢሩ ኣሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ብሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምዕ ሰላም ንምኽታም ጥራይ ምዃኑ ቅድሚኡ ግን ክልትን ሃገራት ኣብቲ ብፕረዚደንት ዶናልድ ትራምፕ ዝቐረበ እማመ ክሰማምዓ ከም ዘለዎን እዩ ክገልጽ ጸኒሑ። ዜናታት ምዛም ኣርእስታ ዜና ክደግመልኩም። ኣምባሳደር ኤርትራ ብሕብራት ኤውሮጳን ሃገራት ቤለንሉክስን ኤርትራውያን ተቐማጡ ዘሄግ ሰሚናር ኣካይዶ። ኣብ ዞባ ደቡብ ዕረት ምክልኻል ኣብ 7 ንኡስ ዞባታት ዑተ ወፍሪ መጥባሕቲ ዓይነት ተኻይዱ። ኣብ ንኡስ ዞባ ገለ ብህዝቢ መንግስትን ዝህነፃ ዘለዎ ኣብያተ ትምህርቲ ጥልባት ህዝቢ ክምልሳ ትፅቢት ይግበር። ደቡብ ኣፍሪካን ኬንያን ኣብ ዝተፈላለዩ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግመ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምዕባል ፅላት ምክልኻል ዝተኮረ ስምዕ ተፈራሪመን። ባርከ ዝኽርኩም ተዓዘብቲ ነሳዕ ስዳለዉ ዜናታት ኣብ ሰዛዚ ምሎ ስለመክተልኩም ንመስግን ምስትረፍ መድባትና ንሓድገኩም ብወገና ብሮምሸት

ዓለም ለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐንተ ገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ

0: ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ ስነ ህንፃዊ ጽባቕያ ከባብያዊ ጽሬታ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ ገለ ካብኡ ድማ ሙዚቃ እዩ ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጢ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና ንኡስ መደብ ዘዋሪት ካሜራ እዚ ሰሙን ዝምበኣር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላሊ ትሕዝቶ ቀሪባ ኣለና ኣላ ተኸታታሊት ፊልምሳ እውን መበል 18 ክፋል እውን ካብ መደባትና እያ ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራንስሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓ ድሕር ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን

0: ሕዚ ኢኹ በለ ሃየ
1: ሃየ ምርጫኹም ኣፍልጡ
2: ብዘንካይ ዛዕዲ ሓዊ ዝልብል ባዘሎ ትፈልጥንዓይነን
3: ጭዋ ሳብ ንቆታ ብሎ ኣጋብሎኸ ዲ ጠፊእኒ
4: ኣተናደ
3: ትንበሊ ኣደይ ትበልኒ ዓቕሚኸ ሕሰብ
5: ደከይ ትንሰይ ናይ ና ክንዘራርብ ንለካ ኣለና
2: እንታይ ሞ ክኾነኒ እዩ ፀኒሑ እንድዩ
6: ሎ እንተይ ካራ ሓረ እንተለ ትለክ ዘሎ
3: ኣፅምኸኦ ግብፅ ተብሎ
4: እዚ ብኣምሆ ብሳውና ዓድና ዝገጠመ
7: ሂሞንሱ
4: ኢደይ ክሓውስ ምባለይ ስደግ ድቕሊበናለ ተፈሊጥ ኢለ ብሕርቃን ተኸኺል እዩ ኢሉ
7: ይ ኣነ ድማ ሕይ ከንታይ ሎ ማይለ ተሰኪፈ ፀኒሐ
4: ሓለፉ ዝኸደ የብለይን
7: እሞ በሊ ፅባሓ ጊሓት መሬት ክበረሃኩ ይበለ ስለ ዝግስግሲ ክፋናውኪእ መፅ
4: ታን
7: ወ
4: በለ ድሓን መንገዲ ጠዕና ዓዲ ምሳእታ ካ ስድራ ሰላም በለና ታቦታ ሓፍተ
7: ሎ
4: ኣቲ ታቦተይ ትንብዒ ክንደይ ትነብዒ ክጓለ ኣታቦት ውሑጥ ኣብል እዮ ኣተታቦት ሃፍቲ ውሑጥ ኣብል እዮ
7: ዘይክእል ሓመይ ሎሞ ክፍለይ
4: ዳሓን ዳሓን ፈጣሪ ንመን ኢሉ ሓደ መዓልቲ ንረኸብ ንኸውን ትንበዕቲ ታቦቱ
7: ሓቂ
4: ይኣክል በል ታቦታ ኣክለኪ
7: ይኻ ሕሰክ ክኣብር

0: ¿Vale? ¿Quieres? Así que...
1: ¡Guau! ¡Guau! ¡Guau!

0: እሱ እባ ድቃስ ደፀቂጡ እኮ
1: ድቃስ እንደፀቂጡኒ
0: እወይ ወጋሕታ ከዓ ግና ይ ድዩ
1: ሓቂ ኸዎ
0: ፀቕጥ እዩ ዘብለካ
1: ንጓዕ ተሳኽ
0: ተሱ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ።
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለፋቡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ብምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ ይመስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ ይመስል ዘላል ትሕሶ ኣብ ንኡስ መደብና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እዚ ሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘወዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ልና ኣላ። ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2:41 ድሕር ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ሰላም ሰላም ሰላም። ኣብ ውሽጥን ኣብ ወፃእን ትርከብ ህዝቢ ኤርትራ ምስ ደቅና ከመይ ኣለኻ? ከመይ ኣለኹም? በራውር ደቅና ደሓን ዶለኹም? በኣር ኣብታ ግዜና ልክዕ ከተፍ ኢልና መፂናኩም ኣለና። እታ ሃንቀው ኢልኩም ትፅበይዋ መደብኩም መደብ ሃለው ቆልዑ ንዓኹም ይበቅዕ ዝበልናዮ ትሕዝቶታት ሒዝና መፂናኩም ኣለና። በቲ ነቕርቦ ትሕዝቶታት ከዓ ክትዘናግዑን ገለ ንእሽተይ ነገር ክትምሃሩን ተስፋ እንዳገበርና በታ ኩሉ ግዜ መረቕ ወይ ከዓ ሰላጣ ወይ ከዓ መኽፈቲት ሸውሃት ኢልና ንሓስባ ከምኡ እውን እያ። ሕጂ ሓንቲ ንዓኹም ሙዚቃ ክጋብዘኩም እዞም ደቀይ ኩሉካ ስድራ ቤት ማለት እየ። ድሕሪኡ ከዓ ክምለሰኩም እየ። ጀባ እዛ ሙዚቃ
1: ሳቦያ ንስራሕ ሳቦያ ንፍልጠት እዋይ ክትነፍዑ

ግርም እሞ ከመይ ፀኒሓ ቁርብ ተንቀሳቀስኩም ዶ ኩሉ ግዜ ፍተተተተይሉ ነብስኻ ንፅቡቕ ኣእምሮኻ ከዓ ምስኡ ሙዚቃ ኩሉ ግዜ ብጣዕሚ እዩ ንኣእምሮ ዘሕድስ ኩሉ ግዜ ኸማን ኣነ ከም ንዓይ ዝርዳእኒ ኣብ ሞባይል ፀኒሕካ ናብ ጥራስካ ናብ መፅሓፍካ ካብ መፅሓፍካ ሽዑ ናብ ስክሪን ካብ ዝኸውን ሓንሳ ሓንሳ ሬድዮ ምስማዕ ሙዚቃ ምስማዕ ኣገዳሲ እዩ ጥራይ ዞም ደቀይ ዓው ኣቢልኩም ሄድፎን ኣብ እዝንኹም ኣይትእትዉ ምክንያቱ እንታይ ማለተይ ሕጂ ንኣሽቱ ስለ ዘለኹም ኣይፍለጠኩም እዩ ኩሉ ግዜ ግን ከበሮ እዝኒ ከዓኒ ብሄድፎን ክህሰ ክእል እዩ ሄድፎን ክሰምዑ እንተኾንኩም ኩሉ ግዜ ትሕት ኣቢልካ ኣትሕት ኣቢልካ ትሰምዑ

ጋው ክትብሉ ትኽእሉ ኢኹም። ስለዚ ኩሉ ግዜ ጠጠው ዝብል ክኸውን ኣለዎ። ሓንቲ ደርፊ ምስ ተወድአት ጠጠው ትብል፣ ምክንያቱ ድቃስ እውን ክወስደካ ስለዝኽእል ከበሮ እዝንኹም መታን ከይህሰ ኢለ ካልእ እታ ኩሉ ግዜ ዝብላ ብቀዳማይ ካብ ቀፅሪ ቤት ትምህርቲ ማለት እዩ ወፂኦም ብኡ ሓልፍ ነረ ከዓ ነጋጣሚ ቦርሳታት ድርብዮም ቆልዑ ቧዕ ኣብኡ ድዳጋደግዎ ትዋድቅዎ ገለ መለገለ ሓንሳ ሓንሳ እስኒ ሓደጋ ከየምፅእ ስለዘፍርሓካ እዞም ደቀይ ክትፃወቱ ከለኹም ጠገለ ዘለዎ ጌርኩም ተፃወቱ። ብእግርካ ስቕልካ ምሽንዳሕ ብስቕልካ ትዛበጥ ብቦርሳ ትተሃራርም ሓንሳ ሓንሳ ከማ መፅሓፍ ኣውፅኦም ዝድርብዮ ከማን ኣሎ ከምኡ ኣይግበርኒ። እቲ መፅሓፍ ገንዘብ እዩ ጥራይ ደይኮነስኒ ሃብቲ እዩ። ኣብ ውሽጡ መዓት ትሕሶ ዘለዎ ተተቀዳዲዱ መምክን እታ መፅሓፍ ካን ዘይትረኽብዋ ክትኮኑ ስለትኽእሉ ከምኡ እውን ረበሻ እዩ ነቲ ከባቢ ረበሻ ብዙሓት ዓበይቲ ክሓልፉ ከሎ ኣተወላ ጠገለገርክባ ተፃወቲ ጠገለገር ከምኡስ ክትበሃል ይብልኩም። እዞም ደቀ ክትፃወቱ ከለኹም ኩሉ ግዜ ኣጋባብ ዘለዎ ትካታዕ ተሓቋቂፍካ ትኸይድ ይዕሩኽ ስለዝኮንካ ማሓዙት ስለዝኮንክን ተደይኮነ ስቕልቃ ትሻናዳሕ ከም እዱግ ፅቡቅ ኣይኮነን። እዱግ ከማን ኩሉ ግዜ ይኮኑ ዝሻናዱሕ ሃዲኦም ይበልዑ ሃዲኦም ይጓዓዙ። ንሕና ግን ቁሩብ ሕልፍ ኢልናዮም ኣለና እዞም ደቀይ ከምኡ ኣይትግበሩ። ሕጂ ናብ ንኡስ መደብ ሽዳ ታራራራራ ሽዳ ትፈትዎ ኢኹም ሻሓቀይ እስከ ገመን ረባዕ እንታይ ክብለና እዩ ብሓባር ነተዓሰቦ።

0: ሽዳ
1: ሰላም ፍቱዋት ደቀይ ኩመይ ቀኒኹም ጸጋጠናኹም ኣብ ትምህርቲ ትረፍዑ ደለኹም ቅንያትና ቅንያትና ጽነት ከመይ ከም ዝሓለፈ ኩላህና ብግብሪ ርኢናዮ ሕደግዶ ንሕና ንውንኖ ደቂ ሃገር ንወፃእተኛታት እኳ ዘህነነ ምዕሩግ ውራይ ብሰላምን ርግኣትን ዝተሸበጠ ውሃ ዘብል ዘዅርዕ በዓል ይሕሊፍና ካብቶም ንኣሽቱ ደቅና ኣብ መውዓሊ ህፃናት ዝመላለሱ ዘለዉ ስጋዕ 11 ክፍሊ ዝመሃሩ ደቅና ካብቲ ጎበዝ ሰልዒ ኣቡርኩ ዘተንፍስ ስጋዕ እታ ጎርዞ ሰገን ጽብቕቲ ስጋዕ እቲ ማዩ ዝሰተየ ሽማግለ ምርኩስ ዝሓዘ ይበል ዘብል ንኽብሪ ናጽነትና ዘንጸባርቕ ስነጥበባዊ ስራሓት ሓጐስን በዓልን ዝተሳተፍናዮ ኣብ ኤርቲቪ ሬድዮታትን ብግብሪ ርኢናዮን ሰሚዕናዮን ተመሲጥና ኣማን ብኣማን ድማ ንደቅና ብጃህራ ዘይኮነ ብግብሪ ኣውሪስና ተዓዊትና ፍትዋት ደቀይ ናጽነት ብኸመይ ከም ዝመጸ ንዓኹም ስለ ዘይጠፍኣኩም ናጽነት ንምምጻእ ረዚን ዋጋ ከም ተኸፍለ ስለ እትፈልጡ ትርድኡን ልዕሊ 60,000 ሓርበኛታት ካብ 9 ብሄራት ካብ ኣዋልድን ኣወዳትን ኣብ መላእ ኤርትራ ኣብ ነብሲ ወከፍ ጎቦ ኮርባ ሩባታት ሽንጭሮታት ሜዳን ጎላጉልን ባሕርን እታ ዳግም ዘይትርከብ ክብርቲ ህይወቶም ስለና ንዓና ኣውፍየመልና እዮም ብዓሰርተታት ኣሻሓት ድማ ኣካላቶም ሂቦም ገሊኦም ይእጋሮምን ይእዳውምን ተቆራሪፆም ገሊኦም ክልተ ይዒንቶም ኣካላቶምን ተባሳሲዖም ገሊኦም ርእሶም ተሃሪሞም ለሚሶም ገሊኦም ብሓንቲ ዓይኖም ስጋዕ ሕጂ ንልእላውነት ሃገሮም ተቓሊሶም ምስ ዋርሳይ ኮይኖም ሃገር ኣውሒሶም ገና ድማ ይቕጽሉ ኣለዉ ስለዚ እዞም ደቀይ ከምዚ ዓይነት ተወፋይነት እስኻ ጽናሕ እስኺ ጽንሒ ኣነ ኽስዋእ እናበሉ ድሕሪ 30 ዓመታት ከርተት ላዕልን ታሕትን ምባል እዛ ንዘለዓለም ዘይትድፈር ምድረ ባሕሪ ዘለዋ ልእላዊት ሃገር ኤርትራ ተበጅዮም ኣወፍዮምልና ንሕና ድማ ብኹርዓት ክሳድና ነፊሕና

0: ኣብዛ ሰላማዊት ምድረ ባሕሪ ኤርትራ ሸነን ንብል ኣለና ይብልኹም ኣለዉ። ደቅና ደጋጊሞም የቐኒልና የቐኒልና ይብልኹም ኣለዉ። ብፃየይ ብፀይተይ ተጋዳላይ ተጋዳሊት ነዞም ወሊድኩም ዘውረስኩሞም ዋርሳይ ኩርዕሎም ኩርዕሎም ኣማን ብኣማን ወሪሶም እዮም ደቅና ዓወት ንሓፋሽ ኣነስር ለጀማሂር ዓውቴ እግርሒብ ገቢል ሸዓብ ኤርትርያ ቪክቶሪው ቱ ደማስስ
1: መፂናኩም ዋይ የቐኒልና ገመር ረባዕ የቐኒልና ቀኒልና ቀኒልና መሐጎስ ዝኾነ ሓደ ከመይ ዝኣመሰለ ምኽሪ ስለዚ መኸርካና ሕጂ እውን የቐኒልና የቐኒልና። መቸም ገመል ተርኡ ኣብ ሃገር ዓብ እዩ ዓብ ስለ ዝኾነ ከዓኒ ኣብ ማሕተም ገመል ኣሎ ኣብ ኣርማ ዋላ ኣብ ቲቪኤረይ ኣብታ ናቶም ሎጎ ገመል ኣሎ ብዓብዩ ከዓ ክንገይሽ ከለና ፓስፖርትና ኸማን ገመል ኣሎ። ምክንያቱ ብዙሕ ስለ ዝሓገዘና ገመል ኣብ ግዜ ሰውራ ንሕና ከዓኒ ከም ሓወልቲ ናይ ዝሃገር ጌርናዮ ሙእዙዝ ብሩኽ እዩ። ሕጂ ዶ ዘንትወልና ዘሎ ዛንታ ከዓ ክደፎ እዛ ዛንታ ሰሚዕኩማ ኢኹ ብጣዕሚ ኣብዚ በዓልና ፅነት እዞም ደቀይ ኣኹሪዕኹምና ናይ ብሓቂ ክንደይ ቆልዑ ድዮም ከምቲ ብቐዳማይ ዝበልኩም ሓቲቶምኒ ኣነ ግጥሚ ክገጥም ኣነ ብዛዕባ ገመል ኣነ ብዛዕባ ተጋዳለ ኣነ ብዛዕባ ዋርሳይ ኣነ ብዛዕባ ማማ ኣነ ብዛዕባ ባሕሪ ብዛዕባ ወደብ። ምክንያቱ ወደብና ከምቲ ባባ ተክለ ትብለና ክልተ ዓይንና እዩ ባፅዕ የማነይቲ ዓይንና ዓሰብ ፀጋመይቲ ዓይንና ዝሕድገና የለን ቆጠው ከነብላ ኢና ኢልኩም ከዓ ስለተማፀባዕኩም ፅቡቅ ናፅነት ኢና ሕሊፍና እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ መን ዝያዳ ዘከረ ከብለኩም ይሕረይ ናብዚኣ ናብዚኣ ዝወደይ ዛጓለይ ናብዚኣ እዋይ ማማ ከዓ መፅያ ክትከታተል ብዙሓት ወለዲኡኹም ነዛ መደብ መን ዝያዳ ዘከረ ትከታተልዋ ሞ የቐኒልና ንብለኩም እስከ ንኺድ። መንሽ ትዛጓለ
2: ድሌት ሴፍ
1: ኣው በለ ኣልግብያ ጀምሮ
2: ድሌት ሴፍ
1: ኣብ ቁጥሪ ሓደ ከተማ ምፅዋዕ ኣላሕራይ ሓዚ ከተማ ምፅዋዕ ኣብ ቁጥሪ ክልተ ዝግኒ ኣብ ፃሕሊ ላ ዝግኒ ብፃሕሊ ቁጥሪ ሰለስተ ክትመፅያ ቢንቶ ምንቲ ክትሕዝዋ ይክትቀስ ለመም ለመም ትብዘሉ ምክንያቱ ከየሸግረኩም ኣብ ቁጥሪ ኣርባዕተ ጎቦ ዓዚዛ ጓል ጎቦ ኣብ ቁጥሪ ሓሙሽተ ሕጂ ክትመፅያ ጎቦ ተምብያ ፅንሒ ሓሙሽተ ሓሙሽተ ቁጥሪ ሽዱሽተ መፅያ ሽዱሽተ ብራቅ ፀሓይ ብራቅ ፀሓይ ብራቅ ፀሓይ ቁጥሪ ሸውዓተ ኮራር ኣዚ ተጓለ ሸውዓተ ኮራር ኣላ ቁጥሪ ሸሞንተ ሓወልቲ ኣባፀ ረ ሳዕበ ሓንቲ ቁፅሪ መሳሓቢ ደስ በለኪ ቅድሚያ ክግበር ሃብ ትቐድ ኣው ቁፅሪ ሓደ ይክለኸ ቁፅሪ ሓደ ምስ መፀት ትምልስ እንታይ ነራ
2: ከተማ ምፅዋዕ
1: ከተማ ምፅዋዕ ራ ክትከውን ትኽእል እያ ነራ ድያ ኣራይ ከተማ ምፅዋዕ እንት ኮይና ዘወለ ዓሰርተ ደብዘ ኣለኪ ኣብ ምፅዋዕ ዲ ክትወለድክ ሓዚ ኣብዚኣ ሚክሮፎን ኣብ ምፅዋዕ ኣበና
2: መነፈራ
1: መንተፈራ ወ ሽዑ ምፅዋዕ ወለድክ ራወታ ዝቦዓ ብራሓት ምስራ እስከ ኣምፅ ክያ ዓሰርተ ዓሰርተ ኣምፅኻ ሕጂ ቁፅርተ ድላይ ሸዓተ ኣቕመጥዮ ብቅድሚት ሸውዓተ ይክለኺ ኣብ ሸውዓተ እንታይ ነይሩ ኮራል ኮራል ኮራል ኣብዚ ምፅዋዕ ክሪኢ ከየውሽ ኮራል ተኮይኑ ማለት እዩ።

0: ቆራል ተነራ ካል አንሰት ወሰው እስራ ነብይ ግሉዋከ ሽትሽ ተተመልስ ሱሳነት ሙሉ ማለት ሐራይ ኮ ቆራል ኢላላ ብዘለ ቆራል መጽሕ ጅራይ ቆራል ቆራል ዋ አንተ ቆራ ባራብሩዋ ባራውታ አንተ ካንቲ ታጣጣ አሁን ብለይ ለቀጥልና ዱበይ ኣጆኸ ኣብ ቁጥሪ ሓሙሽተ ያ መሊቓ ብር ኮ ብር ነፊሩ ኣምፅ ሓንቲ ጆኸዛ ጓል ቅልጡፍ ንኸደለኸ ክልተሎ 3 4 8 ቁጥሪ 2 ኢልክለኸ ቁጥሪ 2 ተቐረቢ እንታይ ነራ
1: ዝግኒ
0: ዝግኒ ዝግኒ ትፈቱ የኽብሽ ሰርሕ ዶ ዝግኒ ክልየሎ ዝግኒ ሽሮ ግን ትኽእል እያ ሽሮ ብራው ዘባለ እስከ ዝግኒ ትኮይና ክረአና ኣብ ምንታይ ኣነረታ ዝግኒ
1: ኣብ ፃሕሊ
0: ኣልግባ ብ ሜክሮ
1: ኣብ ፃሕሊ
0: እስከ ክረአና ኣብ ፃሕሊ ተነራ ኣብ ፃሕሊ ተነራ ክረአና ዝግኒ ኣብ ፃሕሊ ኣምፅኽያ ኣምፅኽያ ሓንቲ መወዳእታ ተሪ ኩሎ 3 4 8 መወዳእታ ሓንቲ 4 ኢልክለኽ ኣርባዕተ ኢልክለኽ ሓራይ እንታይ ነይሩ ኣልግብያሙ ቢንቶ ኣይኮነት ኣጆኽል ባደንደኒኻ ጎቦ ሕጂ ድሓነ ወዲእ ክለኸ
2: ግርም እሞ ሕጂ ከዓ ናብታ ትፈትዋ ትፈትዋ ፅበቕቲ ኢልኩም ትፅበይዋ መና ሞ ተሪፋና ደላ ናይ መወዳእታ ና ወዲ ዓፍት ባራራራ ዓፍት ታራራራ እግል ንኡሽ ዋዕቢ ክትመፅያ ስለዚ ኣብ ኣሮራ ምስ ውላዳ እንታይ ኮን ክትብለና እየ ምስ ዕንዳይ ናብ ሮራ ከብለኩም እየ

ጎ ኣዲኡ ነበኻ ትበሃል ዓባየይ እናሓጎ ኣቦኣ ነዴኻ ይበሃል ወ ኣባሓጎ ኣዲኣ

ሓዊኝ ይሕዋት እዩ ብጥምሮም ብኦኩብወ ብጥምሮም ብጥምሮ

ሩሩ ንሕና ኤርትራውያን ዝወደይ 9 ብሄራት ከም ሓደ ስድራ ተሓቋቒፍና ንነብር፣ ተሓቋቒፍና ንበልዕ ንሰቲ፣ ተሓቋቒፍና ንጓዓዝ፣ ፀገምና ብሓንሳ ንፈትሖ። ሕጂ ዝወደይ ኣዝማት መቕርብ ይሕዋት ሓወቦ ኣኮ ሓትኖ ጥራይ ደይኮነ 9 ብሄራት ኩላህና ከም ሓንቲ ስድራ ኢና

መኸረት ምንባረይ ተስፋ መጻእየይ ተስፋ መጻእየይ ብዙሕ እየ ዝጽበ ካባኻ ሓለፋይ

0: መድሃኒተይ አንታ ዕንዱ አንታ ዕንዳይ ወደይ ወርቂ ሽልማተይ ወርቀይዌ ሽልማተይ መሶብ ወርቀይዌ መልክዐይ ኩርዓተይ ጽባቀይ መልክዐይ ኩርዓተይ ኣብ ዝባነይ ኮንካ ተሐጉሳ ነብሰይ ኣጆኻ ዝወደይ ፈንጠርጠር ባይ ትበል ዝወደይ እርሩ ከም ኣንተ በልኩኻ ዝፈንጠርጠር ትብር ኣለኻ እርሩ ርሩ ርሩ እንታ ዓንዳይ ወደይ በል ሕጂ ስከደቅሰካ እርሩ ርሩ ርሩ።
1: ኦ እዋይ ኣብ ዓፌት ነበረት ሮራሲ እዋይ እርሩ እርሩ እንዳበለ ትገብሮ እዋይ ውላዳ ከዓ ክትፈቱ ኩሉ ግዜ መቐረት ናይ ውላድ መቐረት ናይ ኩላህና ኣመቃቅር ዓቢላ ስለተምፅኦ ንሮራ ጣቅዒት ኩላህና ነጠቃኣላ እዚኣ ንሮራ መቸም ሕጂ እታ ተዋህበትና ከይዳ እንድያ ተወዲኣ እንድያ ግን ንመፅእ ዘሎ ሰሙን ክንራኸብኒና ግና ከዓ ሓደ ቆልዓታ ኢሉኒ ኣብቲ ጎደና ሓርነት ከለና ስኒ ኣብኡ ሳዕሲዕና ነርና ኣብ መድረክ ተይብና ነርና በጃ ከባ ሓንቲ ጋብዘና ስለ ዝበለኒ ኣብ በዓልና ፅነት ኣብ ጎደና ሓርነት ዝነበረ ህዝቢ ውጭ ኢሉ ኣበይ ዝተሓጎሶ ኣበይ ዝተሓጎሶ ሓንቲ ሙዚቃ ኣብ ጎደና ሓርነት በጋጣሚ በዓልና ፅነት መበል 35 ዓመት ፅንዓትና እንታይ እያ ነራ ባዕሉ ክመልስዎ ፅንዓትና ዋሕስና ዋላ በዕለ ደ ምልሰልኩም በዛ ቴማ እዚኣ ዝነበረ ሓጎስ ድረት ኣይነበሮን ሓንቲ ኣብኡ ዝገበርናያ ሙዚቃ ምስ ኩልኩም እስከ ነብስኹም ኣብኡ ዝነበርኩም ነብስኩም ረኣይዎ ከመይ ትስዕስዑ ነርኩም ከመይ ትወዛወዙ እዚኣ ንዓኹም ክጋብዘኩም እየ ኣነ ከዓ

ክሰናበተኩም እየ እዞም ደቀይ ኩሉ ዝበልናዮ ኣብዛ ምጭውት መደብና መደብ ሃለው ቆልዑ ኣብ ልብኹም ሕድሮ ምእዙዛት ኩኑ መርመራታት እመፅእ ስለ ዘሎ ከዓኒ ሰጢልኩም መፅሓፍትኹም ኣፅንዑ ኣንብቡ ሽዑኡ ኣብ ክላስ ክፈኽሰኩም እዩ ዳሕራይ ውፅኢት ከዓ ሻጥ ራይት ብየማን ራይት ብፀጋም ራይት ኤክስ እንቋቁሖ ረስዕዋ ዓይኒ ደልያን ኢና እንቋቁሖ ሒዝኩም ከይትመፁ ጠቢስካ እኳ ይትብላዕ ደርሆይ ወለደታን እንቋቁሖ ከባብ ዜሮ ማለት እያ ዜሮ ከይቶምፁ ኣይቶምፁን ኢኹም እዚኣ ንዓኹም ቻው ቻው ቻው

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

ኣባተን ጉንበት 1991 ዝተወልደትና ፅነትና ድሮ 35 ዓመታት ብምቁፃር ፅንዓትና ዋዕስና ኣብ ትሕቲ ዝብል ቴማ ኣብ ውሽጢ ሃገርን ወፃእን ዝነብር ህዝብና ኣብ መብዓላ ይርከብ።

0: ኣሎ። ኣብ ከተማ መንደፈራ ዝነብር ህዝብና ድማ ካብ ናይ ዝሓለፈ ዓመት ብዝደመቐን ብዝበለፀን ኣብ ምብዓላ ይርከብ ኣሎ።
1: ፅነትካ ብጣዕሚ ንዘለዓለም ትንበረልና ይብል። ናፅነትና ኸ ብጅግንነትናን ብሓርበኝነትናን ስለ ዘምፃናዮ ናፅነትና ብጣዕሚ ክቡር እዩ። ብደም ሰማእታት ድማ ስለ ዝመፀት ሕጂ እውን ሕጂ ንሕና ነዛ ወርቃዊ ኤርትራ ክንውርቓ ምስ ደቅና ኮይና ምስ ሙሉኣት ስድራ ቤትና ኮይና ንሎሚ ጥራይ ኮነ ዘይኮነስ ንዘለዓለም ንዘለዓለም ኤርትራ ብደንዳ ፂና እያ። ሕጂ እውን ሃገርና ብጣዕሚ እዚ ሙሉ ናፅነት ብጣዕሚ ዘሐጉስ እዩ። ካብ ዓመት ዓመት ከዓ እንዳተሓጎስና እንዳዘለልና እንዳሰሓቕና ንሶሙናት ንሕልፎ ኣለና። ሕጂ እውን ሕጉሳት ኢና ንዝነኣሱ ብዛዓበዩ ብሙሉእና ኮይና ብጣዕሚ ንሕጎስ።
0: ኣራይ ኣብዚ ከተማ መንደፈራ ዘሎ ህዝቢ ከመይ ትገልፅዮ? ስ ከመይ እዩ ዘብዕሎ ዘሎ ዝበዓል ዝጎደና መንገዲ ምሕላፍና ስኢና ፅሊና ሞስካ ከመይ ክትገልፅዮ?
1: ኣነ ብጣዕሚ መግለፂ ስኢነሉ ካብ ዘራ ኣትሒዝካ ስጋብ መረብ መረብ ማለተይ ሆቴል መረብ ዘሎ ህዝቢ ብጣዕሚ ንሱን ኩርዓቱን ንሱን ብርሃኑን እሱን ባንዴር እውን ንሱን እንታይ እሞ ብጣዕሚ መግለፂ ስእነሉ ኣዴታት በዴታተን ሰብ ምርኩስ ብምርኩሰን ቆልዑ ብቆልዑቶም እንታይ እሞ መግለፂ ስኢነሉ። ካበይ ናበይን መፂና ኣለና። ሕጂን ገና ክንክፅ ኢና ኣለና። ብርክለይቲ ኮይኑሎ ክንክፅ ኢና ወጋሕ በታሕ ከነብላ ኢና። እዚ ሙሉ ናፅነትና ናይ ዘለዓለም ናፅነት ስለዝኾነ ብጅግንነትና ስለዝመፀ ብሓርበኝነትና ስለዝመፀ እንታይ እሞ ካብ ዘራ ትሒዝካ ስጋብ መረብ መረብ መንእሰይ ይኹን ዓብዪ ይኹን ብምርኩስ ወፂኡ ኣሎ።

ሰብኣይ የማነ ገብረ ኣምላኽ ዕቑባ ትንሳኤ ምምሕዳር ዓዲ ወግሪ እየ ነባረ ከተማ መንደፈራ ማለት እዩ። ብሓፈሽኡ እዚ ናይ ለብዘበን ብፍላይ ዝግበር ዘሎ ናይ ፅምብል ናይ ናፅነት መበል 35 ዓመት ኣዝዩ ድሙቕ ኣዝዩ ፅቡቅ ከምዚ ትርእየ ዘለኺ ኩሉ እቲ መንእሰይ ዓብዪ ንእሽተይ ህፃን ዳርጋ ኣብ መንደፈራሲ ኣብ ገዛ ሰብ ኣሎ ክትብል ኣይትኽእል ካብ ሰዓት እዚ ብምሉኡ መርኣያ ናይ ሓጎሱ መርኣያ ናይቲ ፀሙኡ ናይቲ ፃዕሩ ናይቲ ድኻሙ ናይቲ ተፃዋርነቱ ናይቲ ተወፋይነት ውፅኢት ድምር ስለ ዝኾነ ህዝቢ ብሓጎስ የብዕሉ ኣሎ። ከተማ መሊ ንላዕሊ ዝወርድ ታሕቲ ዝወርድ ዝስዕስዕ ዝስሕቕ ዝፃወት ዝዛነ ከምዚ ትሪኦ ዘለኸ ኣሻላልማ መንደፈራ ከዓ ለብዘበን ይበል ዘብል እዩ። ኩሉ መብራህትታት ትሪኦ ኣለኺ ኩሉ በብዓቕሙ ናፅነት ክኸውን ዝኽእል ኢሉ ዝሓስቦ ይገብር ኣሎ። ስለዚ ብጣዕሚ ዘሐጉስ ደስ ዘብል ኮታስ እንቋዕ ኣብዚ እዋን እዚ ኣብ ፀሓርና ብፍላይ ንሕና ከዓ ከም ዓበይቲ ተጋደልቲ ናይ ደቅና ደቂ ደቅና እቲ መጻኢ ህይወት ኩሉ ይረኣየና ስለ ዘሎ እቲ ዝሓለፍናየ ድኻም እቲ ዝኸፈልናየ መስዋእቲ ብምሉኡ ሕጂ ኣብ ደቅና ኣብ ደቂ ደቅና ንሪኢ ኣለና። ስለዚ ሕጉሳት ኢና ብጣዕሚ ሕቡናት ኢና ከዓ።

ካብ ምሕዳር ዓድባር የ መፀ ሃዋህው ናፅነት ብጣዕሚ ጥዑም ፅቡቕን ኣሎ ቆልዑተይ ሒዘ እንዳዛወርኩ ሃዋህው ናፅነት የርእዮም ኣለኹ መፃ ድማ ንሶም ተቐበለ ሕድሪ ስለ ዝኾኑ ንከመስግኖም ደሊ ከዓ ንህዝቢ ኤርትራ መንግስቲ ኤርትራ ብፍላይ ፕረዚደንት ኢሳያስ ኣፈወርቂ ብፍላይ እንደገና ንሓይልታት ምክልኻል ኤርትራ ከዓ ብፍላይ ብፍላይ ኣብ ኩሉ ሓለዋ ወፂኡ ደሎ ብጣዕሚ ከመስግኖ ይደሊ ይቐንደለዩ።

ናፅነት እንታይ ምኳና ካብ ዓምድ ኹን ለዘበን ንብል ሞ ካብ ነንሕርድ ገደደ እዩ ማለት ኣብዚ ውዒልካ ሓዲርካ ደብል ኣይኮነን ማለት ቆልዓና ሰበይትና ኣብዚ ንውዕለሉ ብፅቡቕ ብሕጉስ ብክስታይ ደይብልና ደሰክፍ ደይብልና ኢና ንሕልፎ

ምስ መበል 39 ዙርያ ሃገራዊ ኣገልግሎት ናይ 12 ክፍሊ ትምህርቶም ንምዝዛምን ሃገራዊ ግብኦም ንምፍፃምን ንሳዋ ንምውራድ ኣብ ምሽብሻብ ዝርከቡ ተምሃሮ እውን ኣካል ድምቀት በዓልና ፅነት ኮይኖም ቀንዮም ኣለዉ።

0: ኣቤ ትምህርቲ ሰን ጆርጆ 11 እዚ ሃዋሁ ናይ ሰይ ናፅነትካ ብጣዕሚ ፅቡቃሉ ብፍሉይ ናይ ብፍላይ ናይ 69 ዝርያ ብጣዕሚ ደስ ዝብል ነገር እዩ ፍሉይ ነገር ኣለዎ ኣብዚ ናይና ማለት እዩ በቃ ፅቡቃሉ ምድላዊ ናይ ሰባውን ከምኡ እንዳኣተወና ስለ ዝመፅ ዘሎ በዚ ከዓ በቃ ብፍሉይ ንዕሎ ኣለና ማለት እዩ ናፅነት ንዓይ ፍሉይቲ እያ ማሲ ካብቲ ኣቦታትና ብሓጎታትና ዝነበርዎስ ከመይ የሕሊፈሞ ብደምዲ መፀት ሃገር ስለ ዝኾነት ናፅነት ከዓ ከም ማለት እቲ ናፅነት ሃዋህ ናይ ናፅነት ፍሉይ ንዓይ ምሽ ቅድሚ ሕጂ ዳሕለፍ ኮነ ይኮነስ ኩሉ ሓደ እዩ ናፅነት ንሕር ኮይኑ ቅድሚ ዝያዳ ሕጂ ኣብዚ ሕጂ ኮይነ 11 እሞ ከዓ በፂሐይ ሕጂ ከበርክቶ ዘለኒ ነገር ስ ብዙሕ ነገር እዩ ኣብዚ ናይ ናፅነት ተሓጒዝካ ናይ ምዓ ናይ ምስሓቅ ዶይኮነስ ብሓፈሻ ከዓስ ናበይ ትኸይድ ኣለካ እንታይ ክትገብር ኣለካ ብምንታይ ከ ማስ ብሓፈሻ ግዴኻ ከዓ ክትገብር ኣለካ ባህሊት እዮም
1: ሽመይ ሲዶና ምስ ይበሃል 11 ማለት እዩ ሕጂ ከም ዝርእዎ ዘለኹ መንደፈራ ብዓብይ ክሳይድ ካየድ ሎ ንሰባ እንዳለዎ ኣለና ዓወት ሒዝና ድሕሪና ዓመታ ማለት እዩ ዓመታ ኣብ ሰባ ኢና ክንሕልፎ ድሕሪና ዓመታ ከምዚ ሕጂ ዘለናዮ ተሓጊስና ገለ ኣብዚ ክንሕልፎ ስፋ ገብር በዓልና ፅነት ክበሃል እንከሎ ከምዚ ምሻሎ ምሽ ኩሉ ነገር ሰዊኦም ገለ ደሞም ከፊ ኢሎም ናባና ምፅኦምልና ሕጂ ንሕና ከዓ ኩሉ ትኪናት ገለ ሓሊፉ እዩ ከምቲ ንሕና ዘምፅሉና ግን ንሕና ከዓ ብትምህርቲ ብህንፃ ገለ ሃገርና ክነማዓብል ይትስፎ ማለት እዩ
2: መጀመርታ ሽመይ ሙባረክ ዓብደልዓሊም ስዒድ ይበሃል ዝመፀሉ ቦታ ከዓ መምሕዳር ከባቢ ዓዲጋውል ዓዲታይ ዝቕመጦ ማለት እዩ ንዞባ መንደፈራ እዚ ሃዋሁ ናይ 24 ጉንበት ካብ ዓመት ናብ ዓመት እንዳሓለፈ ዩ ድኸይድ ኣሎ ዓምዲ ነበረ ለዘበን ከዓ ዝያዳ ይውሰኸሎ እንታይ ክብል ድደሊ

እዘን ናይ 11 ብፍላይ ነብሎ ዘለና ኣብ መፃኢ እዞም ተረፉ ዘሎ ማለት እዩ ሰብ ሓደ መደብ ፍለዮም እሞ መዘናግዒ ቦታ ፍሉይ ናቶም ክወሃቦም ደስ ብለኒ ማለት እዩ። እቲ ካልእ ሃዋህ ዘሎ ፅቡቅ ዓመት ንዓመት የፅናሓና። ሓንቲ ክብል ደሊ ነዚ ጅግና መራሒና ኸዓ ወዳኣፎም ሽደና ኣባዳህሪ ዓብዳዕሮ ናይ ኩሉ መፅለሊ ማርያም ተሓልኻ ምስ ፈጣሪ ኢለ ክዓፅደሊ

ኣብ ገዛ ቅልፅምናን መስዋእቲ ብሉፃትን ዘረጋገፅናያ ናፅነትና ሎሚ ውን ፅንዓትና ዋሕስና ብምግባር ክንሕልዋን ክንፅምብላን ኢና። ካብ ኣገልግሎት ዜና ዘማደቡ ሸዊት ገብረብርሃነ ካብ ከተማ መንደፈራ ርሑስ ቅንያት መበል 35 ዓመት በዓል

መደምና ትራን ኣብ ሰሙን እዚ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጢ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ ይመስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ ይመስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበኣር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳህሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘባዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ኣለና ኣላ ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ነዞም ስእልታት ኣትኩልካ ኣጥምቶም ከለኻሲ እንታይ እዩ ማዕረኽን እዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ክብል ጸኒሐ።
1: ሓቂ ኸይኸየዱ ነዞም ባጢራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ እየ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓት ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ኸተማ ዘይኮነ ባጤራና በዚ ኸተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቖርፈፈ ሰራውርዶሙ ዝተገታተረ ብጥሜት ተሓሊቡ ብጽምእ ነቒጹ ብዕሩቕ ዝባኑ ብልሕ እሾኽ ብኡ

0: ኣሁና ደርቀመ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
1: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ኸውሒ፣ ምስ ሓዊ ሓዊ ኮይኑ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ።
0: ይኽእል እዩ ብዓብዩ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ ሓሌቱን ሕውነትን ዝመሃረ ኣብ መጋርያ እቶን ደቁ ስሒሉ ንሓቅን ንፍትሕን ዝተሰየፈ ሃገራውነትን ሓድነትን ዘድመቐ ዘይድፍር ዕርዲ ይናቕፋ
1: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
0: ዘተሓሕዝ መሊ እዩ ዘለዎ። ናቕፋ ስፍር ጽንዓት፣ ስፍር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቡ። ናቕፋ ሃገራዊ ግምጃ ቓልስና እዩ።

0: ናቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን እዩ። ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ? ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈራ ናብስ እዩ።
0: ሃገራዊ ባጢራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርእዮ ኸለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል። ማለተይ ሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ኽለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ኻብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ጥራይ ኣይኮነን። ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሮ ኻብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸ ኽተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ፣ ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሔራትና ባህልን ኣነባብራን ንምውግላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካየ ኸ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ኸለዉ ኸዓ ኣረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክሁሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያይት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልና። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንመሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት
0: ኤደን? ንድሕሪት ምጥማት ኣይኮነን። እዚ ሱርካ ጽቡቕ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሩ።
1: እዚ ሞ ምስ ቁጣባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባናን ህይወትናን ክምዕብል እንተኾይኑ ኸዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ እዩ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
1: እዚ ዳዕሮኮሞ ሓደ ዓብ ጽላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ላባ ኣኻኻቢ ካብርዑ ካብ ቀረባ ዛዳዕሮና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ

0: እዚ ምስሊ እዚ ምስሊ ዓሰርተ ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። ዓሰርተ ናቕፋ ምስሊ ዘይሕለል መንፈስ ጽባቐ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ። ኣብ ውሽጢ ልብና ርእሰ ምርኮስ ኣንጊሱ መንነትና ይንሱ፣ በቃ ንሕና ኢና ንሱ። ብሽግር ብዘይክማ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ። ኣቦ ኒሕ ዘይሕለሎ ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጥኻ ኩዓቶ እትብል ኒዓወት ቃና ሃገር ክትህነጽ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪኡ ድኣ ምንታይ ተገብረ?
1: እዚ ትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ።
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል።
1: ጽቡቕ ኣለኺ። ዓሰርተ ናቕፋ ካብ ሰብ ኣይትጸበ፣ ኣብ ውሽጢኻ ዘሎ ዓቕሚ ይዕብዮ። ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ። ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሠርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
2: እዚ 20 ኣቕፋ እውን ረአዮ እሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ።

0: ከዓ ሓደ ልሙድ ናይ ገጠር ህይወት እዩ።
1: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነ። እዚ ምስሊ እዚ ሕቆ ናይ ሃገር እዩ። ሓደ ሃገር ሰላምን ናጽነትን ክህልዎ ክእል እዩ። ካብ ገዛ ነብሱ እንተዘይተመጊቡ ግን ልእላውነቱ ሓደጋ እዩ ዝወድቅ። እዚ ምስሊ እዚ ኸ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
2: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና።
3: ኣንታ ወደይ፣ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመልን እዩ። ንሱ ዩ ኸኣቲ መሠረትና።
2: ብዕራይን ገመልን ሱርናዮም። እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበብ ኣተሓሒዝና ንሰርሖ ዘለና እዩ። ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና።
3: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ።
4: ቁጠባና ኣብ መሬትና እዩ ዘሎ። ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ።
2: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና። ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና።
4: ቤትና ሽሻይ ክመልእ ንነፍስና ኾይንና ንጎረባበትና ክንከውን፣
3: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር፣
2: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ፣ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና።
3: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና።
4: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግናል።

0: እዚ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት፣ ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ኸዓ ማዕጾ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትኒ ቁጠባና እዩ።
0: ንዘለና ጽባቐ ዝያዳ ዘጉልሕ መስል
1: ጽቡቕ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸ ፍርያትና ናብ ዓለም ክንሰድድ፣ ካብ ዓለም ከዓ ዘድልየና ነገራት ክንቅበል፣ ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና፣ ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂ ኒኑ 50 ናቕፋ ክትሕዝ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኳሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሓጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓለ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።
1: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ፣ 5 ናቕፋ ፍትሒ፣ 10 ናቕፋ መሃዝነት። እቲ መሃዝነት ከዓ ሕርሻ የደንፍዕ። እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ፣ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውብሎ። እዚ እዩ እቲ ሰንሰለት ናይ ባጤራና።
0: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ ዝኹርዕ።
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ። ባጤራ ባጤራ ናቕፋ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእል

ን ዘለዎ ፈነወተ ሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ብምክንያት መበሳሳን 5 ዓመት በዓል ናፅነት ብመኮነን ሓበሬታን ኮስኳስን ሚኒስትሪ ምክልኻል ተወዲቡ ክካየድ ዝኸኒ ስፖርታዊ ውድዳት ውሽጢ ገዛ ተዛዚቦም ኣብቲ ናይ መዛዝሚ መደብ ግዜያዊ ኣዛዚ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ሜጀር ፍስያ ተኽላይ ካልኦት ኣዘዝትን ናይ ክብሪ ዕዱማትን ስፖርታውያን ዝተረኽብሉ መደብ ሰለስተ ናይ ፍጻመ ፀወታታት ክካየድ እንከሎ ኣብ ናይ ሰደቓ ቴንስ ደቂ ኣንስትዮ ሽዑላ ንዓንበርበብ ክስዕራን ከላ ኣብ ናይ ደቂ ተባዕትዮ ድማ ቤኒፈር ንዓንበርበብ ብምርታዕ ሻምፒዮን ኮይና ስዒቡ ዝተሰርዐ ፀወታ ናይ ባድሚንተን እዩ ነይሩ። ዝተሰርዐ ውድድር ናይ ሕውስዋስ ዝነበረ ክኸውን ዓንበርበብ ኣብ ልዕሊ ሓሬና ብምዕዋታ ሻምፒዮን ኮይና ናይ መወዳእታ ፀወታ ድማ ናይቲ ዕለት ናይ 3-3 ፀወታ ኩዕሶ ስክዕት ኮይኑ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ድማ ይተኻይዱ ኣብ ናይ ደቂ ኣንስትዮ ዓንበርበብን ብድሆን ተራኺበን ዓንበርበብ ከተሰዕረት ናብ ፍጻሚ ዝበፅሐት ብምዃና ሓንቲ ፀወታ ምስ ትዕወት ሻምፒዮን ክትከውን ትኽእል ነይርያ። ኣብ ቀዳማይ ፀወታ ብድሆ ኣብ ልዕሊ ዓንበርበብ 18 ክትዕወትን ከላ ዕዉትን ምፍላይ ብዝተሰርዐት ካልይቲ ፀወታ ዓንበርበብ 12-10 ብምዕዋት ሻምፒዮን ኮይና

0: ድሕሩ ዝቐጸለ ጾታ ናይ ደቂ ተባዕትዮ ተቐናቐንቲ ዝኾና ክለባት ዓንበርበብን ሳዋን ዝተኻየደ ግጥም እዩ ነይሩ። ሳዋ ኣብዚ ውድድር ከተሰዓረት ናብ ፍጻመ ብምብጽሓ ዓንበርበብ ክትዕወቱ ኮይና ኣብ ክልተ ጾታታት ክትረትዓ ነይሩዋ። ኣብ ሓንቲ ምስ ትሰዓር ግን ሳዋ ሻምፒዮን ትኸውን። ኣብ ቀዳሚቲ ጾታ ዓንበርበብ 21-16 ዝኾነ ውፅኢት ክትዕወትን ከላ ኣብ ካልኦት ዝሰዓበ ጾታ እውን 21-18 ዝኾነ ውፅኢት ብምዕዋታ ዕውቲ ውድዳት 33-2026 ናይ ምስሪ ምክልኻል ኮይና ኣብ ውድድራ ቼዝ ዕወታ ዝኾኑ ተፃወቲ ኣብ ናይ ደቂ ተባዕትዮ ብውልቂ ቀዳማይ መኮነን ኣብርሃም ካብ ቤኒፈር፣ ካልኣይ ቢንያ ማርያ ካብ ቤኒፈር፣ ሳርሳይ ካብራል ተስፉ ካብ ዓንበርበብ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ልያ ርእሶም ካብ ስንጥቕ፣ ካልእቲ ሚለና ተስፋ ሚካኤል ካብ ዓንበርበብ፣ ሳርሴቲ ኤልሳ ሓይላብ። ብጋንታ ኣብ ናይ ደቂ ተባዕትዮ ቀዳሚቲ ክለብ ቤኒፈር ብምዃን ተሸላሚት ዓባይ ዋንጫ ክትከውን ከላ ካልእቲ ዓንበርበብ። ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ክለብ ቤኒፈር፣ ካልእቲ ሓሪና፣ ሳርሴቲ ስንጥቕ። ዑታት ጋንታታትን ተፃወትን ዝተዳለሎ መዳልያታት ከምኡ ድማ ገንዘባዊ ሽልማት ካብ ኢድ ግዜያዊ ኣዛዚ መኮንን ሓብሪታን ኮስኳስን ሚስሪ ምክልኻል ሜጀር ፍስሐይ ተኽላይን ካልኦት ኣዘዝትን ናይ ክብሪ ዕዱማትን ተቐቢሎም። ዝኸበርኩም ተኸታተልቲ መለብለሰ ስፖርትስ ምስ ኣብ መኮንን ሓብሪታን ኮስኳስን ሓላፊ ውድድርን ስነስርዓትን ኣቶ ኢስያስ ኪዳንን ካልኦት ኮሚሽነራትን ተፃወትን ከምኡ ድማ ደያኑን ሓፂር ቃለ ምሕትት ዘካየድናዮ ነቕርበልኩም ሰናይ ምክታል።
1: የቀኒለይ ክብረተለይ ኣቶ ኢስያስ፣ በዚ ብምክንያት መበሳሳን 5 ዓመት በዓል ናፅነት ክካየድ ዝፀንሐ ስፖርታዊ ውድድራት ውሽጢ ገዛ ተዛዚሙሎ ሓፈሻዊ መብሪ ናይዚ ሎም ዓመት ክካየድ ወይ ከዓ ክተካይዶ ዝኾንኹም ውድድራት መብሪ ክትበኒ?

0: ራይ መጀመርያ ቀኒየለይ እዚ መበል ሓምሻይ ግዜ ዝካየድ ናይ ውሽጣ ውድድራት ኢንዶር ወይ ውሽጢ ገዛ ሓይልታት ምክልኻል ኤርትራ ብምክንያት መዓልቲ ናፅነት ኮይኑ ሓደ ካብቲ ስሩዕ ካላንደር ውድድራት ስፖርት ሓይልታት ምክልኻል እዩ። ከምቲ ናይ ድሓለፈ ዓመታት ብዙሕ ፍሉይ እኳ ተደይብሉ ናይ ሎም ዓመት ንመጀመርያ ግዜ ተኣታተናዮ ውድድር ሰደቓ ቴንስ ኣሎ። ሰደቓ ቴንስ ኣብ ዓለም ሓደ ካብቶም ተፈታዊ ውድድራት እዩ። ኣብ ኤርትራ እውን 217 ብፌደሬሽን ደረጃ ቆይቡ ዝተፈላለየ ንጥፈታት የካይድ ኣሎ። ንሕና ከዓ ኣካል ናቱ ብምዃን ኣብ መንጎ 11 ክለባት ብክልት እዩ ፆታ ሎም ዓመት ኣብዚ ውሽጣዊ ውድድራትና ከም ተኣታቶ ጌርና ናይ ብሓቂ ሓደ ፅቡቕ ውፅኢት ነይርዎ። ካልእ ፍሉይ ሓዱሽ ነገር 10 ክለባት እየ ነረናና። ኣብዚ ሕጂ እዋን ግን 11 ክለባት ኢና ብክልት እዩ ነፃወት ዘለና። እዚ ከዓ ክለብ ኣደርሰር ንምክታል ዶባት እዚ ሰሜን ምዕራብ ትውክል ጋንታ ወሲኽና ብምህላውና ኣብ ድሓለፈ እዋን ኣብ ወርሒ 2 ፈንቅልያ ከም ሓዳሽ ክለብ ኣብቲ ንጥፈታት ስፖርት ጀሚራ እጅ ከዓ እንሆ ኣብዚ መበል ሓምሻይ ግዜ ደካየድናዮ ብምክንያት በዓል ናፅነት ከዓ ኣካል ናይቲ ውድድር ኮይና ማለት እዩ። ስለዚ ካብቲ ናይ ድሓለፈ ዓመታት ደካየድናዮ ናይ 4 ናይዚ ፍሉይነት ኣለዎ ማለት እዩ። ብሓፈሹ እዚ ውድድር ናይ ብሓቂ ከም ዝክንዕዘቦ ዝፀናሕና ሰሓቢ እዚ ውዕውዕ ተወዳዳሪ ዝኾነ ውድድራት እዩ ዘለዎ። እዚ 319 ዳኣኽሉ ስፖርታውያን እዩ ኣብ ኩሉ ዓይነት ስፖርት ዝነጥፉ ክለባት ናቐሪበን ነዚ ውድድር እዚ ኣብ 20 መዓልቲ ከነካይዶ ክኢልና ማለት እዩ። ስለዚ እቲ ምድላው ክረአ ከሎ እዚ ውድድር ዝካየደሉ እዋን ኣብ ወር ሓደ መጀመርያ ብካላንደር ደረጃ ተዋሂብዎን ስለ ዝኾነ ንዕኡ ንብባል ተዳልየናልየን ድመፃ ሓዱሽ ውድድር ድባሃል የለና ኣብ ሓይልታት ምክልኻል ኤርትራ መደባት ተሰሪዕሉ ካላንደር ይዕደል። በቲ ካላንደር መሰረት ከዓ ኣብ ግዜኡ ናብ ሰዓቱን ይትግበር ማለት እዩ። ኩሉ ዘድሊ መሳለጥያ ነቲ ውድድር ንኾን ከዓ በብደረጅኡ ንላዕለዎት ኣሕልፍቲ ተሓቲቱ ዝኣክል ምቅራብ ዝኣክል ምድላው ዝኣክል ባጀት እዩ ዝቕረበልና። ብምክንያት ከዓ ዝቋርፅ ውድድር የብልናን። ናይ ብሓቂ ውዕውዕን ሰሓብን ውድድራት ቶም ተፃወትውን ቶም ስፖርታውያን እውን ኣብ ከምዚ ዓይነት ውድድራት ክሳተፉ ብጣዕሚ እዮም ድበህጉ ብስምዒትን ብሓይልን ከዓ ብወንን እዮም ድመፁ።
1: ከም ዝፍለጥ ንመበል ሓምሻይ ግዜ እዩ ተኻይዱ እዚ ውድድር 11 ጋንታታት ብምልኣ ዝተሳተፎ ብክልቲኡ ፀወታ እዩ። ካብ ናይ ዝሓለፈ ዓመት ናይ 2016 ተዝሓሸ ኣዋዳ ድማ ንመልኣት ዝነበሮ እዩ ተባሂሉ ክግለፅ ይከኣል። ካብቲ ዝሓለፈ ክካየድ ዝቐነየ ውድድራት እውን ዝሓሸ ተወዳደርነት ዝረኣናሉ ከም ዝረኣኹሞ ማለት እዩ። ዝሕጂ ናይ ፍፃሜ ክሳብ ናይ መወዳእታስ ዝፍለጠሉ ደረጃስ ኣይነበረን ማለት እዩ። ግን መወዳእታ ግን ዘርካ ዘርካ ዝፅባቕ ናይ ፀወታ ካብ ግዜ ናብ ግዜ ዋላ እቶም ተፃወትን ኣካየትን ስፖርታውያንን ዓሚቕ ኣፍልጦ ክህልዎም መጀመርያ ክንጅምሮ ከለና ቁሩብ ግርብሎም ነሩ። ሕጂ ግን ምስቲ ተረዲኦም ኣለውቲ ሕጊ ካብቲ ናይ ዝሓለፈ ብኩሉ እንትን ብወዳድ እውን ብካይዱ እውን ተዝሓሸ ነይሩ ክበሃል ከኣል ክግምገም ከኣል እዩ።
2: ኣብ ናይ ደቂ ኣንስትዮ ቁሩብ እቲ ዋሕዲ ናይ ሸቶታትን ዝተረኣዩ ይመስል እሞ ብሓፈሻ ብርግፅ ብ3 ቅልጣፈ ዝሓትት እዩ ቀልጢፍካ ከዓ ትውስኖ ፍላይ ናብ ነጥቢ ክቕየር ስለ ዝኽእል ክብድ ዝብል ክኸውን ይኽእል እዩ። ግን እቲ ስራሕ ምስራሕ ዘድሊ ይመስል እሞ እስከ ትዕዝብቲ ካብዚ እንታይ ክትበኒ?
1: ዓባይ ነጥቢ ኢኻ ኣልዕልካ። ደቂ ኣንስትዮ ኣብ ናይ ደቂ ኣንስትዮ ዋሕዲ ሽቶታት ኣሎ ዋላ ኣብቲ ምልኣት ፀወታ ኣብዚ 5x5 እነካይዶ ፀወታ እውን ኣብዚ መበል 16 ቅነ ስፖርት ሓይልታት ምክኻል ዝነበረ እውን ኣብ ናይ ደቂ ኣንስትዮ ዋሕዲ ኣሎ እቲ ሽቶታት። ሕጂ እዚ እንታይ እዩ ተን ደቂ ኣንስትዮ ኣብቲ ዘለዎ ቦታታት ከምቲ ዝድለ ሜዳ ናይ መፃወቲ ይረኽባ ኣለዋል። መምሃራን እውን ሕፅረት ዘሎ ይመስለኒ ኣነ ኣሎ እውን ብርግፅ ብፍላይ ናይ ደቂ ኣንስትዮ ኢና ንዛረብ ዘለና። ኣብዚ ናይ 3x3 ወይ ስሪኦን ስሪ ናይ ውሽጢ ገዛ እንተደኣ መፂና ከዓኒ ዓቕሚ ሓትት እዩ ኢንዱራንስ ሓትት ዝተፃወርነትካ ዕፁብ ገዛ ስለ ዝኾነ ምስቲ ናይ ፋይናል ናይ ፍፃሚ ፀወታ ምዃኑ ከዓ ቁሩብ ትፀቕጢ እውን ክህሉ ይኽእል ክኸውን እምበር ሽቶታት ዋሕደ ከም ደሎ ንጉምጉሞ ኢና ይርዳእና እዩ።
3: እዚ ናይ ሕጂ ተገይሩ ዘሎ ግን ሱሳ ተፃወቲ ነይሮሞ ካብዞም ሱሳ ተፃወቲ ናይ ዓስዘርተ ሓደ ጋንታታት እዮም እንኮላይ ናይ ኣደርሰድ ወሲኽካ ማለት እዩ ብፅቡቕን ብውዕውዕን ተኻይድ እዩ። ምክንያቱ ኣደርሰ ካብቶም ዘይተፀበናዮም ስለዝኾነ ተወዳደርቲ ኮይኖም ቀሪቦም ሕጂ ኩሉ ተወዳዳሪ ስለ ዝኾነ እንድሕር ሕጂስ መን ከም ትወፅእ ከማ ኣሸጋሪ ኮይኑ እዩ።
2: እንታይ ስራሕ ግን ይተርፍ እቲ ተበጣጣኒ ዝኾነ ብቕዓት ንክመፅእ እንታይ ክማላእ ኣለዎ ትብሎ ኣሎ?
3: ቸስ ቀሊል

0: ነገር ስለ ዝኾነ እታ ቦርድ ጥራያ ተድሊ እታ ቦርድ ኣብ ኩሉ ክትታእታት ኣለዋ ብሕልፊ ብሕልፊ ኣብ ሚኒስትሪ ምክልኻል ሰብ ኣገዳሲ ናይ ምክልኻል ሰብ ኣገዳሲ ስፖርት እዩ እዚ ንዝኾነ ይኹን ክሰርሐሉ ደለዩ ሰባት ክሰርሐሉ ትኽእል ኢኻ ሕጂ ኣብ ኩሉ ስለ ትካየድ ኣብ ኩሉ ክዝርጋሕ ሕብል ኣነ ተስፋ ገብር
1: ወይዘሮ ያስሚን እስከ ናይ ሎም ዓመት ውድድራት ውሽጢ ገዛ ካብቲ ፍሉይነቱ ዝነበረ ምስ ናይ ዝሓለፈ ዓመታት ብምዝማድ እንታይ ለውጢ ተኣታት እዩ ትብሊ
2: ኣብ ባድሚንተን ክዛረብቶ ኮይና ባድሚንተን ብጠቕላላ ብሚኒስትሪ ምክልኻል ንሸውዓይ ግዜኡ ኮይኑ ብናይ ኢንዶር ጌምስ ከዓ ሓምሻይ ግዜኡ ድካየድ ዘሎ ውድድር እዩ ብሓሙሽተ ዓይነት ውድድር ድካየድ ኮይኑ ብሲንግል ዳብል ሚክስድ ማለት እዩ ሲንግል ደቂ ተባዕትዮ ሲንግል ደቂ ኣንስትዮ ከምኡውን ብምትሕዋስ ድርብ ምትሕዋስ ድካየድ እዩ ናይ ሎም ዓመት ፍሉይ ድገብሮ ካብቲ ካልእ ዓመታት ማለት እዩ ካብዘን ሓሙሽተ ዓመት ድረኣናይን ብናይ ደቂ ኣንስትዮ ጋንታ ዓብሊለን ብምሰታፈን ማለት እዩ ኣብ ደቂ ኣንስትዮ 10 ጋንታታት ነረን ኣብ ደቂ ተባዕትዮ ከዓ 9 ጋንታታት ነረን ማለት እዩ ከምዚ ክንዕዘቦ ፀናሕና በዚ ናይ ሚክስድ ማለት እዩ ቁሩብ ናይ ደቂ ኣንስትዮ ብበኒፈር ዝያዳ ከደን ማለት እዩ ተን ካልኦት ኩለን ክለዋ ከለዋ ተን 10 ክለባት ሓይልታት ምክልኻል ተን 9 ክለባት ክለዋ ከለዋ ጋንታ በኒፈር ግን ኣብ ደቂ ተባዕትዮ ኣይተሳተፉን
1: ሞ ኣብ ቀፃሊ ብኸመይ እዩ ክትሓዝ መደብ ማለት እንታይ ዝተሰርዐ ነገር ኣሎ ቀፃልነቱ ንምርጋፅ ማለት እዩ
2: እዚ ናይ ባድሚንተን ኢንዶር ጌምስ ብስልጠና ንህብ ኢና ከምኡውን ውድድራት ይካየድ እዩ ንኩለን ክለባት ማለት እዩ ሕጂ ከም ሓዳሽ ክለብ ተኣታት ያደላ ክለብ ኣደርሰን እውን ክፋል ናይ ኢንዶር ጌምስ ኮይና ኣብ ስልጠና ቅድሚ እዚ ውድድር ምጅማሩ ስልጠና ሂብና ነርና ናይ ዳንነት ማለት እዩ ናይ ድያኑ ከም ኣባል ኮይና ከም ናይ ሎሚ ዓመት ተሳቲፋ ተን ካልኦት ክለብ ክንፊ ከምኡውን ንስሪ ይሳተፋ እየን ግን ብምሉእ ዓቕመን ማለት እዩ ደቂ ኣንስትዮን ደቂ ተባዕትዮን ኮይነን ዝተሳተፋሉ መድረክ ውን ነይሩ ንዓመታ ውን ካብኡ ብድበልፅ ብስልጠና ክኾን ኣብቲ ናይ ተፃወቲ ዝግበር ናይ ቴክኒክ ካልእ ድግበር ኮርሳት ክንዳሉ ምዃንና ኣብ መደብ ኣሎ ማለት እዩ ናይ ስርዓ ቴኒስ ንመጀመርታ ግዜ ድካየድ ዘሎ ውድድር እዩ ብንፅል ብሲንግል ፀወታታት ጥራሕ ማለት እዩ ብሲንግል ደቂ ኣንስትዮን ሲንግል ደቂ ተባዕትዮን ፀወታታት ኣካይድና ኣብዚ ከዓኒ ናይ ጋንታ ደቂ ተባዕትዮ 9 ክኾና ከለዋ ጋንታ ደቂ ኣንስትዮ ከዓኒ ብ8 ጋንታታት ነረን ንመጀመርታ ግዜ በኽሪ ስታፊ ብምዃኑ ፅቡቕ ነይሩ ክብል ይኽእል ማለት እዩ ምክንያቱ ቅድሚኡ ስለደይነበረ ከድኾነት ኣሽሙ ክትብላይ ትኽእልኒካ በዛ ናይ ሎም ዓመት ድተካይደት ግን በታ ናይ መጀመርታ ድናበረት ስታፊያ ፅቡቕ ነይሩ ብጣዕሚ ፅቡቕ ንዓመታ እውን ከምዚ እዋን ካብዚ ብድበልፅ ስልጠና ክኸውን ወላ ካልእ ኮይና ብናይ ሓይልታት ምክልኻል ክንቀርብ ምዃንና ቃልኣት
3: ስመይ ሰናይ ተመዝገን ዝበሃል ናይ ክለብ ዓንበር ወኪለ ድማ ፃዊቶ
1: ራይ ሰናይ ክለብኩም ዓንበርበብ ኣብ ናይ 3-3 ፀወታታት ብክልቲኡ ሻምፒዮን ኮይና ኣላ እስከብቲ ናይ ደቂ ተባዕትዮ ክዛረብ ምሳዋ ይፀኒሑ ፀወታ ብሓፈሻ ግን ከመይ ረኺብኩምዎ ናይ ሎም ዓመት ውድድር
3: ናይ ሎም ዓመት ውድድር ተኣሽሙ ከቢድ እዩ ነይሩ ከም ዝረኣኻዮ ስሪኦን ስሪ ትንፋስ ዝህብ ፀወታ እዩ ነይሩ ሰዋኻ ቀለልቲ ጋንታ ኣይኮኑን ኣብ ቀዳማይ እግሪ ስዒሮምና ነይሮም ሕጂ ሎም ዓመ ክንወዛእቲ ኮይና ዋንጫ 2,000 ስዕሮም ነርና ከም ዝረኣኻዮ ከዓ 2,000 ስዕርና ሻምፒዮን ኮይና ማለት እዩ
1: ብሓፈሻ ዝሓለፈ ዓመት እውን ሳዋያ ነዛ ዋንጫ ወሲዳታ ነይራ ብሓፈሻ ግን ከመይ ዓይነት ምድለዋት እዩ ነይሩ መጋጥቕም ትኹን ከ ከመይ ነይረን
3: መጋጥምትና ብርቱዓት እዮም ነይሮም ናይ ስሪኦን ስሪ ዝያዳ ብናይ 3 ደርቢኻ 2 ስለ ዝሕሰብ ንሕረእቲ ኸ ካ ትዕወት ሕጂ ነቶም ናይ 3 ናቶም ዝድርብዩ ከመይ ጌርና ተተዋቢልና ንሕና ከመይ ጌርና ናይ 3 የቲና ከም ንዕወት ኢና ክንሰርሐ ኣለዋኒ ኢና ብድማ በታ ፕላን ጌርና ያ ዝመፀናት ዓዊትና ማለት እዩ
1: ይቐኒለይ ክብረት ሃበለይ ብዝረኸብክዮ ዓወትካ ጓሓጎሰኪ ፈለማ ምስተዓዘብቲ ስንፊ ከተላሊና ወኪልክያ ዝመፃኺ ክለብ ድማ
4: መጀመርታ ሽመይ ዮስቴና ኣስመላሽ ይበሃል ካብ ክለብ ሽዕላ ማለት እዩ
1: ኣብ ናይ ሎም ዓመት እዚ ናይ ውሽጢ ገዛ ፀወታታት ብምክንያት መበሳሰን 5 ዓመት በዓል ናፅነት ንክለብኪ ሽዑላ ተተጋጌ ትእርምኒ ቦኽሪ ዋንጫ ናብ ከብሓ ኣምፂ ክልኺ ምስ ብፃይክውን እስከ ብሓፈሻ ናይ ሎም ዓመት ውድድር ከመይ ነይሩ
4: ሓቂ ዘረባ ብጣዕሚ ፅቡቕ ፀወታታት ነይሩ ወላቶም ተፃወቲ ንባዕሎም እውን ከምዚ ክንስዕር ኢና ኢሎም ስኖም ነኺሶም እዮም መፂኦም ከምቲ ኩሉ ሰብ ዝፈልጦ ከዓ ሰደቃ ቴኒስ ንመጀመርታ ግዜ እዩ ዝካየድ ሎ ኣብ ምክልኻል ማለት እዩ ነዚ ንምግባር ድማ ብጣዕሚ ብዙሕ ልምምድና ጌርና ምስተኻልኣየ ማለት እዩ ነዛ ዋንጫ ንክነምፅእ ንሕና ተሓጒስና ኣሃዱና ስለዘሐጎስና ከዓ ብጣዕሚ ሕጉስቲ ልዕሊ መጠን ይቐፅልዎ ማለት ቀፃልነት ክህልዎ እዚ ናይ ሰደቃ ቴኒስ ዝያዳ ቀፃሊ ክኸውን ከዓ ይላቦ ማለት እዩ
1: መወዳድርትኹም ዝነበራ ክለባት ከመይ ረኪብ ከዮም ኣብዚ? ምክንያቱ ናይ መጀመርታ ፀወታ እዩ። እቲ ፅቡቕ ነገሩ ግን ኣብ ናይ

0: ፀወታታት ሓይልታት ምክልኻል እውን ትራኸቡ ይኹም ብሓፈሻ ግን ከመይ ነይሩ?
1: ብጣዕሚ ፅቡቅ ኩላቶም ሲነኺሶም እዮም መፅኦም ክንስዕርኢና ክንዕወትኢና ናትናይ እንዳበሉ እዮም መፅኦም ከምቲ ነበረ ፀወታታት ብጣዕሚ ፅቡቅ እዩ ነይሩ ወላ ኩላክና ከማ ኣትሊስት ገለገለ ኣለና ንፋለጥ ሰባት ማለት እዩ ብጣዕሚ እንድዒ ገለ ዓይነት ስኖም ንኺሶም ተፃወትና ተፃወት እውን ነይሮም እዮም ንኦም ስዒርና ብዝምብፃሕና ከዓ ማርያ ሕጉስቲ
0: ናይ ሎሚ ዓመት ውድድር ብምክንያት መበሳሳን 5 ዓመት በዓል ናፅነት ናይ ውሽጢ ገዛ ውድድር እዚ ናይ ባድሚንተን ክለብኩም ተዓዋቲት ኮይናኣላ እስከምስ ናይ ዝሓለፈ ዓመት ብምዝማድ ጋንታታት ከመይ ረኪብኩመን ከመይ ነይሩ ጉዕዞ ሻምፒዮንነት
2: ፅቡቅ የቀኒልና ነዚ ዕድመ ቅድሚ ምግባርኩም እዚ ፀወታ ንብሓፈሻ ብጣዕሚ ፅቡቅ ፀወታ እዩ ነይሩ ካብ ዓመት ናብ ዓመት እውን ፅቡቅ ለውጢ የርኢ ኣሎ ከምስቲ ብዝሒ ተፃዋቲ ማለት እዩ ግዲ ቅርብ ናይ ተመክሮ ጉዳይ ኮይኑ ግን ካብ ዓወትና ወረዳ ይበልናን ብጣዕሚ ፅቡቅ ሎም ዓመት ከዓ ሻምፒዮን ኮይና ኣለና ስቲል ንዓመታውን ክንደግም ኢና ንብል ዘለና ሞ ጋንታታት ከዓ ዝተባባዕ ፅቡቅ ተራ ይፀዋት ኣለዎ ኣብቲ ባድሚንተን ክዓብልና በዚ መጠን መልእክቲ የመሓላልፍ
3: ካብኡ ዝተፈለየ ሓሳብ የብለይ ብጣዕሚ ፅቡቅ ፀወታ እዩ ነይሩ ህለኽኮ ናሓኒና ነርና ንድዕ ንሕና ድናበሉ ኣብ ተመክሮ ገለ መስለኒ እቲ ኮንፊደንስ ከይከውን ወይ ከዓ ትርእሰ ተኣማንነት ይድኸውን ትርእሰ ተኣማንነት ከዓ ነዚ ዓወት ክንኮና ፀፉ ኣኽኢልና ኣሎ ንሕና እዚና ሕጉሳት ኢና በዚ ኣመዝጊብናዮ ዘለና ዓወት ንእቶም ብሕጂ ዝመፁ ድማ ንሕና መርኣያ ኮይና ደድሕረና ክስዕቡ ነዚ ዓወት እዚ እውን ናቶም ገብሮ እውን ንሕና ለበዋ ጥራይና ንሰድድ ምትህላኽ ዝመልኦ ካልእ እውን ፍቕሪ ዝመልኦ ክህልወና ከምዚታት ብብዝሒ ክህልወና ውድድር ክህልወና ፅቡቅ ካልእ ጓሓጎሰኒኻ ነዛ ጋንታ እዚኣ ንጋንታ ዓንብርብር ብሓቂ ፅዒራትሎ እያ ዋጋ ናይ ፃዕርኣ ድማ እዚ ዋናጩ ንዝመዳልያን ረኪባቶኣላ ሕና ሕጉሳት ኢና በዚ ዘመዝገብናዮ ዓወት ማለት እዩ
0: ፀወታ ከመይ ነይሩ መወዳድርትኹም ውን ከመይ ረኪብኩመን ምክንያቱ ቸስ ካብ ካልእ ፀወታታት ስፖርት ኣዝዩ ፍልይ ዝበለ ኣተኩሮ ዝሓትት ከም ምዃኑ መጠን ከመይ ረኪብኩሞ መምህር ባእኻ
4: እዋ ብጣዕሚ በዳሂ ፀወታ ነይሩ ኩለን ጋንታታት ኣዝዮም ምኩራትን ክኢላታትን ተፃወቲ ሒዞም እዮም መፅኦም ስለዚ ኣዝዩ ትዕግዝቲ ዝሓትት ዓቕሊ ዝሓትት ተወዳድርነት ዝነበረ መንፈስ ፀወታ ብምባሩ ብጣዕሚ ዘንቆ ናይ ጋንታ እውን ዕውታት ብምዃንና ከዓ ድርብ ናይ ጋንታ ስራሕ እውን ናይ ሓባር ስራሕ ዝኾነ ሰሪሕና ኣለና ስለዚ ኩሎም ኣብዚ ውድድር ተሳተፉ ጋንታታት ከምኡውን ደቂ ጋንታይ ኣዝየ ክመስግኖም ትሊ
5: በቃ ከምዚ ዝበሎ ድዩ ከምቲ እቲ ውድድር ብጣዕሚ ኢንተንሲቭ እዩ ከምዚ ከቢድ እዩ ፀወታ ነይሩ ሕጂ ናይ ቸስካ ፀወታ ክንብል ከሎ ናይ ርእሲ እያ ዓቕሊ ዝሓትት እዩ ብጣዕሚ ፀወታ ብርትዕ እዩ ነይሩ ከምዝበሎ እቶም ኩላቱ መፃወትና ደጋንታና ብጣዕሚ ብርቱዕ ፀወታ ነይሮ ሓጎስ ኩላና ከ ንብል
0: ራይ ኣሶፋው ኣብዚ ሚኒስትሪ ምክልኻል ናይ ስልጠና ናይ ዳንነት ብምሃቡና ኣብዚ ካብ ዘእተወኩም ድያኑ ሓደ ኢኻ ብሓፈሻ እስኪ ከመይ ኣሎ እቲ ናይ ዳንነት ንስኹም ዝረኸብኩምሞ ተመክሮ ኣብ ግምት ብምእታው እስከዚ ናይ ሎም ዓመት ንዓኻ ከመይ ረኺብካዮ ከመይ ትገልፆ
6: እዚ ናይ ሎም ዓመት ዝነበረ ብዓብኡ ናይ ሞያ ምውሳኽ እንድዩ እቲ ብዓብኡቲ ናይ ሃገራዊ ናሽናል ቲም ብዕቤት እንዳወሰኸ ስለ ዝኸዩ ዘሎ ንና እውን ብኡ መንፅር ነቲ ናይ ሞያና ናይ ዳንነት እንዳዕበናዮ ክንከይዳ ኣለና ምስኡ ክበቃ ክምንት ሕጂ ብኡ ሓያል ፃዕሪ ይክግበረልና ፀኒሑ ሕጂ እውን ኣብዚ ክካየድ ዝቐኒአ እውን ምስቲ ፀወታታት ዝነበረ ንዑ በዲና ክንወፅእ ከም ንኽእል ገይሩና ማለት እዩ
0: ሓፈሻ እቲ ተመክሮ ንስኻኸ ከም ኣሶፋው ካብዚ እንታይ ረኪበ ትብል ናይ ቅድም ተፃወታይ ዝነበርካ ኢኻ ሕጂ እውን ኣብዚ ናይ ዳንነት ብምህላውካ ነዚ ብምዝማድ
6: ቅድሚ ሕጂ ኣብ ተፃወታይ ኣብ ዝነበርኩሉ ነዊሕ ዓመት ኣብ ፀወታ ነይረ ማለት እዩ ሕጂ ከዓ ኣብዚ ናይ ዳንነት ከም ሓድሽ ኳ ኮይነ ተፅናሕኩ ሕጂ ግን በቲ ዝነበረ ፀወታን በቲ ናይ ቀረባ ሓለፍተይ ምትብባዕን ብዙሕ ተመክሮ ወሲደ ማለት እዩ ንዝመፅእ ከዓ ብዓብ ነገር ክዓብየሉ ተስፋ ገብር

0: I fell in love since the first day I came here.
1: El Señor, welcome to Manchester.
2: The challenge is to play as best as possible. People say you will not be able to do that in England. Okay, I'm going to try.
3: እስጳኛዊ ኣሰልጣኒ ፐፕ ጓርድዮላ ድሕሪ ሓደ ዕቑድ ካብ ማንቸስተር ሲቲ ድሕሪ ምዛም ናይ ዝዓመተ ስፖርት ክወፅ ምዃኑ ድሕሪ ምሕባሩ ኣብ ኣፍቅርት ኩዕሶ እግሪ እንግሊዝ ብሓፈሻ ኣብ ደገፍቲ ማንቸስተር ሲቲ ድማ ብፍላይ ዓብ ስምባደ ፈጢሩ። ጓርድዮላ ኣብ ናይ ማንቸስተር ሲቲ ግዚኡ ነታ ጋንታ ካብ ደረጃ መደብቲ ኣውፅኡ ብደረጃ ዓለም ተፈራሒትን ማንም ተፃወታይ ክትፀወተላ ዝብህ ግን ጋንታ ይቀይርዋ። ምውፃእ ጓርድዮላ ነቲ ብደረጃ ዓለም ተባሃጊ ሊግ እንግሊዝ ብገለ ሸነኹ መቐረቱ ክቕንስ ዝገብር እዩ። ካብ ማንቸስተር ሲቲ ወፃእ ዝርከባ ዓበይቲ ክለባትን ኣሰልጠንትንን ኣብ ደረጃ ጓርድዮላን ማንቸስተር ሲቲን ክበፅሑ ክለባቶም ዓቕሞምን ክብከብሉ ተቐሲቦም እዮም። ምኻድ ናይዚ ማይስትሮ ግን ንዓበይቲ ክለባት ናይዚ መድረኽ ናብ ሓደ ደረጃ ዝመልስን ዳግማይ ተወዳዳርነት ናይተን ክለባት ብምዕሩይነት ክቕፅል ዝኽእል እዩ ዝብሉ ወገናት እውን ኣለዉ።
4: Pero la primera temporada fue complicada. El City terminó tercero en la Premier. Cayó eliminado en la Champions League frente al Mónaco y cerró el curso sin ganar un solo título.
3: በህላውነት ጓርድዮላ ኣብ ፕሪምየር ሊግ ብተደጋጋሚ ግዜ ዝተጸልዉ ኣሰልጣኒ ሊቨርፑል የርገን ክሎፕን ኣሰልጣኒ ኣርሰናል ሚካኤል ኣርቴታን እዮም። ክሎፕ ኣብ 9 ዓመታት ናይ ሊቨርፑል ናይ ምዕላም ስርሑ ጓርድዮላ ሓንቲ ናይ ሊግ ዋንጫ ከልዕል ጥራዩ ፈቒዱሉ። ንኣርቴታ እውን ዕንክሊል ከብሎ ድሕሪ ምፅናዕ ሕጂ ኣብ ምኻዱ ነታ ዋንጫ ይሕሊፍ ሂብዎ ኣሎ። ብዙሓት ደገፍቲ ኣርሰናል ኣርቴታ እንቋዕ ጓርድዮላ እንከሎ ወሰዳ ክብሉ ተሰሚዖም እዮም። ኣብ ጥሪ 1971 ኣብ ዞባ ካታሎንያ ዝተወልደ ጓርድዮላ ዝበዝሐ ናይ ፀወታ ግዜኡ ኣብታ ከም ኣሰልጣኒ ደሚቑ ዝወፀላ ባርሴሎና ይሕሊፍዎም። ጓርድዮላ ኣብ ትሕትታ ብዮሃን ክሩፍ ስልጥን ዝነበረት ባርሳ እናተኸላኸለ ዘከፋፍል ባህሪ ሕዝዩ ተፃዊቱ። ጓርድዮላ ኣብ ትሕትታ ናይ ሕልሚ ጋንታ ናይ ዮሃን ክሩፍ ኣብ 92 ኤሮፕያን ካብ ክዓትር እንከሎ ካብ 91 ክሳብ 94 ድማ ብተኸታታሊ ተዓዋቲ ላሊጋ ክትከውን በቂዑ። ካብ 97 ናት ሒዙ ክሳብ ካብታ ጋንታ ዝወፅሉ ግዜ ማለት ክሳብ 2001 መዝነት ሓልቓ ጋንታ ተፀዊቱ። ጓርድዮላ ድሕሪ ባርሴሎና ኣብ ጥልያን ምስ ብሬሽያን ሮማን፣ ኣብ ቀጠር ምስ ኣልኣህሊ፣ ኣብ ሜክሲኮ ድማ ምስ ብማልያ ዶራዶስ ተፀዊቱ። ናግራዊት ጋንታ እስጳኛ ኣብ 47 ግጥማ ዝወከለ ጓርድዮላ ኣብ ዋንጫ ዓለም 94 ከምኡ ውን ኣብ ዋንጫ ኤሮፓ 2000 ተፀዊቱ። ጓርድዮላ ካብ ኩዕሶ እግሪ ጥሮታ ድሕሪ መውፅኡ ንስተወ

ስለ ግዜ ንናይ ባርሴሎና ቢጋንታ መሪሑ ንትሬዛ ዲቪዝን ድሕሪ ምዕዋቱ ኣብ 2008 ንቐዳሜት ጋንታ ባርሳ ክቕፀር ብሓለፍቲ ባርሴሎና ሪስክ ብዝተሓወሶ መልክዕ ተሸይሙ። ጓርዲዮላ ኣብቲ ግዜ ነታ 2007 ካብ ሪያል ማድሪድ ብ18 ነጥቢ ድሒራ ድሕሪ ቫሌንሽያ ሳልሳይ ተርታሒዛ ዝወድ

ቀዳሚት ዓመቱ ንባርሴሎና ናብ ስሉሳዊ ዓወታት ላሊጋ ኮፓ ደልሮይን ሻምፒዮንስ ሊግ ናብቂዕዋ ኣብዚ ጉዕዞ ንፅዋዕ ሻምፒዮንስ ሊግ ዝዓተረ ብዕድመ ዝነኣሰ ኣሰልጣኒ ኮይኑ ኣብዚ ቐፅለት ዓመት ንባርሴሎና ናብ ድርብ ዓወታት ላሊጋን ሻምፒዮንስ ሊግ ድሕሪ ምብቅዑ ማሕበር ኩዕሶ እግሪ ዓለም ንዝዕደል ሽልማት ዝበለፀ ኣሰልጣኒ ኣብ 2011 ተዓዊትሉ ጓርዲዮላ ናይ ባርሴሎና ግዜኡ ኣብ 2012 ናይታ ጋንታ ክብረ ወሰን ብዝኾነ ቁፅሪ ዋና ማለት ምስ 14 ዋና ጩዓ ዚሩ ተፋንዩ ገለገለ ተንተንቲ ባርሴሎና ኣብ ትሕቲ ጓርዲዮላ ዝተላበሰቶ ክብርታት ኣብ ግዜ ሆላንዳዊ ኣሰልጣኒ ፍራንክ ራይካር ተሰሪሑ ብፀንሐ እዮም ምዃኑ ይገልጽኦም። ጓርዲዮላ ኣብተን ኣብ ባርሴሎና ፅንሓለን ዓመታት ናቱ ፍልስፍና ቅዲ ፀወታ ብምትእታዊኡ ኣተጊርዎም። ፀወታ ኩዕሶ እግሪ ብኣካላዊ ብቕዓ ዝደልደለ ተኽለሰውነት ዘለዎም ተፃወቲ ዝሓዘት ጋንታ ከም እትዕወት ንዘረድእ ፀንሐ ኣባህላ ሙሉእ ብሙሉእ ቀይርዎም። ጓርዲዮላ ኣብ ባርሴሎና ብታክቲክን ቅርፂ ኣገባብ ፀወታን ናይ ሓወሶት ቁድሪ 9 ዝብል ኣሰላልፋ ኣተኣታት እዩ። እዚ ምስቲ ኣብ ኣዝዩ ፀቢ ብሰባት ዝተጨቐጨቐ ቦታ ብግቡእ ምቅባል ኩዕሶ ናይ ምህናፅ ቅዲ ቲኪታካ ክረአ እንከሎ ናቱ ፍልስፍና ዝሃንደሰ በሊሕ ኣሰልጣኒ ኣስሚዎም። ብተወሳኺ እስትራቴጂካዊ ኣተገባብራ ናይዚ ፀወታ ማለት ዝበዝሐ ክፋል ሜዳ ነፃ ገዲፍካ ኣብቲ ኩዕሶ ዘላቶ ከባቢ ብብዝሒ ሰብን ቁፅሪ ኣልቦ ምቅባል ኩዕሶ ንኣንጻር ጋንታ ፈንጢስካ ብምሕላፍ ናይ ሸቶ ዕድላት ብተዓፃፊ ቁፅሪ የዕቢኻ ዕላማኻ ምውቃዕ ዝብል እዩ። ኣብ እዋን ምክልኻል ድማ ኩዕሶ ብኣንጻር ጋንታ ኣብ እትምንጠለሉ እዋን ኣብ ውሽጢ 5 ካልኢታት ንምምላስ ናይቲ ኩዕሶ ዘላቶ ከባቢ ብብዝሒ ሰብ ብምውፋር ልዑል መጠን ፀቕጢ ብምግባር ኣብ ሓፂር ግዜ ንኩዕሶ ሶ ዳግማይ ምቁፅፃር ዝብል እዩ። ሊዮኔል ሜሲ ብናይ ሓሶት ቁድሪ 9 መትሓዚ ዝተሳኖ ተፃወታይ ብምዃን ንሽልማት ባሎን ዲኦር ብተደጋጋሚ ክዕወተላ ዝተራየ ተፃወታ እዩ። ኣብቲ ባርሴሎና ንኤሮጳዊ መድረኽ ዝዓንትረትሉ ግዜ ኣከፋፋልያ ዛቪ ሄርናንደዝ ብበዝሒ ምቅባል ኳዓሳሱ መዳርግቲ ይነበሮን። ኣንድሬስ ኢኔስታ ድማ ኣብ ወሳኒ ህሞት ወሰንቲ ዝኾና ኳዓሳሱ ብምህንዳስ ተኸሊዑ። ብዓብዩ ድማ ሃገራዊት ጋንታ እስጳኛ ናይ ጓርዲዮላ ፍልስፍና ወሪሳ ኣብ 2010 ንፈለማ ግዜ ተዓዋቲት ዋንጫ ዓለም ኮይና ጓርዲዮላ ካብ ባርሴሎና ድሕሪ ምውፅኡ ክሳብ ካልእ ናይ ስራሕ ዕድመ ዝቐድመሉ ኣብ ማንሃታን ናይ ዕረፍቲ ግዜ ድሕሪ ምውሳድ ናብቲ በዳህ ምዃኑ ዝእመነሉ ኩዕሶ እግሪ ዓዲ እንግሊዝ ክኸይድ እዩ እናተባህለ ኣብ 2013 ንባቫርያዊት ክለብ ባየር ሙኒክ ክዕልም ተሰማሚዑ። ኣብቲ ግዜ ዝነበሩ ተንተንቲ ጓርዲዮላ ናብ ጀርመን ክኸደሉ ዝደለየሉ ምኽንያት ካብ ከቢድ ብድሆ ካሃድም ከም ዝደለየ ብምግላጽ ተንቲኖም። ምስ ሙኒኽ ኣብ ፅንሓሉ 3 ዓመታት ነታ ጋንታ ናብ 7 ዓበይቲ ዋና ጨብቂዕዋ። ጓርዲዮላ ኣብ ጀርመን ብመንፅር ታክቲክን ቴክኒካዊ ስትራቴጂን ሓድሽ ፍልስፍናን ምሕደራ ተፃወትን ኣተኣታትዩ። ናይ ክንፊ ተኸላኸልቲ ፊሊፐ ላሃምን ጆርዲ ኣላባን ኣብ ክንድቲ ልሙድ ናይ ምክልኻል ስርሖም ኣብ እዋን ፀወታ ናብ ማእከል መስመር ምክፍፋል ኣትዮም ድሕርመት ፀወታ ክቕልሱ ከም ዘለዎም ኪሩ። ንኣንጻር ጋንታ ብፍሉይ ኣተገባብራ ሓፂር ምቅባል ኩዕሶ ክዕብልለን ክኢሉ ዕድል ዘይገብሮ ግን ምስ ሙኒኽ ኣብ ሻምፒዮንስ ሊግ ኪንዮ ፍርቂ ፍጻመ ዝሓልፍ ታሪክ ዘይምስርሑ እዩ። ጓርዲዮላ ክሳብ ባየር ሙኒኽ ዝነበረ ናይ ምዕላም ስርሑ 21 ዋናጩ ዓቲሩ ነይሩ። ነታ ጋንታ ንፁሩ ዝኾነ ቅዲ ፀወታን ኣብ ምጥቃዕ ዘድሃበ ብሉፕሪንት ናይ ፀወታ ግሪፍላ ድማ ናብ ካልእ ሓድሽ ምዕራፍ ኣማዕድዩ። ሙፃ ጓርዲዮላ ካብ ባየር ሙኒክ ምስ ተሰምዐ ኣገልግሎት ዝሓተታ ክለባትን ሃገራውያን ጋንታታትን መኣልያ ኣይነበረንን። ኣቐዲሙ ምስ ጓርዲዮላ ኣብ ባርሴሎና ሰሪሑ ዝነበረ በክርስቲያን ኣብ 2016 መዕረፊኡ ኣብ ምድሪ እንግሊዝ ብመንገዲ ማንቸስተር ሲቲ ክኸውን የእሚንዎም። ካብቲ ግዜትን ዳሓር ድማዩ ታሪክ ማንቸስተር ሲቲ ሙሉእ ብምሉእ ካልእ መልክዕ ክሕዝ ጀሚሩ። ጓርዲዮላ ነታ ናይ 136 ዓመት ዝነበራ ማንቸስተር ሲቲ ምስ 19 ዋንጫዩ ተቐቢልዋ። ጓርዲዮላ ኣብ ባርሴሎናን ባየር ሙኒክን ዝኣመሰላ ክለባት ብሉፅ ናይ ስራሕ ግዜ ዘሕለፈ ኣሰልጣኒ እኳ እንትኾነ ብዝያዳ ከም ኣሰልጣኒ ክደምቕ ዝኽኣሎ ግን ኣብ 10 ዓመታት ናይ ማንቸስተር ሲቲ ናይ ስራሕ ግዜ እዩ። ማንቸስተር ሲቲ ዋላ ኳቲ ብማሕበር ኩዕሶ እግሪ ዓዲ እንግሊዝ ተመስሪትላ ዘሎ 115 ናይ ምጥሓስ ሕጊ ክስታት ውሳና ክሳብ ትፈልጥ ኣብ ምፅባይ ትሃሉ ገበነኛ ኮይና ክሳብ ዘይተረኽበት ግን ጓርዲዮላ ኣብታ ጋንታ ዝተጎናፀፎም ዓወታትን ዝረኽቦም ክብርታትን ዝኾነ ካብ ታሪኹ ዝኣልየሉ ይክህሉን።
እዩ ኣብ ፕሪምየር ሊግ ካብ ዝሰርሑ ኣሰልጠንቲ ኣብ ሽመት ናይ ኩሉ ግዜ ዝበለፀ

0: ኣሰልጣኒ ንስር ኣሌክስ ፈርጉሰን ክዳረጎ ዝኽእል እንኮ ኣሰልጣኒ ፔፕ ጓርዲዮላ እዩ። ስር ኣሌክስ ፈርጉሰን ኣብ ታሪክ ኣብ ዝተፈላለዩ እዋናት ዓወት ዘይተባትኽ ብዲሲፕሊን ተቐይዳ ትኸይድ ጋንታ ዝሃነፀ ኣሰልጣኒ ብምዃን እናተዘከረ ክነብር እዩ። ይኹን ግን ኣብ ዘመናዊ ኩዕሶ እግሪ ዓዲ እንግሊዝ ልዕሊ ጓርዲዮላ ፅልዋ ዝገደፈ ኣሰልጣኒ ይኮነን። ጓርዲዮላ ኣብ 2016 እግሩ ኣብ ማንቸስተር ሲቲ ምሰንብረ እቲ ቀዳማይ ኣብ ልዕሊ ተፃወቱ ዘሕለፎ ትእዛዝ ንሓላው ሉዳ ተሓዊሱ እግሮም ምስ ኩዕሶ ምቾት ተሰሚዕዎም ክፃወቱ ከም ዘለዎ ምሕባር እዩ። ኣብ ግዜኡ ኣብታ ጋንታ ቦቱ ዘይትንቀፍ ዝመስል ንዝነበረ ጆሃርት እግርኻ ከቢድ ኩዕሶ ናይ ምፅዋት ዓቕሚ ሓፅረካዩ ብምባል ንክላውዲዮ ብራቮ ካብ ባርሴሎና ዓዲግዎም። ጓርዲዮላ ቀዳመይቲ ዓመት እንተፃወቱ ክፃወቶ ዝደሊ ቅዲ ኣብ ምርዓምን ምስራፅን ይሕሊፍዎም። ጓርዲዮላ ብዘይ ዋንጫ ድሕሪ ምውድኡ ተንተንቲ ኩዕሶ እግሪ ዓዲ እንግሊዝ ቅድ ጓርዲዮላ ኣብ ስጳኛን ጀርመንን ዳኣምበር ኣብቲ ዝበለፀ ሊግና እሰርሕ ኣይኮነን ብምባል ክሳለቕሉ ተሰሚዖም።
1: ኮንኪስቶ ላ ሱፐር ኮፓ ድውሮፓ ሎግሮ ሱ ፕሪመር ሙንዲያል ደ ክሉብስ ይ ኮንሲግዮ ሎ ኬ ኒንጉን ኤኪፖ ሃቢያ ሎግራዶ አንተስ ኢን ኢንግላቴራ ሌቫንታር ኳትሮ ፕሪሚየር ሊግ ኮንሴኩቲቫስ።
0: ኣብ ዝቐጽለት ዓመት ስራሕ ጓርዲዮላ ፍሩኡ ከንጠብጥብ ጀሚሩ። ኣብ 2017-18 ማንቸስተር ሲቲ 100 ነጥቢ ኣኪባ ጽዋዕ ድሕሪ ምልዓላ ናይ ፈለማ ነቲ ቁፅሪ በፂሓ ጎብለል ዝኾነት ጋንታ ክትከውን ኣብቂዕዋ። ዋንጫ ብዘይ ምዕታሩ ዘባጭውሉ ዝነበሩ ተንተንቲ ኩዕሶ እግሪ እንግሊዝ ብቕጽበት ልሳናቶም ካልእ ቃና ከድምፃ ጀሚረን። ኣብ ውሽጥታ ናይ ውድድር ዓመት ማንቸስተር ሲቲ ካብ 38 ግጥማት ፕሪምየር ሊግ ኣብ 32 ግጥማት ዓወታትን 106 ሸቶ ኣመዝጊባ። ንጎረቤታ ማንቸስተር ዩናይትድ ድማ ብናይ 19 ነጥቢ ጋግ በሊፃ ኣኽሊል ዓወት ደፊኣ። ኩዕሶ ካብ ድሕሪት ብሓላ ሩዳት ክትብገስ ናይ ክንፊ ተኸላኸልቲ ናብ ማእከል እናኣተዉ ቁፅሪ ኣከፋፈልቲ ኣብዚሖም ሚዛን ፀወታ ኣብ ምዕብላል ብናይ ሓሶት ቁድሪ 9 ኣብ ምፅዋትን ወዘተን ዝኣመሰሉ ሓደስቲ ፍልስፍና ናይ ፀወታ ብመንገዲ ፔፕ ጓርዲዮላ ኣብ መድረኽ ፕሪምየር ሊግ እንግሊዝ ተቐታትዮም። ሰር ኣሌክስ ፈርጉሰን ኣብ ግዜኡ ብሉፅ ኣሰልጣኒ ናይቲ ሊግ እኳ እንተነበረ ዘይከም ጓርዲዮላ ኣብቲ ሊግ ተዘኪርሉ ዝነብርን ብካልኦት ኣሰልጠንቲ ዝሰዓብን ፍልስፍና ክገድፍ ግን ኣይከኣለን። ሰር ኣሌክስ ፈርጉሰን እውን ሓደ ግዜ ኣብ ግጥም ፍጻመ ሻምፒዮንስ ሊግ ብጓርዲዮላ ድሕሪ ምርትዑ ካብ ዝገጠምክዎም እቲ ዝበለፀ ኣሰልጣኒ ክብል ንጓርዲዮላ ዝነበሮ ኣድናቆት ገሊጹ እዩ። ጓርዲዮላን ማንቸስተር ሲቲን ብዝቐደመ ድሙቕ ዓወቶም ሸውሃቶም ከይዓፅቡ ኣብ 2018-19 ኣብ ሓደ ናይ ውድድር ዓመት ዋናጩ ፕሪምየር ሊግ ኤፍኤ ካፕን ሊግ ካፕን ኮሚኒቲ ሽልድን ዓቲሮም ናይ ፈለማ ዘቤታዊ ርቡዓዊ ዓወት ዘመዝገበት ጋንታ ኮይኖም ማንቸስተር ሲቲ ቀጺላ ኣብ ሓደ ዓመት ስሉሳዊ ዓወት ፕሪምየር ሊግ ሻምፒዮንስ ሊግን ኤፍኤ ካፕን ብምዝጋብ ነቲ ንፈለማ ግዜኡ ኣብ 99 ብማንቸስተር ዩናይትድ ተበፂሑ ዝነበረ ታሪክ በፂሓቶም። ካብ 2020 ክሳብ 2024 ኣብ ዝነበሩ 4 ዓመታት ጓርዲዮላ ነታ ልዕሉ ኩሉ ቅድሚ ዝሰርዓ ፅዋ ፕሪምየር ሊግ ብተኸታታሊ ን4 ዓመታት ናብ ሰማያዊ ክፋል ከተማ ማንቸስተር ኣግዒዝዋ። 6 ዋናጩ ፕሪምየር ሊግ ጓርዲዮላ ኣብ ውሽጢ 7 ዓመታት ዝተጓረት እዮም። ኣብ 4 ዓወታት ፕሪምየር ሊግ 90 ልዕሊ ነጥቢ ብምእካብ ድማ ኣመዝጊብዎም። ጓርዲዮላ ብዝኽተሎ ዝነበረ ናይ ፀወታ ፍልስፍና ኣብ ትሕቲኡ ንዝተፃወቱን ኣብ ትሕቲኡ ከም ተሓገዝቲ ንዝሰርሑን ኣብ ደረጃ ኤሊት ኣሰልጠንቲ ክበቕዑ ኣንፈት ዝሃበ ዓላም እውን እዩ። ኣብ ሲቲ ወንበር ምስልጣን ተረኪቦ ዝርከብ ኢንዞ ማሬስካ ንኣርሰናል 22 ዓመታት ፅዋ ፕሪምየር ሊግ ዘዕትራ ኣርቴታ፣ ኣሰልጣኒ ቸልሲ ኮይኑ ዝርከብ ዛቪ ኣሎንሶን ኣብ ጀርመን ድማ ንኽትዕዘባ መራኺት ጋንታ ሃኒፁ ዝርከብ ቪንሰንት ካምፓኒ ገለ ካብቶም ብጓርዲዮላ ተጸልዮም ኣብዚ ግዜ ኣብ ደረጃ ኤሊት ኣሰልጠንቲ በሪኾም ዝርከቡ ዓለንቲ እዮም። ኣብ ታሪክ ማንቸስተር ሲቲ እቲ ዝበለፀ ኣሰልጣኒ ድሕሪ 10 ዓመታት ካብታ ጋንታ ተፈላለዩሎ። እዚ ኣብ 7 ዝተፈላለዩ ናይ ውድድር ዓመታት ዝበለ ኣሰልጣኒ ፕሪምየር ሊግ ኮይኑ ዝተፀውዐ ጓርዲዮላ ንከብሒ ዋናጩ ማንቸስተር ሲቲ ቅድሚ ሕጅሪ እወ ብዘይፈልጥ 7 ናይ ዝተፈላለዩ ውድድራት ዋናጩ ሰቂልሉ ተፋኒዎሎ። ፔፕ ጓርዲዮላ ምስ ማንቸስተር ሲቲ ፅዋ ፕሪምየር ሊግ ዓቲሩ ክፋኑ ዝነበሮ ድሌታት ከሰኽዓሉ እኳ እንተዘይከኣለ ብውሕዱ ግን ነዛ ናይ ውድድር ዓመት ማንቸስተር ሲቲን ዘቤታውያን ዋናጩ ሊግ ካፕን ኤፍኤ ካፕን ዓቲሩ ተፋኒዎን። እዞም ስዕቦ 6 ቁፅርታት ንፃኒሒ ፔፕ ጓርዲዮላ ኣብ ማንቸስተር ሲቲ ብሓፂሩ ዝገልጹልናዮም። ቀዳማይ 20 ዋናጩ ምስ ማንቸስተር ሲቲ። ጓርዲዮላ ኣብ 10 ዓመታት ናይ ማንቸስተር ሲቲ ግዜኡ 20 ዝተፈላለዩ ዋናጩ ዓቲሩ። እቲ ብዝያዳ ልዕሉ ኩሉ ዓወታቱ ጎሊሑ ዝወፅእ ድማ ድማ ነፅ

0: ዋይ ፕሪምየር ሊግ ዱሽተ ግዜ ክዓስራ ብምኽኣል እዩ። ጓርዲዮላ ኣብዚ ዓመት ሓምሸይቲ ናይ ሊግ ካብ ዋንጫ ድሕሪ ምዕታሩ ኣቐዲሙ ብ4ተ ዓወታት ሊግ ካብ ክብረ ወሰን ሒዞም ንፀንሑ ሆዜ መሪኖ፣ ኣሌክስ ፈርጉሰንን ብሪያን ክሎፍን በሊፁ ነቲ ክብረ ወሰን ባዕሉ ጨቢጥዎም። ብዘይካ እዚ ቀዳሞት 4ተ ዓወታት ሊግ ካብ ጓርዲዮላ ኣብ 4ተ ተኸተልቲ ዓመታት ማለት ካብ 2017 ክሳብ 2019 ዝተዘርግሐ ብምዃኑ እዚ እውን ናይ ገዛ ርእሱ ክብረ ወሰን እዩ። ብዘይካ እዚ ጓርዲዮላ ኣብዚ ዓመት ንቸልሲ ዒሩ ሳልሳይ ናይ ኤፍኤ ካብ ዋንጫ ልዒሉ እዩ። በዚ ኣሃዝ ድማ ብሰለስተ ኣሰልጠንቲ ጥራዩ ዝቅደም። ኣብ 2018-19 ማንቸስተር ሲቲ ኣብ ምድሪ እንግሊዝ ንዝካየዱ ሰለስተ ዘቤታውያን ውርድራት ማለት ፕሪምየር ሊግ፣ ኤፍኤ ካፕን ሊግ ካፕን ዝዓተረት ናይ ፈለማ ጋንታ ዝኾነትሉ ኣብ ትሕቲ ጓርዲዮላ እዩ። ኣብ 2022-23 ማንቸስተር ሲቲ ስሉሳ ውዓወት ፕሪምየር ሊግ፣ ሻምፒዮንስ ሊግን ኤፍኤ ካፕን ብምዝጋብ ምስቲ ብጓል ከተማ ማንቸስተር ዩናይትድ ተበፂሑ ንዝነበረ ታሪክ ተመዓርያቶ። ብዘይካዚ ማንቸስተር ሲቲ ኣብ ትሕቲ ጓርዲዮላ ሰለስተ ዋናጩ ኤፍኤ ካፕ፣ ዋንጫ ክለባት ዓለምን ዋንጫ ሱፐር ካፕን ዓቲራ። ካልኣይ ሽዱሽተ ዋናጩ ፕሪምየር ሊግ ፔፕ ጓርዲዮላ ኣብ ሓደ ዕቁድ ናይ ማንቸስተር ሲቲ ግዜኡ ካብ ዝዓትሮም ልዕሊ 20 ዋናጩ እቶም 6 ናይ ሊግ ዋናጩ እዮም። በዚ ኣሃዝ ድማ ጓርዲዮላ ድሕሪ 13 ዋናጩ ዝዓተረ ፈርጉሰን ካልኣይ እቲ ዝበዝሐ ናይ ሊግ ዋናጩ ዝዓተረ ኣሰልጣኒ ይገብሮም። 4 ካብዞም 6 ናይ ሊግ ዓወታት ጓርዲዮላ ኣብ 4 ተኸተልቲ ናይ ውርድር ዓመታት ዝተመዝገቡ ብምዃኖም ድማ ኣብ ምድሪ እንግሊዝ ሓድሽ ታሪክ እዩ። ጓርዲዮላ ኣብ ዝሓለፈ 2 ናይ ውርድር ዓመታት ብዘይ ዓወት ናይ ሊግ ዋንጫ ከም ዝወደው ዝፍለጥ እዩ። እዚ ስጳኛዊ ኣብ 2 ተኸተልቲ ናይ ውርድር ዓመታት ብዘይ ናይ ሊግ ዋንጫ ክውድእ ኣብ ናይ ምስልጣን ግዜኡ ንፍለማ ግዜኡ ዘጓኖፈ እዩ። ሳልሳይ 593 ግጥማት መሪሑ። ጓርዲዮላ ናይ መወዳእታ ናይ ሊግ ፀወቱ ብኣስቶን ቪላ 2-1 ኣብ ተሳዕርሉ ግጥም ከም ኣሰልጣን ታጋንታ ኮይኑ ስርሑ ካብ ዝጅምር ዘካየዳ ምብል 593 ግጡም እያ። ጓርዲዮላ ብናይ ዓወት ሚእታዊት ብዙሕ ዓወታትን እውን ኣብ ታሪክ ማንቸስተር ሲቲ እቲ ዝበለፀ እዩ። ጓርዲዮላ 70.2 ሚእታዊት ናይ ዓወት ሬት ክህልዎን ከሎ ካብ ዘካየዶም 593 ግጥማት ድማ ኣብቶም 416 ግጥማት ተዓዊቶም። ኣብዚ ጉዕዞ ጓርዲዮላ ኣንጻር 159 ዝተፈላለዩ ኣሰልጠንቲ ዝገጠመ ኮይኑ ኣብ ልዕሊ 142 ኣሰልጠንቲ ድማ ዓወት ኣመዝጊቦም። ንጓርዲዮላ ልዕሊ 2 ግዜ ገጢሞ ሞ እቲ ስጳኛዊ ክረትዖም ዘይከኣለ ኣሰልጠንቲ ፋቢያን ሃርዝለር፣ ሮናልድ ኮማን፣ ብሩኖ ጉዌሶን፣ ኣልቫሮ ኣርቤሎ ኣንዮም። ራብዓይ 2.28 ነጥቢ ካብ ነፍሲ ወከፍ ሓደ ግጽም። ጓርዲዮላ ብገምጋም ካብ ነፍሲ ወከፍ ግጽም ፕሪምየር ሊግ 2.28 ነጥቢ ዝወስድ ኣሰልጣን እዩ። ኣብ ታሪክ ፕሪምየር ሊግ እንግሊዝ 20 ልዕሊን ግጥማት ካብ ዝመርሑ ኣሰልጠንቲ ድማ ጓርዲዮላ ዝበለፀ ካብ ሓደ ግጥም ዝለዓለ ነጥቢ ዝእክብ ኣሰልጣን እዩ። ብዘይካዚ ጓርዲዮላ ኣብ ታሪክ ፕሪምየር ሊግ ብዘመዝግቦም 269 ዓወታ ድሕርቶም 528 ዓወት ዘመዝገበ ፈርጉሰን፣ 476 ዓወት ዘመዝገበ ኣርሰን ቨንገርን 209 ዓወታት ዘመዝገበ ዴቪድ ሞየስን ኣብ ረብዓይ ተርታ ዝሰርዕ ኣሰልጣን እዩ። ጓርዲዮላ ንማንቸስተር ሲቲ መሪሑ ኣብ ዘካየዶም ልዕሊ 380 ናይ ሊግ ግጥማት 865 ነጥቢ ኣኪቡ፣ እዚ ድማ 64 ነጥቢ ልዕሊ ዝኾነት ጋንታ እዩ። ሓምሻይ ኣብ 2017-18 ዝተኣከበ 100 ናይ ሊግ ነጥቢ። ማንቸስተር ሲቲ ኣብ 2017-18 ኣብ ናይ መወዳእታ ግጥም ብሾቶ ጋብርኤል ጄሱስ ተሓጊዛ ኣብ ልዕሊ ሳውዝሃምፕተን ድሕሪ ምዕዋታ 100 ነጥቢ ኣኪብያ ፀዋ ፕሪምየር ሊግ ዓቲራ። ኣብዛ ጓርዲዮላ ፋልማይ ናይ ሊግ ዋንጫ ዝዓተረላ ናይ ውርድር ዓመት ማንቸስተር ሲቲ ካብ ዝካየደቶም 38 ግጥማት ኣብቶም 32 ግጥማት ብምዕዋት ሓድሽ ክብረ ወሰን ኣፅሒፋ። ብዘይካዚ ማንቸስተር ሲቲ ኣብቲ ኣቐዲሙ ዝተገልፀ ናይ ውርድር ዓመት 106 ሸቶታት እያ ኣመዝጊባ። ላዕለዋይ ዲቪዥን ኩዕሶ እግሪ ዓዲ እንግሊዝ ካብ 92 ጀሚሩ ፕሪምየር ሊግ ብዝብል ሓድሽ ውዳብ ክካየድ ካብ ዝጅምር ኣብ ሓደ ናይ ውርድር ዓመት ልዕሊ ናይ ማንቸስተር ሲቲ ሸቶ ዘመዝገበት ጋንታ የላን። ቶተንሃም ቅድሚ ማንቸስተር ሲቲ ኣብ 62-63 ዓመተ ምህረት ኣብ ሓደ ናይ ውርድር ዓመት 111 ሸቶ ኣመዝጊባ ዝነበረት ጋንታ እያ። እዞም ኩሎም ክብረ ወሰናት ሲቲ ነታ ጋንታ ናብ ተወሳኺ ምስባር ክብረ ወሰናት እዩ መሪሖማ። ኣብቲ ናይ ውርድር ዓመት ንኻልኦት ኮይና ዝወደአት ማንቸስተር ዩናይትድ ብናይ 19 ነጥቢ ፍልሊ በሊፃ እያ።
1: ሻድሻይ 111 ተጻወቲ ኣብ ትሕቲ ጓርዲዮላ ጸወቶም ኣካይዶም።
0: ጓርዲዮላ ኣብ ዝሓለፉ 10 ዓመታት ናይ ስራሕ ግዜኡ ኣብ ማንቸስተር ሲቲ ኣብ ኩሎም ውድድራት 111 ዝተፈላለዩ ተፃወቲ ተጠቒሙ። ምስ ጓርዲዮላ ካብ ማንቸስተር ሲቲ ተሰናቢቱ ዝርከብ በርናርዶ ሲልቫ ኣብ ትሕቲ ጓርዲዮላ 460 ግጥማት ብምክያድ ኣብ ቅድሚት ዝሰራዕ ተጻወታዩ። ሲልቫ ብብዝሒ ግጥማት ኣብ ትሕቲ ጓርዲዮላ ንስዕቦ ኬቨን ዴብሩነ ብ79 ዝያዳ ግጥማት እዩ ዝቕድሞ። ኣብዚ ግዜ ኣብ ሊግ ቱርኪ ኣብ ምፅዋት ዝርከብ ሓላዊ ሩዳት ኤደርሰን ኣብ 371 ግጥማት ምስ ቀዳሞ ተሰለፍቲ ክወርድ ብምኽኣሉን ኣብ ሜዳ ድማ 33,168 ድቓይቕ ብምፅዋቱን ኣብ ቅድሚት ይስራዕ። ኬቨን ዴብሩነ ን158 ሸቶ ማንቸስተር ሲቲ ኣብ ትሕቲ ጓርዲዮላ ዝሃንደሰ ተጻወታዩ። ንሮጃዊ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ ኣብ ትሕቲ ጓርዲዮላ ኣብ ዘካየዶም 198 ግጥማት ኣብቶም 191 ሸቶታት ብቐጥታን ብተወዛዋርን ተሳቲፎም። ሃላንድ 182 ሸቶ ከመዝግብን ከሎ 29 ድማ ናይ ሸቶ ቀረብ ገይሩ። ጓርዲዮላ ህርመት ልቢ ማንቸስተር ሲቲ ዝነበረ ዓላሚዩ ንህርመት ኩዕሶ እግሪ ዓዲ እንግሊዝ ዘመቀረ ንደረጃን ዓቕምንቶም ኣሰር እግሩ ዝተኸተሉ ኣሰልጠንቲ ዘበረኸ እውን እዩ። ብዘይካዚ ጓርዲዮላ ኣብ ርእሲቲ ናይ ኩሉ ግዜ ዝበለፀ ኣሰልጣኒ ማንቸስተር ሲቲ ምዃኑ ንመድረኽ ፕሪምየር ሊግ እንግሊዝ ቀመም ካብ ዝወስኽሉ እውን እቲ ዝበለፀ እዩ። መድረኽ ፕሪምየር ሊግ እንግሊዝ ብሓፈሻ ኩዕሶ እግሪ እንግሊዝ ድማ ብፍላይ ነዚ ሎሚ ዘስተመቕሮ ዘሎ ብሉፅ ፀወታ ከተኣታቱ ንዝገበረ ጓርዲዮላ ከመስግኖ
1: ይግባእ።
2: I've been blessed to live this incredible experience for one decade.

0: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ኣብ ቅድሚ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ንሃገረ ኤስዋቲኒ ኣብ ክልተ እግሪ ረቲዓ ናብ መጻረይ ምሕላፋ ዝፍለጥ እዩ። እዚ ሃገራዊት ጋንታ ኣብ ምድብ ምስ ሃገራውያን ጋንታታት ደቡብ ኣፍሪቃ ጊኒን የእንጋዲት ሃገረ ኬንያን ተደላዲላላ። ኣብዚ ምድብ የእንጋዲት ሃገር ኬንያ ብቐጥታ ናብቲ ውድድር ትሓልፍ ከምዃና መጠን ዝተረፋ ሰለስተ ሃገራውያን ጋንታታት ማለት ደቡብ ኣፍሪቃ፣ ኬንያን ጊንን ንሓንቲ ኮታ ጥራየን ክወዳደራ። ንሓፈሻዊ ኩነታት ኩዕሶ እግሪ ኤርትራን ነቲ ኣወራሓት መስ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ኣብ ቅድሚ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ንሃገረ ኤስዋቲኒ ኣብ ክልተ እግሪ ረቲዓ ናብ መጻረይ ምሕላፋ ዝፍለጥ እዩ። እዚ ሃገራዊት ጋንታ ኣብ ምድብ ምስ ሃገራውያን ጋንታታት ደቡብ ኣፍሪቃ ጊኒን የእንጋዲት ሃገረ ኬንያን ተደላዲላላ። ኣብዚ ምድብ የእንጋዲት ሃገር ኬንያ ብቐጥታ ናብቲ ውድድር ትሓልፍ ከምዃና መጠን ዝተረፋ ሰለስተ ሃገራውያን ጋንታታት ማለት ደቡብ ኣፍሪቃ፣ ኬንያን ጊንን ንሓንቲ ኮታ ጥራየን ክወዳደራ። ንሓፈሻዊ ኩነታት ኩዕሶ እግሪ ኤርትራን ነቲ ኣወራሓት መስከረምን ጥቅምትን ዝካየድ ናይ መጻረይ ግጥማትን ብዝምልከት እምበኣር ምስ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖትን ኣባላት ሃገራዊት ጋንታ ኤርትራን ዘካየድ ናይ ዕላል ሒዝናልኩም ቀሪብና ኣለና። ሰናይ ምክትታል። ናብ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ዝሓለፈት ሃገራዊት ጋንታ ኩዕሶ እግሪ ደቂ ተባዕትዮ ኤርትራ ምርጫ ተጻወትቲ ምጅማራ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኣቶ ጳውሎስ ወልደ ሃይማኖት ገሊጹ እዩ። እዛ ጋንታ ዝሓለፈ ወርሒ መጋቢት ካብ ውሽጥን ደገን ዝተዋፅኡ ተጻወትቲ ሒዛ ኣብ ቅድሚ መጻረይ ንኤስዋቲኒ ብድምር 4-1 ውፅኢት ስዒራ ናብ ናይ ምድብ መጻረይ ምሕላፋ ይዝከር።
1: ከም ዝፍለጥ ንመጻረይ ዋንጫ ኣፍሪቃ 2027 ንምእታው ናይ ፕሪሊሚናሪ ወይ ከዓ መባእታዊ ምፅራይ ዕጫት ኢና። ኣብቲ ዕጫ ከዓ ምስ ሕሪቲ ጋንታ ኢስዋቲኒ በፂሕና ማለት እዩ። ከምቲ ዝረኣነየ ናይ ክልተ እግሪ ነይሩ። እቲ ክልተ እግሪ ተሓደ ሕዳር 25 ናይዚ ዓመት እዚ፣ ተሓደ ከዓ ሕዳር 31 ካልኣይ እግሪ ማለት እዩ ተፃዊትና ማለት እዩ። ኣብ ቀዳማይ ፀወታና 2-2፣ ኣብ ካልኣይ ፀወታና ከዓ 2-1 ንሕሪቲ ጋንታ እስዋቲኒ ስዒርና ኣብ ናይ ምድብ ኣቲና ኣለና ማለት እዩ። ስለዚ ብሓፈሻ እቲ ዝነበረ ሓደ ዓወት ነቲ ኩዕሶ እግሪ ኤርትራ እዩ ነይሩ ክበሃል ይከኣል። እቲ ዝነበረ ስምዒታት፣ እቲ ዝነበረ ወኒ እውን ኣብቲ እዋንቲ ርኢናዮ ማለት እዩ። እቲ ጋንታ እውን ከምቲ ኣብቲ ፀወታ ዝረኣነየ ከዓ ብሓፈሻ ሒዝዎም ዝነበረ ተፃወቶት ካብ ውሽጥን ካብ ደገን ዘጠቃለለ ነይሩ ማለት እዩ። ስለዚ ነቲ ናይ ቅድሚ መጻረይ ብዓወት ሰጊርናዮ ማለት እዩ። ብኣዝዩ ዘተኣማምን ዓወት ንዑ ሰጊርና ሕጂ ከዓ ናብ ናይ ምድብ ኣቲና ኣለና ማለት እዩ።
2: እዚ ናይ ዝሓለፈ ፀወታ ኣብ እስዋቲኒ ዝገበርናዮ ፀወታ ኣብ እስዋቲኒ ናይ ብሓቂ ንህዝቢ ኤርትራ ዘተስ ወይ ከዓ ንህዝቢ ኤርትራ ሓድሽ መንፈስ ኣብ ስፖርት ዘርኢ ረኪናዮ። እዚ ከዓ ከበይ ተልካ ምናልባት እቲ ናይ ዓወት መንፈስ ኣብ ህዝቢ ኤርትራ ክንበሎ ርኢና ኣለና። ህዝብና ከዓ መዓል ክንደይ ፍቃር ምዃኑ ወይ ከዓ ኩዕሶ እግሪ መዓል ክንደይ ኣብ ዝለዓለ ደረጃ ካብ ፅሑ ክድሌት ከም ዘለዎ ርኢና ኣለና። ካብዚ ተበጊስናዮ ከዓ ንሕና ናይ ብሓቂ እቲ ዝነበረ ፀወታ ኣብ ውሽጢ ዝሓፀረ ግዜ ኢና ተረኪብና ምዞም ናይ ደገ ክንረኸብ ከለና ኣብ ሓፂር እዋን እቲ ቲምወርክ ናይቲ ጋንታ ናይ ብሓቂ ደስ ዝብል እዩ ነይሩ። እዚ ከዓ ከበይ ተልካ ምናልባት እቶም ናይ ደገ መብዛሕትም ፕሮፌሽናል ዝኾኑ ነቲ ትቦ መምርሒ ኣብ ምትግባር ድሕራ ይብሉ እኒኦም ቀዳምነት። ካልኣይ ኣነ ከም ነጥቢ ዝሕዞ ሃገራውነት እዮም ሃገራውነት ኣለዎም ናይ ብሓቂ ብዛዕባ ሃገሮም ሲ ድሕር ድብል ተፃወተ የብሎምን። እዚ ሓደ ካብቲ ናይ ዓወት መንፈስ ዘርአየና ኣብ ዓወት ክንበፅሕ ዘገደደና ወይ ከዓ ዘብፅሓና ተሪኢኸዮም ሃገራውነት ኣለዎም ናይ ብሓቂ እዞም ፀወት እዚኦም ንሰም እዞም ናይ ኣስመራዊ ናይ ኤርትራ እውን እሶም ከዓ ከምኦም ኣብ ውሽጢ ዓዲ ዘለዉ እሶም ናይ ብሓቂ ተቃሲ ናይ ክልቲኦም ደሚሩስ ዓብ ስራሕ እዩ ተሰሪሑ ማለት እዩ። ኣብዝ ሓፀር እዋን ከምዚ ዓይነት ዓወት ክተምፅእ ከቢድ እዩ። በርከ ኣይፋለጡን እዮም ዞም ኩዕ እዚኦም ንዓና እውን ከሸገረና ምኽኣለ ግን ኣብ ቦትኦም ምናልባት በቲ ኣብዚ ዓዲ ሒዝንያ ዘርና ፍልስፍና ዚ ናሽናል ቲም ዘሰም ሰሙ ናብቲ ፕሮፌሽናል ከምኡ ዓይነት ስራሕ ስርሑ ዝተፀንሑ ነቲ ድሃብ ናይ መምርሒ ነምትግባር ድሕር ስለዘይበሉ ናይ ብሓቂ ናብ ዓወት ክንበፅሕ ክኢልና ማለት እዩ። ሓደ ካብዚ ኣብ ዓውደ ብፃሕ ናተጋሲ እዚ ማለት እዩ።
3: መጀመርታ ኣነ ሕልሚ ነርኒ ኩሉ ግዜ ንሃገራዊት ጋንታት ዝከኣለኒ ናብ ዝለዓለ ደረጃ ንክብፅሓ ናታ ታራ ክትፃወት ምስ ብፆተይ ምስ ሰልጠንቲ ዝወሃብን መምርሒ ገይረ ንክፃወት ካብ 219 ኣቢለ ምስ ተጠርነፍኩ ስቲል ክሳብ ሕጂ ክሳብ 225 26 ዘሎ ነገራት ምስ ናሽናል ቲም ንጥፈታት ነርኒ ካብ ኣንደር 20 ኣንደር 23 እንዳበልኩ ናብ ዓባይ ሲነር እንዳተፃወትኩ ኣብ ኣንደር 23 ተው ስኮረር ወሲደ ብዙሕ ዓይነት ተሞክሮ ልምዲ እንዳወሰድኩ ናይ ናሽናል ቲም ናሽናል ቲም ከዓ ኣብቲ ናይ ታሪክ ዝሰርሕ ዘለዋ ኣብቲ ዝለዕለ ደረጃ ናይ መፃሪ ክትኣቱ ካብኡ ከዓ ናብ ናይ ዋንጫ ኣፍሪቃ ተኣትወሉ ስቴፕ ባይ ሰብ እንዳሓሰብኩ እቲ ንዓይ ዘድልየኒ ንሃገራዊት ጋንታ ከዓ ብውልቀይ ዝግበር ነገራት ክሕግዛ ድልው ስለ ዝነበርኩ ብዓብይካ ስምካን ስማ ሃገርካ ንክተፀዋዕ ብርትዕካ ስለ ትሰርሕ ንዑኑ ዕባል ኣብዚ ናይ ስዋቲን ዝነበረ ከዓ ኣነ ብዙሕ ዓይነት ተመክሮ ስለ ዝነበረኒ እንቶም ሓደሽ ካብ ደገ ገለ ዝመፁ ካብቲ ናይ ሃገራዊት ጋንታ ሓደ ሓደ ልምዲ እንዳሃብኩ ምክንያቱ ኣብ 222 ናይ ዋንጫ ዓለም መፃረ የተሳቲፈ ስለ ዝነበርኩ ኣብ ናሚብያ ገለ ኣብኡ ዝነበረ ነገራት እንታ ክንገብር ከም ዘለና ሃገራዊት ጋንታ ከዓ ንዕኦም ሓደሽ ስለ ዝኾኑ ናይቲ ሃገርና ናይታ ናሽናል ቲም ፅቡቕ ልምዲ ምክሪ እንዳሃብኩ ኣጋጣሚ ከዓ ብሉፃትን ንፉዓትን ተፃወቲ ኮይኖም መፂና ከምቲ ዝረኣኹሙ ከዓ ህዝብን ሃገርን ዝኮርዓሉ ፅቡቕ ውፅኢት ናይ ኩላትና ድምር ስለ ዝኾነ ዝተዓወት ብምርካቡ ከዓ እዝ ይሕጉስ እዩ።
0: ሃገራዊት ጋንታ ኤርትራ ኣብ ልዕሊ ኢስዋቲኒ ድሕሪ ዘመዝግበቱ ዓብ ዓወት መሳለል ደረጃኣ ኣብ ፊፋ ብቕልጡፍ ክብክብል እዩ ተራእዩ።
1: ከም ዝፍለጥ ኣብ ዝሓለፈ እዋን ደረጃ ናይ ፊፋ ውን ኣይነበረናን፣ ግን ድሕሪ ክልተ ፀወታና ግን ብቕልጡፍ ክንዘልል ኢና ተራእና። ደረጃና ከዓ ናብ 184 ብሚያዝያ ኣብ ዝወፀ ደይብና ኣለና ማለት እዩ። ኣብ ናይ ካፍ ከዓ መበል 53 ኣለና ማለት እዩ።
0: ብመሰረት ዝሓለፈ ወርሒ ጉንበት ዝወደቐ ዕጫ ከዓ ኣብ ራብዓይ ምድብ ምስ ኬንያ ዶብ ኣፍሪቃን ግኒን በፂሕዋ። ሓንቲ ካብተን ሰለስተ እንገቲ ዋንጫ ኣፍሪቃ 227 ዝኾነት ኬንያ ዋላ እውን መወዳእታ ሒዛ ብቐጥታያ ክትሓልፍ። በዚ ድማ ካብተን ሰለስተ ሃገራት ቀዳሜት ዝወፀት ንሃገራዊት ጋንታ ኬንያ ተኸትላ ብቐጥታ ትሓልፍ። እዚ ድማ ሓደ ካብ በድሃነት ናይ ዝምድብ ምዃኑ ይእመን።
1: ዝለዕለ ራንክ ደልዋ ምሳና ዶብ ኣፍሪቃ ኣላ። ካብ ካልኣይ ከዓ ጊኒ ኮናክሪ ዓባይ ጊኒ ኣላ። ሳልሰይቲ ኬንያ ኣላ። ራብዒይቲ ከዓ ንሕና ኣለና ማለት እዩ። ስለዚ ኬንያ ክትሓልፍ እያ ብቐጥታ። ስለዚ እቲ ፀወታ ኣብ መንጎ ሰለስተና ይክኾን ማለት እዩ። እቲ ሰለስተና ንሓደ ቦታ ንገብሮ ግጥም ከዓ ንሱ ቁርተይ ኣስተውዒልካ ጥንቃቐ ሓዊስካ ክግበር ዘለዎ እዩ ማለት እዩ። ነፍሶ ከፍ ፀወታ ክትዕወተሉ ኢልካ ጥራሕታት ፀወታ ይኮይኑ ዘሎ ማለት እዩ። ስለዚ ካልኣይ ዕድል ወዘተ ዝብል የብሉ ናይ ዝብ ግምት እቲና፣ ግን ንኩሎም እዚኦም ተፃወቲ ፖቴንሻሊ ንሕና ወይከዓ ከምትክእሎ ሒዝናዮም ዘለና ተፃወቶት ንኩሎም ድሕር ኣንፂናዮም ንሕና ካብዘን ዝበሃላ ዘለዋ ጋንታታት እውን ክንብል ኣይንክእልና። ምክንያቱ ኣብ ዝሓለፈ ናይ ቅድመ ምፅራይ ዝኣተናዮ ከም ሓቂቲ ዝበዝሕ ሰብ ንወፅኦ ኢሉ እውን ግምት ብዙሕ ኣይነበሮን። ግን እቲ ህሉ ኩነታትና እውን ንሕና ውን ብተኣማንነት ንኸይ ስለ ዝነበርና ክንወፅ ከንክእል ብዙሕ ይተሸገርና ንሕጂ እውን ክነብል ኢና ማለት እዩ። እቲ ድበለፀ ነገር ግን ኣብዚ ቀረባ ኣብዘን ኣብ ድሕሪ 12 መዓልቲ ዋንጫ ዓለም ክጅምር እዩ። ዋንጫ ዓለም ጀሚሩ ምስ ወደአ ቀጥታ ናይ ምፅራይ ዋንጫ ዓለም ስለ ዘሎ እውን ትጋንታ ካብኡ ዝዓቢ ፀወታ ይፅበ። ስለዚ ኩሉ ንሕና ንፃወቶ ናብቲ ላዕለዋይ ናይ ኩዕሶ ውድድራት ንምእታው ኢልና ኢና ንፃወት ማለት እዩ። ንምስታፍ ጥራሕ ኢልና ፀወታ ኣይ ንኸይድ ኢና ማለት እዩ።
4: ንሕና ጀሚርና ቀፃልነታ ምውሓስ ኢና ዘለና። እዚ ባይታ እዚ ቀፃልነታ ምውሓስ እዩ ድሕግዘና ውፅኢቱ እቲ ናይ

0: ኩዕሶ ናይ ተስዓደ ውፅኢት ይኮነት ዝዓበየ ውፅኢትና ቅድሚኡ ካልእ ውፅኢት ኣለና ሓንቲ ባይታ ሓንቲ ዕድል እያ ዘላትና ብዙሕ ባይታታትን ብዙሕ ዕድላትን ከዓ ብካልእ ንፈጥር ምስ ሳውዝ ኣፍሪካ ደለና ደረጃን ጋግን ክንሪዮ ኢና ኣብ ከባቢ ዶብ ኣፍሪቃ ደሎ ፀወታታት ክፋል ናይ ኣፍሪቃ እንታይ መስል ተመክሮ ንወስድ ኢና ምስ ከባቢና ዘላ ኬንያ ናታ ድሕረ ባይታን ኩነታትን ርክብን ቅድሚ ሕጂ ምስኣ ነይሩና እዩ ናታ ንኣብኡውን ሓደ ባይታ ተፈጢሩና ሓደ ፅልዋ ንፈጥር ኢና ምስ ኢኳቶርያል ጊኒ ተመሳሳሊ ናይ ማእከላይ ኣፍሪቃ ገምጋማት ክንወስድ ኢና ስለዚ ሓንቲ ዋንጫ ኣፍሪቃ ንምስታፍ ሓንቲ ቦታ እኳ ተሃሉ እምበር ኤርትራ ንክትፍለጠሉ ወይ ድማ ክትረኣየሉን ፀወታኣን ፀዋውታኣን ከተፋልጠሉ ትኽእል ባይታታትን ገፊሕ ምኳኑ ነቲ እቲ ግፍሓትን ቀፃልነትን ናይታ ጋንታ ሓደ ዓብዓወት እዩ ስለዚ ነታ ውፅኢት ናይ መጨረሻ ከይረኣና ቅድሚኡ ዘሎ ኩነታት እንድሕርኢና ተፈጢሩ ዘሎ ባይታ እንድሕርኢና ንዕኡ እንድሕር ብግቡእ መዝሚዝናን ተጠቒምናን ተፃዊትናን እቲ ውፅኢት ብዘየገድስ ኤርትራ ኣብ ብዙሕ ባይታታትን ብዙሕ ዕድላትን ተራእያ ተፈሊጣ ብጀካ ከም ኤርትራ ከም ሽምጥራይ ዶ ይኮነ ኣፃውታኣን ቅዲ ፃውታኣን ፅበቃ ፃውታኣን ተቐባልነት ረኺቡ ኪኖ እዚ ናይ ሃገራዊት ጋንታ ውፅኢት ኣብ ተፃወትና ናይ ፕሮፌሽናል ስታንዳርድ ይዕብዩ ዕድላት ኣግፊሑ ንሃገራዊት ጋንታ ኤርትራ ካብተን ተጠመቲ ምግባሩ ዝዓበየ ናይ ቅድሚ ዓወት ዓወት እዩ እሞ እቲ ኣብ ንሓንቲ ዋንጫ ንሓንቲ ደረጃ ምሕላፍ ግን ፀቢብን ከቢድን ክኸውን ከሎ ቀንዲ ናይ ሃገራዊት ጋንታ ፍልስፍና ወይ ድማ ኣተሓሳስባ ከዓኒ ዘይተፀዓድነት እዩ ኣብቲ ፊሎዞፍናታ ማለት ፍልስፍና ኣፀዋውታ ናይ ሓንቲ ሃገራዊት ጋንታ ካብ ባህልን ልምድን ናይቲ ህዝቢ ስለ ዝወፅእ ባህልን ልምድን ናይ ህዝብና ከዓ ኣብ ብዙሕ ባይታታትን ኩነታት እንድሕር ርኢካዮ ኪኖ ቴክኒካዊ መዳዩ እቲ ዘይተፀዓድነት እዩ እዚ ረዚላንስ ዝበሃል እዩ ስለዚ ረዚላንስ ከዓኒ ምስ ከበድቲ ብድሆታት ኢኻ ትሎምዶ እምበር ምስ ከማኻ መጋጥምትኻ ስለዝተዓወትካ ረዚላንስ ተምፅእ ማለት ኣይኮነን ኣብ ኮንፎርት ዞን ተፃዊትካ ተምፅኦ የለን ስለዚ ምስቲ ፍልስፍናና ዝኸይድ ቀንዲ ፍልስፍና ናይ ሃገራዊት ጋንታ ዘይተፀዓድነት ተፃዋርነት ዝበሃል እንድዩ እዚ ከዓ ምስዚ ከቢድ ባይታ ኣብ ከቢድ ብድሆታት ካብትናትካ ዓቕሚ ወፃኢ ወጣሪ ዝኾነ ኩነታት ኣብትጋጠመሉ ስለድፍተን ንዓና ዓብ ዕድልን ዓብ ስራሕን እዩ ምናልባት ነቲ ዝርኢን ዝዕዘብን ድፅበይን ደጋፊ ግን ሓንቲ ምዃናታ ዕድል ፀቢብ ክኸውን ይኽእል
1: ወ ምናልባት እዚ ኣቲናዮ ዘለና ፀወታ ብጣዕሚ ብፍላይ ከዓ ዝበፅሕና ዘሎ ዕድላት ዋላ ፀቢብ እኳ ይኹን ግን ንሰለስተና ጋንታ ወይ ሰለስተና ሃገራት ሓደ ዕድል እዩ ሓደ ዕድል ከም ምኳኑ መጠን ንሕና ከዓ ምስቲ ናይ ፕሮፌሽናል ዘለዉና ብዙሕ ተፃወቲ ሓደ ካብቲ ንዓና እውን ጠቓሚ ኮይኑ ዝስምዓኒ ምናልባት ካብቲ ናይ ተሓለፈ ፀወታ እዚ ቁር ፍልይ ዘብሎ ነገር ተሪኢኻኒ እዚ ጥንቃቐ ዝሕውሶ ወይ ከዓ ጥንቃቐ ዝበዝሖ ፀወታ ምኳኑ በርካ ሓሳብ ናቕቴልካ ክትነቓነቕ ምኳንካ ፍልጥያ ሕጂ ነዚ ንኸይመፅእ ብዙሕ ስራሕ ኢና ክሰርሕ ስራሕ ዝሰንሰርሖ ከዓ እቶም ናይ ፕሮፌሽናል ተፃወቲ ከዓ ሽሕ ግዜ ዋላ ኣብ ካልኣይ ዲቪዥን ሳሳይ ዲቪዥን ይኹኑ ምናልባት ምስ ናይ ልምዓ ኣለው ኣፍሪቃ ወይ ናይ ዓልግኒ ዋላ ኣይብፅሑ ግን እቲ ሃገራውነት ዝበሃል ነገር ስለ ዘለዎ ሓደ ካብቲ ንዓወት 50% ዝበካ እሱ እዩ ኣነ ኮይኑ ስማዓኒ ብሃገር ደረጃ ክሪኦ ናብ ዓድና ከዓ እዚ ከዓኒ ስለ ዘሎ እዚ ተደሚሩ ናይ ብሓቂ ሰናፋት ክንከውን ኮይኑ ኣይፅበየኒ ናይ ብሓቂ ገለ ዝሰርሕ ኢና ድብል በርከት መቐይሮ ኢኒ ኣለና ኩሉ ግዜ ኣብ ኩዕሶ ከዓ ረኣየን ዕላማን ድሌት እንተረአ ኣሎ ኮይኑ ዓወት ዘይመፀሉ መንገዲ ኣይክህሉን እዩ ምናልባት ከቢድ ክኾነ ከበድቲ ጋንታታት እየን እዚአን ቀለቲ ኮናን ሕና ኣብዚ ደረጃ በፂሕና ዘለና ቀሊል ኣይኮነን ፅቡቅ በፂሕና ዘለና ኣብዝሓፀረ እዋን ነዚ በፂሕና ዘለና ከዓ ዓቂምና ብኸመይ ኣብዓልና ደይቦ ከዓ ኣብ ዓብ ስራሕ ክፅመድ ኢና ማለት እዩ
2: ኬንያ ኣብቲ ምድብ ምህላዋ ሓንቲ ጋንታ ብምሕለፋ ንዓና ጥራይ ዘይኮነ ዋላ ቴን ክልተ ኣብ ምድብና ዘለዋ ሳውዝ ኣፍሪካ ንግድን ንዕን እውን ዓብ ቡድሆይ ስለዚ ሕና ከዓ ከም ሃገራዊት ጋንታ ኣብዚ ሕጂ ሰዓት ከዓሲ ቀላል ሃገራዊት ጋንታ ኣይኮነትን ዘለና ኣብ ኣፍሪቃ ዘለዎ ፅቡቅ ልምዲ ዘለዎም ኣብ ኣውሮፓ ዘለዎ ንፋዓት ኣብ ውሽጢ ዘለዎ ንፋዓት ስለ ዝኾነ ትዝከኣለና ጌርና ሕና እውን ተቐዳሚ ትኾንታ ንምሓዝ ኣበርቲዕና ከምዝሰርሕ እየ ዝኣምን ምክንያቱ ኩሉ ግዜ ከቢድ ተኾነ ሕና እውን ንፉዓት ተፃወትና ኣብዚ ሕጂ ሰዓት ቀሊል ተመክሮ ቀሊል ተፃወቲ ኮና ኩላትና ማለት እዩ ኣሰልጠንትና ሃገራዊ ፌደሬሽን ብዝተሓበረ ፌደሬሽን ብሓንሳብ ኮይኑካ እዛ ሃገራዊት ጋንታ ከም ንዕብያ ሳፕራይዝ ክንገብር ከም ንኽእል እየ ዝኣምን ምክንያቱ ብቅርበት ኣነ ከዓ ስለ ዝከታተሎም ንኩሎም እቶም ክለባት ኣባና ዘሎ ኳሊትን ኣብኡ ዘሎም ኳሊትን ብዙሕ ዝተፈለየ ኣይኮነን ንዓና ሓድሽ ክኾነና ክመስኽ ዝኽእል ነቲ ህዝቢ ዝርኢ እምበር እንቶም ተፃወቲ ሲ ተዘራሪብና ነርና ኢና ዓበይቲ ተፃወቲ ኣብ ኤሮፓ ተፃወት ኣለው ኣብ ውሽጢ ዘለውን ተሓጋጊዝና ሲ ንሓልፈሉ መንገድስ ቀሊል ዘይክኸውን ንኽእል እዩ ፅቡቅ ስራሕ ንምስራሕ ግን ካብ ሕጂ ኢልና ጀሚርና ኣለና ማለት እዩ
3: ፕሬዚደንት ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖት ሃገራዊት ጋንታ ኤርትራ ኣብ ኩሉ ቦታታት ወሸነኻት ሜዳ ሓደስ ተፃወቲ ካብ 17 ሃገራት ዝተዋፅኡ ንምፅራይ ዝተዳለዉ 50 ተፃወቲ ምህላዎም ድሕር ምሕባር ኣብ ዝመፅእ ክልተ ኣዋርሕ ዘድልዩ ተፃወቲ መሪፃ ውዱ ቅርፂ ክትሕዝ ምዃና ወሲኹ የብር። ኣብዚ ጥንቁቕ መስርሕ ዘድልዩ እዋን 3 ሓለው ትልዳት 14 ተኸላኸልቲ 26 ኣከፋፈልትን 7 ኣጥቃዕትን ይርከቡ።
4: ኩነታት ሃገራዊት ጋንታ ኣብዚ እዋን እዚ ከመይ መስል ንዝብል ከዓ ብሓፈሻ እቲ ጋንታ ካብቲ ዝነበሮ ገለገለ ምምዕርራይ ገይሩ ክመፅእ ማለት እዩ። ክቲ ዝነበሮ ብቕዓት ንዝኾነ ይኹን ደሰክፍ ደይኮነ ካብቲ ዝነበሮ ብቕዓት ወሲኺ ወይ ከዓ ሓይሉ ንክቐርብ ብኩሉ ነገር ይግበር ኣሎ ማለት እዩ። ስለዚ እቲ ብዓብኡ ኣብ ሃገራዊት ጋንታ መፅኢኻ ክትዛረብ ከለኻ እቲ ዝለዓለ ብቕዓትናትካ ኢኻ ትድህስስ ማለት እዩ። ስለዚ ንሕና ብዙሕ ናይ ሰብ ፀጋ ኣለና። እቲ ከምቲ ናይ ቅድመ ምፅራይ ዝነበረ ሃገራዊት ጋንታ ጥራሕ ዘይኮነስ ካብኡ ቆርተይ ሕይል ብዝበለ ከነቆሞ ዳርጋ ኣብ ምዝዛም በፂሕና ኣለና ማለት እዩ። ኣብ ቀረባ ቅድሜና ዘለዋ ሓደ ክልተ ወርሒ ከዓ ሙሉእ እቲ ጋንታ ምስ ፈለጥናዮ ከዓ ነቲ ህዝቢ ክንሕብር ኢና ማለት እዩ። ብሓፈሻ ግን ሃገራዊ ፌደሬሽን ኣብዚአን ክልተ ውድድራት ዝሰርሖ ዘሎ ስራሕ ክንሪኦን ከለና ነቲ ጋንታ ንምድልዳል ብሓፈሻ ምዝምልከቶም ማለት እዩ ብቐንዱ ምስ ክለባት ናይ ተፈላለዩ ተፃወቲ ብመገዲ ተሓባበርትናቱን ብቐጥታን ንኩሎም ተፃወቲ ከከም ቦትኦም ይረኽቦም ኣሎ ማለት እዩ። ስለዚ ኣብ ዝቐረባ እዋን እውን ሓደስቲ ተፃወቶት ከም ዘለውና እውን ክንሕብር ኢና። እዚኦም ተፃወቶት እውን ኣብዝሓፀረ እዋን ካብ ፅባሕ ጀሚሮምን ናብ ውሽጢ ሃገር ካኣትዮም ማለት እዩ። ስለዚ እቲ ጋንታ ካብቲ ዝነበሮ ተፈለዩ ዕብይ ዝበሉ ተፃወቶት እውን ወሲኹ ከም ዘሎ ከዓ ኩሉ ሰብ ክፈልጥ ክኽእል ኣሎ። እቲ ናይ መወዳእታ ቅርፆ ግን ኣብ መፃኢ ክንሕብሮ ኢና ማለት እዩ። ስለዚ ኣብቲ ጋንታ ኦርተይ ብትሕዝቶ ምርኩስ ጌርና ክንዛረብ ከለና ብሓፈሻ ንሕና ሒዝናዮም ዘለና ስጋብ 50 ተፃወቶት ኣሎ ማለት እዩ። እዚኦም 50 ተፃወቶት ካብ 17 ተፈላለዩ ሃገራት ዝመፁ እዮም ማለት እዩ። ሽወደን፣ ኖርዌይ፣ ጀርመን፣ ኔዘርላንድስ፣ ኢንግላንድ፣ ኢታሊ፣ ስዊዘርላንድ፣ ፍራንስ፣ ቤልጅየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ሞልዶቫ፣ ኣውስትራሊያ፣ ፊሊፒንስ፣ ዌልስ፣ ኢጅፕት፣ ሳውዲ ዓረብ፣ ውሽጢ ሃገር ኤርትራ ከዓ ማለት እዩ። ስለዚ ብሓፈሻ ስጋብ 50 ንምፅራይ ዝቐረብናዮም ኣለው። ካብ 17 ሃገራት ከዓ ብሓፈሻ ዝመፁ ይኹኑ ማለት እዩ። ሕጂ እንታይ እዩ ብልክዕ ኣብቲ መጀመርያ ንምፅራይ ኣብ ዝኣተና ኣሎ እዋን እቲ ጋንታ ከመይ ይኸውን እንታይ ውፅኢት ከምፅእ ክእል ወዘተ ብዝብል ንኩሉ ሙሉእ ሓበሬታ ይነበሩ። ድሕሪ ተዓወትናቱ ግን ዝተፈላለየ ተፃወቶት ዓበይቲ ተፃወቶት ከይተረፈውን ኣብቲ ጋንታ ክፅንበሩ ምዃኖም ከዓ ሓቢሮም ኣለዉ ማለት እዩ። ስለዚ ካብዚ ምፅራይ ጥንቃቐ ጌርካ ምፅራይ ክድልዮ። ምክንያቱ እዚ ሕጂ ንኣትዎ ዘለና ናይ ምድብ ፀወታ ከዓ ቅልል ድበል ኣይኮነን። ንሕና እውን ማዕርአን ተደላዲልና ክንኣቱ ከም ዘለና ውን ፈሊጥና ኣለና ማለት እዩ። ብዝኾነ ይኹን ግን እቲ ጋንታ ሓይሉ ክቐርብ ምዃኑ ግን ማንም ሰብ ክፈልጦ ክኽእል ኣሎ ማለት እዩ።
0: ድሕሪ ምጅማር ቀፃልነት ከተውሑስ ኣለካ። ነዚ ቀፃልነት ደውሑስ ባይታን ኩነታትን መንግስትን ሃገርን ፈቂዱልና እቲ ውፅኢት ን ሓጊዝና ናብቲ ቀፃልነት ደውሑስ መስርሕ ከድና ኣለና። ኣብዚ ቀፃልነት ዘውሑስ መገዲ ከም ዝበልኩኻ ተፃወትን ሃገራዊት ጋንታን ናይ ደረጃ ፕሮፌሽናል ዘለዎም ኮይኖም ብዕላማን መትከልን ዝኸዱ ብዲስፕሊን ናይቲ ፕሮፌሽናል ስታንዳርድ ዝተገዝኡ ተፃወቲ ኣብ ምልላይ መስርሕ ኢና ዘለና ሕጂ ኣብዚ ቀፃልነት ምውሓስ። ስለዚ ኣብዚ ክሳብ ናብ መፃረይ ኢናኣቱ ነቲ ቀፃልነት ከውሕሱ ዝኽእሉ ተፃወትን ኣገባብ ኣፀዋውታና ምንፃር እቲ ኣሰልጣን ሃገራዊት ጋንታ ናቱ ዝኾነ መደባት ኣለዎ። ሃገራዊ ፌደሬሽንን ኮሚሽን ባህልን ስፖርትን ከዓ ነቲ ዓይነትን ኩነታትን ናይታ ጋንታ ኣነፂርካ ምሕያላን ቀፃልነት ምውሓሳን ምሕደራውን ካልኣውን ጉዳያት ኣብ መስርሕ ሒዙሎ። ስለዚ ኣብዚ ክሳብ ፀወታ ዝጅመር ናይታ ጋንታ ኣቃውማ ብዓይነትን ብዙሕን ተፃወቲ ደረጃ ከዓ ብፕሮፌሽናል ስታንዳርድ ኣማእዚንካ ንምስርሑ ኣብ ቀፃሊ ጉዕዞ ኣለና ማለት እዩ።
2: ካብ ኩሉ ደስ ዝብለካ ንክገብሩ ንክሰርሑ ንክፃወቱ እንተ ሃገራዊት ጋንታ ክሕግዙ ዓይነት ሜንታሊቲ ዘለዎም እዩ። ፅቡቅ ነገር ከ ኣዝዩ ፍቅሪ ነርና ካብ ኣደቃቅሳ ጀሚርካ ናይ ውሽጢ ናይ ዓዲ እንዳተባሃልና ብሓንሳብ ኮይና እቲ መዳቕስቲ ሓደ መስ ሓደ እንዳኮና ንደልዮ ነገራት እንዳተዘራረብካ ምስም ፅቡቅ ውህደት ክንገብር ጀሚርና ናይ ስሓቅ ናይ ፍቅሪ ገለ ኩሉ ዝተመልአ ዝነበረ ኩዕሶ ከዓ ሓደ ዓብ ነገር ከዓ ብልቢ ሓደ እንድሕሪ ኮንካ ከዓ ፅቡቅ ነገር ክሰርሕ ትኽእል ስለ ዝኮንካ እትኦም ከዓ ብሉፃ ስለ ዝነበሩ ምስ ናይ ውሽጥን ምስ ናይ ደገን ኮይና ከዓ ብሉፅ ነገር ዝሰሪሕና ንዝመፅ ከዓ ኩሉ ግዜ ስፖርት ውድድር እንዲ ናይ ውሽጥን ናይ ደገ ዘይኮነ ሃገራዊት ጋንታ ተዓብየሉ ስለ ዝኮነ ምክንያቱ ኣብ ካልእ ሃገራት ተኸይድካ ናይ ደገ ናይ ገለ ዝበሃል ዘለና ዓበይት ስለ ዝኮነ ብሓንሳብ ኮንካ ሰሪሕካ እታ ናሽናል ቲም ንምዕባይ እታ ዝበለፀት ሃገራዊት ጋንታ ንምስራሕ ስለ ዝኮነ ኩላትና ከዓ በብዝከኣለና ዓቕምና በርኪትና ንዕኡ ክንዕቢና ንፅዕር ማለት እዩ።
3: ብዘይካዚ ስቴድዮም ኣስመራ ንከምዚ ዓይነት ውድድራት ዘድሊ ረቋሒ ስለዘየማልእ ካልእ ስቴድዮም ክመርፁ ናብ ቀፃሊ ክሕበሩ ምዃኖምን ምናልባት ኣብ መስርሕ ዘሎ ስቴድዮም ኣስመራ ምዝዛዘም ገለ ካብተን 6ዱሽተ ናይ ምድብ ግጥማት ኣብ ውሽጢ ሃገር ክፃወቱ ተስፋ ከም ዘሎን ንመፃረዪ ዋንጫ ዓለም 2030 ዘካይድዎ ግጥማት ኣብ ቅድሚ ህዝቢ ክኸውንን ንትስፎ ይብል።
4: መስርሕ ፅገና ናይ ስታድዮም ተጀማሚሩሉ ማለት እዩ። ንሱ በቲ ካፍ ዝህቦ መምርሒ ንዑ ክንክተል ኢና። እቲ ካፍ ኣብ ገለ ደረጃ ምሰብ ፀሓናዮ ከዓ ንሱ እንታይ ዓይነት ካታጎሪ ወይ እንታይ ዓይነት ደረጃ ህቦ ወሳኒ ማለት እዩ። ሕጂ ኩሉ ግዜ ክንፈልጦ ዘለና ኣብ ናይ ኣፍኮን ወይከዓ መፃረዪ ዋንጫ ኣፍሪካ ናይ ግሩፕ እቲ ዝለዓለ ራንክ ዘለዎ ሜዳይ ከተግብር ዝኽእል ሕጂ እውን ብዙሕ ሜዳታት ነቲ ረዋሒ ከማልይክ ወላ ናህና ማለት እዩ። ሕጂ እቲ ንገብሮ ምምራፅ ቦታ ግን ንሱ ድገፍቲ ዘለዎ ናህና ዲና ክንመርፅ ብኣንፃሩ ነታ ጋንታ ክርሕቓ ዝኽእል ዩ ወላ ከብላ ዝኽእል ኢና ክንመርፅ ንሱ ምስ ግዜ ኢና ንውስኖ ማለት እዩ። ብሓፈሻ ግን ኣብ ገለ ተወሰነ እዋን ናህና ፀወታ ነዚ ሜዳ ኣብ ገለ እዋን ኣብፅሕና ክንፃወት ዝብል እምነት ኣለና ካብተን 6ዱሽተ ፀወታ ማለት እዩ። እንተዘይ ኮይኑ ግን ብድሕሪኡ መፃረዪ ዋንጫ ዓለሙ ስለ ዝጅምር ስጋብኡ ግን ኣብ ሓደ ደረጃ ክነብፅሑ ዝብል እምነት ኣለና ማለት እዩ። ድሮ እውን እቲ መስርሕ ጀሚሩሎ ማለት እዩ። ንዑ ኣቃላጢፍካ ከመይ ጌርካ ናብ ሓደ ደረጃ ተብፅሖ ወሳኒ እዩ ማለት እዩ። ግን ኣብዚ ክንፈልጦ ዘለና ኩሉ ግዜ ቀዳማይ ደረጃ ሜዳ ጥራሕ እዩ ክብል ክእል ማለት እዩ። ሕጂ ሳልሳይ ደረጃ ንኣብነት ንምንታይና ንእስዋቴና ከድና ተፃዊትና ሳልሳይ ደረጃ ስለተዋህቦ እምበር ካብዚ ናህና ሜዳ እውን ዝሓሻ ኣይኮነን ማለት እዩ። ሕጂ እንታይ ንምባል እዩ ቀዳማይ ደረጃ እዩ። ንቀዳማይ ደረጃ ክንበፅሕ ግን ብዙሕ ስራሕ ከም ዝተርፈና ግን ክንፈልጦ ክንክእል ኣለና ማለት እዩ። ኣብናይ ሜዳይና ክንፃወት ኣብቲ ንሕና ከማኣንገቲ ንኸዶ ንዝብል ግን ብዙሕ ደሸግር ነገር የብሉ። ሓደ እቲ ኩነተ ኣእምሮ ናይ ተፃወትና ኣዝዩ ዓብዩ ብቐሊሉ ዝትንከፍ ኩነተ ኣእምሮ የብለ ይብዛሕ ይዕበ ኣብ ኣንፃር ሜዳ ይኹን ወዘተ ደብል ነገር የብሉን። ከም ኣብነት እውን እንዳሕርእና ካብ ቀዳማይ እግሪ ተፃዋትና ኣብ ቅድሚ ምፅራይን ካልይ እግሪ ተፃዋትናያን ኣብታ ካልይ እግሪ ዓብሊልና ስዒርና ጥራሕ ደይኮና ሲ 52% ናይቲ ፀወታ ሒዝና ኢና ወፂና ማለት እዩ። ኣብቲኣ ግን 48 ወላ ንስዓር እቲ ናህና ናይ ኩዕሶ ናይ ምቁፃር ግን ትሕቲ 50 እዩ ነይሩ ማለት እዩ። ሕጂ እንታይ ማለት እዩ እዚ ንስኻ ኣብ ትሕቲ ዝኾነ ይኹን ሃዋሁ ንዑ ዝኸውን ኩነታ ኣእምሮን ንዑ ዝኸውን ብቕዓትን ሒዝካ ያ ክትመፅእ ትክእል ደለካ ማለት እዩ። እቶም ናህና ተፃወት እውን ነዚ የማልኡ ዝብል ሙሉእ እምነት ኣለና ማለት እዩ። ስለዚ እቲ ንመርፆ ብእዋኑ ክንሕብር ኢና ማለት እዩ። ድገፍቲ ድዮም ክድልና ወላ ኩነታት ክልይማ ድ ከገድሰና እዚ ኩሉ ክንውስና ኢና ምስታ ትመፅና ዘላ ጋንታ ማለት እዩ።
3: ዝበዝሑ ናይ ደገ ተፃወቲ ተመሪፆም ናይ ውሽጢ ሃገር ተፃወቲ ስለምንታይ ዘይተመረፁ ዝብል ሕቶ ምክንያታዊ ከምዘይኮነ ዝገለፀ ኣቶ ጳውሎስ ኣንፃር ተወዳድርቲ ሃገራት ክትገጥም ተኮንካ ንሃገራዊት ጋንታ ዝበቕዑን ክዕውትካ ዝኽእሉን ተፃወቲ ክትመርፅ ኣለካ እምበር ውክልና ኣይኮነን። እዚ ክንብል እንከለና ግና ሓለቓ ጋንታን ካልኦት ክልተ ተፃወትን ካብ ውሽጢ ሃገር ምዃኑ ምግንዛብ የድሊ ድሕር ምባል ኬንየዚ ግና ግብፃዊ ኣሰልጣኒ ሃሽም ያኪን ናይ ውሽጢ ሃገር ግጥማት ብኣካል ተረኺቡ ይከታተሎ ብምህላው ዘእምን ተፃወ ተከታታይ ተረኺቡ ዘይምረፀሉ ኣብነት ከምዘየለውን ሓቢሩ
4: ኣነ ምስ ደቡብ ኣፍሪቃ ክገጥሜ ኣነ ምስ ጊኒ ክገጥሜ ኣነ ምስ ናይጀርያ ክገጥሜ ኣነ ምስ ሞሮኮ ወይ ሴነጋል ክገጥሜ እንዳሒልካ ንዑ ዝገጥም ቁመና ሒዝካ ኢኻ ትመፅእ ውክልና ክኸውን ኣይክእል ሕጂ ኣብዚ ጋንታ ክንመፅእ ከለና እኳ ሓለቓ ጋንታ ናይ ውሽጢ ዓዲ ንስኻ ተወሳኺ ትኸውን ክልተ ተፃወተት እውን ኣለዉ ኣከፋፋላይ ሓደኻ ጥቃዕ ኣሎ ማለት እዩ ሕጂ እንታይ እዩ ንስኻ ኩሉ ግዜ እቲ ናይ ውሽጢ ኸይኻ ክትሕይ ኣለለካ ንዑ ዝበቃዕ ንክኸውን እንዳሕር ኮይኑ ንዑ ዝበቃዕ እቲ ሊግዲኻ ወላ እቲ ውሽጣ ውድድራ ትገብሮ ክትሕይ ኣለ ክትክእል ኣለካ ኣብኡ ንሰርሕ ኣለና ብደይዕረፍቲ ሓደ ካብቲ ቅድሚ ሕጂ ዝተፈለየ ነገራት እቲ ናይ ውድድር እዋን ክነዋሕ ኣለዎ ምክንያቱ ተፀዋታይ ነዊሕ ልምምድ ነዊሕ ውድድር ክህልዎ ክእል ኣሎ ካብኡ ንድሕር ተፈልዩ እቲ ፀገም ዝመፅእ ዘሎ ማለት እዩ መብዛሕትኡ ግዜ ሕጂ ኣብ መንጎቶም ካብ ውሽጢ ዓዲ ዝኸዱ ኣብ ሃገራዊት ጋንታ ዝጥርነፉ ናይ ደገን እቲ ዝዓበየ ፍልልይ ናይ ብቕዓት ፍልልይ ኣይኮነ እንታይ ደኣ ናይ ኣካላዊ ብቕዓት እዩ ናይ ክእለት ፍልልይ ኣይኮነ ናይ ኣካላዊ ብቕዓት ርኡ እዩ በቂ ከም ኣምር ጂምናዚየም ናይቶም ኣብ ደገቶም ፕሮፌሽናል ንብሎም እቲ ዝበዝሐ እዋን ፍርቂ ካብቲ ናቶም ልምምዳት ኣብ ጂምናዚየም ኣባና ከምኡ ድዮ ትሕቶ ሕጂ ርኡይ ዝኾነ ናይ ትንፋስ ፀገም ነርና እዩ እቲ ቅድመ ምፅራይ ወላ ብቲ ኣቃውማ ናይቲያ ፎርማሲየነ ወይ ከዓ ተሰለፍቲ ክንሪኦ ከለና ከዓ ዓብለልትን ሰሙ መፅ ማለት እዩ ካብዚ ክብገዝ ከሎ እቲ ጋንታ ግን ብናይ መን ተሰሪዐ ኸይዱ ብናይ ውሽጢ ዓዲ ተሰሪዐ ኸይዱ ዳሕራይ ግን ኣባይታ ምስ መፅኻ ግን ብየናይ ስትንፋስ ብየናይ ኣካላዊ ብቕዓል ሕጂ ናብኡ ክትበፅሕ ንድሕር ኮንካ ሓደ ውድድራትካ ክሕይል ክኽእል ኣሎ ናይ ብሓቂ ሓያል ውድድር ክህሉ ክኽእል ኣሎ ማለት እዩ ተንክለባት ክሕይላ ክኽእል ኣሎ ኣብ ኩሉ ነገራት ማለት እዩ ስለዚ ነዚ ክትገብሮ ንድሕር ኮንካ ንስኻ ንዕኡ ዝኸውን ውድድር ብሃገራዊ ፌደሬሽን ክስራዕ ክኽእል ኣሎ ሕጂ እውን ኩለን ዘባያን ፌደሬሽናት ናተን ውድድር ክገብራ ይግደዳ ናተን ውድድር ምስ ወዳእ ከዓ ናይ ሃገራዊ ፌደሬሽን ከዓ ናይ ክለብ ቻምፒዮንሽፕ ከዓ ክገብራ ነጅ ሕጂ ከዓ ሞ እንዳወፃ የን ማለት እዩ ኣብ ሓደ ቦታ ዘይኮነስ እንዳወፃ እዩ ተሰሪዑ ለና ኣሎ ዕጨን እውን ወዲቕ እዩ ማለት እዩ ንዑውን ክወፅኦ ኣለዎ ማለት እዩ ካብኡ ኢኻ ንስኻ ተፀዋታይ ክትመርፅ ትኽእል ዓለ ካበየ ኸይዱ ካብዚኣ ይኸይዱ ሓቀዶ ሕጂ እውን እቲ ዝበለፀ ጥቃዓይ ዓለ እዩ ዘሎ ብኸመይ መገዲ ዓለ ናብኡ በፂሑ ኣካላዊ ቁማና ናይ ዓሊ እዚ ቅድም ኣብዚ ዝነበሩን ሕጂ ዘለዎን ሓደ ድዩ ሕጂ ክትሰርሖ ዘለካ ኢኻ ክትሰርሕ ዘለካ ክእለት ኣይኮነ እቲ ቀንዲ ሓምሳ ሚእታዊት ኣብቲ ንሕና ኩሉ ነገር ምስኣቶም ዝረኸብናዮ ኣካላዊ ብቕዓት እዩ ሓደ ዘጋጠመና ነገር ማለት ንዕላል ክኾነና ሕፅራይ ልገልፅ እየ ኣጋጣሚ እቲ ሆቴል ኣብቲ ቀዳሜቲ ዝተፃወትና ኣላ ሞሮኮ እታ ሆቴል ናታ ጂምናዚየም ይነ እቶም ፕሮፌሽናል ተፃወቲ ምስ መፁ ተቐዳሚቲ ዝሓተትዋ ድሕሪ ልምምድ ንጂምናዚየም እዮም ዝቕፅልዎሶ ስለዚ ተደልዩ ኣብቲ ቦታ ዝቐረበ ተባሂሉ ዳሲስናኻ ረኺብና ሂብና እዮም ስለዚ ንስኻ ስልጣን ዝህበካ ጥራሕ ዘይኮነ ነብስኻውን ባዕልካ ይኻ ተረ ከምኡ ዓይነት ልምዲ እውን ክህልዎ ክኽእል ኣሎ ሕጂ ናይ ክእለት ኣይኮነ ውፅኢታውያን ተፃወቲ ካብ ዝኾኑ ክእሉ እዮም ግን ነዚ ዓይነት ግጥም ግን ዝኸውን ኣካላዊ ብቕዓት ግን ኣዝዩ ኣሰካፊ ያባና ዘሎ ኣዝዩ ስለዚ እዚ ክስራሓሉ ክኽእል ኣሎ ነዚ ክስራሕ ከዓ ውድድራት ክነውሑ ክኾን ኣለዎ ተፈላለያ ዓይነት ውድድራት ከዓ ውሽጢ ከኣት ማለት እዩ ሕጂ ድሮ ቻምፒዮን ክለባት ኤርትራስ ኣብ ውሽጢ ክረምቲ ኣት እዩ ዘሎ ክዕረፉን እኒ ዝኮደ ማለት ነዚ እውን ክወፅኦ ኣሎ ማለት እዩ ስለዚ እዚዩ እቲ ውድድር ክሕይል ኣሎ እቲ ስራሕ ክሕይል ኣሎ እተን ክለባት ክሕይል ኣሎን እቲ ፌደሬሽን ውን ንዕኦም ዝገብሮ ፃዕሮም ክሕይሎ ክኽእል ኣሎ ማለት እዩ ስለዚ እንታይ እዩ ኣብ እቲ ናይ መወዳእታ ቁርተይ እዚኣ ደይከውን ስምዒታት ክትፈጠር ውን ስለ ዘይንደልያ ኣብ ሃገራዊት ጋንታ ክትመፅእ ከለኻ ዝበለፀ ተፃወታ ሒዝካ ኢኻ ትቐርብ ውክልና ኣይኮነን እዚኣ ንሕና ጠቕላላ ክንእርማ ኣለና ኢልና ዝኸድናየ ኢና ስለዚ ካልኣይ ግዜ ናብ ናይ ውክልና እውን ክንምለስ እየብልና ምክንያቱ እቲ ሃገራዊት ጋንታ ሕጂ ይትስእ ኣሎ ሓቀ እቲ ዓወት ብኸመይ መፅኡ ፈሊጥና ኣለና ሓቀ ዶ ንዓወትካ ንድሕሪት ኣይትመልሶ
0: ብዙሕ ነገር ክበሃል ይኽእል እዩ፣ ግን እቲ ኣፍልጦ ኣብ እዋኑ ሕጂ መሃቡን ነቲ ህዝቢ መረዳእቱ ክዕቢ ይሕግዝ እዩ። ብጀካ ንሕና ዓለም እቲ ዳይናሚዝም ናይ ፉትቦል ቀይራቶ እያ።

0: ብራዚል ብባህልን ልምድን ኣፀዋውታ ናይ ብራዚል ንክትፃወት ኢላ ካብ ዓዳ ዝበዝሑ እናተፃወተት ተወሰኑ ፕሮፌሽናልስ ካብ ደገ ትሕውስ ነይራ። ካልኦት ሃገራትን ከም ኣፍሪቃ ከምኡ ነይረ እንዳሓር ግን እንዳቀይራ መፅን ከምቲ ዓንተ ወይ ድበልናዮ ኣብ ናይ ኣህጉራዊ ፀወታ ፅልዋ ናይ ኣሰልጣኒ ድሩት እዩ ግዜ ኣይትህቦን ኢኻ ነዊሕ ሓይሊ ኣማመድን እዩ። ስለዚ ሓይሊ ናይ ተፃወቲ እዩ ዝያዳ ኣድማዓ ዝገብራ ነታ ጋንታ ኣብ ዓለም ምሉእ ከዓ ቅድሚ እቲ ሃገራዊት ጋንታ ውፅኢታዊት ምዃና ፕሮፌሽናሊዝም ናይ ተፃወቲ ተተኣትዩ ጥራያ እታ ሃገራዊት ጋንታ ተዓ ፊፋ ንባዕሉ ከምኡ እዩ ዝሓተካ ክንደይ ፕሮፌሽናል ዝተፃወቲ ኣለውኹም ስታንዳርድኹም ንክንግምግሞ ኣበይ ክትበፅሑ ትኽእሉ ማዕረ ክንደይ ሓይላት ኢኹም ክንደይ ኣለውኹም እዮም ትበሃል። ስለዚ ካብታ ባህልን ልምድን መበቆልን ናይ ተፃወቲ ዝነበረት ብራዚል እንድሕሪና ኣብዚ ዋንጫ ዓለም እዚኣ ኩሎም ካብ ደገ እያ ተፃወት ዘላ ስታንዳርድ ኣቀራርባ ናይ ሃገራዊን ጋንታታት ኣብ ዓለም ተቐይር እዩ። ንሕና ከዓ ብጀካ እቲ ውድድር ምድካሙ ጥራይ ዶይኮነ ከምቲ ዓለማዊ መድረኽን ዓለማዊ ባህልን ናይ ኩዕሶ እግሪ ቅድም ካብ ውሽጢ ዝበዝሑ ተፃወቲ ሓደ ክልተ ከዓ ካብ ደገ ንምምላእ እቲ ሓሳባትን ኣቀራርባን ከምኡ ነይሩ ብዓብኻ ከም ዝበልካዮ እቲ ውድድር ሓያል ነይሩ ክኸውን ክእል እዩ ኣብዚ ዝነበረ እሱ ግን ዋላቲ ሓያል ውድድር ሓያል ተፃወቲ ይሃሉ ናብ ዘብፃሕና ደረጃ ኣይነበረን ካብ ኪኖ ሴካፋ ዝወፃናዮ መድረኻት ኣይነበረ ውዑድ እዩ ሓደ ክልተ ብልጭ ኢለን ዝወፃ ዳኣትዋን ዝነበራ ዕድላት እየን ወይ ድማ ውፅኢታት እየን። ስለዚ ብዓለም ደረጃ ዝተቀየረ ኣቀራርባን ኣብ ፊፋ ናብ ዓለምን ቅቡል ዝኾነ ኣቀራርባ እዩ። ንሕና ተፃወትና ኣብዚ ዘለዉ እውን ድሕር ፕሮፌሽናል ስታንዳርድ ሒዞም ኣካል ናይቲ ሃገራዊት ጋንተ እዮም። ፕሮፌሽናል ስታንዳርድ ማለት ካብ ብቕዓት ክሳብ ዲስፕሊን እዩ ካብ ምፅዋት ክሳብ ሓላፍነት ምውሳድ እዩ። ፕሮፌሽናል ማለት ካብ ብቕዓት ክሳብ ዲስፕሊን እዩ ካብ ምፅዋት ክሳብ ሓላፍነት ምውሳድ እዩ። ስለዚ ነዚ ኩሉ ማሊእካ ክትሪኦ ከለካ ሕጂ እውን ንሕና ንብሎ ዘለና ካብ ውሽጢ ዓዲ እዮም ቶም ተፃወቲ ክኾኑ ግን ቅድም ኢንተርናሽናል ተፃወቲ ክንቅይሮም ኢና ፕሮፌሽናል ተፃወቲ ክንቅይሮም ኢና ሽዑኡ ነቲ ንብሎ ዘለና ብቕዓት ሓላፍነት ክወፅዎ ዓቕምን ዲስፕሊንን ክህልዎም ይኽእል እዩ ኢልና ገምጊምና ቅድም ንዕኦም ንምዕባይ ዘይኮነ ቅድም ንዕኦም ባ ንምዕባይ ኮይኑ ንዕኦም ፕሮፌሽናል ንምግባር ኮይኑ ድሕሪኡ ናብ ሃገራዊት ጋንታ መፂኹም ክትፃወቱ ትኽእሉ ኢኹም። ምክንያቱ ሃገራዊት ጋንታና ብብዙሕ መለክዒታት ተመሳሳሊት ክትከውን ትኽእል እያ ምስ ካልኦት ሃገራውያን ጋንታታት ናታ ፍሉይ ዝኾነ መለለይን ኩነታትን ግን ኣለዋ። ስለዚ ነዚ ናታ መለለይን ኩነታትን ከመይ ጌርና ብኣድማዕ ስራሕ ንዓና ብዝጠቅም ብዝጎድ ዘይኮነ ብዝጠቅም መገድታት ንረብሓሉን ንሰርሓሉን ናትና ዝኾነ መገድታት ክንከይድ ክንክእል ኣለና።
1: ኩሉ ግዜ ሓደ ስፖርታዊ ዲስፕሊን ክህልዎ ኣሎ። ዲስፕሊን ከዓ ካብ ገዛኻ ስለ ዝጅምር እቲ ዲስፕሊን ተለካ ብኡ መንፀርካ ዕላማ ንረአን ክህልወካ ክክእል ኣሎ። ምክንያቱ ሓደ ሓደ ግዜ ክድንጊ ወይ ክቕልጥፍ ክልቲ ዕድላት ክትረኽቦ ግን ነቲ ዕድላት ንእሸይ ትረኽባ ከመይ ጌርካ ብረሕባኻ ተውዕላሲ ክትሓስብ ክትክእል ኣለካ። ኩሉ ግዜ እታ ዓድል ተጋጥመካሲ ቅድሚ ትዕድል ንክተጋጥመካ ዝኾነ ዓይነት ውድድርሲ ኣብ ውሽጢ እትገብሮ ምንቅስቓሳት ኣዝዩ ወሳነ ንዓኻ እዩ። ኣሰልጠንትካ ዝህቡካ ሓለፍትካ ዝህቡካ ተወሳኽናትካ ትሬንክ እናሰራሕካ ነቲ ስፖርት ሲ ከም ሓደ ደረጃ ኣብ ዝለዓለ ደረጃ ንክበፅሑ ካብዚ ማለት ቀሊል ነገር እዩ ተረዲኻ። ንኣነ ጥራይ ዘይኮንኩሲ ካብዚ በፅ ካብዚ ጀሚርካስ ክሳብ ዝለዓለ ንኤሮፓ ክትከይድ ሲ ቀሊል እዩ። ምክንያቱ ኣነ ኩሉ ነገር ስቴባ ስለ ዝበፅሕኮ ገና ካብ ሕጂ ብዙሕ ነገር ስለ ዝፅበየኒ እሶም ሲ እዚ ነገራት በፂሖም ልዕሊ ክብሉ ከምዝኽእሉስ ክኣምኑ ክኽእሉ ኣሎም ዕላማ ንራእን ክህልዎም ክኽእል ኣለዎም ስሞምን ስመሃገርን ንኸፀውዖም ቀሊል ከም ዘይኮነ ዕላማ ንራእን ስራሕን ኣበርቲዕኻ ናይ ምስራሕ ሞራልን ውንን ኣብ ሓንጎሎም ክህሉ ክእል ኣለዎ ዝኾነ ዓይነት ታሪክ ንክገድፉ መጀመርታ ካብ ገዛኻ ስለ ዝጅምር ብዲስፕሊን ብዕላማ ብራእይ ንፉዓት ክኾኑ ክኽእል ኣሎ። ብድሕሪ ኢኻ ብኡ መንፀርካ ርብኻ ንዓኻ ሕግዘካ እዩ። ከምኡ ነገራት ኣተሓሳስበም ሓሲቦም ዝበለፀ ተዝስርሑ ፅቡቅ ነይሩ ኣነ ሓደ ካብኦም ናይ ውሽጢ ስለ ድኾንኩ ዜማ ውሽጢ ዘለዎ ዕድላት ከመይ ገይረ ፈጥረሎ ምስጋንታ እንዳተዘራረብኩኻ እዛ ንበፂሐ ዘለኹ ደረጃ ንኸብፅሖምካ ኩሉ ዝከኣለ ንፅዕር ኣለኹ ዝኾነ ሰባትካ ሒዝና ኸይድና ብሓንሳብቲ ሃገራዊት ጋንታ ተዓብየሉ ንምግባር እዚና ክንሰርሕ ኢና እሶም ከዓ እዚ ዓይነት ኣመላላእ ክመልኡ ከም ዘለዎ ይላብዎም ማለት እዩ።
2: ኣሰልጣኒ ብሉፅ ስፖርተኛ መልሚሉ ዘፍርን ናብ ዝለዓለ ደረጃ ዘብፅሕን እዩ። ነዚ ክውን ክገብር ግና ማዕረ ማዕረቲ ቴክኖሎጂ በፂሕዎ ዘሎ ፍልጠት ክዓጥቕ ኣገዳስነቱ ዓብዪ ምዃኑ ክዝንጋዕ የብሉን። ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምቲ ዝድለ ደኣ ኣይኹን እምበር ኣብ ዝተፈላለዩ እዋናት ዝተፈላለዩ ስልጠናታት ክህብ ፀኒሑን ኣሎን። እንተኾነ ኣብዚ ከይተሓፀረ ነቶም ዝበዝሑ ናይ ቢ ላይሰንስ ሰርቲፊኬት ጥራይ ዘለዎም ኣሰልጠንቲ

0: ዓቕሞምን ደረጃ ኣፍልጦኦምን ኣብ ዓውዲ ኩዕሶ እግሪ ክብ ንምባል ዝለዓለ ናይ ማህደረ ስልጠና ዕድል ክፈጥረሎም ይፅንሓለይ ዘይበሃሎ ዕዮ ገዛ እዩ
1: ዜርካ ዜርካ ናበይካ ኣይትሕቶ ዜርካ ዜርካ ናብቲ መበገሲኻ ክትኸይድ ኩሉ ግዜ ናብ ውሽጢ ዓድኻ ኣደቦ ትገብር ሕጂ እቲ ቀንዲ ኣሰልጣኒ ካብ ደገ ምምፃእ ንምንታይ ወዘተ ማለት እዩ እዚ ሕጂ ሃጓፍ ኣሎ ኣብ ኣሰልጠንቲ ናህና ዘሎ ሃጓፍ ንሱ ነዊሕ ተዘራሪብና ኣለና ምስ ማሕበር ኣሰልጠንቲ ሕጂ እውን ድሕሪ ዝኣኺባ ምስ ማሕበር ኣሰልጠንቲ ኣለኒ ብዛዕባ እዚ ጉባኤ ኣሎ እዚ ሕጂ እዚ ሃጓፍ እዚ ነዊሕ ክኸይፀንሐ ሃገራዊ ፌደሬሽን እውን ካብዚ ተሓታትነት ክወፃእ ይክእል ምክንያቱ ኣሰልጠንትና በቲ ዝግብኦም ክኽእሉ ይፀንሑ ኣብዝሓለፈ እውን ርኢና ኢና ቢ ስለ ዝነበሮም ካብ ሜዳ ከምተኣሊ እውን ኩሉ ሰብ ርእዎ እዩ ማለት እዩ ስለዚ ደረጃ ኣሰልጠንትና ነዚ ደረጃ ጋንታና ሒዝናዮ ዘለና ኣይበቕዕና ኣሎ ማለት እዩ ስለዚ እሱ ክኸውን እንድሕር ኮይኑ ተረ ሃገራዊ ፌደሬሽን ኣብዚ ብጥንቃቐ ክኸዶ ዘለዎ እዩ ብዘይ ምብታኽ ማለት እዩ እቲ ኣብዝሓለፈ ኣብ ናይ ኣሰልጠንቲ ዝነበረ መደባት ኣድማዕ ነይሩ ክንብሎ ኣይንኽእል ኢና ኣድማዕ እተዝነብር ነይሩ ኤ ክህበና ነይርዎ ቢ ከፅንሐልና ነይሩ ወዘተ ማለት እዩ እሱ ኣየፅንሐልና ስለዚ ካብ ሕጂ ንኒኦው ግን ንሕና ንኩሉ ነገር ንፍትሾ ኣለና ኣብ ሓፂር እዋን እውን ናብ ክትበፅሕ ኣሸጋር ስለ ዝኾነ ግን ምስ መሻርክቲ ፌደሬሽናት እውን ኣብ ዝርር በፂሕና ሰባት ሃቡና ኢሎምና ኣለው ሰባት ክንቦም ኢና ብሓፂር መገዲ ሊኢኽና ኣብኡ ነብፅሓሉ መገዲ ክንገብር ኢና ማለት እዩ ኣብ ውሽጢ ሃገርኒ ዘለዉ ግን ተንክለባት ሒዞም ዘለዉ ግን ብሓፈሻ ናይ ሓደ ዓመት ምድላው ከም ዘድልዮ ተሓቢርና ኣሎ ኣብ ውሽጢ እዚ ሓደ ዓመት ግን ንሕና ነዞም ናይ ቢ ደረጃ ዘለዉ ናብ ኤ ንምእታው ኩሉ ነገር ክንገብር ኢና ምክንያቱ እዚ እቲ ዝዓበየ ሃጓፍ ናህና እዩ ኣብ ናይ ስልጠንቲ መፅ ኣቲና ክንሪኦ ከለና ማለት እዩ እንታይ ኣጋጢምና እውን ኩሉ ሰብ ፈልጦ ኢና ፕሮፌሽናል ጋንታ ዝዓብለሎ ስለ ዝነበረ እዩ ነቲ ዓወት ባዕሉ ሒዝዎ ዝኸይድ ነይሩ ኣብ ገሊ ግን ድያ ስልጠንቲ ከምተፃወተ ግን ኩሉ ሰብ ርእዎ እዩ ግን ከምቲ ዓንተ እዩ ዝበልክኹም እዩ ሙሴ እውን ሓቲትዎ እቲ ናይ ፕሮፌሽናል ነገር ኣብ ከምዚ ዝሕግዘካ ወላ ኣብ ወይ ተፃወት እቲ ናትካ ርእሲ እቲ ናትካ ቃወማ ሓሳባት ኣይቀየር ኩሉ ግዜ ሜዳካ ጌርካ ኢካትርዮ ማለት እዩ ንሱ ኢኻ ነታ ጋንታ ይዕዊትዎ ወላ ቶም ኣሰልጠንቲ ወፅኦም ከሉ ካብ ሜዳ ተኣልዮም ከልዎ ማለት እዩ ስለዚ እዚ ሃገራዊ ፌደሬሽን ኣብዚ ዓባ ሃጓፍ ኣሎ ብዘይ ዝኾነ ማለት እዩ ናይ ነዊሕ እዋን ፀንሐ ይስኻ ነዊሕ እዋን ስልጠና ናይ ቢ ን8 ዓመት ኣይተዋሃበ ንብለካ ናይ ኤ ንክንዲዚ ዓመት ኣይተዋሃበ ንብለካ ንሱ ድሓን ሕጂ ግን ንዕኡ ዓቲብና ብጠንቃቐ ንሕዞ ኣለና ማለት እዩ ማንም እውን ኣይንገድፈሉን ኢና ንውልቀ ሰባት እውን ኣብዚ ጉዳይ እዚ ኣይንገድፈሉ ኢና ማለት እዩ ስለዚ ብልቢ ኣሰልጠንትና ኣብዚ ተሃስዮም እዮም ክንብል ንኽእል ማለት እዩ ሕጂ ግን ክንፍውሶ ኢና ኣብ ሓፂር እዋን ምስ መሻርክቲ 2-3 ደእትዋልና እንድሕር ረኺበን ክንብል ኢና ንዕአን ዕድላት እንድሕር ረኺብናዮም ከዓ ንዖም ቅልጢፍና ናብቲ ናይ ሃገራዊት ጋንታ መደብ እንዳእተናዮም ክንከይድ ኢና ማለት እዩ ውዕልና ሓዲርና ግን ናብ ናይ ውሽጢ ኣሰልጠንትና ምምፃእና ኣይተርፍን እዚ ክንፈልጦ ኣለና ዓላማና እውን ንስ እዩ ኣብ ናይ ደገ ንምርኮሰሉ እዋን ንተወሰነ ግዜ ጥራሕ
0: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዛጊት ገለ ካብቶም ናይ ደገ 12 ተፃወቲ ሒዛ ምስቶም 3 ናይ ውሽጢ ሃገር 3 ከዓ ንፈተነ ዝተታሕዙ ተፃወቲ ብድምር 18 ኣጠቃሊላ ድሮ ልምምዳታ ኣምክያ ትርከብ ንገለ ካብቶም ኣብዚ ግዜ ካብ ክለባቶም ናብ ሃገራዊት ጋንታ ተጠርኒፎም ዘለዉ ፕሮፌሽናላት ተፃወቲ ዘካየድ ናይ ዕላል ይስዕብ
2: ዓወት ኣድሚያ ሳለም ሰገድ ካብ ኖርዌይ ዝመፅእ ኣብ ኦስሎ ይቕመጥ ጋንታይ ከዓ ግሩር ትበሃል ኣብ ሳልሳይ ዲቪዥን ማለት እዩ ኣብ ኖርዌይ ኦስሎ ሌፍት ዊንግ ፃወተ ናምበር 10 ናምበር 8 ቴክኒካ ስለ ዝኾንኩ ኣብ ዝኾነ ክፃወት ይኽእል እየ
3: ማይ ኔም ኢዝ ፋህሚ ኢብራሂም ኣይ ዋዝ ቦርን ኤንድ ሬይዝድ ኢን ዘ ዩኤስ ኣም ከረንትሊ ፕሌይንግ ፎር ማሃርለካ ኤፍሲ ኢን ዘ ፈርስት ዲቪዥን ኦፍ ዘ ፊሊፒንስ ሌፍት ዊንግ ኤንድ ስትራይከር ኤንድ ራይት ዊንግ ኣሎንግ ዘ ዩ ኖው ዘ ቶፕ 3 ኣይ ካን ፕሌይ ኦል ኦፍ ዘም
4: ሶ ማይ ኔም ኢዝ ማቴዎ ቦርሶይ ኣይ ካም ፍሮም ኢታሊ ኣይ ፕሌይ ዴር ኢን ፒኔቶ ካልቾ is Serie C, the third division in Italy. And I'm a left back, so defensive and wide midfield.
5: My name is Abdul Hamid Adam Muhammad. I was born and raised in Karen,

0: I play at Milsami in Moldova. I'm a right back. I can also play on the midfield.
1: Ana namrut mbay bahal kab Germany metse. Gantaika FV Latisnia tbah rab I division and out of Germany. Central midfield wala central back at Sotka.
2: Ana mulu shimay semiyo babraha bal. Kab ad English kato Manchester metse mati. Abzi gize ha tsatala dalo club Sheffield United mis under 21 mas.
3: I'm Yosef Musgina. I came from Holland. I play at the Graafschap in the youth academy, first division.
4: Shumay Awad Isa Abu Salam Bahal. Ab Saudiya tawlida. Asa shid shad may khol kha ab German kayda malati. Shu Abu kha kuso Jamira ab Ramsburg tsawat nira. Kabu kha shu Fenwald tsawita. So kha rabai division.
5: Smay Amanuel Takhlit Bahal. Zima tsakhol adi UAE. ኢማራት ጻውተላ ጋንታ ሐደሽ ጋንታ አልመዲና አቡዛቢ ትባል ሳልሳይ ዲቪዥን ታታ 23 ዕድመ ክልቲቲ
6: ፊሊሞን ግሬስኬር ሽመ አብ ጀርመን ጻውቲያ ናይ ፈርስት ዲቪዥን አብ ጀርመን
7: ሽመ ቢሂል ተስፎ አብርሃ ዝመጸ ሁሉ ዓዲ አሜሪካ እዩ አቡኻ አብ ዲቪዥን 2 ናይ አሜሪካ ጻት ኖርዝ ስታርስ ኤፍሲኤም ዝበሃሉ ዕድመ 22 እዩ ዝጻወተሉ ፖዚሽን ኸ ራይት ዊንግ አት ዘ ሴም ታይም ሌፍት ባክ ኸ ጻወቲ
8: ሽመይ እስሮ ሙሴ ይበሃል ዝመጸኹሉ ዓዲ ካብ ካናዳ ኣብ ካናዳ ኸ ካላይ ዲቪዥን ምስ ፎቴልስ ኤፍሲ ይጻወት ዝጻወቶ ፖዚሽን ኸ ራይት ዊንግ ኣታኪንግ ሚድፊልድ ኸ
9: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳማይ ጸወታ 23 መስከረም ናብ ኬንያ ተጓዒዛ አንጻር እቲ ሃገር ክትጻወትያ 27 መስከረም ከዓ ንደቡብ አፍሪካ ክትዕድመያ 27 መስከረም ከዓ ንሃገራዊት ጋንታ ደቡብ አፍሪካ ዓዲማ ክትጻወትያ ጽቡቕ ዕድል ንሃገራዊት ጋንታ ኩዕሶ እግሪ ኤርትራ
10: አሰልጣኒ ክንግምግሞ ከለና ኣብቲ ባይታ ኩሉ ግዜ ትዝህቦ ስልጠና ኣብ ውፅኢት ዘድሃበዩ ኣብቲ ውፅኢት ዘድሃበ ክንብሉ ከለና መብዛሕትኡ ግዜ ኣብቲ ኩዕሶ ምዕብላል ዘይኮነስ ብቕልጡፍ ናብ ኣንጻር ሜዳ ምፅጋዕ እዩ ናይ ሓሽምያ ኪን ስታይል ዳርጋ ፍለትያ ስለዚ እቶም ጎላት እንድሕር ርኢናዮን ከዓ ብነዊሕ ናብ ናይ ኩርናዕ ናይ ኣንጻር እየ ንድኸዳ ካብኡ ከዓ ተቆሪፀን እየ ንዳኣትዋ ስለዚ እዚ መብዛሕትኡ ግዜ ምስትናቱ ስታይል ዝኸይድ እዩ ኣብዞም ናይ ትሕቲ 17 እውን እስዩ ሒዝዎም ዘሎ ኣብኦም እውን ዝሰርሑ ስራሕ እውን ክንዕዘቦ ንኽእል ኢና ማለት እዩ እጂ ምዚ ጋንታ ከመዩ ክኸይድ ዝዓብየ ሕጂ ከምቲ ዝበልካዮ ሓደ እቲ ምድብ ይውስነካ እዩ ነቶም ኩሎም ትመርፆም ማለት እዩ ብሓፈሻ ትወስዶም ኣመራፂታት እቲ ምድብ ከቢድ ስለ ዝኾነ ትምድብ ዘይኮነ ተንጋንታታት ከቢድ ዘይኮነ ትዕድል ከቢድ ስለዝኾነ ሓንቲ ስለዝኾነ እዚ ጥንቃቐታት የድልየካ እዩ ጠቂስ እየ ከዓ እዚኦም ኩሎም ተፃወቶት ንሕና ከም ምርጫ ሒዝናዮም ኣለና ነዚአን ሃገራት እዚአን ዝበልካየን ንኣብነት ምኩራት እየን ገሌን እውን ነቲ ዋንጫ ወሲዶ ንኦ ዝፈልጠ እየን ስለዚ ምስአን ኢና ክንገጥም ንዕኒ ኢና ከዓ ንስዕረን ዘለና ማለት እዩ በቲ ክንሓልፍቲ ኮይና ማለት እዩ ሕጂ ንዑ ንድሕር ኮንካ ብውሕዱ ንዕኡ ዝምጥን ምድላዋት እያ ክትገብር ዘለካ ስለዚ ኣሰልጣኒ ንሱ እዩ ሕጂ እውን ነቲ ቅዲ ክንጥቀመሉ ኢና ንሕና ንከላኸለሉ ኣብነት ትርጉም ይብሉ ጎል ክንእቱ ክንክእል ኣለና ብተመሳሳሊ እዚ ናይ ስዋቲኒ ዝመረፅ ናይ ስትራቴጂ እውን ንዑ ኢና ንሕና እውን ክንደግ ንፅዕር ማለት
11: እዩ ንህዝቢ ካሕልፎ ዝዘለ ነገራት ተኮይኑ ከዓ ማለት በቲ ቅድሚ ሕጂ ዝተወሰነ ንእሸይ ስቴፕ ድኸድናያ ክንዲዚ ዓይነት ሓጎስ ዘበለሲ ካብ እውን ላዕሊ ንዓና ሞራልን ደገፍን በቲ ዝከኣሎ ኩሉ ብዘ ዘለዎ ኮይኑ ውሽጢ ናብ ደገን ዘሎ ሞራል ንዛ ሃገራዊት ጋንታ ሂቡ ከንዕወት ከም ንኽእል ኣበርቲዕና ክንሰርሕ ከም ንኽእል ኣሚኑ ካብቲ ዝበለፅን ኣዝዩ ዝሓሸን ገይሩ ከዓ ከተባብዐና ሞራል ክህበና ንኩላትና ሃገራዊት ጋንታ ኸ በዚ ጋጣሚ ኢልናዎ ክነሕግሶምና ኸ ዝከኣለና ክንፅዕር ኢና ማለት እዩ
12: ንኩሉ ኣፍቃሪ ኩዕሶ እግሪ ማለት እዩ ናይ ንኩሉ ህዝቢ ማለት እዩ ኣብ ናይ ዝመፅ ዘሎ ዝፀወታታት ሲ ደገፎም ንኸይፍለየና ማለት እዩ ከምዚ ናይ ዝሓለፈ ምዚ ናይ እስዋቲኒ ዝነበረ እቲ ናይ ቪድዮ ገለ መለ ክርእዎ ኣይከኣሉን ንሱሳት ገለ ኩሉ ዋላ ግን

ዝኸብርኩም ተዓዘብቲ መደብ ለሶ ስፖርት ኣብዚ ይፍፀም ስለምክታልኩም ኣዝና ነመስግን። ኣብዛ መደብ እዚኣ ዝህለኩም ዝተፈላለየ ርእቶ ከም ድማ ሃናፂ ትብሎ ሓሳብ ክትልእኹልና እውን ማዕፆና ክፉት እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላት ስድኦ ብሓባር ብምዃን ዝሰናብተኩም ሰላም።

መደብ ናትራን ኣብ ዝሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካል ናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደብና ዓለም ስነ ጥበብ ነብኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘባዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባልና ኣላ። ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን

0: እዚ ሰላምታና ተቐብሉ ፍንውና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም 6 ሰነ ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴማ ኣስመሮሜ ንምክታልኩም ብክብርና ዓደምኩ ብቐንዳ ርእስተ ዜና ፍለም ኣምባሳደር ኤርትራ ሕብረት ኤውሮጳን ሃገራት በነልኩስን ንኤርትራውያን ተቐማጦ ዘሄግ ሰሚናር ኣካይዱ ኣብ ዞባ ደቡብ ዑረት ንምክልኻል ኣብ 7 ንኡስ ዞባታት ዕውት ወፍሪ መጥባሕቲ ዓይኒ ተኻይዱ ቤት ፅሕፈት ጠቕላላ ኦዲተር ንውሽጣዊ ኦዲተራት ኣብ ኣስመራ ስልጠና ሂቡ ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ኣብ ሓደጋ ከም ዝኣተወ ተገሊጹ ፕረዚደንት ፑቲን ኣብዚ እዋን ምስ ፕረዚደንት ዘለንስኪ ብኣካል ተራኺቡ ክዘራረብ ቅርብ ከም ዘይኮነ ሓቢሩ ኣሜሪካ ኣብ ጀርመን ክተዋርዶ ወጢና ንዝነበረት ክሩዝ ሚሳይል ከተወንዝፎ ከም እትኽእል ኣሚታ ዝርዝር ዜና ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት በነልኩስን ኣቶ ነጋሲ ካሳ ብ31 ጉንቦት ንኤርትራውያን ተቐማጦ ዘሄግ ሆላንድ ሰሚናር ኣካይዱ ኣብ ዘቤታዊ ዞባውን ጎደባውን ከምኡውን ኣህጉራዊ ጉዳያት ዘተኮረ ሰፊሕ መግለፂ ዝሃበ ኣምባሳደር ነጋሲ ዘለናዮ መድረኽ ልዑል ንቕሓት ድሉል ውዳበታትን ዕዙዝ ተሳትፎን ስለ ዝሓትት ዜጋታት ድልውነቶም ብዝለዕለ ከረጋግፁ ፀዊዖም ኣብዚ ተሃዋሲ እዋን ኤርትራ ውሽጣዊ ርግኣታ ኣውሒሳ ልምዓታዊ መደባታ ኣብ ምስልሳል ከም እትርከብ ማዕረ ማዕሪኡ ድማ ዞባዊ ሰላምን ርግኣ ንምውሓስ መትከል ኣሚና ክትሰርሓሉን ምቕሉል ኣበርክቶ ክትገብርን ምህላዋ ኣብርሆም ሓላፊ ቆንስላዊ ጉዳያት ኣቶ ክብሪ ኣብ ተወልደ ብወገኑ ንቆንስላዊ ኣገልግሎትን ንስሉጥነቱ ዝግበር ዘሎ ፃዕርን ዝምልከት መብርሂ ሂቦም ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኢሳቅ ምናሴ ብወገኑ ተሳትፎ ኣብ ሆላንድ ዝነብር ኤርትራዊ ኣብ ሃገራዊ መደባት ብምምጓስ ፕሮጀክትታት ኣሕዳሪ ኣብያተ ትምህርቲ ንምቅልጣፍ ብዕቱብ ክስራሕ ከም ዘለዎ ኣስሚሩ ኣሎ ኣብ መወዳእታ ተሳተፍቲ መሳርዖም ብምድልዳል ከም ወትሩ ኣበርክቶም ከም ዘዕዝዙ ኣረጋጊፆም ኣብ ዞባ ደቡብ ዕረት ንምክልኻል ኣብ ዝሓለፈ ኣዋርሒ ብዝተኻየደ ዕውት ወፍሪ ንልዕሊ 750 ዜጋታት መጥባሕቲ ዓይኒ ተኻይዶም ወኪል ኤሪና ፊልሞን ትካቦ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርበ
1: ኣብ ዞባ ደቡብ ዕረት ንምክልኻል ዝዓለመ ዕውት ወፍሪ መጥባሕቲ ዓይኒ ኣብ 7 ንዞባታት ከም እተኻየደ ተገሊጹ ሓላፊ ኣሃዱ ምቁፅፃር ዘይተመሓላለፍቲ ሕማማት ኣቶ የማነ ፀጋይ ንኤሪናብ ዝሃቦ ሓበሬታ ኣብ ዝሓለፈ 5 ኣዋርሕ ኣብ ንዞባታት ሰንዓፈ ድባርዋ ደቀ ምሓረ ፀሮና ዓዲ ኳላ ማይምነን ዓረዛን ን548 ወገናት መጥባሕቲ ሓበላ ዓይኒ ን210 ድማ መጥባሕቲ ዓፅሚ ዓይኒ ከም እተገብረሎም ኣብሪሆም እቲ ሙሉእ ብምሉእ ብውሽጣዊ ዓቕሚ ዝተኻየደ ወፍሪ ነቲ ኣብ መወከስ ሆስፒታል መንደፈራን ሆስፒታል ዓዲ ቀይሕን ብቐዋምነት ዝውሃብ ኣገልግሎት ሕክምና ዓይኒ ብምስፋሕ ንተገልገልቲ ኣብ ከባቢኦም ከም ዝፍወሱ ንምግባር ዝዓለመ ምዃኑ ብምሕባር 97,000 ዕውት ምንባሩ ሓቢሩ ሚኒስትሪ ጥዕና ሕክምናዊ ኣገልግሎት ብብቕዓትን ፅፈትን ንምፍፃም ዘኽእል ዘመናዊ መሳርሒታትን ዓቕሚ ሰብን ስለ ዘዋደደ በቲ ሓደ እኹል መድሃኒትን መሳለጥያታትን ስለ እተረኽበ ከዓ በቲ ካልእ ተሓከምቲ በብዝመፅዎ ዘድሊ ፍወሳ ይረኽቡ ከም ዘለዉ ገሊጹ ብዘይካዚ ኣብ መላእቲ ዞባ ኣብ ዝሓለፈ 7 ዓመታት ትራኮማ ንምግታእ ብዝተኻይደ ጎስጓሳትን ናይ ፍወሳ መደባትን ተርእዮ ናይቲ ሕማም ኣብ ዝተሓተ ደረጃ ከም ዝወረደ ብምግላፅ ሸፈነ መጥባሕቲ ሓበላ ድማ ካብ 18,000 ናብ 87,000 ከም ዝበረኸ ኣብሪሆም ኣብ መወዳእታ ኣቶዮማነ ሕማማት ዓይኒ ብፍላይ ከዓ ሓበላ ትራኮማን ነድሪ ዓይንን ብቐሊሉ ብሕክምና ክፍወሱ ከም ዝኽእሉ ግቡእ ሕክምና እንተዘይረኪቦም ግና ዕረት ዘስዕቡ ምዃኑ ብምጥቃስ ናይ ምርኣይ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር እቶም መጥባሕቲ ዘካየዱ ድማ ብሓኪም ንዝወሃቦ ምኽርን መድሃኒትን ብግቡእ ክጥቀምሉ ተላብዩ
0: ቤት ፅሕፈት ጠቕላላ ኦዲተር ካብ ሚኒስትርታት ምምሕዳር ዞባታት እዝታት ሓይልታት ምክልኻል በዓል መዚታትን ካልኦት ኣብያተ ፅሕፈት መንግስቲ ንዝተዋፅኡ 44 ውሽጣዊ ኦዲተራት ንሓደ ሰሙን ዝቕፅል ስልጠና ኣብ ኣስመራ ሂቦም። እቲ ስልጠና ሌላ ምስ ውሽጣዊ ኦዲት ሓፈሻዊ ኣምር ውሽጣዊ ቁፅፅር ኣብቲ ክእሎታት ስጋእ ዝተመርኮሰ ስትራቴጂን ዓመታዊ ውጥንን ውሽጣዊ ኦዲት ኣቀራርባ ኦዲትን ገምጋም ብጌጋ ዝቐረበ ፀብጻብን ምክትታል ፀብጻብ ኦዲት ኣተሓሕዛ ሰነዳት ከምኡ ውን መንግስታዊ ስርዓት ኣተሓሕዛ ሕሳብን ኣቀራርባ ፀብጻብን ዝብሉን ካልኦትና ርእስታት ዝሸፈነ ነይሮም። ብሓሙሽተ ሰነ ኣብ ዝተካየደ መዛዘም ስነ ስርዓት ጠቕላላ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ኣብ መምርሒታት ሚኒስትርታት ፋይናንስን ሃገራዊ ልምዓትን ከምኡ ውን ኣብ ሃገራዊ መለክዕታት ውሽጣዊ ኦዲት ብምምርኳስ ኣብ ትካላት መንግስቲ ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህሉን ቀፃሊ ምምሕያሻት ንምግባርን ዓሊሙ ከም እተካየደ ገሊፆም። ድልዱል ውሽጣዊ ኦዲት ምህላው ሕርያት ዘይኮነ ግድነታዊ ዝበለ ኣቶ ገብረ እግዚኣብሄር ንምሕያልን ምቹእ ባይታ ስራሕ ንምፍጣርን ኩሎም ሓለፍቲ ትካላት መንግስቲ ክፅዕቱ ብምፅዋዕ ቤት ፅሕፈት ጠቕላላ ኦዲተር ጠለባት ትካላት መንግስቲ ንምምላእ ከም ዝሰርሕ ኣረጋጊፅዎም። ማሕበር ኣርባሕቲ ናይ ፀባ ከብቲ ንእዞባ መንደፈራ ብሓሙሽተ ሰነ ኣብ ዘቃንዖ ጉባኤ ውዳቢ ብምሕያል ምህርቲ ፀባ ንምዕባይ ውጥን ስራሕ ኣንፂፆ ኣካየድ ስራሕቲ ማሕበር ኣቶ ብርሃነ ወልዱ ኣብ ዘቕረቦ ፀብጻብ ኣብዝሓለፈ ዓመታት ብሰንኪ ሕፅረት መግቢ እንስሳ ቁፅሪ ናይ ፀባ ከብትን ምህርቲ ፀባን ኣንቆልቂሉ ምፅንሑ ብምጥቃስ ኣብዝሓለፈ ዓመት ብዝተገብረ ምምሕያሻት ግን ንጥፈታት ማሕበር ኣብ ምብርባር ከም ዝርከብ ገሊፆም። ኣብ ከተማ መንደፈራ ተደኪኑ ዝርከብ ዘመናዊ መእከብ ፀባ ብቑዕ መዝሓልን መዐቀብን ዓጢቑ ኣገልግሎት ምሃብ ስለዝጀመረ ኣርባሕቲ ናይ ፀባ ከብቲ ዳ ተተባቢዖም ፍርያቶም የዕብዩ ከም ዘለዎ ሓቢሮም። ሓላፍ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ በረኸት ተክለስላሰ ብወገኑ ብቑዕ መእከብ ፀባ ካብ ቀንዲ ማሕንቆታት ኣርባሕቲ ከብቲ ኮይኑ ምፅንሕ ብምጥቃስ ሚኒስትሪ ሕርሻ ብዝወሰዶ ስጉምቲ ናይ ፀዓት ማሕንቆ ፍታሕ ስለዝረኸበ እቲ ፀገም ከም እተኣልየ ኣፍሊጦም። ሓላፍ ጨንፈር ሃብቲ እንስሳ ዶክተር ዕቕባ ዝክኽፍለ ብወገኑ ሓረስቶት ንኩሉ ሕፅረታት በዲሆም ንጥፈታቶም ክቕፅሉ ምክኣሎም ምስጋና ከም ዝግብኦም ብምሕባር ኣብ ልምዓት ሓምላይ ምግቢ እንስሳ ኣተኪሮም ብምስራሕ ቀለብ እንስሳ ንምውሓስ ክፅዕሩ ኣተሓ ኣሳሲቦም። ምህርቲ ፀባ ንምዕባይ ዝነበሮም ዕላማ ብሰንኪ ሕፅረት መሰረታዊ ጠለብ መግቢ ተዓናቒፉ ምፅንሑ ዝሓበሩ ኣባላት ማሕበር ድማ ኣብ መፃኢ ጥዕና ጥሪቶም ንምውሓስ ዘድሊ ቀረብ መድሃኒት እንስሳ ክወሓስ ኣዘኻኺሮም። ኣብ መወዳእታ ካየድ ስራሕ ምምሕዳር ንኡዝባ መንደፍራ ኣቶ ተስፋይ ፀጋይ ንዕቤት ማሕበር ኩሉ መድያዊ ምትሕጋዝ ከም ዝግበር ብምርግጋፅ ኣርባሕቲ ከብቲ ሓሓሊፎም ብፍኑ መንገዲ ዝገብርዎ መሸጣ ፀባ ከወግዱ ተማሕፂኑ። ነበርቲ ምምሕዳር ከባቢ ኣይተዓብር ንእዞባ ሞልቂ ኣብ ምስራሕ መጠነ ንኡስ ዲጋ ተዋፊሮም ንዘለዉ ኣባላት ሓይልታት ምክልኻል ኤርትራ እኽለማይ ብምድላው ኣተባቢዖም። ኣመሓዳሪ ምምሕዳር ከባቢ ኣይተዓብር ኣቶ ተስፋ ሚካኤል ገብሩ ኣብ ዝሃቦ መብርሂ ብደገፍ ህዝብን ሰራዊትን ዝተፈላለየ መደባት ልምዓት ክሰላሰል ምፅኑሕ ብምግላፅ እቲ ዝተወደበ ናይ ምዝንጋዕ መደብ ተወሳኺ ደርኺ ዝፈጥር ከም ዝኾነ ኣብርሂም። ሓለቓ ስታፍ ክፍለ ሰራዊት ሜጀር ሚካኤል ካሕሳይ ብወገኑ ብህዝብን ምምሕዳር ከባቢ ኣይተዓብር ንዝተገብረሎም እንግዶት ድሕሪ ምምስጋን እቲ መደብ መርኣያ ናይቲ ህዝቢ ኣብ ሰራዊቱ ዘለዎ ዓብ ክብሪ ከም ዝኾነ ኣረድዩ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትል ክትቅፅሉ ደጊመ ብክብሪ ዕድም ኣብ ዞባ ማእከላይ ምብራቅ ተኸሲቱ ዘሎ ቅልውላው ብሰላም ንምዕራፍ ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቃሳት ኣብ ሓደጋ ከም ዝኣተወ ተገሊጹ። እዚ ዝተሓበረ ብንኡስ መጠን ዝጀመረ ሓድሽ ምልውዋጥ መጥቃዕትታት ክልቲአን ሃገራት እናሰፍሐ ከም ዝኸደ ድሕሪ ምቅልሑ እዮም። ኢራን ናብ ሎሚ 6 ሰነ ኣብ ዘጓሕለይቲ ኣብ ኩዌትን ባሕሬንን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ደብዳብ ሚሳይላትን ድሮናትን ከተካይድን ከላ ኣሜሪካ ድማ ንስርዓተ ራዳርን መራኸቢታትን ኢራን ዘነፃፀረ መጥቃዕትታት ከም ዘካየደ ተገሊጹ። ክልቲአን ሃገራት ዘካየደኦም ዘሎ መጥቃዕትታት መልሰ ግብሪ ምዃኑ እኳ ይገልፃ እንተለዋ እቲ ኩነታት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ዝእመት ዘሎ። ብካልእ ወገን ምንቅስቃሳት ሕዝቡላ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ሓድሽ ስምምዕ ምቁራፅ ተኽሲ ነፂግዎም። እቲ ብመንጎኛት ኣሜሪካ ዝተበፅሐ ስምምዕ ንልዑላውነት ሊባኖስን ንህላውነቱን ኣብ ሓደጋ ዘእቱ ምዃኑ ብምጥቃስ እዩ ሕዝቡላ ከምዘይቅበሎ ዝገልፅ ዘሎ። እቲ ስምምዕ ኣብ ግዛኣት ሊባኖስ ምንምንቅስቃሳት ሕዝቡላ ዝዓግድ ፀጥታዊ ዞባ ክህሉ ዘጠቃለለ ምዃኑ እዩ ዝሕበር። ምንቅስቃስ ሕዝቡላ እቲ ስምምዕ ንምስፍሕፋሕ እስራኤል ባይታ ዝፈጥር ምዃኑ ብምጥቃስ ኣብ ልዕሊኣ ዘካይዶ መጥቃዕትታት ከም ዘየቋርፆ ኣነፂሩሎም። እቲ ምንቅስቃስ ዕጥቁ ምስዘየውርድ ንሊባኖስ ክትወራ ከም እትኽእል ከተጠንቀቕ ፀንሐት እስራኤል ሰፊሕ ግዛኣት ናይቲ ሃገር ኣብ ትሕቲ ቁፅፅራ ኣትያቶ ከም ዘላ ይሕበር። እስራኤል ካብ ፈለባ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ ተካይዶ ዘላ ደብዳብ ዛጊት ልዕሊ 3500 ሰባት ከም እተቐትሎን ኣሳት 11,000 ከም ዝቐሰሉን ፀብጻባት የረድኡ። ፕረዚደንት ሩስያ ቭላድሚር ፑቲን ኣብዚ እዋን ምስ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ብኣካል ተራኺቡ ክዘራረብ ዘኽእሎ ምክንያት ከም ዘይብሉ ሓቢሮም። እዚ ዝተገልፀ ፕረዚደንት ዘለንስኪ ነቲ ልዕሊ 4 ዓመት ዝቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገፅ ንገፅ ርክብ መራሕቲ ክካየድ ዝሓትት ናይ ፅሑፍ መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዮም። እቲ ኩናት ብዘተ ክዓርፍ ድሌት ከም ዘለዎ ዝገለፀ ፕረዚደንት ፑቲን ቅድሚ ምስ ፕረዚደንት ዘለንስኪ ምረኻቡ ክውሰድ ዘለዎ ናይ ሰላም ስጉምትታት ከም ዘሎ ኣረድዮም። ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ብ4 ሰነ ኣብ ዝሃቦ መግለፂ ብወገኑ ፕረዚደንት ዘለንስኪ ምስ ፕረዚደንት ፑቲን ዝርርብ ንኸካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገዥ ከም ዝኽእል እዩ ገሊጹ። ይኹን እምበር ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነትን ከም ዘርኣያ ብምጥቃስ ምስ ፕረዚደንት ፑቲን ዝካየድ ዘተ ናብ ሳልሰይቲ ሃገር ክኸውን ከም ዘለዎ እዩ ሓቢሩ ዘሎ። ኣሜሪካ ኣብ ጀርመን ክትዋርዶ ወጢና ንዝነበረት ዘመናዊ ክሩዝ ሚሳይል ክተወንዝፎ ከም እትኽእል ኣሚታ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ፀጥታዊ ኩነታት ነቲ ኣፅዋር ኣብ ኤውሮጳ ክተዋርዶ እዋኑ ከም ዘይኮነ እዮም ምስ ኩነታት ኣሜሪካ ቅርበት ዘለዎም ወገናት ዝጠቕሱ ዘለዎም። መራሕቲ መንግስቲ ጀርመን ፍረደሪክ መርዝ እቲ ኣፅዋር ኣብ ግዛኣት ሃገሩ ክዋርድ ድሌት እኳ እንተለዎ ተግባራውነቱ ፀቢብ ምዃኑ ግና ኣብ ዝሓለፈ ቀረባ ኣዋርሒ ገሊጹ ነይሩ እዩ። ኣሜሪካ ኣብ ጀርመን ኣዋፊራቶ ኣብ ዘላ ሰራዊት ነቲ ኣሳት 5,000 ክትስሕቦ ምዃና ከም ዝገለፀት ዝዝከር እዮም። ምምሕዳር ፕረዚደንት ዶናልድ ትራምፕ ሃገሩ

ነቲ ኣብ ደቡብ ኮርያ ኣዋዲዳቶ ዘላ ታድ ዝተሰሚየ ስርዓተ ሚሳይል ናብ ዞባ ማእከላይ ምብራቅ ክተጉዕዞ ከም እትኽእል ምእማታ ኣይርስዓን። ኣሜሪካ ኣብ ኢራን ተካይዶ ዘላ ወተሃደራዊ ወፍሪ ከቢድ ቁጠባውን ወተሃደራውን ወፃኢታት ይሓታ ከም ዘለዮም ክኢላታት ዝጠቕሱ። ሪፓብሊክ ደቡብ ኣፍሪቃን ኬንያን ኣብ ይቕሬታ ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስምምዓት ተፈራሪመን። መራሕትተን ሃገራት ብ4 ሰነ ኣብ ከተማ ፕሪቶርያ ደቡብ ኣፍሪቃ ኣብ ዘካየድዎ ዝርርብ እዮም ነቲ ኣብ ንግዲ ወፍሪ፣ ትሕተ ቅርፂ፣ ቴክኖሎጂን ካልእን ዘተኮረ ውዕላት ከቲሞሞም። ክልቲኦም መራሕቲ ኣብ ዝሓለፈ ዓመት ኣሳት 650 ሚልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ከም ንምባሉ ከም ዝሰርሑ ብምጥቃስ ንትግባርኡ እትከታተል ሓባራዊት ኮሚቴ ከም ዘቐሙ ኣፍሊጦም። ብዘይካዚ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሑ ምዃኖም ፕረዚደንት ሲሪል ራማፎዛን ፕረዚደንት ዊልያም ሩቶን ሓቢሮም። እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንትታት ሃገራቶም ኣብ ምግታእ ዘይሕጋውያን ስደተኛታት ከም ዝተሓጋገዛ ኣነፂሮም። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። እቲ ኪዳን ብፍላይ ኣብ ምትዕራይ ባጀት ቅልጡፍ ለውጢ ከም ዘድልዮ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣነፂሩ። ኣሜሪካ ካብቲ ኪዳን ክትወፅእ መደብ ከም ዘይብላ ዝገለፀ ማርኮ ሩቢዮ መሰረታዊ ምትዕራይ ዝጠልብ ወግዓዊ እማመ ክተቐርብ ግና ኣርድዮም። ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመፅእ ወር ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴ እቲ ኪዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር። ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከምዘየለዋ ብምቋስ ነቲ ኪዳን እትገብሮ ኣበርክቶ ክተጉድሎ ከም እትኽእል ከተጠንቀቕ ፀኒሐያ። ብዘይካዚ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወተሃደራዊ ወፍሪ ደገፍ ከምዘይገበራ ዝወቅስ ፕረዚደንት ትራምፕ ብሸነኽ ኣሜሪካ ኣገዳስነት እቲ ኪዳን ከም ዝጎደለ ሓቢሩ እዩ። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቃለለ ምዃኑ ሰመዚ ምክልኻል እተን ሃገራት ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማ ዝኽእል ስምምዕ ኣብ 2023 ምስ ሽወደን ከም እተፈራረመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኻብ ናይተን ነፈርቲ ኣብ 2027 ክጅመር እዮም። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዋ ኣፍሊጠን። እቲ ስምምዕ ኣብ ምድንፋዕ ወተሃደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትር ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረድዩ። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ተወሳኺ ባጀት ሰሊዖም። ዝዓበየ ክፋል እቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዘቕንዕ ሰመዚ ጃፓን ሓቢሮም። እዚ ተሰሊዑ ዘሎ ባጀት ኣኻሊ ምስ ዘይከውን ተወሳኺ ስጉምቲ ከም ዝውሰድ እውን መንግስቲ ጃፓን ኣሚቱሎም። ኣስታት 90 ሚኢታዊ ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ምዃኑ ዝሕብሩ ፀብጻባት ከም ሳዕቤኑ በተኸሲቱ ዘሎ ዘይርግኡ ኩነታት ሕልፊ ካልኦት ሃገራት ከም እተሃስየት የረድኦም። ማእከላይ ምብራቅ ኣጋጢሙ ዘሎ ፀጥታውን ወተሃደራውን ቅልውላው ዘሰዓቦ ሕፅረት ነዳዲ ሓያሎ ሃገራት ምትዕራይ ባጀት ክገብራ ከም እተገደዳ ይሕበር። ዜናው መሰናዶና ንምዛም ቀንዲ ነጥብታቱ ኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት በነልኩስን ንኤርትራውያን ተቐማጦ ዘሄግ ሴሚናር ኣካይዱ። ኣብ ዞባ ደቡብ ዕውረት ንምክልኻል ኣብ 7 ንኡስ ዞባታት ዕውት ወፍሪ መጥባሕቲ ዓይኒ ተኻይዱ። ቤት ፅሕፈት ጠቕላላ ኦዲተር ንውሽጣዊ ኦዲተራት ኣብ ኣስመራ ስልጠና ሂቡ። ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ኣብ ሓደጋ ከም ዝኣተወ ተገሊጹ። ፕረዚደንት ፑቲን ኣብዚ እዋን ምስ ፕረዚደንት ዘለንስኪ ብኣካል ተራኺቡ ክዘራረብ ቅሩብ ከም ዘይኮነ ሓቢሩ። ኣሜሪካ ኣብ ጀርመን ክተዋርዶ ወጢና ንዝነበረት ክሩዝ ሚሳይል ከተወንዝፎ ከም እትኽእል ኣሚታ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናድኡ ናብ ስዛዝምሎ ንስለምክትልኩም መስግን ዝተረፍ መደባት ንሓደገኩም

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

0: ዓለም ለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለም ለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለም ለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰኔ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘብዓረዛ ቤት ትምህርቲ

ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ልናላ ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራንስሶምን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ተሳሓሊ ዝኸይድ ጉዳይ ኣለዎ። ቃልሲ ሃገሪ ቃኑ ዋድሕና እዚ ቀሪቡ ርሒቡ ዝወራሲ
1: ናፅነት ንስኺ ብርሃን ቂራ ናይ ሓርነት ንስኺኺ ንስኺኺ ፅንዓት ውሕስነት ዝተኻፈለልኪ ኣእላፍ ጅግንነት

Yeah.

0: Berah.
1: Siapa?
0: Saya ini.

0: ህዝበይ ሕብረ ብሔራቱ ራእይ ዝነበሮ መሬት ብፀልማቱ ኣመአና ይበለን ኣብርስቱ መሬቱ ዋጋ ኣፅበደሙ ሓፋሽ ተዓውቱ ርኢኽዶ ነፅነቱ ያዳራሽ ዓለም ሕቶ ኣለዋ ህዝበይ ብውዲድ ክጥለም ኣፈና ጉልባብ ሓቂ ድምፁ ኸይስማዕ ተግባር ምስሊምነት ዘውረድሉ ዋደራ
1: ሰትባ

Thank you.

መድምና ትራን ኣብ ሰሙን እዚ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጢ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ ይመስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ ይመስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነብኸም ክንብሎ ኢና።

0: ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎሚ ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ።
1: ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6

ብኣናብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ጣንዩ ሚኒስትሪ ዜና

0: ሕርሻ መፅኡ ክረአ ከሎ ኣብቲ ፅላት ሕርሻ ዘይንብር ኩነታት ኣየር ከም ተቐዲሙ ክጥቀስ ፀንሐ ከም ማዕበላዊ ሙቐት ድርቂ ውሕጃዊ ዕልቕልቕን ካልእን ክመፅእ ከሎ ኣብ ውሕስነት ናይቲ መግብን ኣብ ካልኦታ ዝርእትን ለውጢ ክምፅእ ይኽእል።
1: ቁኑዕ መልሲ ፅቡቅ መግለፂ ሃራይ ነመስግነኩም ወዲኩም ኣለኹም። ሓቀይ ዝቕፅሉ ተወዳደርቲ ህያቤል ዮሴፍ ካብ ሰንበል፣ ባና ተኽሉ ካብ ደቕሰብ፣

0: ዓራይ ህያቤል ባ ክጅምሬ ቁፅሪ ክንደይ
1: ቁፅሪ ሸውዓተ
0: ኣብ ዘንቢል ቁፅሪ ሓደ ሕቶ ቁፅሪ ሸውዓተ ንለውጢ ክሊማ ዝከታተል ኣህግራዊ ኣካል መን ይበሃል ሀ ዩኔስኮ ለ በይነ መንግስታዊ ፓነል ኣብ ለውጢ ክሊማ ማለት IPCC ሐ ውድብ ጥዕና ዓለም መ ውድብ ንግዲ ዓለም
1: ለ በይነ መንግስታዊ ፓነል ኣብ ለውጢ ክሊማ IPCC
0: ቁኑዕ መልሲ ኣራይ ያቤሎ ዲኪ ቁኑዕ መልሲ ረኺብኪ ባና
1: ሕቶ ቁፅሪ ኣርባዕተ
0: ኣብ ቀዳማይ ደረጃ ሕቶ ቁፅሪ ኣርባዕተ ባና ተኽሉ ካብ ደቕሰብ ንኸይድ ናፍታ ሕቶ ኣሰር ካርቦን ማለት ካርቦን ፉትፕሪንት ዝብል ቃል ንምንታይ የመልክት ሀ ደቂ ሰባት ኣብ ብካርቦን ዝሃብተመ ሓመድ ዝገደፎ ኣሰር ለ ብሓደ ሰብ ወይ ትካል ዝፍኖ መጠን ጠቕላላ መጠን ጋዛት ሓምላይ ጋዝ ሐ መጠን ካርቦን ኣብ ኣግራብ መ ድማ ኣብ ውቅያኖሳት ዝተኸዘኑ ዕቑር መጠን ካርቦን
1: ለ
0: እንታይ ዝብል ዘላ
1: ብሓደ ሰብ ወይ ትካል ዝፍኖ ጠቕላላ መጠን ጋዛት ሓምላይ ገዛ
0: ቁኑዕ መልሲ ያቤል ካልኣይ ዘንቢል ቁፅሪ ክልተ
1: ቁፅሪ ሰለስተ
0: ሕቶ ቁፅሪ ሰለስተ ንከይድና ናፍታ ሕቶ ዓንኬላዊ ቁጠባ ማለት ሴርኩላር ኤኮኖሚ ማለት ሀ ጓሓፍ ንምጥፋእን ወይ ከዓ ንምውሓድን ጸጋታት ብቐጻሊ ንምጥቃምን ዝዓለመ ስርዓት ለ ምስ ጎረባብቲ ሃገራት ዝኾነ ንግዲ ዘይምክያድ ሐ ምስ ጎረባብቲ ሃገራት ጥራይ ንግዲ ምክያድ መ ተደጋጋሚ ምሕታም ገንዘብ
1: ጓሓፍ ንምጥፋእን ንምውሓድን ጸጋታት ብቐጻሊ ንምጥቃምን ዝዓለ
0: ቁኑዕ መልሲ ባና
1: ቁፅሪ ሽዱሽተ
0: ዘንቢል ቁፅሪ ክልተ ሕቶ ቁፅሪ ሽዱሽተ እንከይድና ናፍታ ሕቶ ካርቦን ሴክትራሽን ዝበሃል ኣምር ንምንታይ የመልክት ሀ ብካርቦን ሃብታም ዝኾነ ነዳዲ ብቁጡብ ኣገባብ ምንዳድ ለ ምምጣን ምኽዛንን ኣብ ኣየር ዝርከብ ካርቦን ዳይኦክሳይድ ሐ ምትካል ዘይደቀባት ናይ ጌጽ ኣትክልቲ መ ምውሳኽ ካርቦን ኣብ ከተማታት
1: ለ ምምጣጥን ምኽዛንን ኣብ ኣየር ዝርከብ ካርቦን ዳይኦክሳይድ
0: ቁኑዕ መልሲ ህያቤል
1: ቁፅሪ ሓደ
0: ኣብ ዘንቢል ቁፅሪ ሰለስተ ሕቶ ቁፅሪ ሓደ ንኸይድ ናፍታ ሕቶ ኤርትራ ንምፍዋስ ለውጢ ክሊማ ትጥቀመሉ ኣብ ፀዓት ዝተመርኮሰ እስትራቴጂ ብቐንዱ ኣብ ምንታይ ዘተኮረ እዩ ሀ ምስፍሕፋሕ ነዳዲ ቅሪተ ኣካላት ማለት ፎሲል ፊወል ለ ኣብ ከም ብፀሓያዊ ፀዓትን ንፋስን ዝዓይ ተሓዳሲ ፀዓት ሐ ኒኮለሳዊ ፀዓት መ ብከሰላዊ ፀዓት ዝሰርሑ ትካላት
1: ለ ኣብ ከም ብፀሓያዊ ፀዓትን ንፋስን ዝዓይ ተሓደስቲ ፀዓት
0: ቁኑዕ መልሲ ባና
1: ሕቶ ቁፅሪ ኣርባዕተ
0: ኣብ ዘንቢል ቁፅሪ ሰለስተ ሕቶ ቁፅሪ ኣርባዕተ ንኸይድ ኣለና ናፍታ ሕቶ

0: ከበሳታት ኤርትራ ኣብ እምርዓም ክሊማዊ ለውጢ ዘለዎ ተራ እንታይ እዩ? ሀ ከም ምንጪ ማይ ንሩባታት፣ ለ ምዕቃብ ሓመድን ኣትክልትን ኣብ ምክልኻል ፍግረ መሬት፣ ሐ ናይ ሕርሻ ቦታታት ንምዝላይ ዝገብርዎ ኣበርክቶ ማለት ዝህብዎ ደገፍ፣ መ ኩሎም መልሲ እዮም።
1: መ ኩሎም መልሲ እዮም።
0: ቅኑዕ መልሲ። ያቤል ናባ ክምለሰ
1: ዘንቢልሰለስተ
0: ቁፅሪ ሰለስተ ንኸድ ናብታሕቶ አሲድነት ማለት ምፀት ውቅያኖሳት ወይ ከዓኒ ኦሽን አሲዲፊኬሽን እንታይ ማለት እዩ?
1: ኦሽን አሲዲፊኬሽን ዝበሃል ሓደ ካብቶም ሪዛልት ናይ ክላይሜት ቸንጅ ኮይኑ እዚ ካ ብምንታይ ድክሰት ኣብ ኣትሞስፌር ዘሎ ካርቦን ዳይኦክሳይድ ብዝሒ ክውስኽ ከሎ ኣብ ኦሽን ዝርከቡ ፕላንክተንስ ከዓኒ ካርቦን ዳይኦክሳይድ ናይ ምምፃይ ወይ ናይ ምምፃይ ባህሪ ስለ ዘለዎም ነቲ ኦሽን ብብዝሒ ካርቦን ዳይኦክሳይድ ብምምፃይ አሲዳዊ ባህሪ ይህቦ። እዚ ከዓ ነቲ ኣብ ኦሽን ዘሎ ሂወታዊ ብዙሕነት ወይ ባዮዳይቨርሲቲ ሓደገኛ እዩ። ምክንያቱ ዘድልዮም መጠን ኦክሲጅን ውሒዙ ብብዝሒ ካርቦን ዳይኦክሳይድ ይዕብለሉ ስለ ዘሎ።
0: ቅኑዕ መልሲ። ባና
1: ሕቶ ቁፅሪ ኣርባዕተ
0: ሕቶ ቁፅሪ ኣርባዕተ ኣብ ዘንቢል ቁፅሪ ኣርባዕተ ማለት እዩ። ሓራይ ክንከይድና ናብታሕቶ ቁጥር ኩነታት ኣየር ማለት ኤክስትሪም ዌዘር ኢቨንትስ እንብሎም ኩነታት ከመይ ዝኣመሰሉ እዮም?
1: ብሰዓቢናት ለውጢ ክሊማ ዝመፁ ኮይኖም ከም በዓል ዕልቕልቕ፣ ባርዕ ጫካ፣ ዕልቕልቕ፣ ባርዕ ጫካ፣ ማዕበላዊ ሙቐት ዝኣመሰሉ ሓደ ኣሉታዊ ፅልዋ ኣብ ከባቢ ዘለዎም እዳፀምከ ኣብዚ እዋን ድማ እዳፀምከሩ ዝኸዱ ዘሎ ፍፃሜታት እዮም።
0: ቅኑዕ መልሲ። ይቀኒአና ወዲክን ኣለኽን ያቤል ዮሴፍ ካብ ቤት ትምህርቲ ሰንበል፣ ባና ተኽሉ ካብ ደቕሰብ ተሪፎምና ዘለዉ ክልተ ተወዳደርቲኦም ሰና ዓሊ ካብ ቤት ትምህርቲ ልምዓት፣ ሉልያ ቢንያም ካብ ቤት ትምህርቲ ባህራ።

0: ፅቡቅ ሰና ከመይ ነይሩ ሕቶታት ፅቡቅ ነይሩ መሊስከ ዶ ክሉ ፅቡቅ ሓራይ እሞ እተን ቁፅርታት ዘ ንትሪእን ዘለኽ እየን 3 8 እየን እንከይድና ናብታ ሕቶ ሕቶ ቁፅሪ 3 ካብዞም ስዕቡ ዑደት ምሕደራ ቀመማት ማለት ኬሚካል ዘይኮነ ኣለሊ ሀ ምውጋን ኬሚካል ለ ምጓዓዝ ኬሚካል ሐ ምኽዛን ኬሚካል መ ምፍራይ ኬሚካል ረ ድማ ኩሉ መልሲ ቁኑዕ መልሲ ኣራይ ክንቅፅል ኢና ሉልያ ቁፅሪ 8 ሕቶ ቁፅሪ 8 ኣብ ዘንቢል ቁፅሪ 1 ካብዞም ዝስዕቡ ንጥፈታት ንውልቃዊ ኣሰር ካርቦን ማለት ኢንዲቪዥዋል ካርቦን ፉትፕሪንት ከጉድል ዝኽእል ኣየና እዩ ሀ ኣብ ክንዲ ብናይ ሞቶር ተሽከርከርቲ ብብሽክለታ ምጓዓዝ ለ ምዝውታር ጥቁ ማለት ውፅኢታዊ ፀዓት ዝጠቕሙ መሳርሒታት ሐ ምትካል ኣግራብ መ ኩሎም መልሲ እዮም ቁኑዕ መልሲ ሉልያ ሰና ቁፅሪ 1 ኣብ ዘንቢል ቁፅሪ 2 ሕቶ ቁፅሪ 1 እንከይድና ናፍታ ሕቶ ቅቡል ዓቐን ድምፂ ዓውታ ዝበሃል ክሳብ ክንደይ ዴሲፔል ምስ ዝኸውን እዩ ሀ 75 ክሳብ 80 ለ 95 ክሳብ 100 ሐ 85 ክሳብ 90 መ መልሲ የለን
1: ለ 95 ክሳብ 100
0: ቁኑዕ መልሲ ሉልያ
2: ቁፅሪ 5
0: ቁፅሪ 5 ሓንቲ ኣሳያ ተሪፋ ደላ ክትብልያ ስለ ዘለኪ እዩ እምበር ኣሳያ ተሪፋ ነይራ

ሓራይ እዞም ዝቕፅሉ ተወዳደርቲ ሕጂ ናብዚ ዝቕፅል መድረኽ ናይ መጻረይ ዝሓለፉ እዮም ማለት እዩ። ያዕቆብ ዳዊት ካብ ቤት ትምህርቲ እብራሂም ስልጣን፣ ተስፋ ኣለም ሮቤል ካብ ቤት ትምህርቲ ሓርነት፣ ህያቤል ዮሴፍ ካብ ሰንበል፣ ባና ተኽሉ ካብ ደቕሰብ፣ ሰና ዓሊ ካብ ልምዓት። ስለዚ ፈለማ ያዕቆብ ዳዊትን ተስፋ ኣለም ሮቤልን ኣብ መድረኽ ያዕቆብ ዳዊት ዳኻ ክጅምረ

0: ክነወግድ ሐ ኣይፋል ንፌስታል መ ዓለምና እንኮ ብምዃና ንዓቅባ
1: መ ዓለምና እንኮ ብምዃና ንዓቅባ
0: ቅኑዕ መልሲ። ዓራይ ህያቤል ዮሴፍ ባና ተኽሉ ህያቤል ብኣኸ ክጅምሬ ቁፅሪ ክንደይ?
2: ቁፅሪ በዓ
0: ሓሲብ ክላይ ከመፂእ ክብታዕ ትመስለኒ። ዓራይ ክንከይድና ናፍታሓቶ ንፕላስቲካዊ ጓሓፍ ዳግመ ምምስራሕ ማለት ሪሳይክል ጌርካ ናብ ረብሓ ንምውዓል ክካየድ ዘለዎ ናይ መጀመርያ መሰረታውን ንጥፈት እንታይ እዩ? ሀ መጓዓዝያ ምቕራብ፣ ለ ጓሓፍ ብዓይነት ፈላሊኻ ምእካብ፣ ሐ ፕላስቲካዊ ጓሓፍ ንዳግመ ዝምስርሓ ትካላት ምሃብ፣ መ ሀን ለን መልሲኦም፣ ረ ድማ ብዛዕባ ፕላስቲካዊ ጓሓፍ ጨንፈር ሕግን ስርዓትን ዞባ ምልዛብ።
2: ብዛዕባ ፕላስቲካዊ ጓሓፍን ጨንፈር ሕግን ስርዓትን ዞባ ምልዛብ
0: ኣይኮነትን። ዕድል ንዓኹም ኢና ክንባ ሕጂ ካብ መልሲ ተመለሰት እንዳይ ዕድል ክበኩም ዶ? ሃራይ
3: ሳምራዊ ተስፋይ ሚካኤል ካብ ቤት ትምህርቲ ኢብራሂም ስልጣን ተማሃሪት 11 ግሬድ። ታ መልሲ ከዓ ለጓሓፍ ብዓይነት ፈሊኻ ምእካብ።
0: ቅኑዕ መልሲ ንዒ ናይ ማይክ ከዓ ስሪ ነብዕ ትዛጓለይ ጓሓፍ ብዓይነት ፈላሊኻ ምእካብ። ሓራይ ባና ቁፅሪ ክንደይ? ቁፅሪ
2: 19
0: 19 ሓራይ ኣብ ኤርትራ ንፕላስቲካዊ ጓሓፍ ናብ ነዳዲ ብምቕያር ኣብ ዓንኬላዊ ቁጠባ ዓብዪ ኣበርክቶ ክትገብር ተስፋ ተነቢርላ ዘሎ ትካል መን ትበሃል? ሀ ኢኮላብ፣ ሐ ኮኸብ፣ ለ ኤሪ ባዮ ዳጀስት፣ መ መልሲ የለን።
2: ለኤሪ ባዮ ዳጀስት
0: ቅኑዕ መልሲ። ሰና ዓሊ ካብ እምባሃራ ውሳ ጥራያ ደሪባ ዘላ ሰና
4: 39
0: ቁፅሪ 39 ሃራይ ከይድና ነፍታሕቶ ንፀርጊ ፀሓይ ዝተቓልዐ ፕላስቲክ ናብ ኣከባቢ ዝተፍኦ ዓይነት ሓምላይ ጋዝ እንታይ ይበሃል? ሀ ሚቴይን፣ ለ ካርቦን ዳይኦክሳይድ፣ ሐ ናይትሮስ ኦክሳይድ፣ መ መልሲ የለን። ናይትሮስ ኦክሳይድ ኣይኮነትን። ዓራይ
5: ስመይ የል ተስፋ ይበሃል። ኣመልስኻ ሀም ሜንቴ
0: ሚቴይን ንዓበልንካ ናይ ባኒ ብከላ ፕላስቲክ ንወግድ ምዛፒሮ። ሓራይ ተወዳደርቲ ኩልኹም ኣብ መድረኽ ሸሞንቲ ኢኹም። ሓራይ ኣብዚ ሎሚ ዝተካየደ ውድድር ሸሞንተ ተወዳደርቲ ከቢድ ውድድር ኣካይዶም ኣብቲ ቀዳማይ ብምልኦም ማዕረ ነጥቢ እዮም ኣምፅኦም። ኣብቲ ካልኣይ መጻረይ መፈላለዩ ተገይሩ፣ ሳልሳይ መጻረይ፣ ኣብ ረብዓይ መጻረይ እዮም ተፈላለዮም። ስለዚ ኣብ ሻድሻይ ጥራይ ሰለስተ ተምሃሮ ማዕረ ዝወፁ ኣለውና። እሶም ድማ ኤደን ብርሃነ ካብ ቤት ትምህርቲ ሰማእታት፣ ፊዮር ሃብተጋብር ካብ ተከለ ዓገባ፣ ሉልያ ቢንያም ካብ እምባሃራ፣ እዚኦም ሻድሻይ ዝወፁ እዮም ማለት እዩ ተደሪቦም ብሓባር። ስለዚ ናቶም ሽልማት ዝተፈላለየ መፅሕፍቲ ክኸውን። ራብዓይ ኮይኖም ብማዕረ ተደሪቦም ዝወፁ ድማ ህያቤል ዮሴፍ ከምኡውን ሰና ዓሊ።

ካብ ቤት ትምህርቲ ሰንበልን ቤት ትምህርቲ ልምዓትን ናይዚኦም ሽልማት ድማ ሶላር ሳልሳይ ኮይና ዝተዓወተት ባና ተኽሉ ካብ ደቕሰብ ብማዕረ ነጥቢ ቀዳማይ ኮይኖም ዝተዓወቱ ሽልማቶም ግን ሓደ እዩ ማለት እዩ ንቀዳማይን ንኻልኣይን ያቆብ ዳዊትን ካብ እብራሂም ስልጣን ተስፋ ኣለም ገብርኤልን ካብ ሓርነት እዮም ምስ ባና ተኽሉ ሓዊስካ ሰለስቲኦም ከም ቀዳማይ ካልኣይ ሳልሳይ ተወሲድናዮም ሓደ ዓይነት እዩ ከዓ ትሽልማቶም ፅቡቓት ብሽክለታ ሳይክል ስለዚ እንኳ ሓጎሰኩም የቐኒየልና እምበኣር ከዝኸበርኩም ተኸታተልቲ መደብ ብመልሲ ኣብ መስመር ንሎሚ ዘዳለናዮ ፍሉይ መደብ ብምኽንያት መዓልቲ ኣከባቢ ሓሙሽተ ሰነ ማለት እዩ ዝተዳለወ ትሕዝቶ ኣብዚ ዛዚምና ኣለና ስለምክትታልኩም ብልብ ነመስግን የቐኒየልና

ሰላምታና ይብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናብኹም ዘበለሉ ሰዓት ኣኺትሎ ክሳብ ፍፃምና ከትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ፍኖተ ሂወት ኣብ ንኡስ ዘባ ዓረዛ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ኣሰር ዝርከቡ ዕዉታት ተምሃሮ ብሓባር ክንላለዮም ኢና። ኣብ ንኡስ መደብና ዘዋርድ ካሜራ ኣሰራርሓ ብሄራትና ዝነብራሉ ቤት ከመይ ይመስል ክንከታተል ኢና። ብዚካ እዚ ኣብ ንኡስ መደብና ዓለም ስነ ጥበብ ናይ ሙዚቃ ኮምፖዚሽን ከመይ ድመስል ጀሚሩ ክሳብ ዝዛዘ ማለት እዩ። ሓደ ኮምፖዘር እንታይ ዓይነት ስራሕ እዩ ዝሰርሕ ክንላለ ኢና። ብዘይካ እዚ ፋን ክሊፕ ከምኡውን ተኸታይ ድራማ ሳውን እውን ኣካል ትሕስ መደብናዮም። ቅድሚ ኩሉ ግን ከም ትወትሩ እንብሎ መደባትና ብደርፊ ክፍልሚሞ ናብዛ ትቐፅል ደርፊ እየ ከስክረኩም ሰናይ ምስትምቃል

ንኡስ መደብና ፍኖተ ሂወታ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ሂወትና ጋዜጠኛና ሲራቅ ወረደ ናብ ንኡስ ዘቦ ዓረዛ ተንቀሳቂሱ ዕዉታት ተምሃሮ ናባና ከብሎሚ ኣብ ንኡስ መደብና ፍኖተ ሂወት ዝቐረብ ትሕዝቶ ብሓፈሹ ተመክሮ ሂወት ናይ ሰባት ወይ ናይ ተምሃሮ ናይ ዕዉታት መንእስያት ናባኹም ነብሎ ኢና ካብኦም ድማ ተመክሮ ክትቀስሙ ብንባልና ናባኹም ነብሎም እዞም ሎሚ ተቐሪቦም ዘለዉ ዕዉታት ተምሃሮ ብወገን ወለዶ

ወገን ምሁራኖም ብወገኖም እውን ዝተኸይደ ፃዕሪ ስለ ዘሎ እዮም ኣብ ዓወት ክበፅሑ ክኢሎም ዘለዎ ሞ ተመክሮም ከመይ ይመስል ብሓባር ንከታተል። ተምሃሮ ድማ ካብዚ ክወስድዎን ክቐስምዎን ዝኽእሉ እንታይ ኣሎ? ብሓባር ንከታተል ናብ ንኡስ መደብ ናፍኖተ ሂወት ከስ

0: ያሬድ ኣዳንን ሶልያና ባህልብን ይበሃሉ። ኣብ ሓውሲ ከተማ ዓረዛ ዝቕመጡ ኮይኖም ኣብ ቤት ትምህርቲ መባእታን ማእኸላይን ደረጃ ኣሰር ይመሃሩ። ያረድ ሻምናይ ክፍሊ ክመሃርን ከሎ ሶልያና ድማ ሻድሻይ ክፍሊ ትመሃር። ክልቲኦም ብቤት ትምህርቶም ዕውታት ተምሃሮ ተባሂሎም ዝተረቑሑ እዮም። እንታይ ስለ ዝገበሩ እዮም ግን ዕውታት ተምሃሮ ተባሂሎም?
1: ስመይ መምህር ክብሮም ይዕብዮ ይበሃል። ኣብዚ ቤት ትምህርቲ ከዓ ከም ሓላፊ ምምሕዳር ፋይናንስን ኮይነ እየ ዝሰርሕ። ሶልያናን ያረድን ኣብ ትምህርቶም ኮነ ኣብ ዲስፕሊኖም ዝነኣድ ኣስተዋፅኦ ዘለዎም ቆልዑ እዮም። ከምኡ ውን ኣብ ምሕጋዝ ዝደኸሙ ተምሃሮ መሰጥኦም መሓዝቶም ይዕርክቶም ዓብዪ ኣስተዋፅኦ ዘለዎም ተምሃሮ እዮም። ብቐንዱ እውን ጎኒ ጎኒ እዚ ስራሕ እዚ ኣባላት ቀይሕቲ ዕንበባ ናይዚ ቤት ትምህርቲ እዮም፣ ከም ተወሳኺ ንጥፈታቶም ማለት እዩ። ስለዚ ከምቲ ትምህርቶም እውን ኣዝዩ ዝነኣድ ያር እተኾነ ካብቲ ክላሱ ቀዳማ ይወፅኡ ዘሎ ሶልያና እውን 98 ብምምፃእ ካብቲ ክላሳ ቀዳሜይቲ ኮይና ተዓዋቲ ኮይና ዘላ ማለት እዩ። ስለዚ እቲ ደረጃ ብቕዓቶም ብዘይቀልዓለም ክምስጎኑ ዝግብኦም ተምሃሮዮም ኣብ ግዜኦም ምኽባር ኣብ ዲስፕሊኖም ኣብ ተወሳኺ ንጥፈታት ናይ ቤት ትምህርቲ ኣዝዩ ዝምስገን ኣበርክቶ ዘለዎም እዮም ዞም ቆልዑ እዚኦም።
2: ንሕና ብንገብሮ ንጥፈዲ ብኣብ ነጥብና ድሓይና ካብቶም ብቑዕ ተምሃሮ ንባሃል ኢና ልዕሊ 9 ነጥቢ ነምፅእ ማለት እዩ። ኣብ ተሳትፎ ናይ ቤት ትምህርቲ ከዓ ብዙሕ ተሳትፎ ነበርክት ኢና። ንኣብነት ማእቶት ኣሎ፣ ናይ ክለብ ማትስ ኣሎ ወዘተ። ኣብ ከምኡ ንሳተፍ ኢና። ካልእ ካልእ ንቤት ትምህርቲ ኣበርክቶ ንገብር ኢና ማለት እዩ።
3: መጀመርቲ ኣብ ክላስ ተሳትፍ እንትኾንካ ከምኡ መምሃራንካ ውን ሕግዝ እንትኾንካ እዚ ሕጂ ቤት መምህር ዝበካ መምለፅ ጥራይ ዘይኮነስ ሳም ክዝኽለካ ማለት እዩ። ሕጂ ኣብ ብኸምኡ ክብል ክኢለ ማለት እዩ። ካልእ እውን ኣብዚ ሓገዝተ ንገብር ብኸምኡ ከዓ ንምረፅ ክኢልና ማለት እዩ። ከዓ ትምህርትካ ብዓብዪ ማለት እዩ።
0: ንፉዕ ተምሃራይ ዝበሃል ብዘይካ ተመምህሩ ኣብ ክፍሊ ዝምግቦ ፍልጠት ውልቃዊ ተበግሶ ብምውሳድ ነብሱ ኣብ ዘዕቢ ንጥፈት ዝፅመድ እዩ። ምስቲ መምህሩ ዝህቦ ፍልጠት ደሚሩ ከዓ ዓቕሙን ደረጅኡን ክብከብል ኣብ ቀጻለ ጻዕርን ሓርኮትኮትን ይርከብ። ያረድን ሶልያናን እውን ካብ ስረተ እምነት ዝርሕቕ ኣካይዳ የብሎምን።
1: ሶልያና ድሮ ሻድሻይ ክፍሊ እያ ትምሃር ዘላ። እሳ ምስ መምሃራና ዘለዋ ናይ ምትሕጋዝ ኣበርክቶ ዘይተረዳኣ ንምብራህ 10 ግዜ እያ ናብዛ ስታፍ ትመላለስ ማለት እዩ። ከምኡውን ያረድ እውን ተምሃራይ ሻምናይ ክፍሊ እዩ ዘሎ ምስ ዘሎ ምፅባይ ናይ ሃገራዊ ምርመራ ምስ መምሃራኑ ዝነኣድ ኣበርክቶ እንዳገበረ ዝደኸሙ ተምሃሩና እንዳሓገዘ ከምኡውን ንነብሱ ምስቶም መምሃራኑ እንዳተረዳአ ዘሎ ንጥፈት ካብ መምሃራኑ ብግቡእ እናወሰደ ንነብሱን ንክላሱን ይሕግዝ ዘሎ ቆልዓ እዩ ማለት እዩ።
2: ብውልቀይ ዝገብሮ ፃዕርታት ብዙሕ እዩ። ሕጂ ኣነ ከም ተምሃራይ ሻምናይ ክፍሊ መጠን ናሽናል ኤግዛም ይፅበየን ዘሎ ሕጂ ካብቲ ናይ ፀወታ ግዜ ቁጥባ ቢለ ናይ ምፅናዕቲ ግዜ ክብዝሓለኒ ከምኡ ገይረ ውጥና ውፅአ ብውጥነ ካ ዝኸይድ
3: መጀመርታ ኣብዚ ክበፅሕ ከለኹ ብውጥነ ዝኸይድ ማለት እዩ። እዚ ውጥን ካ እዚ ሓጋዝ እዩ። ምክንያቱም ግዜካ ብግቡእ ትቀመሉለካ ትቀመሉ ከለካ እዚ ሕጂ ዓኸ ዓብ ተራይፀክልካ ማለት እዩ። ስለዚ ግዜ ብግቡእ ትቀመሉ ቀፂለ ድማ ዝኾነ ዘይተርዳእ እንተል መምሃራን ይሓትት ከምኡውን ኣብ ላይብረሪ ዘሎ ብዙሓት መፅሓፍቲ ሓገዝቲ ዝኾኑ ካብኣቶም ክከስኽል እየ ማለት እዩ። ካልእ ዝተፈላለየ ብዙሕ መምሃርናስ ብዙሕ ተዋስ ዝሓቱና ብከምኡ ሕጂ ኣብዚ ዝተክለን በቂልና ማለት እዩ።
0: ግዜ ኣብ ተምሃሮ ዘለዎ ኣገዳስነት ብቐሊሉ ዝግለፅ ኣይኮነን። ኣገዳስነት ግዜ ዝፈልጥ ተምሃራዩ ግዚኡ ብግቡእ ዘመሓድርን ኣብ ዓወት ዝበፅሕን ስለዝኾነ ግዜኦም ብግቡእ ዘመሓድሩ ተምሃሮ ወትሩ ክዕወቱን ንኻልኦት ኣብነት ክኾኑ ንሪኦም። ያረድን ሶልያናን እውን ከምኡ እዮም ዝገበሩ።
2: ኣገዳስነት ግዜ ተምሃራይ ልዑል እዩ፣ ዓብ ተራእዩ ዘለዎ። ምክንያቱ ተምሃራይ ክሳብ ዝኾነ ዝውጡጡ ሓዳር የለን ትምህርቲ እያ። ትምህርቲ ከዓ ከመይ ገይሩ ናይ ትምህርቲ መደባቶ ኣውፅኡ ናይ መፅናዕቲ ግዜ ወዲቡ ናይ ፀወታ ግዜ ወዲቡ ከመይ ገይሩ ኣፅኒዑ ከመይ ገይሩ መደባቱ ይሰርዕ ማለት እዩ። ነቲ ግዜኡ ስናፃ ስለ ዘሎ ብግቡእ ክመሓደር ኣለዎ። ሕጂ ተምሃራይ ከሎ እዚ ክጅምሮ ኣለዎ። ምክንያቱ ምስ ዓበየ ዝኾነ ስራሕ ክውጥጦ እዩ ሓዳር ኣሎ ብዛዕባ ቆልዑ ተሓስብ ገለ እሱ ስለ ዝውጥጦስ ተምሃራይ ከለካ ቅድም ክጅምር ኣለካ ውጥ ካልእ ጎኒ ጎኒ ትምህርተይ ትምህርቲ ናይ ሙዚቃ ይመሃረይ ድሮ ከማን ኦርጋን ክኢልያ ኣብ ስነ ጥበብ እውን ይሳተፍ ኣለኹ ድራማ ትልሂት ወዘተ ግጥምታት ገለ ከምኡ ዝሳተፍ ኣለኹ።
3: ሕጂ ብውጥን ክሰርሕ ከለኹ ድማ ኣብ ኩሉካ ኣብ ቦቱ ሓዊስካ ዘይኮንስ ኣብ ቦቱ ማለት እዩ። ስለዚ ግዜ ኣገዳሲ ስለዝኾነ ብከምኡካ ተገዲሰ ይጥቀመሉ ማለት እዩ።
0: ዕውት ተምሃራይ መምህር ናብ ክፍሊ ኣብ ዝኣትወሉ እዋን ብፅሞና ይከታተል። ንነብሱ ወከፍ ካብ ኣፍ መምህሩ እትወፅእ ቃል ክቆልቡን ይቀዳደም። ንጥቕሙ ምዃኑ ስለ ዝፈልጥ ንኹሉ መምህሩ ዝህቦ ፍልጠት ብፅሙናን ተገዳስነትን ይከታተል። ዘይብርሃሉ ሓሳብ እንተሎ እውን ካብ ምሕታት ድሕራ ይብልን።
3: መጀመርታ መምህር ኣብ ክላስ ክፅሕፍ ከሎ ማዕር ማዕር ይፅሕፍ ማለት እዩ። ከምኡ ክገልፅ ከሎ ድማ ብዓብዪ ማለት እዩ። ናይ ግድን ክገልፅ ከሎ ተሰሚዕኻዮ ምድጋሙ ናይ ልካን ማለት እዩ። ምክንያቱ ተቐንቃ ተሰሚዕኻያስ ድሓረዋ ኣይግንፀካ ማለት እዩ። ግና ክደሙ ሳለካብ ገዛ ማለት እዩ። ሕጂ ድማ መምህር ክገልፅ ከሎ ድምር ተፅኒ ዘሰምዕ ካልኣይ ድማ ኣብ መሕሰብ ጥራዝ ብን ዝፈልዎ ድማ ኣብ ውቲ ኣገዳስ ኣግዳስ ዝበልክዎ ትክርሳዕ ዘይግቦ ማለት እዩ። ንዕኡ ከዓ ከም ኣግዳስ ነጡ ይፅሕፎ ማለት እዩ። እዚ ድማ ምንታይ ሕግዘን እንተልና ኣብ ዝኾነ ግዜ ሲ ተመሕሰብ መሳሰ ዝማላ ኣብ ዝኾነ ግዜ ትሕግዘኒ ማለት እዩ። ንከይርስዖ ትሕግዘኒ ማለት እዩ። ብከምኡ ድማ መምህር ፅኒ ዘሰምዕ ኣብነት ውነ የጥቀሚ ማለት እዩ።

0: ናይ መፅናዕቲ ግዜ ከዓ እሱ እዩ ዝበዝሕ ማለት እዩ ካብቲ ዝዓበየ ውጥነ ናይ መፅናዕቲ ግዜ እዩ ሕጂ ክሳብ ፍርቂ መዓልቲ ንድሕር ትምህርቲ ተውዒለ ካብኣ ከይደ ተመሲሐ ትኽለ ናብ መፅናዕቲ ኣቱ ማለት እዩ ናብ መፅናዕቲ ኣትየ ንእሽተ ይዕርፈ ሜክኣብ ክላስ እውን ኣለና ሜክኣብ ክላስ ይመርናዮም መምሃራና ዓብይ ሕጉዝና እዮም ወላ ዳይረክተራት መምህራት ማለት እዩ ሕጂ ናይ ሜክኣብ መፅ ከዓኒ ንገዛ ተመሊሰ መሊሰ ንእሽተ የፅናዕ እንደገና ንእሽተ የፅኒዐ ድማ ናፍትያ ተወሳኺ ሞያ ዝበልኩካ ናብ ኣይኸይድ እንደገና ምሸት ተደረረ ምስ ተወድኡ ከዓኒ የፅናዕ ማለት እዩ
1: ናብ ንስ ብኣይ ተደዮስ ልዕል ማለት እዩ እዚ ሕጂ ብዙሕ ፀወታ ኣይንብልና ኣይንብዝሕና ማለት እዩ ከምኡውን ኩሉ ብውጡን ስለ ንገብሮስ መፅናዓት ንዓናስ ከምዓብ ነገር ማለት እዩ ስለዚ ድማ ኣብ ገዛ ክፅንዑ ከለኹ ንኣብነት ቤነ ይተፈይ ዘፅንዕ እዚ ድማ ስድራ እውን ሕግዝ እኒኦም ማለት እዩ ስድራ ሕጂ ንኣይርብሽን እኒኦም ከምኡውን ኣጨቃጨቀን እኒኦም ግዜ ብልክ ገይሎም ሰብ ሓንቲ ይብሉ እኒኦም መፅናዕቲ ግዜ እኹል ይህቡ እኒኦም ማለት እዩ ስለዚ ድማ ብከምዝካ መፅናዕ ናይ መፅናዕቲ ግዜ ይካይድ ምስ ሕጂ መጀመርታ ካብ ትምህርቲ ናይ ንከለኩ ሕጂ ካብ ትምህርቲ ፈሊሰ ምከትኩ መጀመርታ ይምሳሕ ማለት እዩ ድሕሪ ምስሓ ድማ ዕርፍቲ ኣገዳሲ ዝኾነ ይዕርፍ ምክንያቱ ቀትሪ ኣፅኒዕካ ውን ብዙሕ ስለ ኣገዳሲ ዘይኮነ ስለዚ ድሕሪ ዕረፍቲ ድማ ኣብበት መደበይ ማለት እዩ 2ልተ ሰዓት የፅንዕ ንሕ ናይ ኩሉ ሳብጀት ማለት እዩ የፅንዕ ከምኡውን ድሕሪንስድራ ምሓጋዝ ድማ ስድራ ምስሓገዝክዎም ሽዑ ድሕሪኡ ድማ ድሕሪ ድራር ኣኻ ንዑ ይቕፅሎ ማለት እዩ ደግሞ ስለዚ ብከምዚ ድማ ናይ መፅናዕቲ ግዜ ይካየድ
2: ዕውት ተምሃራይ በቲ በፂሕዎ ዘሎ ደረጃ ዝዛነ ዘይኮነስ ደረጅኡ ዝዕቅብን ኪንኡ ዝጥምትን እዩ በዚ ናይ ሎም ዓቕሙ ከይተዛነየ እውን ፅባሕ ዝኾኖ ብስለ ኣእምሩ እናርኣየ ንቕድሚት ይምርሽ ናብቲ ዝዓበየ ዕላምኡ ክበፅሕ ብግዜያዊ ንኣሹን ዓወታት ከይሰኸረ ወትሩ ኣብ ቅድመ ግንባር ምስ ተገተረ እዩ ክሳብ ዕላምኡ ሃሪሙ እፎይ ዝብለሉ እዋን ዝበፅሕ ከዓ ናርስ ጉምቱ ከይነከየ ይጓዓዝ
0: ስለዚ ውጥን ኣውፂኢኻ ነቲ ዝነበረካ ዓቂብካ ከመይ ጌርካ ኣብ ጎስጓስ ቤት ትምህርቲ ድዩ ዝኾነ ስራሕ ናይ ቤት ትምህርቲ ብውጅለ ስራሕ ማትስ ክለብ ግሪን ክለብ ኣሎ ኣብኡ ተሳቲፍካ ካብቲ ዝነበርካ ንላዕሊ ብሓፈሻ ማለት እዩ ትቕፅል ማለት እዩ ካብኡ ንላዕሊ
1: ውሕጂ መጀመርታ ኣብዚ በፂሑ ዘለኹ ብሓገዝ ናይ ወርዲ ማለት እዩ ኣብዚ ድማ ሓገዝ ናይ ወርዲ ንምሃራን ከም ዝገርም ዘሎ ከምኡውን ካብዚ ንክዓቢ እውን ኣገዳሲ ማለት እዩ ምክንያቱ በፂሑ የልካስ ክትብል ደኮምካስ ካብ ክቅፅል ዘለካ ስለዚ ድማ ካብዚ በፂሐ ዘለኹ ንክዕቅቦ ድማ ከምቲ ዝገበርነርኩ ግዜ ብግቦ ክጥቀም ኣለኒ ኣብ ክላስ መምሃራን ፅለ ክሰማዕ ኣለኒ ከምኡውን ናይ ቤት ትምህርቲ ወርቀም ሕጋት ዝበሃሉ ንኣቶም ድማ ብግቦ ክተግብር ኣለኒ ማለት እዩ
2: ኣብ ትምህርትኻ ዕውት ኮንካ ክትወፅእ ተራ ወለድን መምሃራንን ኣገዳሲ እዩ ኣብ ገዛ ብወለዲ ኣብ ቤት ትምህርቲ ከዓ ብመምሃራን ምስ እትድገፍ ናብ ዝሓሸ ደረጃ ክትሰጋገር ትኽእል ስለዝኾነ እዞም ዕውታት ተምሃሮ እውን ኣብ ዘለዎ ደረጃ ንክበፅሑ ተራ ወለዶምን መምሃራኖምን ቀሊል ከም ዘይነበረ እዮም ዝገልፁ
0: ተራ ወለዲ ከምዚ ንክኸውን ካብ ወለዲ እዩ ከማ ጀሚሮ ስታይት ስራሕ ማለት እዩ ወለዲ ሰላ ዝደገፉኒ ኣብዚ በዚ መገዲ ንቦ

0: ነደይን ከመስግኖም ደላሓን ካብኡ ድማ እንድሕር ኣ ከፅንዕ ተኮይነ ኣቦይ ወያደይ ወላሓንቲ ኣይዛረቡን እዮም ማለት እዩ ናይ ቤነይ ገዛ ፈለየ እንዳፅንዖ ከለኩ ኣይርብሽን እዮም ይሕግዝን ውካዳ እንታይ ኣሎ ደ ተረዳእካ እንታይ ኣሎ ሕጂ ኣቦይ መምህሪ ኣብ ከምዚኢታት የረዳእ ዶ ተረዳእኒ ይሕግዘኒ እንደገና ድማ ካብ ቁልዕነተይ ከለኹ ትምህርቲ ደሓን ምስታይ ምሰምፃኹ ኣቦይ ከተባብዓን ጀሚሩ ማለት እዩ ተራ መምሃራን እውን ማዕረ ማዕረ ናይ ወለዲ እዩ ምክንያቱ ኣብዚ እሶም ንመፅእ ግዜና ንክስር ክሳብ ዝሃልና ከመይ ጌርና ትምህርቲ ንተወሎም ነዞም ቆልዑ እዮም ዝብሉ እቶም መምሃራና ማለት እዩ ሕጂ ዝተፈላለየ ገብሩናዮም ምዳና ናይ ሻምናይ ክፍለ ሕጂ ብሓፈሻ ናይ ሻምናይ እኳ ደይኮነስ ናይ መባእታ ንማእከላይ እንደሎ ኣብቲ ናይ ማእከላይ ደረጃ ናይ ቱቶርያ ክላስ ኣሎ ናይ ማትስ ክለብ ገደ ይመሰሰሉና እዮም ከምዚ መተባብዕ ማለት እዩ ተሓጋጊዝካ ብተምሃሮ ናይ ጉሩፕ ስራሕ ሂቡና ብተምሃሮ ጥራይ ማለት እዩ ሕጂ ሓንቲ ርእሲ በና ሓንቲ ክትገብራ ይትኽእልኒ ድሕራ ዝተፈላለየ ርእሲ ተሓቢረን ግን ወላ ተምሃራ ይኹን እምበር ድሕራ ተሓቢሮም 1ሰተ ተምሃሮ ተኮይኑ ናብቶም ርእሲ ተደባሚሩ እንደ ሓደ መምህር ምምፃእ ይስእኒ ስለዚ ከምኡ ሜክኣብ እውን ኣለና ሜክኣብ ሕጂ ናይ ሻምናይ ክፍሊ ሜክኣብ ሕጂ እቶም መምሃራ ወላ ሓንቲ ወስድዎ ረብሓ የብሎምን ግን ንዓና ግን ንዓና ሓልዮቶም ግን ከርዩና ኢሎም ሕቶታት የዋፅሉና እንደገና ሕቶታት ኣዋፅኦም ድማ ኮሬክሽን ይገብሩልና እዮም ኣብ ገዛ ፈቲንኩሞም ውፅብሉና ንሕና እውን ሕጂ ናይ ሻድሻይ ክፍሊ ናይ ሻምናይ ናይ ሻውዓይ ይብናምሽ ንሕና እውን ዳሃሲስና ሽዑ ንድሕሪት ተመሊስና ንብል ማለት እዩ እዚ ከዓ ንምንታይ ሕሰካ ናቲ ናሽናል ኤግዛም ካብ ሻውዓይ ሻድሻይ ሻምናይ ስለ ዝመፅ ደሎ ንከምኡ ክተፅኒዕ ከለካ ይሕግዙካ ማለት እዩ ብስታይ ዘበለ መገዲሲ ኣፅንዕ ብሉ ከልዉ ማለት እዩ ኣፅንዕ መፅናዕት እያ
1: ኣብ ንክነፍዕ መጀመርታ ተራ ናይ ወለዲ ደሪክኒ ማለት እዩ ንሕጂ መጀመርታ ኣብ ኣቅዳማይ ክፍሊ ከለኹ ይከባተሉ ነይሮም እዮም ከምኡ ኣቅዳማይ ምስተር ናይ ቀዳማይ ክፍሊ ማለት እዩ ፅቡቅ ነጥ ንተመፃኩ ክሕግዙኒ ጀሚሮም ማለት እዩ ካብ ዝነበርኮን ላዕሊ ስክኸውን ይሕግዙ ነሮም ማለት እዩ ካብኡ ድማ ከምኡ ስለ ዝገበሩ ከምቲ ዝደልይዎ ስለዝኮንክሎም ድማ ናይ ሕጂ የተባብዑኒ ናብን ሕጂ ከምቲ ዝበሎ ብፕሮሚስ ነራትለይ ብስድራ ጥራ ዘይኮነስ ኩሎም ኣቅርበይ ማለት እዩ ሓንታታት ኣኩታት ሓቦታት ኣሞታት ኩሎ ማለት እዩ ብሓፈሻ ናይ ሕግዙኒ ማለት እዩ ስለዚ ድማ ዝተፈላለዩ ነገር ንዓይ ትምህርቲ ሕግዝቲ መፅሓፍሲ ይኹን ካልእ ኣገዳሲ ናቶም ነበረ ዝጥቀሙ ዝነበሩ ሜራ ማለት እዩ ከምኡስና ነገሩ ንዓይ ንክነፍዐሲ ይሕግዙኒ ማለት እዩ ትራምሃራን ኣዝዩ ሓገዚ ማለት እዩ ናብ ሕጂ ካብቲ ቀዳማይ ክፍሊ እንተና ንኣብነት ካብቲ ቀዳማይ ክፍሊ ጀሚርካስ ወላሓንቲ ንፁህ ካ ትመፅእ ወላሓንቲ ትብልካ ናቶም ምሃራን ነቲ ከም ፃዕዳ ፊልኩም ዝመፅእካዮም ይመልኡካ እዚ ድማ እቶም ብናይ ምሃራን የፍልጠት ስለተመልኣኹ ከምኡውን ኣብ ፅሕፈት ይኹን ናብ ከምዚገ ንክዛርቡ ዝሓገዝኒ መምሃራን እዮም ማለት እዩ እዚ ድማ ካብኣቶም ተምክር ክኢካ ትገብር መምሃር ንዕካ ክምህሩካ ከለዉ ሲ ንዓትም ካጥምቶም እንታይ ገብርለዉ ከመይ ጥቀም ኣለዉ ኩሉ ኢካ ትሪኦም ማለት እዩ እዚ ብከምኡ ድማ በቲ ናይ ኣምሃራኒ ኣሰር ትክትለ ንክስዕብ ስለዝገብረኒ ናይ ኣምሃራኒ ታራኻ ኣገዳሲ እዩ ማለት እዩ
2: እዞም ንፉዓት ተምሃሮ ካብ ተመክሮኦም ተበጊሶም ሓደ ተምሃራይ ብከመዩ ዕውት ክኸውን ዝኽእል እውን ኣዕሊሎምና እዮም
0: ተምሃራይ ክሳብ ዝበሃል ዘሎ ኣብ ትምህርቱ ጥራይ ኮይነን ከደብ ደሎ ምክንያቱ ተምሃራይ ተባሂልካ ልዕሊ ቴሳ ኣቨሬጅ ተምፅእ እንድሕር ዲስፕሊን ተዘይሃሊካ ተምሃራይ ኩንካ ማለት እዩ ኣብነታዊ ተምሃራይ ክትበሃል ኣይትኽእልና ኣብ ነጥብካ ፅቡቅ ዲስፕሊንካ ውን ከምኡ መምህር ክንድሕር ሓንሳብ ስቆልቲ ኢልካ ስቕልካ ትሰምዕ ካልእ ኣብ ናይ ቤት ትምህርቲ ዝኾነ ስራሓት ትሳተፍ ንቤት ትምህርቲ ኣበርክቶ ትገብር ምክንያቱ ቤት ትምህርቲ ንዓኸ ኣበርክቶ ዓበ ኣበርክቶ እዩ ትገብረልካ ዘሎ ትገብረልና ዘሎ ሕጂ ንስኻ ውን ከምኡ ክትገብር ኣለካ ማለት እዩ መፅናዕቲ ውጥን ክተውፅእ ኣለካ ትዝዕበይካ እሱ እዩ ብዘይ ውጥን ክትከይድ የብልካ ውጥን ክተውፅእ ኣለካ ኣብ ናይ ቤት ትምህርቲ ዝኾነ ኣኼባድዩ ንጥፈት ክትሳተፍ ኣለካ ካልእ ካልእ እውን ጎን ጎኒ ትምህርትካ ከዓ ትምህርትካ ብዘይ ጎድእ ንኣብነት ከምዝናተይ ሕጂ ጎኒ ጎኑ ሞያ ተተምሃርካ ንዕብትካ እምበር ኣይብለካን እዩ ማለት እዩ ይሕግዘካ እዩ እጂ ኮሚኢታት ከዓ ኣብዚ ቤት ትምህርቲ ይረአ እዩ ላይብረሪ ተኣቱ ኣብ ዕለፍ ትሪኻ ወላ ኣብ ካልእ ግዜ ናይ መፅናዕቲ ኢልካ ንላይብረሪ መፅኢካ ተፅኒዕካ ምክንያቱ ላይብረሪ ፀጥ ዝበለ እዩ ንክተፅኒዕ ከዓ ምቹ እዩ ማለት እዩ እጂ ሓደ ሓደ እንታይ ንገብር ሕጂ መፂና መፅሓፍ ኣለዎ ናይ እንግሊሽ መፅሓፍ ናብ ትግርኛ ንምትርጓም ንብል ማለት እዩ ንፍትን እንጂ ፈቲና ከዓ ነቲ መምህራ ንርኢልና ንብሎም ተምህራና እውን ብከምኡ ይንቑና ማለት እዩ ፍዓት ኣጆኹም እዚኣ ፅቡቅ ኣለኹም እዚኣ ግን ከምዚኣ ኢሎም ተዘጋገናይን ከዓ ይእርሙና ማለት እዩ ዘይተረዳእና እውን ንመምህራና ንሓትት እሳቶም ከዓ ኣስፊሖም ወላ ብዛዕባኡ ኣስፊሖም እቲ ኣሎ ዝበሃል መግለፂ ናቱ ኣኪቦም ይነግሩና ሓቲትናዮም ይሕጎሱ ክሳብ ዝርበሹ ኢና ንሓቶም ምክንያቱ ከምኡ እዮም ዝብሉና ሕቶትና ገለ ስለ ዝብሉና ተደጋጋሚ ንሓቶም ተደጋጋሚ ንሓቶም ምሕር ከምኡ ከማ ንስከፎም ኢና ከይጭነቁ ገሊልናስ ንስከፍ ኢና ምሕር ምሕታት ማለት እዩ
1: መጀመርታ ከምዝካ ግዚኡ ብግቡኦም ሓድር ኣለዎ ንሕጂ ግዜ ኣግዳሲ ዝኾነ ማለት እዩ ከምኡውን ኣብ ንቤት ትምህርቲ ዝጠቅም ንኣምር ጉዲ ዝሰርሐ የብሉን እዚ ሕጂ ንቤት ትምህርቲ ሓጋሰ ዝኾነ ሓደ ኣብነታዊ ተምሃሮ ይገብሩ ዘለዎ እዩ ከምኡውን እቶም ወርቃዊ ሕጋካት ናይ ቤት ትምህርቲ ዝበሃሉ ከተግብሮም ኣለዎ እዚ ሕጂ ኣብ ክላስ ብግቡእ ክሰምዕ ክከታተል ከምኡውን ክሳተፍ ኣለዎ ማለት እዩ ቀፂሉ ድማ ነቶም ትሕዝ ዘለዉ ተምሃሮ ንዓቶም ከ ክሕግዞም ኣለዎ ማለት እዩ
2: ንፍዑ ተምሃራይ ፅባሕ ንዝበፅሖ ደረጃ ብስለ ኣእምርኡ እናሰላሰለ ዕላማ ኣብ ቅድሚኡ ኣቐሚጡ ዝሰርሕ እዩ ንዕላማታቱ ሓደ ድሕሪ ሓደ እናሰርዐ ከዓ ናብቲ ዝበረኸ ደረጃ ንምብፃሕ ይቃለስ ናብ መጻኢ ዘብፅሑ መደባት ሓንፂፅ እውን ናብኦም ይስጎም
0: ናይ መጻኢ መደበይ ድማ ሕጂ ሻምናይ ክፍሊ ክሳብ ዝኾንኩ ፈተናይ ፅበየን ስለ ዘሎ ብዙሕ መፅናዕቲ ክድልየኒ ከምዘቐዲመ ዝበልኩ ከ ማለት እዩ እንደገና ኣፅኒዐ ድሕሪ 10 ዓመት ነፍሰይ ክቕርፃ ከለኹ ተማሂረ ብትምህርቲ ማለት እዩ ሙዱብ ስራሕ ሒዘ ስራሕ ጎኒ ጎኑ ከዓ እቲ ናይ ሙዚቃ ማለት እዩ ከይገደፍኩ ንዑ ከዓ ናይ ስነ ጥበብ መርፎ ይደልኒ ኣብ ከምኡ ከዓኒ ጎኒ ጎኒ እቲ ስራሒ ድማ ንዕኡ ግዜ እንዳሕራእ ተረኪቡሉ ማለት እዩ ቀዳማይ ትስራዕ ትምህርቲ ንዲ ቀዳማይ ትምህርቲ ይሰርዐ ጎኒ ጎኑ ከዓ ዝተምሃርክዎ ሞያ ማለት እዩ ኣብ ተግባር ከውዕሎ መደበለ
1: ድሕሪ 10 ዓመታት ገለ ማለት እዩ ድሕሪ ናይ ሰዋ ኮለጅ ወዲ ገለስ በቃ ዝኾነ ሓንቲ ኣነ ዘለያ ሲ ከም ሓኪም ኮይነ ንዝተፈላለዩ ሕሙማት ክረዲ ማለት እዩ እዚ ድማ ከምቲ ኣብ ዝገብናቶ መሃራና ቀዳማ ረድኤት ከምኡ ድማ ኣብ ዝኾነ ቤት ትምህርትታት ድማ ከምኡ ንክዝርግሕ ይደሊ ማለት እዩ

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብዛዕባ ሙዚቃ ገለ ክትብለና ገለገለ እዋን ደርፊ ክንሰምዐ ከለና ክነይ ፅቡቅ ኮምፖዚሽን ወይ ድማ ክነይ ፅቡቅ ኮምፖዝ ገይረሞ ንብል ኢና። ሓደ ደርፊ ተጀሚሩ ክሳብ ዝዛዘ ምንታይ ዓይነት መስርሕ ናይ ኮምፖዚሽን ይሓልፍ ይኸውን? ኩሉ መሳርሒ ሙዚቃ ኣትይዎ ዜማ ተፀንቢርዎ ምስ ገጥሚ ምስ ድምፂ ደራፋይ ምስ ኩሉ ተዋሂዱ ማለት እዩ። ሓደ ኮምፖዘር እንታይ ዓይነት ስራሕ እዩ ዝሰርሕ? ብሓባር ንከታተል ጀሚሩ ክሳብ ዝዛዘ ማለት እዩ። ናብ ኣርያም የማነ ከስክረኩም እየ። ሰናይ ምክልታል።

0: ድርሰት ሙዚቃ ዝተፈላለዩ ድምፅታት ብምውሃድን ብምስራዕን ሓድሽን ኦሪጅናልን ሙዚቃ ንምፍጣር ዝግበር መስርሕ እዩ። ድርሰት ወይ ድማ ምውሃድ ሙዚቃ ልክዕ ከም ካልእ ኣካል ስነ ጥበብ ኣዝዩ ምርቓቕን ጥበብን ምስትምቓርን ዝሓዘለ ዓውዲ እዩ። ዝተፈላለዩ ሙዚቃዊ ስራሓት ከም ደርፍን ካልእን ድማ የፍሪ። ድርሰት ሙዚቃ ምስ ድርሰት ዛንታ ወይ ድማ መፅሓፍ ምስ እነመሳስሎ ልክዕ ከምቲ ፀሓፊ ዛንታ ኣበይን ከመይ ንዝብሉ ሕቶታት ብምምላስ ልቢ ኣንበብቲ ዝማርኽ ሓደ ኣዋሃዲ ሙዚቃ ድማ ኣብ ክንዲ መፅሓፍ ንምህናፅ ፊደላትን ቃላትን ዝጥቀም ድምፃዊ ተመክሮ ንምህናፅ ሙዚቃዊ ኖቶታት ህርመታትን መሳርሒታትን ብምጥቃም እዝኒ ሰማዕ ብዝምስጥ መንገዲ መልእኽቱ የመሓላልፍ።
1: ሕጂ ኮምፖዚሽን ክንብል ከለና ምውሃድ ናይ ሙዚቃ ማለት እንዲ እቲ በበይኑ ዓይነት ድምፅታት ወይ በበይኑ ዓይነት መሳርሒታት ከመይ ገይሩ ኣብ ቦቦታትዩ ተዋሂዱ ነቲ ዝቐርብ ሰብ ወይ ከዓ ነቲ ዝሰምዖ ሰብ ጥዑም ዝኾነ ወይ ከዓ ደስ ዝብል ሙዚቃ የስምዕ እቲ ሓፈሻዊ ክሳዩ ማለት እዩ። ኣብ ደርፊ ክኸውን ይኽእል፣ ናይ ፊልሚ ተነፃፊ ሙዚቃ ክኸውን ይኽእል፣ መሰጋገር ሙዚቃ ክኸውን ይኽእል፣ ዝተፈላለዩ ዓይነት ሙዚቃ ኮይኑ ግን ተዋሂዱስ ሓደ ፅቡቕ ነገር ወይ ከዓ ሓደ ደስ ዝብል ነገር ንምሃብ ተባሂሉ ዝስራሕ ዓይነት ስራሕ ማለት እዩ ኮምፖዚሽን እቲ ቀንዲ ትርጉሙ።
0: ድርሰት ወይ ምውሃድ ሙዚቃ ልክዕ ከም ካልእ ዓውድታት ክትፈልጦ ዘለካ ወይ ድማ ከስርሑካ ብዝኽእሉ ብሎካት ዝቆመ እዩ። እዞም ብሎካት ነፍሲ ወከፍ ቅንብር ወይ ድማ ድርሰት ሙዚቃ ትርጉም ንክህልዎ ወይ ድማ ስርዓት ንክሕዝ ታራ ዝፃወት እዩ። ንሳቶም ድማ ዜማ ወይ ድማ ቅኒት ስሕበት ዘለዎ ክፋል ናይ ትስራሕ እዩ። ትኒት ወይ ሃርሞኒ ድማ ብድሕሪቲ ዜማ ዝፃወቱ ደጋፍቲ ኖቶታት ከም ኮርድ ኮይኑ ነቲ ሙዚቃ ዕምቆት ሂቦን ስምዒታት ይድርኽን። ህርመትን ናህርን ናይቲ ሙዚቃ ድማ ኖታታት ክንደይ ግዜ ከም ዝሕዙን ካልእን ይእዝዝ። ኣቃውማ ወይ ቅርፂ ማለት ፎርም ድማ ክፍልታት ብኸመይ ትውድቦም ማለት መእተዊ፣ ኮራስ፣ ጥቕሲ ወዘተ ናይቲ ሙዚቃ ገልጽ እዩ።

0: እቲ ፕሮሰስ እቲ ኣሰራርሓ ነናቱ መንገዲ ኣሎ ማለት ስትሰብ በብናቱ መንገዲ ክኸይድ ይኽእል እዩ። ሕጂ ንኣብነት ናይ ኦርኬስትራ እንድሕር ኮይኑ ብፅሑፍ ተዳልዩ እቲ ዜማ ምስ ተዳለወ ኣብቲ ዜማ ምስኡ ዝኸይድ መንገዲ ሕግታት ኣለዎ። ፎርፓርት ሃርሞኒ ዝበሃል ኣሎ። ኣርባዕተ ክፈላት ናይ ሃርሞኒ እንዳገበረ ዓይነት መሳርሒ ኣብያተ ድምዕ ዓይነት መሳርሒ ብዙ ክትወፅእ ኣለዋ። ኣናላይዝ ገይሩ ወይ በዓሉ ምሂዙ ኣብ በቦትኡ የቐምጦ ማለት እዩ። ሕጂ ከም ኩሉ ዓይነት ሙዚቃ ወይ ከም ኩሉ ዓይነት ስነ ጥበብ ኮምፖዚሽን ጥበብ እዩ። ጥበብ ስለ ዝኾነ ከዓ ሰብ በብናቱ መንገድን በብናቱ ኣካይዳ ንዩ ትሰርሖ ማለት እዩ። ሕጂ መጀመርያ እታ ዜማ ምስ መፀት ነታ ዜማ ሰሚዑ እንታይ ዓይነት ስምዒት ኣለዋ ይፈልጥ ማለት እዩ። ሓዘን ድዩ ናይ ሓጓስ ድያ ናይ ፈንጠዝያ ድያ ጭንቀት ዝበብዝሓ ድያ ነዚ ኩሉ ነገራት መጀመርያ ምስ ሓሰበሉ ድሓር እንታይ ዓይነት ስታይል ከዓ ክገብረ ከዓ ይሓስብ ማለት እዩ። እንታይ ዓይነት ህርመት ኣለዋ እንታይ ዓይነት ኣካይድ ኣለዋ ኣነላይ ዝገብር ብድሕሪኡ ምስኡ ዝኸይድ ሃርሞኒ ወይ ከዓ ውህደት ዝፈጥር ሙዚቃ ማለት እዩ። ምስኡ ዝኸይድ ነገራት ብታሕቲ ብትሕቲ እቲ ሜሎዲ ከንፅፈሉ ይጀምር ማለት እዩ። ሓደ ርእሲ ሓደ ሓደ ርእሲ ሓደ ሕጂ ከም ንብሎ ማለት ኢንስትሩመንትስ ብዙሕ ስለ ዝኾነ ነታ ደርፊ ወይ ነታ ዜማ ዘድልያ ኢንስትሩመንትስ ቀደም ክመርፅ እዩ። ሽዑቶም ኢንስትሩመንትስ ከዓ ኣበይ ኣበይ ቦታ ኣትዎ እንታይ እንታይ ስራሕት ከዓ ሰርሑ ሓሲቡ ይገብሩ ማለት እዩ። ሕጂ ኩሉ ግዜ ሓሲብካ ይግበር ማለት ኣይኮነን። መብዛሕትኡ ግዜ ከም ክሬቲቭ ስለዝኾነ ናይ ጥበብ ነገር ስለዝኾነ ሽዑ ዝመፀልካ ነገር ክትገብር ትኽእል ኢኻ። ኣብ ከባቢካ ዝሰማዕካዮ ነገር ወይ ኣብ ሓንቲ ደርፊ ዝመሰጠትካ ነገር እንዳወሰድካ እንዳገበርካ ትኸይድ ማለት እዩ። ኣብ መወዳእቱ እቲ ሓደ ዓይነት ሕብሪ ወይ ትዝደለካዮ ሕብሪ ክመፀልካ ክእል ተዘይ መፀልካ ከዓ ክምባሃድሽ እንዳደገምካ ትሰርሕ ማለት እዩ።
1: ድርሰት ወይ ምውህሃድ ሙዚቃ ከምቲ ዝተባህለ ምስቲ ምቓር ዝሓትት ዝተራቐቐ ጥበብ ካብ ኮነ ብትምህርቲ ጥራይ ዘይኮነ ካብ ተመክሮታትን ዝተፈላለዩ ዜማታት ናይ ብዙሕ ሕብረተሰባት ብምፍላጥ ብቐንዱ እውን ቅዲ ሙዚቃታት ምፍላጥን ምስ ዘመናውነት ምኻድን ካብቲ ነቲ ስራሕ ውፅኢታዊ ዝገብሮ እዩ።
0: እዋ ሕጂ ከም ዝብለክ ዘለኹ ብትምህርቲ እንተመፂና ብፅሑፍ ማለት እዩ። እቲ ናይ ኦርኬስትራ ስኮ ዝፅሓፍ ናይ ኦርኬስትራ ትምህርቲ ትመሃር ኢኻ ማለት እዩ። እዚ ክብለ ክፀንሐ ፎርፓርት ሃርመኒ ዝበሃል ትምህርቲ ኣሎ። ከመይ ጌርካ ኮርድ ዝሰርዕ፣ ከመይ ጌርካ ኣካይዳ ተገብረሉ፣ ከመይ ጌርካ እቲ ኢንስትሩሜንት ኣበይ ክስታይ ክገብር ከዓ እቲ ካልእ ከዓ ብለምዲ ዝገብር ሰብ ከዓ ኣሎ ማለት ካብ ምስማዕ ካብ ተመክሮ ብዙሕ ነገራት ካብ ዝወረሶ ነገራት ሓደ ካልእ ሰብ ከዓ ኮምፖዝ ከዓ ክገብር ይኽእል እዩ። ሕጂ እዚ ከምዚ ዓይነት ሰብ እንታይ ከገድሶ ኢላሓስብ ናተይ ውልካዊ ርእቶ ሓደ እቲ መሳርሕታት እንተፈሊጦ ዝዓበየ ነገር እዩ። ምክንያቱ ቤዝ ጊታር ናይ ቤዝ ጊታር ቦታ እንዳሕሪ ትሰርሕ ኣለካ ንኣብነት ኣብቲ ኮምፖዚሽን ናይ ቤዝ ጊታር ቦታ ትሰርሕ ኣለካ ኩርባ ፍሎጣ ናይ ቤዝ ጊታር ክህልወካ ኣለዎ። እታ ቤዝ ጊታር ሰይ ከመይ ክትፅወት ትኽእል፣ ከመይ ዓይነት ኣተሃራርማ ኣለዋ፣ ከመይ ዓይነት ቅልጣፍ ኣለዋ። ሕጂ እሱ ኣገዳሲ እዩ። ምክንያቱ ንድሕር ቤዝ ጊታር ክገብሮ ዘይክእል ነገር ኣብቲ ኮምፖዚሽን ካ እቲኻ ሓደ ነቲ ሰማዒ ፅቡቅ ነገር ኣሂብን ድሕሪ ከዓ ነቲ ክትፃወቶ ምዲብካዮ ዘለካ ሰብ ከዓ ክሸግሮ ስለ ዝኽእል ኣፍልጦ ኣብ ብዙሕ ኢንስትሩመንትታት ክህልወካ ፅቡቅ እዩ። ኣፍልጦ ኣብ ሃርሞኒ ወይ ከዓ ከመይ ጌርካ እቲ ነቲ ዜማ ዝምጥኖ ብታሕቲ ተንፅፈሉ ክትፈልጥ ኣገዳሲ እዩ። ካልእ ከዓ ስታይላት ክትፈልጥ ከተፅንዕ ማለት ጃንራስ ንኣብነት ናይ ሬገ ኣካይዳ ከመይ እዩ፣ ናይ ትግርኛ ጓይል ኣካይዳ ከመይ እዩ፣ ናይ ትግራይ ቤት ኣካይዳ ከመይ እዩ፣ ካብቲ ባህሊ ከይወፀኻ ካብቲ ስታይል ከይወፀኻ ሰ እንታይ እንታይ ክትገብር ኣለካ ምፍላጥካ ኣገዳሲ። እዚ ካብ ተመክሮ ካብ ግዜ ዝመፅእ ነገራት እዩ ማለት እዩ።
1: ኣብ ምውሃድ ሙዚቃ መስርሒ ሙዚቃታት ከከም ኣገዳስነቱ ተደልዩ ዘሎ ቅድን ይፅወት። እንታይ መሳርሒ ሙዚቃ ኣበይ ኣትያ ነታ ተደልያ ዘላ ዜማ ጣዕሚ ትፈጥር ንምፍላጥን ምቕማጥን ስራሕ ናይቲ ኣዋሃዲ ሙዚቃ እዩ። ኣብ ሓንቲ ዜማ ድማ ኩሎም መሳርሒታት ሙዚቃ ብሓንሳብ ይኣትዉ ማለት ዘይኮነስ ከከም ኣገዳስነቶምን እቲ ትፃውቶ ዘለካ ቅዲ ሙዚቃን ይውስኖ።
0: ሕጂ እቶም ንኣብነት ዘየዛርቡ ዘይካትዑ መሳርሒታት ኣለዉ። ንኣብነት በይዝ ጊታር እንድሕር ኢልና ሕጂ በይዝ ማለት መንፀፍ ክሳዕ ዝኾነ

0: ግድን ኣይኮነ ግን ኣብ ዝበዝሕ ግዜ ቤዝ ጊታር ከም ውህብ ኢና ንወስዶ ማለት እዩ። ከምኡውን ድራም ከዓ ኣገዳሲ እዩ። ፐርካሽን ከበሮሲ ግድን እዩ ኣገዳሲነት ኣለዎ። ምክንያቱ እንታይ ዓይነት ስታይል ኢካ ትጥቀም ዘለካ እውን ስለዝሕብር ማለት እዩ። ሕጂ ኣብ ሓደ ግዜ ከዓ ድራም ዘየድልዮ ስራሕት ኣለዎ፣ ቤዝ ጊታር እውን ዘየድልዮ ስራሕ ኣለዎ። ሕጂ እቲ መሳርሒ ሙዚቃ ኣብ በቦትኡ ኣለዎ፣ ግን ኩሉ ብሓደ ግዜ ትጥቀመሉ ማለት ከዓ ኣይኮነን። ገሊኡ ብሓንሳብ ትጥቀመሉ፣ ገሊኡ ብበይነት ትጥቀመሉ፣ ገሊኡ ዘይ ክትጥቀመሉ ጣቢካ ማለት እዩ። እንታይ እዩ ኣብቲ ከምዚ ክብሎ ዝፅንሐ ኣብቲ ቅዲ ዝምርኮስ ኢና ኣብነት ኣብ ጓይላ ኣብ ገለብ ገለገለ እንድሕር ኮይኑ ንኣብነት ክራር ሕጂ ክተርፍ ዳርጋ ክተርፍ ዘይክእል ዓይነት መሳርሒ እዩ። ምክንያቱ እቲ ሓደ እቲ ምንጪ ናይ ተባህሊ ስለዝኾነ ወይ መበገሲ እዩ ከዓ ኩሉ ግዜ። ካልኣይ ነገር ከዓ ነቲ ቀንዲ ህርመት ናይቲ ቅዲ ንብሎ ዘለና ጓይላ ቀንዲ ምንጩስ ክራር እያ። ሕዚ ኩሉ ግዜ ታግሪፊታ ኣገዳስነት ኣለና ስቲክትሽንስንዲት ቤትና ተክራር ከዓ ከምያ ትብል ሕጂ ነታ ክራር እንተዘየትረፍካ እየ ዝሓሽ ዋላ እንተትሪፍካ ከዓ ዓዝዩ ዓብዪ ሓጓፍ ዝፈጥረልካ ማለት እዩ። ምክንያቱ እቲ ትስምዒቱ ካብኡ ስለ ዝብገስ፣ ካብ ክራር ስለ ዝብገስ፣ ካብ ጨራወጣ ስለ ዝብገስ ሕጂ እሱታት ኣብ ከምኡ ዓይነት ኣብቲ መሪፅካዮ ዘለካ ቅዲ ክተርፍ ዘይብሉ ነገራት ኣለና። እዞም ድብለክ ዘለኹ ክራር ኣብ ጓይላ ከተትርፈ ኣዝዩ ኣሸጋሪ ክኸውን ማለት እዩ።
1: ሳላ ተበፅሒ ዘሎ ቴክኖሎጂ ኣብዚ ግዜ እዚ ተደልዩ ዘሎ ዜማ ብመሳርሒ ሙዚቃታት ኣብ ዝኾነ ቦታን ግዜን ክምላእ ይኽእል እዩ። እዚ ድማ ንመብዛሕትኡ መሳርሒ ሙዚቃታት ኮይኑ መሳርሒ ሙዚቃታት ከም ሳክስፎን፣ ትራምፐት፣ ሻምብቆ ብሓፈሻ ተነፋሕቲ መሳርሒ ሙዚቃታት ኣብ ዕፁ ቦታ ወይ ድማ ድምፂ ንምምላእ ኢሉ ብዝተሰርሐ ቦታ ክፅወታ ይግደድ። ብድሕሪ እዚ ስራሕ ምውሃድ ናይ ኮምፖዘር ወይ ድማ ኣዋሃዲ ሙዚቃ ይኸውን። ነዚ ኣብ በበይኑ ቦታን ሰዓትን ዝተመልአ ድምፂ ድማ ኣብ ሓደ ውዱእ ስራሕ ይቕይር።
0: እታ ሜሎዲ እታ ዜማ ተሰሪሐ መፅ ኣላ ንዶ እታ ሜሎዲ ተፃዊት ኣለኹ ብኪቦርድ ገይረ ማለት እዩ እዚኣ እታ ሜሎዲ

ሕጂ እታ ደርፊ ብሓፈሻ እምነት ከም ትብል እምነት ሲ ጠፊኡ ሎ ገለ እዩ እቲ ኮንሰፕት ናይታ ደርፊ ሕጂ ቁርብ ሕዝን ዝበለ ዓይነት ዜማ እዩ ሜሎዲሲ ሕዝን ዝበለ እዩ ሕጂ እቲ ቢት ዋላ ተመሪፅ ዘሎ ከዓ ስለው ስለ ዝኾነ ሕጂ ኣትሊስት ንዕኡ ዝምጥን ዓይነት ክስተይኸ ክትጥቀም ዘለካ እቲ ትጥቀመሉ ሃርሞኒ ወይ ትካ ትጥቀመሉ ኮርድሲ ንዕኡ ዝድርዖ ወይ ከዓ ንዕኡ ዝሕይሎ ክኸውን ኣለዎ ሽዑ ነዚኣ ምስ ሰማዕኸ ንዓ ዝማጣጥን ወይ ከዓ ልክዕ ኣብቲ ትረግፆ ዘላ ሜሎዲ ዝዓልብ ኮይኑ ግን ነቲ ስምዒት ሲ ኣሕዝን ኣቢሉ ዝገልፆ ዓይነት ኢንስትሩሜንት ትጥቀም ማለት እዩ እዚ ኮርድስ ተወሲኹ ኣሎ ማለት እዩ እዚ ከም ብናተይ ክስታይ ነገርክ ዘለኹ እምበር ሰብ ብብናቱ መንገዲ ከይትኽእል ዋላ ቤዝ ጊታር ኣቐዲሙ ክጅምር ይኽእል እዩ ገሊኡ ከዓ ከም ዝብለክ ዘለኹ ብኮርድስ ክጅምር ይኽእል እዩ ማለት እዩ ሕጂ እዚኣ ተቐዳሚቲ ፓርቲ ገይራ ኣለኹ ንኣብነት እዚ ማለት እዩ ሕጂ ቤዝ ጊታር ክውስኸላ እዩ

ሕጂ ነዚኣ እንታይ ደርያ ክትንፅረለይ ወይ እንታይ ይበሃል ኣሎ መታን ክስማዕካ ካልእ ዓይነት ኢንስትሩሜንት ክትውስኸላ ትኽእል እያ። ንኣብነት እዚኣ ሲንተሳይዘር ውስኸላ ኣለኹ። ኢፌክት ኣለዋ፣ ኤክስፕሬሽን ኣለዋ። ሕጂ ተጠዕመለያ ኢልካ ትውስኸላ ማለት እዩ።

ሕጂ ብኮሙ እዳበርካ ለየርስ እናወሰኪያ ክትኸይድ ንኣብነት ሕጂ ፒያኖ ንድሕር ተድልየ ኢላ ሓሲበ ከዓ ፒያኖ ይገብረኛ ማለት እዩ ንኣብነት ወሰኸለ ኣለኹ ማለት እዩ ሕጂ ቁሩብ መኻያት ውስኸለ እዩ

ሕጂ ንድሕር ትሰሚዕ ኣለካ እታ ፒያኖ ኣብቲ ቅድሚት ፓርት ትሽፍን ኣላ ምሽ እታ ሲንተሳይዘር ገርያ ደሎ ከዓ ነቲ መልሲ ትምልሰለ ኣለ እታ ናናኒ ክትብል ከላ ትሪሪ ኢላ ትምልሰለ ኣላ ኣብታ ናናኒ ትብል ዘለ ከዓ እታ ፒያኖ ነቲ ቦታ ምልእ ተብሎ ኣላ ገለ ስምዒት ከዓ ትውስኸሉ ትምልሰሉላ ማለት እዩ እዚ ኩሉ ከምዚታት ጌርና መሰራሕና ሽ ድምፂ ንእትበሉ ማለት እዩ።

0: ሕጂ እዚ መሰጋገሪ በፂሕና ኣለና ማለት እንዲ ኣብቲ መሰጋገሪ ንጥቀመሉ እዩ ንስመንቲ ዝሕሎ ማለት እዩ። ኣብዚ ስትሪንግ ዝተጠቂምና ኣለና ነቲ መሰጋገሪ ክኾነና ኢለ ካብቲ ና ቀዲመን ዝነበረ ከዓ ገለገለ መሳርሕታት እናሓወስካ ከምኡ እናገበርካ ብዩላዕ እናገበርካ ትኸይድ ማለት እዩ።
1: ኣብ ሃገርና ብልምዲ ንስራሕ ምውሃድ ሙዚቃ ምስፋይ ዝብል ኣባህላ ኣሎ። እዚ ኣባህላ ብዓይኒ ሞያውያን ከመይ ይረአ?
0: ኣነ ዝቃወመ እየ ማለት ዋላ ንስም ኣብ ከባቢና ዘለዉ ሰባት ብጌጋ ክብልዋ ከለዉ ደስ ኣይትብለኒ። ሕጂ ነቲ ምስፋይ ንኣስተ ይኮነ ምስፋይ እውናቱ ሞያ ኣለዎ እንዲ ዲዛይን ኣለዎ ካልእ ብዙሕ ነገራት ኣለዎ። ሕጂ ነዚ ኩሉ ከረዳእ ክዝፀናሕኮ ፕሮሰስ ብምስፋይ ጥራይ ኢልካ ክትገልፆ ዝከኣል ኣይኮነን ማለት እዩ። ሕጂ እዚኣ ሜቢ ሲምፕል ነገር ትኸውን ትኽእል እያ። ካብኡ ዝዓቢ ነገራት ኢካ ትገብር ማለት እቲ ኮምፖዘር ዝገብሮ ቀሊል ኣይኮነን። ኣዝዩ ብዙሕ ስራሕት እዩ ትሰርሕ ንኣብነት ብኦርኬስትራ ንርሕት ይብናስ ንኣርባዓ ሓምሳ ሙዚቀኛታት ነናቶም ብኖት ዝፅሒፍካ ኣብ በቦትኦም ኣዳሊኻ ከተሳትፎም ከተዳለዎም ከለካ ቀሊል ኣይኮነን ማለት እዩ። እዚኣ እውን ከምዛ ዝብለክ ዘለኹ እታ ዜማ ተሰሪሓ ብደረቃ መፅያት ካስ ሂወት ትገብረላ እቲ ኮምፖዘር እዩ ማለት እዩ። ሕጂ እዚ ዓብዪ ኣገዳሲ ሞያ እዚ ብንእሽተይ ነገር ከምዚ ጌርካ ክትገልፆ ዝከኣል ኣይኮነን ኮይኑ ይስማዓኒ። ሕጂ እቲ እታ ምስፋይ ትበሃል ካል ጌጋ ሕጂ ከም ዝብለክ ዘለኹ ሓንቲ ፅንሐ ሽዑ ናብቲ ሓደ ክተላግቦ ከምኡ እናገበርካ ስለዝትስራሕ

0: ብገለ ብዋዛ ድመፀት ክስታይ እንደ ግን ቁኑዕ ኮይኑስ ኣይስማዓኒ። ምክንያቱ ነቲ ድኻም ነቲ ስራሕ ነቲ ፈጠራውነት ኢኻ ተቃልሎ ዘለካ ኮይኑ ይስማዓኒ።
1: ኣብ ዓለም ቀሊል ስራሕ ዝበሃል የለን። ኩሉ ዓይነት ስራሕ በቢ ዝጠልቦ መሰረት ተወፋይነትን ፃዕርን ይሓትት። ኣብ ስነ ጥበብ እውን ከምኡ ልዕሊ ካልእ ሰብ ክትርኢ ከተስተውዕል ክትምሰጥ ይሓተካ። ኣብ ከባቢኻ ዘለዉ ነገራት ብታራ ዓይነ ሰብ ዘይኮነስ ብዓይነ ጥበብ ክትርእን ከተስተማቕርን ይገብረካ። ዓውዲ ምምውሃድ ሙዚቃውን ከምኡ ነቲ ተደልዩ ዘሎ ስምዒት ምስ ኮንኳያ ኢኻ ብሉፅ ስራሕ ተቕርብ። ኣብ መወዳእታ ፍልጠት ንተውህቦ ብምድራዕ ኣዝዩ ብሉፅ ስራሕ ንምቕራብ ዓብ ቦታ ስለ ዝሕዝ ኣገዳስነት ኣለዎ።
0: ኣብቲ ኣብኡ ኣብቲ ቦታት ኣለና ጥራይ እንታይ ዘድልየና ከምዝለክ ዘለኹ ትምህርቲ እንተተረኺቡ

ፋን ክሊፕ ገለ ካብቶም ኣብነትራ ነቕርቦም ትሕሶና ንኣኹም ተዓዘብትና ካብቶም ኣዘኒንሎም ትሕሶታትና ንሕጂ ከዓ ይሰተት ያቆብ ካብትን ካብ ማሕበራዊ ሚድያ ተወኪሳ ከስሐቑና ይኽእል እዮም ዝበልቶም ቀሪባትና ኣለሞ ንከታ

ንኡስ መደብና ዘዋርት ካሜራ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸታተልትና ሎሚ ዘዋርት ካሜራና ጋዜጠኛና ሜሪ ኣማኑኤል ብዛዕባ ኣሰራርሓ ቤት ናይ ኩለን ብሄራትና ክተላለየና ብሄራትና ነፍሲ ወከፈን ዝልለያሉ ወይ ድማ ዝፍለጣሉ ዝነብራሉ ቤት ኣለውን ህድሞ እንተልና ንብሄረ ትግርኛ ይውክል ኣግነት ከምኡ ተንከበቱን ክንብል ንኽእልና ኣጉዶ እውን ምስ ተዛማዲ ክንብል ንኽእልና ነፍሲ ወከፈን ድማ ነናተን ዘለልየንን ዝውክለንን ቤት ኮይኑሎ ማለት እዩ። ኣሰራርሑ ከመይ መስል ብሄራትና ዝነብራሉ ቤት ብሓባር ንከታተል ናብ ሜሪ ኣማኑኤል ከስክረኩም።

ወዲ ሰብ ካብ ጥንቲ ዝተፈጥረት ነፍሲ ንኸይሓስማ ምስ ዘሎ ኩነታት ዝምችኦ ኩነት ንምፍጠር መንገዲ ሓሰው ካብ ምባል ዓዲ ኣይዋዕለን። ስለዚ ድማ እዩ ምስ ባህሪ ብምቅላስ ንዘሎ ተፃብኦን ዘይምችኡ ኩነታትን ብምብልሓትን ምትዕፅጻፍን ክገጥሞ ዝፍትን። ሓደ ካብኡ ድማ መንበሪ ገዝኡን ቅዲ ኣነባብሮኡን እዩ። ዘይከም ሎሚ ኣብ ግዜ ሃሩር ከስሕለካ ዝኽእል ኣብ ግዜ ቁሪ ድማ ዋዕ ክፈጥሩልካ ዝኽእሉ ዝተፈላለዩ ኤሌክትሪካዊ መሳርሒታት ከይተማሃዙ እንከለዉ ወዲ ሰብ በቲ ዝነበሮ ባህርያዊ ነገራት ተጠቂም እዩ ንዘጋጥሞ ዝነበረ ባህርያዊ ኩነታት ዝገጥሞ ነይሩ። ኣብ ሃገርና ምስ እንምለስ እውን ከምኡ 9 ብሔራትና ኣብ ዝተፈላለዩ ቅርፂ መሬትን ኩነታት ኣየርን ዝውንን ኩርናዓት ሃገርናየን ዝርከባ። እዘን ብሔራት ዝኽተሎ ቅዲ ኣነባብራን ባህልን ልምድን ድማ በቲ ኣብ ከባቢአን ዘሎ ኩነታት ክፅሎ ግድነት ይኸውን።

መንበሪ ገዛ ዕላምኡ መፅለሊ ኮይኑ ካብ ንፋስ ቁሪ ፀሓይ ወዘተ ንምክልኻል ስለ ዝኾነ ኣሰራርሑን ቅርፁን በቲ ኣብቲ ቦታ ዘሎ ክሌማ ክፅሎ ግድነት ይኸውን። እትነብረሉ ከባቢ ቆራርም ዝኸውን እቲ ሃንፆ ገዛ ከመይ ገይሩ ካብ ቁርን ማይን ክከላኸለልካ ይኽእል ኣብ ግምት ዘእተወ ይኸውን። ኣብ ኣተሃናንፃ ባህላዊ ገዛ ብመንፀር ልምድን ባህልን እቲ ብሄር ዝፈላለ እኳ እንተኾነ ብሓፈሻ ግን ከምቲ ኣቐዲሙ ክጥቀስ ዝፀንሐ ብክሌማ ዝፅሎ እዩ። ስለዝኾነ ድማ ኣብ ተመሳሳሊ ክሌማ ዘለዎ ቦታታት ዝርከቡ ብሄራት ሓፈሻዊ ዘመሳስል ኣሰራርሓ ዘለዎ ባህላዊ መንበሪ ገዛ ይውንኑ።

ክቡራት ተዓዘብቲ፣ ንሎም እምበኣር ንኣሰራርሓ ባህላዊ ገዛ ብሄራትና ዘላል መደቢና ናብ ኸም ከነብሎ ህድሞ መብዛሕትኡ ግዜ ኣብ ከበሳታት ሃገርና ዝርከብ ባህላዊ መንበሪ ገዛ እዩ። ብሄራት ትግርኛን ሳውን ድማ ቀንዲ ተጠቀምቲ ህድሞ ኮይኖም ንረኽቦም። ህድሞ ነቲ ኣብ ከበሳታት ሃገርና ዝርከብ ክሌማ ክፃውር ዝኽእልን ንተጠቀምቱ ድማ ብመጠኑ መስተርሆት ክፈጥር ከም ዝኽእል ጌርካ እዩ ዝስራሕ። ህድሞ ኣብ መብዛሕትኡ ቦታታት ምስ ገበልኡ ይስራሕ፣ ሳሕቲ እውን ገበላ ዘይብሉ ይስራሕ እዩ። ንዕቤቱ ንዝብልከት ድማ ከከም ዓቕሚ ናይቲ በዓል ገዛ ይኸውን።

ህድሞ ሙሉእ ብምሉእ ብባህርያዊ ነገራት እዩ ዝስራሕ። ህድሞ ንኽስራሕ እቶም ቀንዲ ዘቕሙ ኣካላት ኣብ መሬት ዝትከል ኣዕኑድን ኣብ ላዕሊ ዝጋደም ባላ ወይ ድማ ብባህላዊ ኣፀዋውዓ ገመልን ስለ ዝኾነ ካብቶም ዝደልደሉን ዝተረሩን ኣግራብ ተመሪፆም ይዳለዉ። ዝትከል ኣዕኑድ ኣነፃፂርካ ድሕር ምቓም፣ ገመል ድሕር ምግዳምን ድማ ናብ ሓርከም ትሰግር፣ ሓርከም ድማ ይርብረብ። ሓርከም ባህላዊ መፀውዒ ናይቲ ኣብቲ ተዳልዩ ዘሎ ኣዕኑድን ገመልን ዝርብረብ ገረብ እዩ። ሓርከም ምስ ተረብረበ ዝስዕብ መስርሕ ድማ ምቕማጥ ሳዕርን ዝተፈላለየ ቆፅለ መፅልን ይኸውን። ዕላማ ናይዚ ድማ ኣብ መንጎቶም ዝተረብረቡ ኣግራብ ክህሉ ንዝኽእል ከፋት ንምዕባስ እዩ። ድሕሪ እዚ ዝስዕብ መስርሕ ምድብዳብ ሓመድ ይኸውን። ፅሩይን ምሩፅን ሓመድ ብምቕራብ ድማ ህድሞ ይድብደብ። ዝማን ህድሞ ኣብ ማእከሉ በሪኽ ወይ ድማ ንፍሕ ዝበለ፣ ወሰናስኑ ድማ ለጥቕ ዝበለ ወይ ድማ ማይ ኩዖ ጌርካ ይስራሕ። እዚ ከዓ ኣብ ግዜ ኣኽራማት ንዝዘነበ ማይ ንኸይዓቁር ንምክልኻል እዩ።

ምትካል ዓኑድ ንርብራብ ሓርከም ስዕብ እውን ቆፅለ መፅልን ሳዕርን ሓመድን ምስ ተዛዘመ ዘስዕብ መስርሕ ምንዳቕ ይኸውን ህድሞ ድልዱልን ንነዊሕ ዓመት

ታት ከገልግል ዝኽእልን እዩ። ቁርፁን ኣቃውምኡን ብሓፈሻ እኳ ዘመሳሰል እንተኾነ ካብ ከባቢ ናብ ከባቢ ግን ይፈላለ። ከከም ኣድላይነቱን እትነብረሉ ክሌማን ድማ ክሳብ 3 መእተውን ሓደ መስኮትን ዝውንን ጌርካ ክስራሕ ይከኣል። ንውሽጣዊ ኣቃውማ ድሞ ንዝምልከት ድማ ንውሻጠ ዝኸውን መደቀሲ ሰብኣይ ምሕደር ማል ወዘተ እናተባህለ ክመቓቐል ይኽእል።

ምትሕጋዝን ምትሕልላይን ካብቲ ዘቕርዕ መለለይ መንነትና እዩ። ህድሞ ኣብ ዝስራሓሉ ግዜ ድማ ሓላፍነት ናይ ሓደ ውልቀ ሰብ ኣይኮነን። በዓል ገዛ ህድሞ ክሰርሕ ደልዩ ምህላው ንዓዱ ይነግር እሞ ዓዲ ድማ ብምትእኻብ ወፈራ ህድሞ ይሰርሓሉ። ኣጉዶ ልሙድ መንበሪ ገዛ መብዛሕትኦም ብሄራትና እዩ። ምስ ህድሞ ብምንፅፃር ድማ ንኣሰራርሑ ይኹን ሓፈሻዊ ኣቃውምኡ ካብ ህድሞ ፍኹስ ዝበለ እዩ። ኣጉዶ ሓፈሻዊ ካ ዘመሳሰሉ እንተኾነ ካብ ብሄር ናብ ብሄር ግን ውሑድ ፍልሊ ትረኽበሉ። ኣጉዶ ብሄረ ብሌን ንኣብነት ጎድንታታ ብኣእማን እዩ ዝንደቕ። ኣብ ውሽጣ ድማ ብዓንኬላዊ ቅርፂ ተደራሪቡ ዝእሰር ሳዕረ ማዕርን ዕንጨይትን ትሽፈን። ብቐንዱ ድማ ክሌማዊ ፍልሊ ስለ ዘሎ ብራኻ ናይቲ ገዛን ሕብሪ ናይቲ ኣእማንን በበይኑ ይኸውን። ኣጉዶ ብሄሮ ክናማ ምስ እንዕዘብ ድማ ምስ ኣጉዶ ብሌንን ናራን ብዙሕ ምምሳል ክህልዎ ከሎ ኣጉዶ ብሄሮ ኩናማ ጎድንታታ ብኣእማን ኣይኮነን ዝንደቕ፣ ብሳዕሪ ላኻን ቀጠንቲ ኣግራብን እዩ ዝስራሕ። ኣስካላዊ ቅርፂ ቅርፂ ዘለዎን ብዓንኬላዊ ቅርፂ ድማ ክሳብ ታሕቲ ዝተኣሳሰረ ድማ እዩ። ኣጉዶ ብሄረ ናራ እውን ንኣሰራርሑ ዝምልከት ከም ናይ ብሄረ ኩናማ ኮይኑ ዋላ እውን ቀፅር ናይቲ ኣጉዶ ብሳዕሪ ዝተሰርሐ እዩ። ካብ ናይ ብሄረ ኩናማ ፍልይ ዘብሎ ድማ ውሽጣዊ ክፋል እቲ ኣጉዶ ብፋኒት ዝተባህለ ሕብራዊ ተንከበት ዘጌፀ ስለ ዝኾነ እዩ። ገበላ ከም ተወሳኺ ክፍልን መውዓልን ስለ ዝሕሰብ ኣብ መብዛሕትኦም ብሄራት ልሙድ እዩ።

ሜል ኣነባብራ እቲ መሰረታዊ ነገር ስለ ዝኾነ መንበሪ ገዛ ክትሰርሓሉ ዝድረኸካ ኣገባብ ካብኡ እዩ ዝብገስ። ገለ ብሄራትና ሰብ ክሳግም ስለ ዝኾኑ መፅለሊኦም ኣብ እዋን ምንቅስቃሳቶም ዘይዕንቅፆምን ብቐሊሉ ዘንቀሳቅስዎ ንምስርሑን ንምፍራሱን ድማ ቀሊል ገይሮም ይሰርሕዎ። ኣሰራርሓ ገዛ ብሄረ ራሻይዳ ድማ ክንዕዘብ ንኽእል።

መንበር ገዛ ብሔረ ትግራይ ምስ እንዕዘብ ድማ ናይ ገዛ ርእሱ ጥበብ ዝሓዘለ ኣሰራርሓ ዘለዎ መንበር ገዛ እዩ ዘለዎ። ዝባን እቲ ገዛ ብቐጠንቲ ኣግራብ ዝተረብረበን ብተንኮበት ዝተሸፈነን እዩ። ንዕኡ ደጊፍዎ ዝርከብ ገበል ድማ በቶም ኣብ መሬት ዝጥቀሉ ባላታት ቆይሙ ይርከብ። ጎድንታት እታ ገዛ ድማ ዘይከም ኣጉዶን ህድሞን ብተንኮበት እዩ ዝሽፈን። መንበር ገዛ ብሔር ዓፋርን ብሔር ሕዳርምን ሙሉእ ብምሉእ ብተንኮበት ዝተሸፈነ እዩ። እንተኾነ ዝተፈላለየ ቅርፂ ግን ኣለዎ። ኣብ ብሔር ዓፋር ምስ እንዕዘብ መንበር ገዛ ከቢብ ቅርፂ ዘለዎን ሙሉእ ብምሉእ ዝተሸፈነን ፀቢብ መእተዉ ዘለዎን እዩ። ኣብ ብሔር ሕዳርም ግን ፍልይ ብዝበለ ብዙሕ ከፋታት ኣለዎ፣ ሙሉእ ከቢብ ቅርፂ እውን የብሉን። እዚ ድማ በቲ ኣብ ውሽጢ ዘሎ ገታር ኣካል ገረብ እዩ ዝፈላለ። መንበሪ ገዛ ብሔራትና መምስ ኩነታቱን ከባቢኡን ነናቱ ብልጫታት ኣለዎ። ብዝሒ ፍልልዩ ድማ ንብዝሒ ፈጠራውነትናን ኣቃውማናን የንፀባርቕ።

0: ረኩም ፍርድሓና ዝምለስኩ ይድበሉ ማይ ከዓ ይትረስዑ
1: ዓይነሱ እንዲግዲ ንሳንዳን ዓይኑ ሓቲቱ ላስበሃል ዘሎ
2: እስዎ እዚ
1: መኹምር ዓወይን ይመፅ እዩ
2: ጠየቕክ ኣሎ ነይሪ ኣተን ሳንደይ ኩሉ እንዲ ተሓኒቕኒ ካልእ ወግዕ ድድ የሉ ኮይኑ ሳንደይ ደይቲ ገድፋናይክ እንታይ ኢና ገይርናክ
1: ሓቂ ክንዲኺ እንታይ ሞ ባህሊት ምስክነይቲ ኣእኽሊ እንደ
3: ሞ ወላ ሽማያ ሰኒየኒ ደይብዎንቲ
4: ተቐንጓል ድሕሪ ዲኽ ብርሃን ቤት ክከይን ክለይ ዳውልኩሲ ንዝፍትናቢ
5: ንዛዕባ መምፂ እዩ ሲ ንዓይኖም ደል ወዲ ኸፈላኸ እንታ ሞተ ዘሚትካ ዳ ደ ትብለኒ
6: ኮይና ዚ ዳየርግን ደጋጊመ ይነግረ ከለኹ ንንፋስካ ይትብልኒ ተጠንቀቕ ንስኹ ኳ ሓደሓደ ግዜ ሓለውሉ የብለክ እዩ
2: ዓዲ ምሉእ ከ ምፅኦ
7: እሞ ንምሸት ኸ
2: ዓዲ መሳውን ተተራዳድኦ ዓዲ ኣትዮ
8: ወይ ጣዕዋራ ሰሪቆማ
4: በሊ ምሸት ኮ እንታይ ኮነ ወድቕሺ
6: ከፈላ ንወያ ምሳኻ ዝነበረት ጎርዞ ንዓዲ ኸብፅሓ ከይዱ ኣሎ እቲ ዓዲ ከዓ መገዲ ክልተ መዓልቲ ኢሎ ሞ ትፈልጥኻ ንስኻውን ታምሳኻ ዝነበረ
4: ቀፅር ክደሎ
6: ናንተይ ተልእኮ ዘብቅዓ ይመስል ሕይ ተሪፉ ዘሎ ናብታ ቤት ከድካ ሓዊፍ ንኳዕ እዩ ካብ ሎሚ ክትሓልፍ የብላ ንሳውን እዩ
9: ግርም
6: በቃ
9: ዓስከር እንታይ ንቕሉ
10: ወይታ ሎሚ ዝሓዝና ይዕዮ ከለን
9: ወይለይ እንታይ ሓቂኻባ ክልተ ነገር ባይ ኮይኑና ዘሎ በልቲ ኣነ ዘወፍሮ ባዕለይ ክሓስበሉ ዕሽን
6: እሞ ሕይ ክኸይድ ዳኣኒ
9: ወኺ ብኣንተ ወከዓ ትቀፅ
6: ለስ ካብ ሎም እኳ ክትሓልፍ የብላ ሕየ እያ

0: ሃረይ
1: ኣቤት ጎይታ
0: ቆፀራና ገዲፍና ቤት ከፈላኣቲና ሓውነት ወ
1: ብልግመኹም ጎይታ ድልወት ኣሎ
0: ግዑም ድቂ ኣየንቆሉ ይታቤት ጥኒኻ
2: ኣይ ብዝ ነባር ግዲ ኮይኑ ብፅሓልፍንየስ ኣጣራጢራ ክስዑ በፀኒ

0: እታ ናይ ዝኸባቢ ሰብ ኣይኮይኑ ፀ
1: ማይ ነገርካ እንዲኻ ትኸይ
0: ንኣንፈይ ርኢ ምሰበርኮሲ ብዓ ህትፍ ኢሉ
1: ዘርኡ ወዳይካ ካልእ ቁንቅኛ ክሒሉ
0: ወይታ ይቕረበለለ
1: ዓድኽና ኣትኢና ቤት ከፈላ ኸዓ ሰዓ ኸትፍልጦ ቤቱ ኣትኢና ክነባሳውሰኢና ሃይምርሓና
0: ሽ ወይታ ይፈቕድ
1: ሃይና ኣ

0: እንዳኸፈላ ኣለኹም ዶ? አንታ እንዳኸፈላ ኣለኹም እንዲኹ? ሽማይ አንታ ሽማይ ሽማይ
1: ሓንዶ ውዒልካ ናበል ውሽጡቶ በዕለ ድ ኣለዋ
0: ኣይፋሉን ድሃይ ክገብር እየ መፅ ስድራ ከመይ ኣለዉ
1: ስድራ ግር
0: አንታ ገለ ድሃይ ያኸፈላ ይብልኩም
1: ኣና ደኣ ፅባሕ እንተመፁ ተገደደካ ድሕሪ ፅባሕ ንፅበ ኣለና
0: ገረብ ኣይ ዓዲ ምርሓቅ እንድዩ በዲልና ሞኸይ ድሃይኩም ገብር ኢለ መፅ
1: ሞገዛ ከይኣተኻ
0: ኣይፋሉን ድሓ ካልእ መዓልቲ ክመፅእ እንደ ከይደግዳ ብሩኽ መዓልቲ ስድራ ከዓ ሰላም በለለይ ከይደ ብሩኽ መዓልቲ

Oh,

많아서 하여튼 보면서 했어요.

0: በሉ ኣቶም ሕዋት ሱቅ ኢልና እንዲና ንሰምዕ ፀኒሕና ብሓቂ ብሓቂ ኮይነየ ዘለኹ ሲ ከም ሓምሊ የተጨቢጠ ዘለኹ ጉየ ሓሪረ ናይ ብሓቂ እስከበሉ ገባሮ ክፉ እዙ ብኢድ ሓዘልና ካይደ ይበሃል ኮይኑ
1: እንታይ መታ ዳ እዘይ መለሱልካ
2: ዓድና ነገር ስቂሎም እንታይ ሞ ክንብል ኢና ስኢልካ ከምዚ ሰላም ኢልካዮም ወይ ሕማቅ ተረኪብ ኢልካዮም ስቕስቕ ዝብሉ እንተኮይኖም ዳ ኣብኡ ስቕ ይበሎ እምኒ ዝቀጦም ስቂሎም
1: እንታይ ስቂሎም ማለት
2: ስቂሎም ዳ ስቂሎም
1: ብስቂልካም ወይመስለኒ
2: እዋ ወ ኣንታ ወደይ ንሶም ዝብሎ ጉዳይ ኣሎንዶ ስኢልካ ንኣሽቱ ነገር ኣንጭዋታ ዓንቀፈት ድማ ሓለፈት ስኢልካ በርኣነ ፅሪ ከማይ ንጎህዋል ሓንቲ እንታይ ይመለኒ
1: እሞም ሰዓዲ ዘይፋት ወይ ዘይቃዱስ ኣለካ
2: በርሀዶ እንታ ወዲ ሓድሽ ደይኮንካን ዘለካ ንስኻ ዳ እቲ ዘረባ ከንታ ኸዳ ዕሪር ተብሎ ዘይቃዱ ኢልካ ዘይኣኽለካ
1: ቁሩብ ከ
2: ዋ ስኺኢልካ ጠቐነ ፀለመ መኽፋ
1: እንታይ ኣብረ እንታይ ትፀገምዶ ንገረና
2: እንታ ወደይ እቲ ነገር ነዊሑ ይስሩ ብሓፂሩ ክነግረካ ዓዲ ንዓይ ኣይትፈትወንን እያ ኣነ ከዓ ንዓዲ ኣይፈትዋን እየ እዚኣ ጥራሕ ድዮም ድማ ባቃ
1: እሞ ዘይበፃሕኮ ጉርሲ ኣሎ እዩ ማለት እዩ
2: ኣለዎ ኣለዎ መሊኡ መሊኡ ኣሎ ነጊረካ ኮ ኣብዚ ብደውና ዝኸውን ኣይኮነና ኣብዚኦ

0: ተኸጥረ ድዮም ከ
1: ኣላ ባ ከማይ ስኢለንኩም እንጭትዋ ዝውዕሉ ተኸዓ ትበሃል ከማይ ውፅዕቲ ስክለይቲ
0: ሞ ዘይበፃሕኮ ምስጢርሲ ኣሎ እዩ
1: ኣለወይ ኣለወይ መሊኡ መሊእ ኣሎ ዳየር ወደይ ናይ ዝዓዲጉድ መሊእ እዩ ዘሎ ቆፂልካይ ውዳኣን ከምቲ ጣፍ እዩ ሕይ ፀው ኢካ ይኮነ ንዓናይ እሞ ቀሲልና ኣብ ገዛ ክተዛራረብ
0: ኣነኩምእዩ
1: እንታ ስጋ ኮፍ ኢሎም ዘሎ
2: ሉስ ግብርኩም ዓቲ

0: ኣብ መጣና ሃገር ዝወደ
1: እዋይ ሒሱም ትርኢት እዋይ
2: ኣመተ በስማዕም እንደበለንታይ ወርድክ
1: ክኸን ኣትልና ቅድስት እየ ካብ ወረደ እንታይ ደ ትብለ ኢኻ
2: ዋና
3: ኣትኸድካ ንሱ ኣንተ ከመይ እዩ ሕብሪ ባሩ ጠፊኡና ዝዓዲ
4: ኣንተ እንታይ ምሃንና ሎ ምስሊ ኩሉ ሰብ ኮ ፈሪሕና ኣሉ
3: ወረን ምሸቱ እንታይ እዩ ዝግበር ግዳ ስማዕኒ እዚ ትማሊ ኣጋጢሙ ዘሎ እንዳያ ከፈላ
4: እንታይ ዘይገበርና
3: ዋደ በዓል ጉቡእ ክርትም ክርትም ተብሎ
4: ኣንታ ዘይነብለበ
3: ወሆይ ናተይ ስግደፍዳ ወፋር ዓዲ ሓዲጎም ክኸዱ ከለዉ ኣነ ሃዳድም ጥዑይ ገረ ክሕሉ ክፀኒሕ
4: ዘፍረ ሃ ነግዳ ንዓነ ብዚያ ንህተ
3: ዋና ብያታ
4: ናብዛ በረኻ
3: ዓቕመይ ዶ ክነግረካ መሪ ቐፋን ወካ ሓቀ ጥዕዮ ዛርብ ዘሎ ክነግረካ ከለኹ መሪቓ ከፋን ወካ
4: ኣንታ ዘምህረ ንዓዲ ለኹሉ ክተበልከያዝ እንታይ ከይትኸውን
3: ወይ ድሓንድሓን ዓቕመ ይፈልጣ እንዴ ኩከማታዓ ደሊኻ ንባ ኸይደ ሓቀየ ጥዕዮ ዛርብ ዘሎ ኣነግረካ ኣሎ ክብለካ ኣሎ

0: ንዓቢ ልኹል ግደበልካ ኣስታቂት ክብሮ
1: ክኸይደ ህውኸ ህውኸ ክኸይድ
0: ዘምረት ኣንታ ንዓሞ
1: ኣንታ እንታይ ኸረሊኻ ኣጅ
0: ዘረባ ምሰ ጀመረና ናብ ትዕዘ
1: ኦሆይ ዘረባ ስቀደም እንዲ ተሰሊዑ ከይደና ነብሰ ከይተሰሊዑ ኸሉ
0: ኣንታ
1: ከይደና
0: ሞሽኩኣት መሓዝ ኣንስቲ ንስኻስ ምስ ዓለያዊ ርሒ ዝግባእ ኣካል እዮም ነዚ ሒዝና ክዓዲ ትቆፃኣነ
2: ውይ

0: ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ቀፃሊ ግን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኾን ምርኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ንቐፊላኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናይ ክድውልና ክንቅበለኩም ከንእንግደኩም ንድልዋት ኣለና። ካብ ኣልያንስ ፍራንስ ምስ ሰኣላይ ተፋለም ከም ዘገርግሽ ብምዃን ኢና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gaba Manai.

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ።

ኣብ ኣትለቲክስ እዚ ብራኸዚ ተሃራፍ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ

ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

ኣህጉራዊ መዓልቲ ኣከባቢ ካብ ዓመተ 1973 ኣትሒዛ ወትሩ ከበድቲ ለበዋታትን መጠንቀቕታታትን መደባት ትግባረ ንድሕነት እናሕለፈት ክትበዓል ዝፀንሐት መዓልቲ እያ። ኣከባቢ ማለት ህይወት ማለት ክንዲ ዝኾነ እዛ መዓልቲ ኣብ እትበዓለሉ ወትሩ ቀጸልነት ህይወት ኣብ መሬትና ኣብ ናይ ቀረባን ርሑቕን መጻኢ ዘንጸላሉ ሓደጋታት ንምምካቱ ክትግበሩ ዝግብኦም መደባት ብደረጃ ዓለም ዝለዓሉላ ኣገዳሲት ዕለት እያ። እዛ ዕለት ጥዕና ደቂ ሰብ ኣብ ጥዕና ኣከባቢ ከም ዝምርከስ ተዘኻኽረና። ምስ ኣከባቢ ንገብሮ ውስስእ እውን ካብ ኣከባቢ ኣብ ንቐስሞ ፍልጠት ከም ዝምርከስ እተዘኻኽረና ዕለት እያ። ምውሳኽ መጠን ሙቐት እንነብራ ዘለና ዓለም ሓደ ካብ ቀንዲ ብድሆታት ኮይኑ ይርከብ። ካብ 2015 ዓ ም ክሳብ 2026 ኣብ ዘሎ ዓመታት ኣብ መጠን ሙቐት ዓለምና ዝኾነ ለጠቕታ ዘይተረኣዩ ምዃኑ ካብቲ ኣሰካፊ ዝገብሮ እዩ። ዛጊት ሃገራት ዓለም ነቲ ዝውስኽ ዘሎ መጠን ሙቐት ዓለምና ኣብ ዘለዎ 1.1 ክሕፀር ክሳብ 2100 ዓ ም ካብ 1.5 ጥራይ ክሕፀር ዝብል እዩ። ነዚ ምውሳኽ ሙቐት ንምድራት ከዓ ሃገራት ኣብ ነፍሲ ወከፍ ጽላታት ተጠቃምነት ቅራይ ነዳዲ ከጉድላ ካብ ዝሰማምዐኦ ድሮ 11 ዓመት ኣቕፂሩ ይርከብ። መጠን ምውሳኽ ሙቐት ኣብ ዓለም ምስ ምምጻእ ኢንዱስትርያዊ ሰውራ ዝተተሓሓዘ እዩ። ኢንዱስትርያዊ ሰውራ ኣብ 1850ታት ዝጀመረ ኮይኑ እቲ ካብተን ኢንዱስትሪታት ዝተፋእ ትኪ ማለት ካርቦን ዳይኦክሳይድ ኣብ ኩሉ ኣየር ንነዊሕ እዋን ናይ ምጽናሕ ዓቕሚ ኣለዎ። ትፋእ ትኪ ካርቦን ዳይኦክሳይድ ካብ ፀሓይ ናብ ምድሪ በፂሖም ከም እንደገና ኣብ ገጽ ምድሪ ዓሊቦም ናብ ህዋ ክምለሱ ዝግብኦም ጩራታት ፀሓይ ንኸይወፁ ይጋርዶ እሞ በዚ መጠን ሙቐት ዓለም ልዕሊ ንቡር ክኸይድ ከም ዝተቐሰበ ተመራመርቲ ይገልጹ። ምውሳኽ ሙቐት ምድሪ ኣብ ኣከባቢ ከበድትን ተጸላለውትን ጸገማት እዩ ዘኸትል። ሓደ ካብኦም ኣብ ንፍቀ ክብታት ዝርከብ ኩምራ በረድ ምምካኽ እዩ። ምምካኽ በረድ ብግዲኡ ኣብ ማያዊ ክፋል ዓለምና ምውሳኽ ጽፍሒ ባሕሪ ይኸትል። ከም ሳዕቤኑ ኣብ ግማግም ባሕሪ ዝርከባ ኸተማታት ግዳይ ዕለቕልቕን ምድምሳስን ይኾና። ኣብ ጨፋት ምድሪ ዝርከብ ኩምራ በረድ ብባህሪኡ ዓቢጡ ሒዝዎ ዝጸንሕ ካርቦን ዳይኦክሳይድ ምስ ምካኹ ናብ ክሊ ኣየር ይትፋእ። እዚ ከዓ ምውሳኽ ናይ ሓምላይ ገዛ ጋዛትን ምውሳኽ ዓለመዋዕን የነሃህር። ብተመሳሳሊ እውን ምውሳኽ ናይ ጽፍሒ ባሕሪ ዝያዳ ካብ ማያዊ ክፋል ካርቦን ከም ዝትፋእ ይገብር። ውቅያኖሳትን ባሕርታትን ኣጻምእ ናይ ማያዊ ክፋል ተባሂሎም ይጥቀሱ እዮም። ምክንያቱ እቲ ዝበዝሐ ዝርግሐ ናይ ህይወታውያን ኣብ ማያዊ ክፋል ኣብ ገማግም ባሕሪ ስለ ዝርከብ። ምውሳኽ ጽፍሒ ባሕሪ ንገማግም ባሕሪ መዓሙቕ ውቅያኖስ ስለ ዝቕይሮ ኣብ ገማግም ባሕሪ

ክህልው ዝግብኦም ህይወታውያን ይፀንቱ። ብመጠን ከዓ ካብዞም ዝሞቱ እሞ ዝመሽመሹ ህይወታውያን ዝወፅእ ካርቦን ኣብ ማያት ፋሒሉ ይዝርጋሕ። ኣብ ዑደት ማይ ከዓ ምስቲ ሃፋፊ ናብ ክሊ ኣየር ዝኸይድ ጋዝ ናብ ኣትሞስፌር ይፅምበር። ከም ጋዝ ሓምላይ ገዛ ኮይኑ ከዓ ሙቐት ምድሪ ከም ዝውስኽ ይገብር። ብካልእ እውን ምምዝባል ናይ ኩነተ ኣየርን ናይ ስርዓተ ማሕድሮ ይኸትል። እቲ ምንታይ ሲ ህይወታውያን ንሓድሕዶም ተመላሊኦም ስለ ዝነብሩ ህይወታዊ ብዙሕነት ከም ኣምር ንኩሉ ህይወት ዘለዎ ፍጡር ማለት ኣብ ኣየር ማያትን መሬትን ዝነብሩ ብዓይንና ዘይረኣዩ ነፍሳት፣ ዓበይቲ ኣግራብን እንስሳታትን ከምኡውን ኣብ መንጎዞም ህይወታውያንን ዝነብርሉ ስርዓተ መሓደሮን ዘሎ ዝምድናታትን ዘጠቓልል እዩ። ብደረጃ ዓለም ኣስታት 8 ሚልዮን ጅራት ከም ዘለዉ ዝጥቀስ ኮይኑ ካብዚኦም እቶም ኣስታት 1 ሚልዮን ጅራት ብግቡእ ዝተፀንዑን ዝተሰነዱን ምዃኖም ዝተኻየዱ መፅናዕትታት ይሕብሩ። እዚ ይኹን ዳ እምበር ካብዞም ዝተሰነዱ ጅራት ኣስታት 25 ሚታዊት ኣብ ኣዝዮ ሓደገኛ ኩነታት ይርከቡ። ንኣብነት ንምጥቃስ ልዕሊ 40 ሚታዊት ምድሪ ማያውያን፣ 33 ሚታዊት ዕምባባታት ባሕሪ፣ 33 ሚታዊት ናይ ኣብ ባሕሪ ዝነብሩ መጥበውቲ እንስሳታት፣ ብተወሳኺ ዝተፈላለዩ ሓሸራታት ኣብ ምፅናት ከም ዝርከቡ መፅናዕትታት ይሕብሩ። ኣብዚ ሕጂ እዋን ቀንዲ ጠንቂ ምፅናት ህይወታዊ ብዙሕነት ኮይኑ ዘሎ ፅልዋ ክሊማዊ ለውጢ እዩ። ብሰንኪ እዚ ሙቐት ዓለም ብዝለዓለ ደረጃ እናወስኸ ይርከብ። ክሊማዊ ለውጢ ኣብ ፅላት ሕርሻ እውን ዓብ ጉድኣት የውርድ ከም ዘሎ ይፍለጥ። ልዑል መጠን ሙቐት ካብ ንቡር ወፃኢ ምዝንባል ዑደት ህይወት ንኣካል ምቅይያር ወቅቲ፣ መጠንን ዝርግሐን ዝናብ ብብዝሒ ምጭጫሕን ምዝርግሐን ናይ ዝተፈላለዩ ባልዓት ከም ፀህያይ፣ ተህዋስያን ተጓዳእቲ ሓሸራታት ብብዝሒ ምስፍሕፋሕ ሕማማት ምጥቃስ ይከኣል። ብተወሳኺ ብሰንኪ ዕልቕልቕን ደርቅን ፍርያምነት ሓመድ ይጎደል። ብሓፈሽኡ ሕርሻዊ እቶት ብዓይነትን ብዝሕን የንቆልቆል። ጥዑይ ስርዓተ መሓድሮ ብምፍጣር ብዝሒ ትፋእ ካርቦን ብምቕናስ ኣከባቢ ዘውሕስ ዕቀባ ህይወታዊ ብዙሕነት ሓደ ካብ ተፈጥሮኣዊ ምክልኻል ሳዕቤናት ሙቐት ምድሪ ኮይኑ ክስርሓሉ ፀኒሑሎ። ተፈጥሮኣዊ ምክልኻል ክበሃል እንከሎ ኣግራብ፣ ማያት፣ ጀቕጀቓት ወዘተ ብምዕቃብ ኣብ ምጉዳል ትፋእ ጋዛት ሓገዝቲ ምግባር ማለት እዩ። ኣብ ስርዓተ መሓድሮ ዝተመርኮሰ ምርዓም ክሊማዊ ለውጢ ምክያድ ማለት ኣብ መሬት ይኹን ኣብ ግማግም ባሕሪ ናይ ምግራብን ዳግመ ምግራብን ምምስራት ሕዛእትታት ከም ኣብነት ምጥቃስ ይከኣል። ብውዕል ህይወታዊ ብዙሕነት ማለት ብዋዕላ ኮንሜን ሞንትሪያል 30 ሚታዊት ካብ መሬት፣ 30 ሚታዊት ካብ ባሕሪ ዝሽፍን ሕዛእትታት ክምስረት ተበግሶታት ይካይድ ኣሎ። ተፃዋርነት ክሊማዊ ለውጢ ንምብራኽ ኣብ መንጎ መሬታዊ ስርዓተ መሓድሮ ምትእስሳራት ብምፍጣር ጅራት ካብ ቦታ ናብ ቦታ ክንቀሳቐሱን ጀነቲካዊ ብዙሕነት ብምምሕያሽ ተፀዋርነት ንኸጥርዩ ኩነታት ምምቻእ ኣገዳሲ ምዃን እዩ መፅናዕትታት ዘረድኡ።

ብደረጃ ሃገር ክሊማዊ ለውጢ ንምብዳህ መንግስቲ ኤርትራ ካብ ፅባሕ ናፅነታት ሒዙ ፀጋታት ሃገር ንኸይበርስ ተምሃሮ ሰራሕተኛታት ከምኡ ማሕበራት ህዝብን ሰራዊትን ብምስታፍ ናይ ምዕቃብ ማይን ሓመድን ማለት ምግራብ ዳግሚ ምግራብ ምስራሕ ዘላታት ንኣሽቱን ዓበይትን ዲጋታት ራህያታት ምምስራት ሕዛእትታት ምትእታው ደርቂ ዝፃወሩ ኣዝርእቲ ተተካእቲ ፀዓት ወዘተ ክካየድ ፀኒሕሎ ምስ ኣህጉራዊ መምርሒታት ብዝሳነ መንገዲ ዝተፈላለዩ መፅናዕትታት ንስትራቴጂያዊ ውጥናት ብምንዳፍ ንክሊማዊ ለውጢ ኣብ ሃገርና ንምምካት መነባብሮ ህዝቢ ንምምሕያሽ ካብ ዝካየዱ ዘለዉ ፃዕርታት ኣቃሊልካ ዝረአ ኣይኮነን ኣብዞም ልዕሊ ኢሎም ዝተጠቕሱ ሃገራውያን ስትራቴጂታት ትግባረ ውጥናትን ሸቶታትን ምስ ቀዳምነታታ ብዝሳነ መንገዲ ኤርትራ እጃማ ተበርክት ከም ዘላ ክፍለጥ ይግባእ ንኣብነት ምስ ኣህጉራዊ ስትራቴጂ ብዝሳነ መልክዕ 15 ሚታዊት ኣብ መሬትን ባሕርን ሃገራዊ ሕዛእቲ ክምስረት ክሳብ 230 ዝኸይድ ኣብ ሃገራዊ ህወታዊ ብዙሕነት ስትራቴጂያዊ ውጥን ትግባረ ማለት 226 ክሳብ 230 ተወጢኑ ይርከብ።

ኣብዚ ንክሊማዊ ለውጢ ኣብ ዝግበር ቃልሲ ብደረጃ ዞባና ምዕቃብ ሓመድን ምግራብን እቶም ክልተ ቀንዲ ኣድማዕትን ውፅኢታውያንን ስጉምታት እዮም። መብዛሕትኡ እዋን ሓመድ ከም ተራ ብእግርና እንረግፆ ነገር ኮይኑ እዩ ዝረአ። እቲ ሓቂ ግና ሓመድ ሓደ ካብቶም ኣብ ፕላኔት ምድሪ ዘለዉ ባህራውያን ከዘንቲ ካርቦን እዩ። ጥዑይ ሓመድ ኣብ ውሽጡ ኣዝዩ ብዙሕ ኦርጋኒክ ካርቦን እዩ ዝኽዘን። እዚ ብግቡእ እንተዘይተኸዚኑ ከም ካርቦን ዳይኦክሳይድ ኮይኑ ናብ ክሊ ኣየር ይፅንበር። ሓደ ካብቶም ቀንዲ ጠንቅታት ዓለማዊ ዋዕ ድማ ይኸውን። ኣትክልቲ ብባህርያዊ መስርሕ ገይሮም ኣብ እዋን ፎቶሲንተሲስ ካርቦን ዳይኦክሳይድ ካብ ኣየር ስሒቦም ንገለ ክፋሉ ብሰራውሮምን ብዝበስበሰ ኦርጋኒክ ነገራትን ገይሮም ናብ ሓመድ ይሰድዎ። እንተኾነ ብሰንኪ ምብራስ ኣግራብ ልዕሊ ዓቐን ንመግሃጫ ምጥቃም ፍግረ መሬት ወይ እውን ዘላቒ ብዘይኮነ ኣገባብ ማሕረስ ብምዝውታር ግቡእ ክንክን ዘይተገብረሉ ሓመድ ነቲ ኣብ ውሽጡ ከዚንዎ ዝነበረ ካርቦን ናብ ኣትሞስፌር ይተፍኦ። እዚ ሓመድ ድማ ፍርያምነቱ ይንኪ። ማይ ናይ ምኽዘን ዓቕሙ ይጎድልን ኣትክልቲ ናይ ምዕባይ ብቕዓቱ ድማ ይቕንስን። ፍግረ መሬት ክውስኽ እንከሎ ብዙሕ ካርቦን ናብ ኣየር ይትፋእ እሞ ዝያዳ ንዓለማዊ ዋዒ የቀላጥፎ። እዚ ድማ ሓደገኛ ዑደት ይፈጥር። ዓለማዊ ዋዒ ፍርያምነት መሬት የጉድል፣ ፍርያም ዘይኮነ መሬት ከዓ ዓለማዊ ዋዒ የግድዶ።

ኣትክልቲ ነቲ ኣብ ኣየር ዝርከብ ካርቦን ዳይኦክሳይድ ኣብ ጉንዶም ጨንፈሮም ሰራውሮምን ኣብ ሓመድን ይኽዝንዎ። ስለዚ ዱር ንክሊማዊ ለውጢ ኣብ ምቁፅፃር ዓብዪ ኣስተዋፅኦ ኣለዎ። ተወሳኺ ኣትክልቲ ንማይ ኩዕታት ይከለኸሉ፣ ፍግረ መሬት ይከለኸሉ፣ ትሕተ ማይ የህብትሙን ንእንስሳ መሮር ምቹ ባይታ ይፈጥሩን። ከምኡ ውን ብመንፅር ቀረብ ምግቢ ፅላልን ቀረብ ፀዓትን ብምሃብ መነባብሮ ኣብ ምምሕያሽ ዓብዪ ተራ ይፃወት። ኤርትራ ሓንቲ ካብተን ኣብ ዓለማዊ ዋዒ ዝውስኹ ጋዛት ኣዝዩ ድሩት ዓቕን እትፍኑ እያ። ምስተን ብዙሕ ጋዝ ዝፍንዋ ካልኦት ሃገራት ክነፃፀር ንከሎ ኣዝዩ ውሑድ እዩ። እዚ ከምዚ ኢሉ እንከሎ ክሊማዊ ለውጢ ዘስዓቦ ብዙሕ ጉድኣት ግና ከምተን ካልኦት ሃገራት ብማዕርያ እትካፈሎ ዘላ ዘይስሩዕ ዝናብ፣ ተደጋጋሚ ደርቂ፣ ፍግረ መሬት ምንካይ፣ ሕርሻዊ ፍርያምነት፣ ሕፅረት ማይን ካልእን ንህይወት ብዙሕ ህዝቢ ብኣሉታ ፀሊይዎ እዩ። ብፍላይ ድማ ነቶም መነባብሮኦም ኣብ ዝናብ ዝተመርኮሰ ሕርሻን መጓሰን ዝመርሑ ክፋል ሕብረተሰብ። እዚ ኩነታት ብዓብኡ ነቲ ሰፊሕ ዓለማዊ ዘይፍትሓውነት ዘንፀባርቕ እዩ። ብዙሓት ካብተን ኣብ ክሊማዊ ለውጢ ድሩት ተራ ዘለዎን ሃገራት እተን ቀንዲ በቲ ሳዕቤን ዝተጎዳየን። እዚ ሓቂ ከምዚ ኢሉ እንከሎ ኤርትራ ከባብያዊ ምክልኻልን ዘላቒ ምሕደራ መሬት ንምውሓስ ልዑል ተወፋይነት ዘንፀባርቕ ሃገራዊ ፖሊስን ከምዝሰረቱ ሰፊሕ ተበግሶን ገይራያ።

ኣብዝ ሓለፉ ዓመታት መንግስቲ ኤርትራ ኣንጻር ክሊማዊ ለውጢ ዘስዓቦ ጉድኣት ከም ምብሕጓግ መሬት ንዝኣመሰሉ ሳዕቤናት ንምምካት ጽዑቕ ወፍሪ ኣብ ምዕቃብ ማይን ሓመድን ከካይድ ጸኒሑ እዩ። ከም ውፅኢቱ ኣብ ብዙሕ ከባቢታት ፍግረ መሬት ንምክልኻልን ማይ ንምዕቃብን ዝተፈላለዩ ስራሓት ከም ምዝላይ ኣለይቲ ማያትን ራያታትን ትሕተ ቅርፅን ተሃኒፆም እዮም። እዞም ስጉምታት ምሕዳስ ሕርሻዊ መሬትን ኣብ ምህብታም ትሕተ ባይታዊ ማይን ዕዙዝ ኣበርክቶ ገይሮም እዮም። ተወሳኺ መንግስቲ ኣብ ምግራብን ከባብያዊ ሕውየትን ልዑል ኣድህቦ ሂቡ ሰሪሑ እዩ። ብሃገር ደረጃ ኣብ ዝተፈላለዩ ዞባታት ንምምላስ ሸፈነ ኣግራብ ብሓምላይ ወፍሪ ምትካል ኣግራብ ምሕራም ሕዛእቲ መሬትን ከም ሰረቱ መደብ ምግራብን ገለ ካብቲ ዝጥቀስ ኣብነት እዩ። ብወፍሪ ክረምታዊ ማእቶት ማሕበር መንእስያት ምምሕዳር ከባብን ከም ዝሳተፍዎ ዓመታዊ ምትካል ኣግራብ ገለ ካብቲ ምድረ በዳነት ንምምካትን ሕውየት ኣከባቢ ንምርግጋፅን ዝካየዱ ነጥፈታት እዮም። ሓደ ካብቲ ፍሉጥ ፖሊሲ ኣብቲ ምጉዳል ፍርያምነት ዝተረኣየሉ ኣከባቢ

ዝተወሰነ ዓመታት ሕሩም ሕዛእቲ ምትእተውን ምቑራፅ ገረብ ብፅኑዕ ዝኽልክል ሕጊ ምፅራቕ እዩ። እዚ ከዓ ባህርያዊ ሕውየት ኣብ ምርግጋፅ ዓብዪ ግደን ኣስተዋፅኦን ዘለዎ እዩ። እዚ ስጉምቲ ኣብ ብዙሕ ኣከባቢ ዕውት ምምላስ ናይ ህወታውያን ብዙሕነትን ምንካይ ፍግረ መሬትን ኣምፂ እዩ። እዚ ተበግሶ ዘረጋግፆ እንተሎ ኣከባብያዊ ሕውየት ክመፅእ ዝኽእል ህዝቢ ምስ ትካላት መንግስቲ ብምውሃድ ሓቢሩ ምዝሰርሕ እዩ። ፖሊሲ መንግስቲ ኤርትራ ኣብ ኣከባቢ ነቲ ኣብ መንጎ መሬት ማይ ዱርን ክሊማን ዘሎ ጥቡቕ ዝምድና ኣፍልጦ ዝህብ እዩ። ኤርትራ ኣብ ዲጋታት ምትእተው መስኖኣዊ ስርዓተ ሕርሻ ምሕደራ ማይ ኩዖን ብዝገብረቶ ወፍሪ ሳዕቤናት ድርቂ ኣብ ምንካይን ውሕስነት መግቢ ኣብ ምርግጋፅን ዝነኣድ ዓወት ኣረጋጊፀ እያ። ፍረናይ ዝተበግሶ ከዓ ኣብ ኣከባብያዊ ዘላቕነት ጥራይ ዘይኮነስ ኣብ ማሕበራውን ቁጠባውን ምዕባለ ተራእዩ። ምክንኻን መሬትን ምግራብን ተራ ኣከባብያዊ ንጥፈታት ጥራይ ዘይኮኑስ ወሰንቲ ስጉምቲ ክሊማዊ ለውጢ እዮም። ጥዑይ ሓመድን ዱርን እቶም ቀንዲ መሳርሒ ባህራውያን መከላኸሊ ኣንጻር ክሊማዊ ለውጢ እዮም። ኣበርክቶ ናይ ነፍሲ ወከፍ ዝህነፅ ከትሪ፣ ነፍሲ ወከፍ ትትከል ገረብ፣ ነፍሲ ወከፍ ሕውየት ዝተገብረላ መሬት፣ ጥዕቲ ፕላኔትን ውሑስ ተግባር ዘለዎን ሃገራት ካብተን ኣዝየን ተቐላዕት እየን። ኤርትራ ወላ እኳ ኣብ ዓለማዊ ልቀት ሓምላይ ጋዝ ኣዝዩ ውሑድ ኣበርክቶ እንተገበረት ብሰንኪ ዘለዋ ጂኦግራፊያዊ ኣቀማምጣን ንሱ ዘኻትሎ ደርቅን ሓውሲ ደርቅን ኩነታት ኣየር ንፅልዋታት ለውጢ ክሊማ ኣዝያ ተቐላዒት ይገብራ። ካብቶም ምስ ለውጢ ክሊማ ዝተኣሳሰሩ ብዙሓት ኣከባብያዊ ብድሆታት ዘይግቡእ ምሕደራ ጉሓፍ ኣብ መላእ ዓለም እናዓበየ ዝኸይድ ዘሎ ጉዳይ ኮይኑኣሎ። ዘይግቡእ ኣተሓሕዛ ምሕደራን ጉሓፍ ብቐጥታን ብተዘዋዋርን ኣብ ምድዋን ኣከባብን ልቀት ሓምላይ ጋዝ ዝጠንቁ ዓለማዊ ዋዒ ኣበርክቶ ኣለዎ። ጉሓፍ ኣብ ቃልዕ ቦታ ምድርባይ ማለት ኦፐን ዳምፒንግ ምንዳድ፣ ከምኡውን ድኹም ምሕደራ ሓደገኛ ጉሓፍ ከም ፕላስቲክ ተጎዳእቲ ጋዛት ናብ ኣከባቢ ኣየር ይለቅቕ፣ መሬትን ሃብቲ ማይን ይብክል፣ ንጥዕና ህዝቢ ድማ ብኣሉታ ይጸልዎ። ዝምሽምሽ ወይ ድማ ኦርጋኒክ ጉሓፍ ኣብ ቃልዕ ብግቡእ ኣብ ዘይተማሓደረ ምጉሓፍ ቦታታት ክብስብስ እንከሎ ሚቴን ጋዝ የፍሪ። እዚ ድማ ሓደ ካብቶም ንዓለማዊ ዋዒይ ኣበርክቶ ዝገብሩ ሓያላት ጋዛት ሓምላይ ገዛ እዩ። ብተመሳሳሊ ኣብ ክፉት ቦታታት ጉሓፍ ፕላስቲክን ካልእ ንብረትን ምንዳድ መርዛማት ጋዛት ይኹን ሓምላይ ጋዛት ከም ካርቦን ዳይኦክሳይድ ናብ ኣየር ይለቅቕ። ኣብዚ ከይተሓፅረ ድኹም ምሕደራ ጉሓፍ ንስርዓተ መትረብ ፈሳሲ ፅሩይ ወይ ረሳሕ ማይ፣ መሬት ሕርሻ፣ ንስርዓተ ማሕድሮ ባሕርን ፅሬት ከተማ ብኣሉታ ይጠልዎ። ስለዚ ብዝግባእ ዘይተማሓደረ ጉሓፍ ኣብ ስነ ማሕደሮ ዘይፅንዑነት ብምፍጣር ነቲ ባህሪ ዘፅንሖ ሚዛናውነት ብምምዝባል ክሊማዊ ለውጢ የብእስ።

ንኤርትራ ግቡእ ምሕደራ ጉሓፍ ኣከባብያዊ ሓላፍነት ጥራይ ዘይኮነስ ኣገዳሲ ኣካል ናይ ክሊማዊ ስጉምትን ዘላቒ ሃገራዊ ልምዓትን እዩ። ሓላፍነታዊ ኣሰራርሓ ምሕደራ ጉሓፍ ብከላ ክጉድል፣ ጥዕና ህዝቢ ከመሓይሽ፣ ተፈጥሮኣዊ ሃብቲ ክዕቀብ፣ ብዙሕነት ሂወት ክከላኸልን ለውጢ ክሊማ ኣብ ምቅላል ኣበርክቶ ክገብርን ይኽእል። ብሃገር ደረጃ ንዕቀበ ኣከባቢ ዝምልከት ዝወፁ ኣዋጃት ይኹን ሕጋዊ መሳርሒታት ከምኡውን ብቐጥታ ናብ ምሕደራ ጉሓፍን ፌስታል ናድሂቡ ዝረቐቑ መምርሕን ሕጋዊ ምልከታን ብፖሊሲ ደረጃ ሓደ ዓብ ዓወት እዩ። ዘለዋና ፕላስቲክ ዳግማይ ዝጥቀማን ዝሕደሳን ዝምስራሓን ትካላት ከምኡውን ብንኡስ ዓቕሚ ማለት ብሚኒስትሪ ሕርሻ ይኹን ካልኦት ውልቀውያን ፅላታት ዝተበገሰ ናይ ኮምፖስት ባህርያዊ ድኹዒ ምምስራሕ ንጥፈታት ኣብ ምጉዳል ጓሓፍን ልቀት ሓምላይ ጋዝን ዘለዎ ተራ ዓብዩ። እዚ ኣብ ቦትኡ ኮይኑ ግና ዘለና ትሕቲ ቅርፂ ምሕደራ ጓሓፍ ካብ ምጥርናፍ ኣትሒዙ ክሳብ ናይ መወዳእታ መወገኒ ብመንፅረቲ ክኾኖ ዘለዎ መለክዒ ቀዳምነት ተዋሂብዎ ምምሕያሽ ይጠልብ እዩ።

ካል ኣገዳሲ ስጉምቲ ድማ ዝተጠቀምናሉ ንዋት ኣብ ክንዲ ብቕፅበት ምድርባይ ዳግማይ ምጥቃም ወይ ዳግማይ ክጥቀሙ ንዝኽእሉ ትካላት ምሃብ እዩ። መብዛሕትኡ ግዜ ጥርሙዝ፣ ብርጭቆ፣ መዐሸጊ ሊሊ

ኣቕትን ንዝተፈላለየ ዕላማታት ዳግማይ ክንጥቀመሉ ይከኣል። እዚ ድማ ነቲ ናብ መጓሓፊ ቦታታት ዘምርሕ መጠን ጓሓፍ ይንክዮም። ከም ሳልሳይ ስጉምቲ ክጥቀስ ዝኽእል ናይ ዳግመ ምሕዳስ ዓቕሚ ምብርኽ እዩ። ከም ወረቐት፣ ፕላስቲክ፣ ብርጭቆ ዝኣመሰሉ ንብረታት ዳግማይ ተሓዲሶም ኣብ ካልእ ኣድላይ መዓላ ከም መስርሒ ቱቦ፣ ሻንኬሎን ካልኦትን ክውዕሉ ይከኣል። ስለዚ ንምንካይ ተፈጥሮኣዊ ሃብትን ምንካይ ብከላን ይሕግዝ። ከም ተረፍ ምግብን ቆጽልን ዝኣመሰሉ ኦርጋኒክ ጉሓፉን ብግቡእ ክመሓደሩ ይግባእ። ኣብ ክንዲ ንኹሉ ጉሓፍ ብሓባር ምሕዋስ እሞ ኣብ ጥቕሚ ከይውዓለ ዝበላሾ ናይ መግቢ ተረፍ ጉሓፍ ተፈላልዩ ኣብ ጀርዲናትን ሕርሻን ንኮምፖስት ወይ ተፈጥሮኣዊ ድኹዒ ወይ ንመመጨው ፀዓት ባዮጋስ ክውዕል ይኽእል። ብተወሳኺ ኣብ ሕብረተሰብ ንፅሬት ከባቢታት፣ ኣብያተ ትምህርቲ፣ ዕዳጋታት፣ ገማግም ባሕርን ህዝባዊ ቦታታትን ዝዓለመ ህዝባዊ ጎስጓሳት ብምክያድ ኣብ ፅሬት ኣከባቢ ንቕሓት ብምዕባይን ክሳተፉ ብምግባርን ኣብ ምሕደራ ጉሓፍ ዓብ ሓገዝ እዩ። ሃገራዊ ኣበርክቶ ንክሊማዊ ስጉምቲ ኤንዲኤስኤስ ንስጉምትታት ምግታእ ማለት ሚቲጌሽን ምልዓብን ኣዳፕቴሽን ክሊማዊ ለውጢ ኣብ ዝተፈላለየ ፅላታት እንተላይ ኣብ ምሕደራ ጉሓፍ ኣጉሊሑ የርኢ። ስጉምትታት ምግታእ ክሊማዊ ለውጢ ኣብ ምንካይ ልቀት ሓምላይ ጋዝ ዘተኮረ እዩ። በዚ መንፅር ዘቤታዊ ከምኡውን ኢንዱስትራውን ግቡእ ምሕደራ ጉሓፍ ዘካተቱ ልምድታት ኣካል ምግታእ ክሊማዊ ለውጢ እዮም። ኣብ ምሕደራ ጉሓፍ ሓደ ኣገዳሲ ስጉምቲ ምግታእ ጉሓፍ ኣብ ቃልዕ ቦታ ዘይምንዳድን ዘይምጉሓፍን ክኸውን ከሎ፣ እቲ ካልኣይ ድማ ምጉዳል ጉሓፍ ዳግመ ምጥቃምን ምሕዳስን ምምስራሕን እዩ። ከም ተወሳኺ ኣብ ግቡእ ምሕደራ ጉሓፍ ዝግበሩ ንጥፈታት ኣብ ናይ ምርዓም ስጉምትታት ማዕረ ማዕርኡ ኣገደስቲ ኮይኖም ይጥቀሱ። ኣብ እዋን ብርቱዕ ዝናብን ውሕጅን ብዝግባእ ዘይተመሓደረ ጉሓፍ መርበብ ረሳሕማይ ክዓፅዎን ኣብ ከተማታት ሓደጋ ውሕጅ ክውስኽን ይኽእል። ስለዚ ምሕያል ምእካብ ጉሓፍ፣ ምሕላው ትሕተ ቅርፂ ረሳሕ ፈሳሲ ኣብ ምፅዋርን ምጉዳልን ብክሊማዊ ለውጢ ንዝመፅእ ሳዕቤንን ሓደጋን ብቐሊሉ ኣብ ምርዓም ኣበርክቶ ክህልዎ ይኽእል። ብተወሳኺ ጉሓፍ ብዝግባእ ምዝመሓደር ብከላን ምብራስን ብምቕናስ ጽኑዕ ስነ ማሕድሮ ክህልዎ ይገብር። ጥዑይ ስነ ህይወት ድማ ንፅልዋታት ለውጢ ክሊማ ዝያዳ ዝፀወርን ማሕበራውን ቁጠባውን ረብሓታት ኣብ ምሃብ ይቕፅል።

ኣጀንዳ ወይ ሓላፍነት መንግስቲ ጥራይ ክርአ የብሉን። ነፍሲ ወከፍ ዜጋ በዚ ወስዶ ቀለልቲ መዓልታዊ ስጉምታት እዩ ዝጅመር። ምምዕባል ዝተወደደ ስርዓተ ጉሓፍ ምምሕያሽ ትሕተ ቅርፂ ምትዋዕ ተሳትፎ ውልቃዊ ፅላት ኣብ ንጥፈታት ደግመይ ምሕዳስን ምምስራሕን ዘየድሊ ሃልኪ ምንካይ ምትእታው ንከባቢ ዝምችኡ ቴክኖሎጂታት ፅሬት ህዝባዊ ቦታታት ምሕላው ኣብ ዘለቕነት ኣከባብን ምፅዋር ክሊማን ግብራዊ ኣበርክቶ ኣለዎም። ኣብ መወዳእታ ስጉምቲ ክሊማ ኣብ ኩሉ ደረጃታት ሕብረተሰብ ዝሓየለ ህዝባዊ ንቕሓትን ግብራዊ ከባብያዊ ሓላፍነትን የድሊ። ኣብያተ ትምህርቲ፣ ትካላት መንግስቲ፣ መምሕዳራት ከባቢ፣ ትካላት ንግዲ፣ ማሕበራት መንስያትን ደቂ ኣንስትዮን ውሑስ ምሕደራ ጉሓፍን ምሕደራ ከባብን ኣብ ምውሓስ ዓብ ተራ ክፃወቱ ይኽእሉ። ዓለማዊ መዓልቲ ኣከባቢ ቅጽበት ንኣከባቢ ናው ፎር ክላይመት ዝብል እዋናዊ ጭርሖ ሒዛ ተዘኪራ ውዒላ ኣላ። ኩሉና ከም ውልቀ ስድራ ኮምን ሕብረተሰብን ሃገርን ኣብ ቀረባና ኣብ ዝርከብ ንቕሓት ዘበግሶ ንጥዕናን ድሕነትን ኣከባቢ ዘውሕስ ስጉምቲ ብዓቕምና ንውሰድ። ነዛ እንነብራ ምድሪ ነሕውያ ተመሊሳ ንወለዶታት ህይወት ክትመጡ ዓቕምና ነበርክት። ኩነተ ኣከባቢ እንነብራ ዘለና ምድሪ ናብ ዝኸፍአ ደረጃ ከየምርሐ ቅፅበታውን ተኸታታልን ስጉምታት ምውሳድ ኣማራፂ ዘይብሉ መፍትሒ እዩ።

0: ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳት ሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሕድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ፣ እዝኒ እዩ፣ ዋልቱኡ እዩ፣ ኩሉ ሲ ናቱ እዩ።
1: ኩሉ ሰብ ዝፈልጦ ክኸውን ንኽእል እዩ፣ ግን ብፍላይ ነተናእሽቲ ወለዶ እዚ ሕጂ ረኪቦ ንቆ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ደቂ ኣንስትዮ ዝሓፈስኦ ዓወት ክትዛረበሉ እንድሕር ኮንካ ቦትአን ከንታይ ነይሩ ኢልካ ክትዛረብ ከለካ ቦትአን ከምዚ ከም ዝነበረ ክገልፅ ይደሊ ማለት እዩ።
0: ንበዓል ዓረት ይድይቡ ነይሮም እዮም። ዓረት ይድይቡ ከም ዝነበሩ ገልፁ። ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል ስምጃናታት እውን ክኸዱ ነይሮም። ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነገረኒ ኣይረኽብኩን።
2: ኣባላት ክፍሊ ህዝባዊ ምምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ? ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ?
0: ሕጂ እንታይ እዩ መጀመርያ እዚ 75 ከም ክፍሊ ተወዲቡ ክፍሊ ህዝባዊ ምምሕዳር ክመፅእ ከሎ ቅድሚኡ ዝተኻየደ ቅድሚኡ ሓጋዚ ዝኾነ ረቑሒታት ብዙሕ ነይሩ እዩ። ንኣብነት ሓይልታት ካብቲ ኣብቲ ከባቢ ዝነበረ ሓይልታት ተዋፂኦም ኣብቲ ህዝቢ ድሓን ዝኾነ ስነ ምግባር ናይ ሕብረተሰብ ይፈልጡ እዮም ዝበሃሉ እቲ ፖለቲካዊ ንቕሓት ዝለዓለ ኣለዎም ዝበሃሉ መብዛሕትኦም ኮሚሰርያታት ናይ ሓይሊ ዝነበሩን ገለ ዝነበሩን ተዋፂኦም ኣብቲ ህዝቢ ኣትዉ ነይሮም እዮም። ነቲ ህዝቢ ንምቕያር ኣብ ውሽጦም ነቶም ደቂ ተባዕትዮ ኣብ ማእትወት ኣብ ዓፂድ ኣብ ፀሃያይ ኮታ ማሕረስ ኣብቲ ዝገብርዎ ዝነበሩ ንጥፈት ይሕግዝዎም። ኣብተን ደቂ ኣንስትዮ ኣብ ውሽጢ ኣትዮም ንኣብነት ኣብ ክፀፅያ ከለዋ እኽሊ ክኣርያ ከለዋ ክሳብ መጎጎ ክስንክታ ከለዋ ዝልንቅጡ እውን ከይተረፈ ካብቶም ዝነበሩ ናይ ህዝባዊ ሓይልታት ተጋደልቲ ነይሮም እዮም። ሕጂ ኣብዚ እንታይ ንምግባር ነይሩ? እቶም ደቂ ተባዕትዮ ነቲ ናይ ስራሕ ናይ ገዛ ናይ ደቂ ኣንስትዮ ጥራይ ክብሉ ከም ዘይብሎም ኣርካም ስራሕ ምዃኑ ንሶም እውን ኣብ ውሽጢ ኣትዮም ነተን ደቂ ኣንስትዮ ክሕግዝዎን ከም ዘለዎም ንምርኣይ ካልእ እተን ደቂ ኣንስትዮ ኣካል ናይቲ ሕብረተሰብ ኮይነን ኣብቲ ዝካየድ ዘሎ ቃልሲ ኣብቲ ዝግበር ሕግታትን ኣብ ኣኼባታትን ክሳተፋ ኣስተምህሮ ምንቕቓሕ ከም ዘድልየን ንሶም እውን ንባዕሎም ታራ ጓል ኣንስተይቲ ክኣምኑ ማዕርነት ናይቲ ደቂ ኣንስትዮ ክኣምኑ ተባሂሉ ኣብ ውሽጢ እቲ ህዝቢ ኣብ ውሽጦም ኣትዮም ብዙሕ ምንቅስቃሳት ይግበር ነይሩ እዩ። ብጀካዚ ካልእ ንርእሲኡ እንታይ ነይሩ? እዞም ካብ ከተማታት ዝወፁ ተምሃሮ ዩኒቨርሲቲ ሰራሕተኛታት መምሃራንን ገለን ክኾኑ ይኽእሉ ኣቐዲሞም ካብ ከተማታት ወፂኦም ኣብቲ ገጠራት ስለ ዝነበሩ ኣብዚ ሕጂ ብጀካቶም ናይቲ ክፍሊ ህዝቢ ምምፅኦም እሶም እውን ኣብቲ ህዝቢ ልዑል ታራ ነይርዎም እዩ። ደቂ ዓዶም እዮም ውላዶም እዮም ኣብ ኣኼባታት ምስኦም ይሳተፉ ብዛዕባ ቃልሲ ይነግርዎም ብዛዕባ ታራ ናይ ደቂ ኣንስትዮ ይሕብርዎም ነይሮም። እዚ ሓጋዚ ንባዕሉ ነይሩ። ድሓር እውን ሓይልታት ካብ ሳሕል ስለ ዝመፃ ኣብኡታት መጥቃዕቲ ይገብራ ስለ ዝነበራ ኣብቲ ህዝቢ እዚ እውን ፅቡቅ ፅልዋታት ነይርዎ። ንድሕሪት ቅሩብ ክምልስ ክብል ኣብቲ ምስ ሓይልታት ናብቲ ከባቢ ምምፃእ ትፅልዋ ጥራይ ዘይኮነ ብግብሪ ኣብቲ ህዝቢ ኣትዮም ንኣብነት ኣብ ኣኽሩር ሓንቲ መጀመርያ ቦኳር ንእሽቶ ትሓርስ ሰለስተ መዓልቲ ተፃዒራ ሕጂ ከይዶም ነቶም ተጋደልቲ ነገይሮሞ ሕጂ ንሶም ንኣምለሰት ሓኪም ስለ ዝነበረት ዘድሊ መሳርሒ ኣሒዛ ሒዞማ ከይዶም ኣብኡ ሰለስተ መዓልቲ ዝተሰቀየቶ ንሳ ከይዳ ኣሕሪሳ ድሕሪ ሕርሲ ዝኾነ ይኹን ካልእ ሳዕብን ከይምፃ ቁሩብ ግዜ ሂባ ዘድሊ መድሃኒታ ሂባ ወፂኣ ክትወፅእ ከላ ተናዴታት ሕጂ ተኣኪበን እልል እንዳበላ ገሊአን ኢደድ ስዕማ ገሊአን ዝሳለመኣ ማርያም ሰብ ምስ ኮይና መፅያትና ኢልካ እዚታት ንባዕሉ ሕጂ ካልእ ንድሓመሙ መድሃኒታት እናሃቡ ንቆልዑት ክሓሙ ከለዉ ከምኡ ስለ ዝነበረ ኣብቲ ህዝቢ ሕጂ ናይ ብሓቂቲ ህዝባዊ ግንባርሲ ህዝባዊ ሓይልታት ናይቲ ግዜቲ ተቐባልነት ክረክብ ከም ዘለዎ ይግበር ነይሩ እዩ። ካልእ ብዓብኡ እቲ መድረኽ ሽዑ ክትሪኦ ከለኻ ንጉስ ሃይለ ስላሴ ከም ብፁእ ናይ ኣምላኽ ብኣምላኽ ዝተዋሃበ ጸሎተኛ ተባሂሉ ከምዝ ግሄር ዝእመንን ዝኽበሩን ዝነበሩ ኣብቲ ግዜ እቲ ትቐና ተቐይሩ ሆየ ሆየ ጃን ውኻርያ በሊዓቶ ጃን ሆየ መሽረፈ ፀቂጣቶ ጃን ሆየ ዝበሃለሉ ዝነበረ ግዜ እውን ስለ ዝነበረ ኩሉ ኩሉ እቲ ክፍሊ ህዝባዊ ምሕዳር ከም ተወዲቡ ከም ክፍሊ ህዝቢ ቆይሙ ክመፅእ ከሎ እዚ ኩሉ እዚ ምቹእ ዝኾነ ኩነታት እዩ ፀኒሕዎ። ድሕረዚ ሕጂ እቲ ቀንዲ ዕላሞኦም ናቶም እንታይ እዩ ነይሩ? ብውድብ መልክዕ ኣኼባታት ሰሚናራት ጌርካ እቲ ዕላማታትን መትከላት ናይ ህዝባዊ ግንባርን ንህዝቢ ምግላፅ ደቂ ኣንስትዮ ኣካል ናይቲ ሕብረተሰብ ኮይነን ኣብቲ ዝካየዱ ዘሎ ሰውራ ክሳተፋ ከም ዘለዎን ኣብ ኣኼባታት ክመፃ ኣብ ዝውሰን ውሳኔታት ማዕሪኦም ክሳተፋ ነዚታት ንምግባር እዩ እቲ ፃዕርታት ዝግበር ነይሩ። ኣብዚ ሕጂ ኣብቲ ገለ ግዜታት እቲ መጀመርያ ግዜታት ዝነበረ ዋላ ዝኩሉ ፃዕርታት እውን እናተገብረ ዝሳተፋ ደቂ ኣንስትዮ ውሕዳት እየን ነረን። ምክንያቱ ንሰን እውን ናይ ባዕለን ፀቕጥ ኣለዎን ኣይለመዳን ንክበትክኦ ንሰን እውን ግዜ የድልየን ስለዝነበረ ንኣብነት ሕጂ ፀጋጓል ኢልያስ ኣላ ሓንቲ ኣብ ሰለድ ሰሚናር ክግበር ተባሂሉ ኩለን ደቂ ኣንስትዮ ክሳተፍ ኣለዎን ኩሉ ህዝቢ ክሳተፍ ኣለዎ ተባሂሉ ተነጊሩ ኣብቲ ዝተገብረ ኣኼባ ብጀካ ፀጋ ካልእ ሰብ ኣይነበረን። እዚ ሕጂ ዋላ ነቶም ኣቦኣ እንታይ ክስምዖም እዩ? ንሳ እኳ እቲ ድልየት ተሃልይዋ ትሳተፍ እንተሃለወት እቶም ወለዲ ምስቲ ተን ካልኦት ዘይምምፅአን ጓሎም ትኸይዳላ ክብሉ ስለ ዝኽእሉ እዚ ሕጂ ክሳብ ከምዚታት ነይሩ። ድሕሪ ግን ተሳትፎ ናይ ደቂ ኣንስትዮ ከምቲ ዝድለ ስለ ዘይተረኽበ እቲ ኣኼባ መልክዑ ተቐይሩ በቲ ክፍሊ ህዝቢ ንበቢ ማሕበራዊ ሓይሊ ክግበር ከም ዘለዎ ተገይሩ ኣብቲ ማሕበራዊ ሓይሊ ናይ ደቂ ኣንስትዮ ንበይነን ተሳቲፈን ርእቶታት ክህባ ክግለፅ ከም ዘለዎ ባዕልነት ማዕ ተዘየረጋጊፀንኦ ትከባቦ ክትከበለን ከም ዘይክእል ከምኡ እናገበርካ ተቃልስታት ተኻይዱ ገለ ክሳተፋ ከም ዘለዎን ይግበር ነይሩ። ነተን ኣብኡ ዝነቕሓ ከዓ ዝያዳ ኣብቲ ሰሚናራትን ካልእን ዝግበረሉ ዝነበረ ዝያዳ ክሳተፋ ነዚታት ንምግባር እውን ነተን ደቂ ኣንስትዮ ብውሃየ ደረጃ ኣኪቦም ጎስጓሳት ይገብሩለን ነይሮም እዮም። ንኣብነት ነዚታት ሕጂ እቲ ህዝቢ ኣይቅበሎን እዩ ነይሩ። ኣብ ሳሕርቲ ኣብ ሓደ ዓዲ ነቲ ኣኼባተን ደቂ ኣንስትዮ ዝሳተፍኦ ንምቅዋም እዩ። ኣብቲ ኣኼባ ክሳተፋ ስለ ዝኸዳ ሓደ ሰብኣይ ኣብ ህድሞ ተሰቂሉ ሰበይተይ ድረኣየ ሰበይተይ ድረኣየ ኢሉ እቲ ሓደ ትቕብል ኣቢሉ ተራዳዲኦም ክኾኑ ኣለዎም። ንሱ ከዓ እንዳኣከለላትካ ኣንታታ ናትካ ኸ ናተይ ስበዕለይ ክደልያ እየ። እዚ ሕጂ ሓደ ካብቲ ተቃውሞታት በቲ ህዝቢ ዘጋጥም ዝነበረ እዩ። ከምኡ እውን እተን ደቂ ኣንስትዮ ብውሃዮ ደረጃ ክውደባ ተባሂሉ ፃዕርታት ኣብ ዝተካየደሉ ግዜ እውን ኣብ ገለገለ ርዑል ዝኾነ ተቃውሞታት የጋጥመን ነይሩ። ምክንያቱ ጓል ኣንስተይቲ ምስቶም ደቂ ተባዕትዮ እንድሕር ተረኣያ ምስ ክፍል ህዝቢ እንድሕር ተረኣያ ናይ መርዓ ዘሎ ዕድላ ውሑድ እዩ ዋላ ካብቲ ሕብረተሰብ ትንፀልያ እዚ ስለ ዝኾነ ብዝከኣል ብጥንቃቐ እቶም ክፍል ህዝቢ ንዋዕሩ ብጥንቃቐ ገለገለ ከዓኒ ዓብ ዕንቅፋታት ዘጋጥሞም ነይሩ እዩ። ንኣብነት ካብቲ ኩሉ ካልእ ኣሎ እንዲመሊኡ ኩሉ ሓንቲ ናይ ንማያሓ ዝፈልጣ ክጠቅስ ኣብኡ ሕጂ እንታይ ይገብራ ተን ደቂ ኣንስትዮ ብሓባር ኮይኖም ብውሃዮ ደረጃ ይመሃራ ነይረን። ሕጂ ታ ጓል መሓዝአን እያ ከየእትዋኣ ትዛረብ ስለ ዝኾነት ከተብፅሓ ስለዝፈርሓ እንታይ ይገብራ ንዓ ኣገዲፈን እሳተን ንሳ ግን ኮነ ኢላ ብመደብ ተኻታቲላ ኣበይ ኸዳ ከም ዘለዋ ኩላ ነዚኣ ስተፅንዓ ከይዳ ንስድርአን ከዓ ትነግር። ሕጂ ብስድርአን ፀቕጥታት መፂወን ናበይ ትኸዳ ኣለኽን እንታይ ትገብራ ኣለኽን ትገብርኦ ዘለኽን ኮ ንሪኦ ኣለና ዝመፀን ሕጂ ነቶም ክፍሊ ህዝቢ ስምዑ ንሕና ኣይንመፅእን ኢና ወይ ንዓ ኣገለ ግበርዋ ይበሃል እሞ ወዲ

0: ኣምሳኻት ክንተ ተባህላ እዋ ንሳ እንድሕር ኣትያ እሞ ትወረ ክፋሕ ክብል እዩ ክንቋፃፀሮ ኣይንኽእልኒ ኢና ስለዝበላ እምበኣር እቶም ክፍሊ ህዝቢ ተራዳድኦም ንሳ ኣእሚኖም ንሜዳ ክትከይድ ከም ዘለዋ ተገይሩ ሕጂ ብዙሕ ኣሉ ከምኡታት ኣብተን ደቂ ኣንስትዮ ነቲ ምውዳ እውን ነቶም ክፍሊ ህዝቢ ዘጋጥሞም ዝነበረ ድሓር ይዕር እዩ እቲ ፅልዋታት ክመፅእ ዝኽኣለ ግን እተን ሓይልታት ምምፅአን ቁምጣ ስራ ዓጢቐን ጋምባላታት ገይረን ክርእአን ከለዋ ድሕሪኡ እውን ተን ቀዳሞት ክፍሊ ህዝቢ በዓል ክበረት ጓል ገብረዝጊ ሓረጉ ጓል ቀሺ በዓል ጓል ሓጎስ በዓል ጓል ምሕፁን ኣብ ዝመፅሉ ግዜታት እውን እዚ ዝያዳ ሕጂ ከም ወደብቲ ኣካል ኮይነ ንሰ ናብቲ ውሽጢ ስለ ዝነበራ እቲ ህዝቢ ክቕበሎ ኽኢሉ ንሳተን እውን ልዑል ወኒ ሒዝዎን ብዙሓት ገሊአን ዝጋደላ ገሊአን ከኣኒ ኣብ ተዓዲ ኮይነን ኣብ ሰሚናራት ክሳተፋ ርእቶታት ክህባ ከኣኒ ዝያዳ ሓጋዚ ዝኾነ ነይሩ ስለዚ ሕጂ ኣብቲ ግዜት ዝነበረ ነተን ደቂ ኣንስትዮ ንምንቃሕ ንምውዳብ ስለ ዝነበረ ፅቡቕ ዝኾነ ኣንፈት ሒዙ ነይሩ እዩ ንኣብነት ኣብ መምሕዳራት ሕጂ መምሕዳራት ክቐውም ከሎ ደቂ ኣንስትዮ ኣብቲ መምሕዳራት ክሳተፋ ከም ዘለዎን በቲ ክፍል ህዝቢ ልዑል ፃዕሪ ይግበር ነይሩ እዩ እንትኾነ እቲ ህዝቢ ቀልጢፉ ክቕበሎ ስለ ዘይከኣለ ጓል ከዓ እንታይ ከተመሓደር እያ ካብ ክሽነ ካብ ገዛእ ሓሊፋ እንታይ ዓዲ ከተመሓደር እያ ንዓ ንመርፅ ዝብል በቶም ኣርካናት ይዝረብ ስለ ዝነበረ ኣብቲ ዝግበር ዝነበረ ምርጫታት ብጀካ ሓደ ክልተ ተዘይኮይኑ ካልእ ከምቲ ዝድለ ቁፅሪ ኣይሳተፋን ነይረን ኣብ መሬት ምድልዳል ዝግበረሉ ዝነበረ ኣብቲ መሬት ምድልላል ደቂ ኣንስትዮ ማዕረቶም ደቂ ተባዕትዮ ክወሃቡ ኣለዎን ኣብ ዝበሃለሉ ዝነበረ ግዜ ብዙሓት ብፍላም ካብቶም ዓበይቲ ክሳብ ኣብ መጠንቀቕታን ኣብ ካልእ ዝብፅሕ ነይሩ ፍፁም ማዕረ ክወስዳ የብለንን ዝብል ኣረኣያታት ስለ ዘሎ ሕጂ ነዚታት ንምእላዩ ኣብ ህዝባዊ ምምሕዳር ዝያዳ ኣብዚታት እዩ ትፃዕሪ ዝገብር ነይሩ
1: ስመይ ተጋዳላይ ወልዶ ቀለታ ፅቡቕ ኣጋጣሚ እዩ ነቲ ረዚን ኣዝዩ ነዊሕ ሰፊሕ በቲ መሰረታዊ መትከላዊ እምነት ናይ እቶም ቀዳሞት ተጋደልቲ ናይ ህዝባዊ ሓይልታት ነቲ ሓፋሽ እንቃሕ ይወደብ ይተዓጠቕ ዝብል መሰረታዊ ጭርሖ ኣብ ግብሪ ንምውዓል ህዝባዊ ምሕዳር ከም ተቐዲሙ ዝተገልፀ ኣብ ወርሒ 1975 እዩ ኣብ ዞባ ደቡብ ቆይሙ ቅድሚ ምቓም ህዝባዊ ምምሕዳር ኣቐዲመን ተን ቀዳሞት ሓይልታት ሓይሊ 12 ሓይሊ 5 ካልኦት ሓይሊ 13 ኣብቲ ዞባ መፅአን ስለ ዝነበራ ከምዚ ጓል ሃይሎ ክትገልፆ ፀንሐት ኣብቲ ህዝቢ ዘይነዓቕ ኣበርክቶ ዝገበረ ሃምን ቀልብን ናይ ህዝቢ ዝሰሓበ ብምንፅፃር ምስቲ ቅድሚኡ ኣብቲ ከባቢ ዝረኣዮ ህላወ ናይ ተጋድላ ሓርነት ኤርትራ ኣወዳዲሩ ንህዝባዊ ሓይልታት ሓንጎፋይል ክቕበል ዝሓገዘ እቲ ርጡብ ነብሱ ገቲኡ ንዕላምኡ ድውፈ ንኩሉ ተፃብኦን ናይ ባህርያዊ ብድሆታትን ስዒሩ ነብሱ ከይተዓንገለ ምስቲ ዝነበረ መነባብሮ ናይቲ ህዝቢ ነቲ ንኣሽቱ ዝረአ ፀገማት ንህፃናትን ኣዴታትን ንዓንገለ ዝኸይድ ውድብ ምዃኑ ሓደ ዓብዪ መርኣያ ነይሩ ነዚ ከም ተቐዲሙ ዝተገልፀ ካብ ከተማታት ኣዝዮም ከዓ ናይ ትምህርቲ ዕድል ዝረኸቡ መንእሰያት በቲ 75 ወይ ዕግርግር እናተባህለ ዝግለፅ ካብ ኣዲስ ኣበባ ካብ ኣስመራ ካብ ካልኦት ቦታታት ነናብ መበቆል ዓዶም ዝመፁ ደቂ ኣንስትዮን ደቂ ተባዕትዮን መንእሰያት ስለ ዝነበሩ ነቲ ቅድሚ ምውዳብ ዝነበረ ኩነታት ባብ ዝኸፈተ ንቕሓት ዳርጋ ሰሲኑሉ ዝነበረ ግዜ እዩ ህዝባዊ ምሕዳር ቆይሙ ክበሃል ከኣል እዩ ነዚ ዕድል እዚ ተጠቒምካ ኣውራ ኣብቲ ናይ ምንቃሕን ናይ ምውዳብን ስራሓት ሓይሉ ተሰሪሕሉ ተደፊኢሉ ልዕሊ ኩሉ ነተን ፍርቂ ኣካል ናይቲ ሕብረተሰብ ዝኾና ደቂ ኣንስትዮ ካብቲ ኣባታዊ ቀይዲ ንምውፃእ ዝተኸየደ ቃልሲ እቲ ዝሓየለ እዩ መጀመርያ ደቂ ኣንስትዮ ኣብ ኣኼባ ክሳተፋ ኣለዎን ምስ ተባህለ ዳርጋ

በርቅን ነጎዳን ኣብ ርእሲኦም ዝወደቐ ኮይኑ ተሰሚዖም ምፆታት መፂ እዩ ተባሂሉ። ምክንያቱ ጓል ኣንስተይቲ ከም ተቐዲሙ ክግለፅ ዝፀንሐ በጀካ ፈርያ ነቲ ወዲ ተባዕታይ ዘርኡ ከተሰስነሉ፣ ሰብኣዊ ድልየቱ ከተርውየሉ፣ ካልእ ፋይዳ ኣለዋ ተባሂሉ ዝእመን ኣይነበረን። ከምኡ ስለ ዝኾነ ከዓ ነቲ ናይ ምውዳብ መስራሕ ኣብ ደቂ ኣንስትዮ ኣዝዩ ከቢድ ይገብሮ ነይሩ። ከምኡ ስለ ዝኾነ ነዚ ንምቅላል ተባሂሉ ከም መርኣያ ክኸውን እተን ድቆማ ዋህታት ከምቲ ጉቡእ ዳሕራይ ዝተሰርሓሉ በቢ ማሕበራዊ ሓይሉ በቢ ፆቶአን ክውደብ እኳ ተነበሮ፣ እቶም ካብ ከተማ ድመፁ ዝሓሸ ንቕሓት ዝነበሮም ደቂ ኣንስትዮን ደቂ ተባዕትዮን ግን ኣብ ሓደ ዋህዮ ጌርካ ንምውዳብ እውን ዝፍተነሉ ግዜ ነይሩ። እዚ ቀስ ብቀስ ፅልዋ እናሓደረ ኣብተን ካልኦት ደቂ ኣንስትዮ እውን እዚ ንቕሓት እዚ እናሓየለ፣ ልዕሊ ኩሉ ከዓ እቲ ሕብረተሰብ ነቲ ዳርጋ ናይ ብፁኣን ክበሃል ዝከኣል ኣካይዳ ናይቶም ተጋደልቲ እናተቐበሎም መፅዩ ናብ ኣሕዋቶም ዘይዳናደኑ ናብ ኣሕዋቶም ዘይጥሙቱ ነብሶም ድገትኡ ብስነ ምግባር ዝተቐየዱ ምንባሮም እቶም ኣባላት ክፍሊ ህዝቡ እውን ክጥቀስ ዘሎ እዩ። ኣብዚ መዳይ እዚ ዝተረኣየ ነዚ ንብሎ ዘለና ሽግር ናይቲ ሕብረተሰብ ዝነበረ ንዕኡ ድሕግዝ ዝተረኣየ ኣሉታዊ ተርእዮ እውን ኣይነበረን ኣብቲ መድረኽቲ። ከምኡ ስለ ዝኾነ ኣብ ገዛ ውታኣትዮም እንተጣሓኑ እንተለንቀጡ እንተሓገዙ፣ በቲ ሓደ ነቲ ናይ ውሻጠ ስራሕ ንጓል ኣንስተይቲ ዝተሓዘአ ስራሕ ጥራይ ከም ዘይኮነ ንምርኣይ ሓጊዙ፣ በቲ ካልእ መንገዲ እውን ዋላ ገዛኻ ከፊትካ እንተገደፍካ ኣለዎም እቲ ሕብረተሰብ ሓውን ሓሰርን ብሓደ ኣይነብርን እዩ ንዝብል ዝነበረ እምነት እውን እቲ ተጋዳላይ ዘርኣዮ ፅኑዕ ናይ ዲሲፕሊን ናይ ምውዳብ ስራሕ እውን ዓብዪ ድርኺት ነይርዎ። በዚ መስርሕ እዚ እውን እናሓየለ መፅዩ እቲ ድሕሪኡ ዝሰዓበ ከምዚ እናበለ ከይዱ ኣብ ስራሕ ምምሕዳራት ደቂ ኣንስትዮ ንምስታፍ ደቂ ኣንስትዮ ኣኼባታት ክሳተፋ ከም ቅቡል ዝውሰደሉ ግዜ ከዓ በፂሑ ቀቅድሚ እዚ ሓራ ከተማታት ዝነበረሉ ግዜ ድሕሪኡ እውን ካብኡ ብዝሰፍሐ ብዝዓመቐ መንገዲ ፅልዋ ናይ ከተማን እቲ ዝነበረ ካልእ ረቑሒታትን ተደሚሩ ምሕራር ናይቲ ከተማታት ኣዝዩ ውዕውዕ ሃገራዊ ስምዒትን መንፈስን ፈጢሩ ዳርጋ ኩሉ ህዝቢ ብዘየፈላላይ ዝውደበሉ ደረጃ ከዓ መፅኡ ማለት እዩ። ለዚ ሽዑ እቲ ናይ ዋህታት ፀቢብ ውዳቤ ተሪፉ ምስ ሓራ ከተማታት ኩሉ ህዝቢ በቢ ማሕበራዊ ሓይሉ ከም ዝውደብ ተገይሩ። ኣብዚ ማና እውን ብኣብነት ትጥቀሲ ኺ ሓንቲ ካብተን ዳሓር ኣብ ካምቦድያ ኮይነን ዝተሰለፋ ኣብቲ መንእስያት ዓብዪ ኣበርክቶ ኣብ ውደባ ደቂ ኣንስትዮ ዝገበራ ናይ ህዝቢ ንቕሓት ኣብ ምዕባይ ካብ ዝተቓለሳ ሓንቲ ኹሞ ነዚ ሕጂ ዘለኽየ ደረጃ በፂሕኪ ነዚ ታሪክ ዝኸነ ዘንቱ ጋዜጠኛ ኮንኪ ኣብ መንጎና ምርካብኪ ፍርያት ተዘባይኹሞ ንዓና እውን ሓበን ስምዓና ማለት እዩ።

መሓዲርክን እንቋ ከምዚ ኢልና ኣራኸበና የቐኒየለይ ከዓ እዚ ንዕድመኹም ኣብዚ ዘብቋዕኹምና ገፅ ንገፅ ዘረኣየና ኩሉ ሓሊፉ አልሓምዱሊላ። እታ ንደልያ ነበርና ናፅነት እያ ናፅነት ከዓ ረኺብና እያ ገፅ ንገፅ ከዓ እንቋ ኣረኣየና ሕጂ እውን ኣነ ክብል ዝደሊ ኣነ ካብ በለስቲ እንዳ ሼክ ሓሚድ ኢና ንእሽተናን ዓብናን ውድብ ከም ኣቦናን ከመደናን ኢና ንሓስባ። ጓል ሃይለ ንበል ቅድሚ ጓል ሃይለ ዝነበሩ ውን ነይሮም፣ ግን ክንውደብ ኢልና ዘይኮና ጋሻ ተቐበል እናበልና ጋሻ ንቕበል ኢና ነርና። በዓል ብርሃም ዓፋ፣ በዓል ገብረ ሃንስ፣ በዓል ቀሺ፣ በዓል ኩሎም ዳሓር ግና ዴታትና መፅና ና በዓል ጓል ሃይለ ክጠቕሶ ከዓ ክህደ ይደሊ እየ። ዳዊት ኣስፋሃ በዓል ቀርነሽም ነይሩ ከዓ ድሓር ከዓ ኣዴታትና መፅና ና ኣቲ እንታይ ይብሉና ኣለው እዞም ሰብኡ ኣቸኹን ኣይትፍረፋጥና ኣነ ይፈርህ እየ ነይረ። ወቲ ሓደ ዓይነ እንተጨቐጠት ሓደ ከም ገለ እንተበለ ወኣነስ እንታይ እየ ዝገብር ዘለኹ ይብል።

ትፈሪ ኣብሽሪ ሓንቲ ዝኾነ ወድምና እንድዩ ትብለኒ ጓል ሃይ አልሓምዱሊላ ከዓ ዝበፅሕና ብዙሕ ርኢና ኣምሓሩ መፅኦምና ከምኡ ምሳኣቶም ሳዕርቶም ዝነበሩ እውን መፅኦምና ካብ ገዛ ውፅእ ኸነንዱ ዶ ኢሎምና ካብ ገዛና ከዓ ቴባት ምስ ጓሓፈሎም ካብ ፍሮ ዝመፁ ንሳቶም ቴባቶም ክወስዶ ከዓ እቶም ሓደ ብጨቶም ከዓ ሸውዓተ ገዛ እንዲዶ ጓል ሃይለ እንታይ ገይራ ፋጥና ነዲዳ ምስ ደቃ እንታይ ገይራ ኢላ ሰብ ሰዲዳ ኣይነደድኩን ተሪፈንን ሰለስተ ገዛ እንዳ ሸክ ሓምድን እንዳ ሓመስኢድን እንዳ መንሱርን ተሪፈን እያ ንሰኒአን ከኣተን ቀንዲ ናይ ውድብ ንብረቶም ነፍሶም ምክሮም ኩሉ ምሳና እዩ ሶም ጠፊኦም እንተምስዮም ንሻቅል እንታይ ኮይኖም ዳ ሎሚ ዘይመፁና ዋላ ፍርቆም እኳ ይመፁናን በዓል ጓል ኣደናይ እኳ ይመፃን በዓል ዘረባሽ እኳ ይመፃን እስከ ጓል ሃይለስ ገፊሕዋ ከይዳ ትኸውን ሓረጉ ጓል ቀሺ ገፊሕዋ ከይዳ ትኸውን እዘን ካልኦት ከ እንታ ሰመረ ናበይ ኮይዱ ወድቕሺ ክዳነ ማንጁስ ናበይ ኮይዱ እዚኣቶም ኮይኑ ንሰብፈለል ኮይና ነምስ ሓንቲ ምሸን ተብኪሮም ከባና አልሓምዱሊላ ካብዚ በቂዕና ተቃሊሶምና ብዙሕ ተቃሊሶምና እኽሊ እንተኾነ ብገዛ ሙሉእ ኣትሪፍና የናይ እንዳሓሙ ጨባይ ፍርቁ እንታይ ደኣ እዩ ናይ ሻዕብያ ኢላተን ሻዕብያ ይኮኑ ብጨታ ኮይና እያ ሻዕብያ ግን ዘን ሰለስተ ኸሻ ደርብየን ምስ በናዮምቶን ሰለስተ ኸሻ ከራሩ ሰብ ዝረኸቡ መሲልዎም በትቢቶም እቲ ገዛ ሙሉእ ኣትሪፍናዮ ደቅና ዊና ኣትሪፍና መማህራን ደቅና እንዳበሉ ምስ መፁና ንዕድቅ ኣብ ጎቦ ኣብ ክስታይ እቲናዮም ኣብቲ ንሓብዓሉ ነበርና ነርና መሓብዖ ዋላ ሕጂ እንተዝኸውን መርኣናክን ምተሓጎስና ኩብ እንተዝኸውን ካልኣይ ነገር ከዓኒ ኣዋልድካ መፀናና ዋይ ኣምና ልውየት ደርቢ ልውየትና ደርቢና ለዊና ድሕር ገዛ ኣግነት ትፈልጥ የ ክዝርአ ተንኮበትን እዩ ኣብኡ እቲና ኣብኡ ሓቢዕና ደቅና ትሪፍና ሕጂ ንሕና ናይ በለስታሲ እንታይ ድሞ ክኣርዮ እየ ክንደይ ሞ ክብሎ እየ መሊ እዩ ኣምሓሪ መፅኦምና 800 ወሪዶም ሓደ ሻዕ ብጋዴ ደይ ወርድንስባህታ ተባሂሉ ሽዑ ከዓኒ ንኩሉ ገዛ ከምዚ እንዳበሉ ዴዛን እያ ነራ ዝዓላ በለስተ ዴዛን እያ ነራ ሸቃጣይ ኩሉ ብኣ እዩ ነይሩ ከሲቦም መዓት ንብረት መዓት ነፍሰ ኣውፅእኒ ክቡር እዩ ውድ በዓሊ እስራኤል መፅኦም ፋጥና እየይ ኣባኺ እየን ኣባኺን ኣብዓለን እዘን ብረት እዚኣተን ኣብቲ ገብሩ ግበርዎን ወይ ኣተዓለ እንታይ ኢና ክንገብር በልበ እዚኣ ኮዒትና ኣብኣ ንሕባ እየ ንሕባ ንሕና ብሓፂን ዝደልዩ ኣይመሰለናን ስለ ዘይንፈልጦ ቀቢርናየን እስራኤል ይሄ ፋጥና እንታይ ጌርኪ ኣበይ ብፅሕኪ እየን እንሰነ ንዕድለንን ቀቢርና መፅሒ ቀቢርና መዓድ ገመል ዝኸውን መፅሒ ወረቐት ይኸብደና ይንብልን ነርና ንእስነት ካ ነይሩ ንቐብር ነርና ንብረት ምሉእ ናይ ሻዕብያ ኣየናይ ሞ ክንብሉ ኢና ንብረት ሻዕብያ መሊኡ እዚ ኩሉ ቀቢርና ኣልሓምዱሊላ ረቢ ሓጊዙና ተሪፉ ኣቦይ ሸክ ሓሚድ ኣጅኹን ዘንደቀይ ኣይቲ ሕማቃ ካበይ ደ መፅኦም ንሶም ካብ እምኒ ይመፁ ካብ ዕንጨቲ ይመፁ ደቅና እኮ እዮም ይብሉና ንሶም ከዓ የዳፋፉእና ካልእ ሰብ ግን ኣፍጠው የልና ዓይኒ ፀቕጠልና መጠረሽታ ንዓቕደ ምፀበበኒ ኣቲ ጓል ሃይለ ኣንንታ ክገብር እየ ሰብኣየ ስዑድያ ኮይዱ ናቶም ኣባል ነር ሓጊን ኮይዱ እንታ ክገብር እየ ሰብኣየ የለን ኣነ ከዓንስ ደቀይ ንኣሽትዮም ኣነ ንባዕለይ ዕምረይ እንተትሪዮ ጓል 25 ዓመት እየ እንታ ክገብር እየ ብላ ስቕበሊ እሞ እንዳ መንሱር እንዶ ኺዱ ገሊኦም እንዶ እንዳ መንሱር መቐልዮም እዞም ክፍሊ ህዝቢ ሕራይ ኣብኡ ተመቒሎም ናብኦም ኸዱ ገዛ ይመፁ ገዛ ይፈትዉ ሰብ ኣነ ይፈቶም ንሶም ይፈትውኒ ስለምንታይ ተላማሚድና ከም ኣደንጓልን ኮይና ከም ኣቦርሓውን ኮይና ከም ደቅና ኮይና ሓንቲ ፃሓና ፋጥና እንታይ ጌር ክብሉን ወላ ብበረኻ እንተመፁ እንታይ ኣለ ክብሉና ንሕና ለንቂጥና ፀፂና ኢና ንበልዕ እምበር ኣጥሕና ዩ ንበልዕ ንብኢድና ኢና ማይ እውን ካብ ባዚትና ንወርድ ካብ በዓል እንዳ ኣብርሃም ቀሺ ካብ በዓል እንዳ ይስቅ ብሕቆና በለስተ ግን ቀላል ኣይኮነናታ ንዓስኪ መፅኦም ደሎ ክፍሊ ዝብእዎ መፅኦም ኣለዉ ገዛ ኣትዮማ ሞማይ የብለይን ቀልጥፍ እንጨት የብለይን ቀልጥፍ ኣድጊ ሰድ ገመል ሰድ ማሻ ኣላ ሳሕል ንእሽተ እያ

ኸባቢርና ተሳታቲርና ሓሊፍናዮ እቶም ክፍሊ ህዝቢ ንብሎም ከ ኣሪና ኣሪና ኣሪኣኒ እጂ ኣይኮለን እየ ከመይ ገይረ ክኣርዮ ከበይ ከምፆ ክዝክሮ ከሎ ከለይቲ ድቂ ስኒ እንተበልኩ ክተኣምንንንኣይ ኣይተኣምንንንኺ እቲዘለኹዎ ዕለት ሕጂ ኣየብለኒን እዩ እቲ ናይ ቀደም ይዕግበኒ እቲ ምስኦም ከለኹ ሕጂ ከዓኒ እንኳዓ ዝረኣና ኣብዝበቃ

0: ለና ንሽፍታ ድዩ ኣይኮነን ንዓና እዚ ኩሉ ኣምሓራ ከዓ ንፈልጥን ኢና ዘረባ እቲ ጎቦ ንብሎም ኩሉ ኣምሓራ እዩ ኩሉ ኣይቦት እዩ ንብሎም ሕራ ይብሉና ንመሊእ ኣብዚኣ ካብ እንዳ ምፁእ ምስ በልክ ካብ እንዳ ኣባይባሻ ሃብተ ላዕሊ ድዩ ምስ በልክ ንገዛውትና ከምዚ ገይሮም ዕርዲ ሒዞም ፀኒሖምና ኣባይታ ደቂሶም እተን ውዱግ ናባና ሃዲመን ናባና ምሳ ድማ እንታይ መፂእና ኢልና ሓደ ትግራዋይ ኣለዎም ትግርኛ ዝኽእል ሕጂ ንሱ እንታይ ይብል እታ ሰይቲ ሓምሳይ እንታይ ትብል ብዙሕ ትግርኛ ይደፍኒ ሕና ሸዓብ ሕና ሸዓብ ሕና ሸዓብ እያ ሽፍታ ኣኸን እወ ሽፍታ ኣኸን ይብልዋ ድሓርቲ ሓደ ትግርኛ ዝኽእል ግደፍ እያ ግደፍ ስኺ ስኺ ተዛረቢ ንሕናስ ገባር ኢና እዚ ኩሉ ጎቦ ወታደርናትኩም እዮም መሊኦሞ ማይና ንሶም ሰትይዎ ኣለዉ ሕጂ ከዓነ ገዛና ኢና ምስ በልናዮም ሓፈሉ ኢሎሞም ኩሎም ሓፊ ኢሎም ገዛና ኸድ ገዛ ይ እንተኸድኩ ጦር ኩላ ተሸፊነ ከምዚ ጨርቂ ገይርኩሞ ዘለኹም ዋ እንታይ ወይ ኣነ ወሪተም ደጨቃዊት ደቀይ መይቶም ኢለን ተመፃኹ ሰይታ ሓሙተይ ሓማተይ ንስታ ሓመትምተይ ምለን ከምዚኣ ኢሎም ጠጠው ኢለን ኣታ ኮይኖም እንድ ምፅእ ተበልኩ እዛና ጣል ናይ መን እየን ዋ ናተይ በቲ ከብደይ እንታይ ይብል እንቋዕ ጣል ኮና እሄ እንታይ ደሊኹም እዛና ጣል ደሊና ወይ እሞኣነ ሓምሳ ቅርሺ ይበላ እየ ንጤል ቆልዓ ክዕብየላ ኢለ ሕጂ ግን እንታይ ክገብር እዚኣ ከዓ ሰድዋ በሉ ብሎ ከምዚ ኢሉ ተሰላሊሚ እዩ ሓላፊ እዩ ከመይ ዝበለ ንሱ ከዓ ጤል ወሲዱ ንሳ ምስ ወሰዱ ትንፋስ ረኺብና እዚኣተን ግደፎን እዮም ዕድል ጌርና ኣይተፈተሽናን እዚ ኩሉ ሽሻይ ኣብ ገዛና ዝነበረ ብረት ኮይኑ ንብረት ካልእ ኮይኑ እንታይ ኢልና ክንፈቅደሎሚ 35 ዓመት ኮይኑ እዩ ዘሎ እዚ ኩሉ ተሪ ፋጥና ጓሊ ዕምሪ ክነውሕ ኹን ከመይ ጌርካ ሓሲብ ክጠርክብዮ እሞ ከዓ ሓማተይ እንታ ትብ ኩለን ይሰድወን ኩለን ይሰድወን ሀ ኩሎም ነሰድዋን ደቀ ዘይተሓቅፎኦም ነበርክን ተንጠል ክወስዱ ሰድወልኩ ትብላ እናበልኩ ኮርየ ምሳእተን ኣነ ታጠይል ምሳብክዎም ትንፋስ ረኪብና ኣብ ሳልስቱ ተበጎስ ኢሎም ኣስላምና ክስታና ንእንዳ ጌርጊስ ወሲዶምና ብእግርና ቆልዑ ተሪፉ ሓማተይ ኣይወፅን ኢላቶ ምእንቲ እቲ ንብረት ኸ እንተ ደሊኹምኒ ኣብዚኣ እታ ትገብርዋ ግበርዋ እምበር ኣነ ይወፅኒ ሰይቲ ሸክ ሓመድ እየ ትብሎም ሰይቲ ሓመድ ምንታይ ዋ ይብልዋ እዚ ጭቃ ናይዚ ዓዲ እዩ ትብሎም ግደፍዎ ኢሎም ሓደ ብርክም ገዲፎማ ከይዶም መቸም ንኩላሃና ሕዛዕቲ ኮይናትልና ንኩላ ሓልያ ንሕና ብኡ በፂሕና ናበይ ሃገር እዮም ክወስድና እንዳበልና ተመለሱ ኢሎምና እንዳ ጌርጊስ ኣብፅሖም ካብ እንዳ ጌርጊስ ኣስላምና ክስታና ካብ ጭወት ይኹን ካብ ገሌ ይኹን ኩላሃና ኣብ ኣብፅሖምና ካብኣ ከዓ ተመለሱ ኢሎምና ተመሊስና ሕጂ ካሊእ ምዝዘከርና የዳሓር ክንነግረክን ናብ ዘን ኣሕዋተይ ዕድል ክበል
1: ሕራይ ፀጋ ኤልያስ ምስቲ ኩሉ ዘጋጥም ዝነበረ ዕንቅፋት ንስኻትኩም ዝገበርኩምሞ ፃዕርን ደቂ ኣንስትዮ እንታይ ለውጥ ምፅየን ንመሰለን ካ ክሳብ ክንደይ ክጣበቓ በቂዐን ድሕሪኡ ስልጠናታት ተዋሂቡ ቀያሕቲ ዕምባባ እውን ተመስሪቶም ሕጂ ሲ ዘምፀኦ ለውጢ ፅልኡ ብቲ ሕብረተሰብካ ከመይ ነይሩ

ሰላም ኣብ መላእ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና፣ ኣቐዲመ ሙቕ ሰላምታይ ከቕርበልኩም ይፈቱ። ከመይ ቀኒኹም? ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ሓምሊ ስፒናች ምስ ፓስታ ማኮሮኒ ክኸውን እዩ። ካብ ኣሕምልቲ ምውፃእ ቀኒንሲኢና ኣለና፣ ግን ኣገዳሲ ከዓ ስለ ዝኾነ እዩ። እዚ ንምስራሕ ኣስቤዛና ንሄለ ቅድሜና ተቐሪቡሎ፣ ግን ከምትኸውሉ መዓልቲ ንብሎ ንምዝኽኻር ኣእዳወ ይሕፀብ ኣለኹ። ሓራይ እዚ ንምስራሕ ፓስታ ማኮሮኒ ንሄለ ተቐሪቡሎ፣ ፔፐሮኒ ተቐሪቡሎ፣ ሽጉርቲ ፃዕዳ ተቐሪቡሎ፣ በርሲ ሰሜሎ፣ ጨው በርበረ ፀሊም ፎርማጆ፣ ዘይቲ ድማ ዘይቲ ኦሊቭ ዘይቲ ስምስም ካብ ክልቲኡ ሓደ ክንጥቀም ፅቡቅ ማለት እዩ። ስለዚ ኣስቤዛና ኩሉ ተቐሪቡ እንሄለ ቅድሜና። መጀመርታ ማይና ፈሊሑ ስለ ደሎ ናይ ፓስታና ፓስታ ነእትው ኣለና። ጨው ኣትይዎ ዝፈልሐ ማይ

ፓስታና እንዳበሰለ ከሉካ ኣሕምልትና ክንሰክትቶ ኢና። መጀመርታ ፔፐሮኒ፣ ፐርሰሜሎ፣ ሽጉርቲ ፃዕዳ፣ ዘይቲ ገርና ክንሰክትቶ ኢና። ምክንያቱ ስፒናች እቲ ኢሉ ውፅእ ክብል ስለ ዘለዎ

ክልተ ማንካ ጣውላ ፐርሰሚሎ ከዓ ይጥቀማለኹ። ርብዓ ኪሎ ፔፐሮኒ ኢና ከዓ ተጠቂምና ዘለና ማለት እዩ።

ሓንቲ ደቂቕ ዋላ ሽሉቕ ኣቢልና ክትኣኽላ ትኽእል እያ። ሕጂ ፓስታና ከዓ ፀቢቑ ከይበሰለ ምክንያቱ ፀባ ከነእትወሉ ስለ ዝኾና ፍርቂ ምብሳል ኮይኑ ኣሎ።

ኣብኡ መሊስና ፀባ ኣፍሊሕና ፀኒሕና 3 ኩባያ ፀባ ተጠቂመ ኣለኹ። ፀባ ኣፍሊሕና ፀኒሕና ሓንሳእ ምስኡ ኸነፍስሎ ኢና።

ፓስታና በሴላትልናላ ጸባም ሰተናላ ስፒናች ካ ቆርብ ያምጥላው ትደልልና ያለና ስፒናች ቆቀጠል ያخلላይ ኻ ትጥቀመላ ፈፈለ አውዒ ድበላ እንተ ዳኸን ካ ተጥዋ ደልኻ ካብ ክልተ ተሓንክ የብላ መጀመርታ ፔፐሮኒ ፐርሰሜሎ ሽጉርቲ ጻዕዳ ጌርና ሰኽቲትናዮ ስልስልስ ምስ በለልና ኸዓ ሽሎ ምስ በለልና ኸዓ ስፒናች ኣእቲናዮ ሕጂ ምስቲ ፓስታና ኢና ንሕውሶ

በርበረ ጸሊም በርበረ ተሕስቶ እንዳገለጽና ንኸይድ ኣለና። ስለዚ ክንጥቀመሉ ኣብ ኩሉ ዓይነት ምግብና ብጣዕሚ ፅቡቅ እዩ። ጨው ኣብ ኣሕምልቲ ዘለዎ ነገር ነውሕድ ኢና።

ከምዚ ሃገርና ምግቢ ነዳልዋ ማለት እዩ። ስለዚ ኣብቲ ፓስታ ካርቦሃይድሬት ኣሎ ከምቲ ኩሉ መዓልቲ ንብሎ። ኣብቲ ኣሕምልቲ፣ ኣብቲ ፔፐሮኒ፣ ኣብቲ ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጨው፣ በርበረ ፀሊም፣ ስፒናች ከዓ ነናቱ ዝኾነ ክቡር ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ኣብ ስፒናች ኩሉ መዓልቲ ከምቲ ንገልፆ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ተወሳኺ ከዓ ብፕሮቲን ከዓ ሃፍታም እዩ። ኣትክልታዊ ዝኾነ ፅቡቅ ዘይፃባእ ፕሮቲን ኣብ ስፒናች ኣሎ ማለት እዩ። ምናልባሽ ዩሪክ ኣሲድ ንዘለዎም ሰባት ስፒናች ካብ ዓይነት ኣሕምልቲ ክብድ በለ እዩ። ምክንያቱ ብፕሮቲን ሃፍታም ስለዝኾነ ብዙሕ ኣይሰማምዖም። ንካልእ ግን ኣዝዩ ኣገዳሲ ዝኾነ ትሕዝቶ እዩ ዘለዎ። እቲ ኣብ ስፒናች ዘሎ ቀመማዊ ትሕዝቶ ከዓ ክሳብ ንመንሽሮ ክከላኸል ዝኽእል ፅቡቅ ዝኾነ ቀመማዊ ትሕዝቶ ኣለዎ። ስለዚ ስፒናች ከምዚ ዝበልክዎ ብጀካ ዩሪክ ኣሲድ ንዘለዎ ሰብ ንካልእ ኣዝዩ ኣገዳሲ ካብ ዓይነት ኣሕምልቲ እዩ ማለት እዩ። ኣብቲ ፔፐሮኒ ፅቡቅ ዝኾነ ትሕዝቶ ኣሎ፣ ቪታሚንስ ኣሎ። ልክዕ ከም ናይ ጉዕ ውሕድ በለ ቪታሚንስ ኣለዎ። ሽጉርቲ ፃዕዳ ማእልያ ዘይብሉ ትሕዝቶ እዩ ዘለዎ። ብማዕድን ኣዝዩ ሃፍታም፣ ንብዙሕ ሕማማት ክከላኸል ዝኽእል ቀመማዊ ትሕዝቶ ኣለዎ። እንደገና እሱ እውን ንዋህዮታት ናይ መንሽሮስ ይከላኸል እዩ። ናይ ብሓቂ ሽጉርቲ ፃዕዳ ዘይትንክፎ ነገር ወላ ሓደ የለን። ንዝተዓፅወ ሻምብቆታት ይኸፍት እዩ፣ ንዝኾነ ረክስታት መድሃኒት እዩ። ስለዚ ሽጉርቲ ፃዕዳ ብብዝሒ ኢና ተጠቂምና ዘለና ኣብዚኣ ከምቲ ካልእ ደይኮነ ክልተ ማንካ ጣውላ ኢና ተጠቂምና ዘለና። ስለዚ ኩሉ ደሜርካ ክርአ ከሎ ኣዝዩ ፎኪስ ክንኻ ተዳልዎ ኣሸጋሪ ዘይኮነ ኣብ ትሕዝቶ መፅእካ ግን ፅቡቅ ትሕዝቶ ዘለዎ ፀባ ንፈልጦ ኢና። ኣብ ፀባ ዘለዎ ትሕዝቶ ኩሉ ዓይነት ትሕዝቶ ኣለዎ። ፀባ ካልሽሙን ውሕድ ካልሽሙን ኣለዎ ማለት እዩ። እቲ ፋርማጆ ንባዕሉ ከምቲ ኣቐዲመ ዝበልክዎ ስብሒ ኣለው፣ ካሎሪ ኣለው፣ ፅቡቅ ትሕዝቶ ኣሎ፣ ግን ጎዳኢ ኮለስትሮል ከዓ ኣሎ ማለት እዩ። ስለዚ ክንክዮ ንደሊ ሰባት ክንክዮ ፀገም የብሉን። ብዘይ ሱ ተግበርናዮ እውን ወላ ሓደ ሽግር የብሉን ማለት እዩ። ስለዚ ናይ ሎሙ መዓልቲ ሓምሊ ስፒናች ምስ ፓስታ ማኮሮኒ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነ

0: ለምለመይ ካብ ነፀነትና 6 ዓመት ኮይኑ ምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጊሱ እትርዮ ዘለኽ ህዝቢ ብዋጋ ቃሱና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልዕላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎማዓንቲ ዓርክቱን ባባ ክንረኽቦም ኢና ምሽ

0: እወ ሎም ዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ። ኣብ ህይወትኪ ታሪኻዊት ዕለት እያ ክትከውን።
1: ከተማከረ እንዳኣ ክንደይ ክትፅብቐ እያ? ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን?
0: ብፀድኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ።
2: ዶክተር ለምለም ከመይ ቀኒኺ? ድሓንዲ ቀኒኺ?
3: ዘይቲ ለምለም ከመይ ቀኒኺ? ዎ ረሳውራ ጓለይ ከመይ ኣለኺ? ትምህርቲ ከመይ ኣሎ? ከም ቀደም ክዶ ቀዳማይ ትወፅእ ኣለኺ?
1: ፅቡቅ ባባወዲ ሸቃ ሎም ዓመት ቀዳማይ ትወፅ።
2: ኣይወ ዝተፈጥሮ ዝብወስ ከመይ ደቀይ?
0: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉኽ እዮም።
1: ፅቡቅ እሞ ቅድም ቢሮን ጥራ ዝንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሑፍ እየ።
3: ሰይ እዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑ ስድራ ክንበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝቢ መሪርን መስተንክርን እዩ።

0: ይከኣሎ ኩሉ ዝከኣሎ ነብጫካ ዘይብልጎደሎ ናንፀልካዮም ፀረካዮም ድረኩሉ ቢልካ እንታይ ፀገም ኣሎ ሓመልካዮም ኣቶም ሰለሎ ናደውና ቕፋ ሕጅና ቤሎ ናደውና ቕፋ ሕጅና ቤሎ ይከኣሎ
1: ወወ ተረድካ ኣለኹ ብሸነ ክትፀጋሚት ናይታ ታርጌት ይጉዕዘና
2: ሓበሬታ ክሳብ ትመፀካ ውቶም ፀቂዕካ ፅናሓኻ
1: ረድካ ተረድካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆደም እዩ ሓንቲ ጢል ጥራይና ንፅበለ ኣለና
2: ኣምነካ ኣምነካ መንጢል ቅድሚ ምፅጋዕኻ ርክብ ግበረሎ ኢኻ እኒኻ ሰላም እዩ ዘሎ
1: ብስናባይ ግደፎ ኩሉ ተወጢር እዩ ዘሎ እንታይ ከዳ ዝወፈረ ኣለና ድዩ
2: ኣስታ 30 ጥቕሉል ምሳኻ ኣሎ
1: ፅቡቅ ፅቡቅ
3: ኣቶም ሰባት ጠላዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ክኸብርየኪ
4: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
5: እንታሕሽካ ስበል ግርም ገብረትካ
3: ካብ ሓልየት ተበገሰ ንዳኣሉ
4: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃ ዓይኒጋንታ እንዲያ ሞጥራሕ ንኺድ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ዘላ ስንጭሮ ንግዜኦ ብኣይና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሕ ኣለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቱ ጓል ሙሳ እንታይ ደኣይ ደኸምክ ንዲኺ እዚ ኩሉ ሰከም ተሰኪምኪ
1: እንታይ ደኸሙ ታመንጥል ድኸም ዘይመሃርኩምና ደቂ ኣራዊት ከይደ ግዳ ከይደ
0: ሰሓበል ዋዕሮይ ተኸብኪበና ቆጓይ ዓለባ

0: ይህ ሰው ፀቂ መቼም ገለ ነገር ተባላሽኻ እንደሰቐካ
1: ከምኡ ይኮነና ንትፍለታ እዚ ተኽሊሲ ኣብ ይኮን ህሉ ንሜዳ ወፂኢ ዶኸው እንተተወፅሲ ምደለናዮ ሞ ዝምድና ከም ገበርኪ ካብ ብናፍቆ ትሕመስ እዩ
0: ኣታ ኣርበጂ ደይ ሓወ እዩ
1: ጭቡቕ እንዲኽ ዘለኺ ኣነ ሓውኺ ወዲ ሸቃ ሓውኺ ፋጥማ ሓፍትኺ ኩላት ናሕዋት ክኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጅያይ ኢልክ ትፈልጥን ኢኺ
0: ኣታ እንታይ ሃስኻ ኣኸኢልካ ትዕገርግር ጥራይ
1: ኣንቲ ምዕግርጋር ኣይኮነን ሎም ዓንቲ እዋዕ እንቋዕጓል ምሳይ ሓዘትኒ ኣታ ዘመልሓሳይዶ ቅንጥብ ከብላታ
2: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ ምዕረፈ እስኻ ኮ ኣርበጂ ክብሉካ ይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋ እንታ ኮ ጠቢሕኻ ወዲእኻ በ
1: ዋናወሪ ድርሻይ
3: ደገኒ እንታ
2: ኣታ ግደፎ ልግስ ግላስ ክበጃ ለካ ግደፎ
0: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
1: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
0: ኣንሺ ዝሩብ ኢልካያ እንዲኻ ሕጂ ዳኣና ቤት ክትመልሳ ፍሬቲኖ ምሳሕዳ ኣይደንጎየትን ኣየባቀላጥፋ ብልዎ
4: ወሪዳ ጓል ምሳ ኣርበጂ ዳይ ሞስከ ንኽን በጅብጅ
0: እድሪሳይ ከላሽን ኮፎ ህለየ
3: ኩሉ ሰኒ ወለት ሙሳ ሎም ሓሸ ኢልጋጥና ግልብ ደውብቶም
0: ኣማንካት ወላሂ
1: መዓለሽ ጓል ሙሳ ኣይ ደግማኒ
0: ወላሂ እቲ ደግማ መልሓስካ ቆሪፀ ኣለኹ ኣየ ኺድጋ እንታ ምሳሕ በላ
1: ኣንታ ሎም ዳ ደይ ገደፈትለይ ኣይተመሲሓትኒ እንደ እዋዕ
5: ሰንደላይ ግሩም ኳዕናነይ ኦመርዓዊ
1: ኣብይክን ደሞ እትጓል ከለን ፃዕዳ ዝምድና ከይንገብር
5: ኪድ በልካ እንታ በጅብጅ ኣላ
1: ዶ
5: ኣንታ ከይትበጅብጅ
1: እዚ ኩሉ ናእዳሲ ንበጅብጅ ኣላይ ኣዋዕይ ሰምዑኹም ኣለኹም ብፆት ብዛዕባ ወድሞኬ እንደ ዕላል ልዒል ኣላ
0: ዋይ ጠንቀምቀም
1: ጠንቀምቀም እንታይኮነ ዋዕ ኩሉ ሰብ ዝፈልጦ ብወግዕ ዘይኮነን ዝምድና ገይሮም
5: ብወቅዕ እንተገበርዎ
1: እዚ ክርኤ እንዲ ክድሙድሙ ሰቲና ሽሽ ክንምርከልና ሳይኳት ክበሃል ከለዎቲ
0: ስማዕታ ነዚ ዕላ ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
1: ሳይ ንእሽተይ ጓል ሙሳ ኣንታ ዛጋ እንታሲ ብዙሓት ደቂ ሙሳ በዚሕ ከነኣ ኣምስሑና ግዳ

0: ሃየበልውፅ ክንብገስ ኢና ናብዚ ኣብ ቅድሜና ዘላ ጎቦ ደይብካ ምሉ ምቁፅፃር ይተልኾና ዓወትና ድማ ናይ ግድን ዝሰርፍ መጋባይ እውን የብልና ንዕእን ጥዋዕጥዋዕ ኣቢልና ምሳሕና ካብአኒ
1: ኣነ ዳ ከይተትርፍንስ ዛልበይ ቁርብ ጡይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኹንካ ሂም ተው ተገገገገገገ ምባሊ ታወድ
0: ኣብ ኩና ጋመን ከርክበካ ኣርብጅ ኮ ተባሂልካ ኢኻ ሕራይ ሓኪም ሰፀልኦ ኣለና
2: እወ ፍሬታ ኣላ
3: ኣብዚኣ ሞ ጓል ሙሳ
0: መርሓባ ወዲ ሸቃ
3: ፍሬታ ተፀሊይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
4: ናትካ ግበራታ ኣብዚኣ ሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንባዕሉ ሓይሙ ታሊ ሓይሙ ኣለኹ በን እንታይ ኣነ ግን ከምሎም ጢዕ ይፈልጥን እየ
0: ኣቲ ጓል ካብዚ ንላዕሊ ዳ እንተ ክትኮን ደሊኺ ኣይተቐፂልክ ንዲኽ ዘለኺ ኣየስከ ውፅ ትረፊ
4: ናበየ ክወፅእ ትፈልጥ እንዲኺ ነብሰይ ውዒ ምዃኑ
1: እስከልክን ትፍሬት ኣርብጅ ወድኸ ኣንዲ ካብዚ ንላዕልዳ እንታይ ክትኮን ደሊኺ ኣይ መቕሎ እንዲኽ ተቐይርክ ዘለኺ ሰምዒኹም ኣለኹም ብፆት በዚ ደላቶ ቅጫ መሰንከተት ነየ እወ ንዕግዳ ውፅ
4: ኣይወፅን እየን ዳሓርካ ኣነ እዚ ዝፈልጣን ነብሰይ ወላ ንስኹም ብምምን ተኣምርካ ካብ እግርኹም ኣይተርፍን እየን
0: ጠንቀቕ ሰጥበል ሰሚዒ ክለኺ እዚ ትእዛዝ እዩ ተበገስ ተባሂል ክትብገሲ ትረፍ ተባሂል ክከ ኣተርፊ ያለ ውፅ ጋንታ ሓፍ በል ተበገስ
5: ንሲዎም ዶ ዓሪቡ ወብፀሓይ ከምዚ ሕጂ ደልዩ በፃሕ
6: ኣሎ ባሎ ሰለስተ ንዓኻ ባሎ ሰለስተ ሰምዓን ደላ እታታ ኣትዋ ደለኻ ቦታት ኣፋፊልያ ኩርብ ድሕርበ ሰምዓን ደላ
4: ተረድካ ኣለኹ ግደፈን ናይ ግደፈን ዓቕመየን
6: ዝብለካ ደለኹ ስምዓኒ እዚ ትእዛዝ እዩ ኩርብ ድሕርበ ዝብለካ ኣለኹ

0: ተካሊ ድኾነ ትረድዮ ኣንታ ሓጂ ኸ ኣስኪ ታድያ ሃዊኻ ካዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍቲ ተመንጥል ክንኩስረን ነርና ገለ ኽፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብካ ወዳእየ ንመጺኢኒ ነይሩ ግን እዛዝ ኮይኑ
0: እወ ጽቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብጸቢብ ትርዮ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
1: ጽቡቕ ኣለኻ
0: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላሓደ እያ ክሰምዓካ ትኽእል ኣዝያ ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ብምንጸጋ ደጋጥማ ደሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ
1: ንጓል ሙሳ ዝሃበ ቆራጽነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን ኣብ ኩናት ንዓ ርኢኻ ወረ ኣነሲ ኣብ ድሙቕ ሩስን ጓይላ ዘሎ ኮይኑ ስማዓኒ ንዘን ኮለስተ ከኣሞ ስመን እንድያ
0: ንግዜኡ ቦታ ጓል ሳልሕ ተኪኻ ክጸኒሕ ኢኻ ትእዛዝ ክሳብ ድመጸካ ኸ ኣብ ዘለኻ የጽናሕ ገለ ካብቲ መጻንሕኻ ጠፊእካ ዶ
1: ተረድአካ
0: ርአየን ባዲአን ትደፋእ ከምዚ ኢልካ ጎላጉል ንኽትመልእሲ ዳፈከርካ እንዳዓንደርካ ምካ ምጻእ እዩ
1: ኣንታ ተካል ቆቢዐ ወረ ገሪአን ስክገርመካ ባልጅያን ሒዘን የመጽአናልካ
0: ሳላ ኸምኡ ድገበራኻ ምሳሕ ወጠለ እንተረኺቡ ግደፈን ጥራይ ደይ ዕጥቅና

0: ትንቅናን ካብ ጸላእትና እዩ
1: ንስስ ሓቂኻ
2: ኣንበሳ መን ኢኻ መስመር ዘለኻ
0: መልስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
0: ኣሎ ንስሪ ንስሪ ሰምዓካ ኣለኹ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብስክቲ ጅግና ክብርየኪ
1: ግደፍ ደኣ እዚ ዓይነይቲ ኮይና ሙሉእ መዓልቲ ተካል ውዒልካ ኣለኻ
0: በዓል ንስኻትኩም ከ ዘለኹኖ ነዚ ኩሉ ፅርክን ዓዲ ገጥ ኣቢልክና ንሕና ዳኣ እንታይ ገይርና
1: ዋላሂ ዝሃገረ ይዕድለኛ እያ
0: እንታይ ክትብል ዘሊኽእል
1: ከምዚ ከማኹም ጀጋኑ ምምላዳ እንበራ እንታ ከውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እታ ዓብነት ንእሽተይ ብደምን መስዋእትን እንዳተወራረሰ ኣብዚ ደረጃ ዝበፅሐሎ ስለዝኾነ እኳ ርኢኺ ናፅነትና ሉሙ ፅባሓም ንብለሉ መድረኽ በፂሕና
1: ንይማስ ክርያ እየ እንድዕ ወላሂ
0: ታንጉ ትፈጥማ ክርያ ጥራይ ዓወትና ናይ ግድን ትብል ጓል ሙሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢት መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብፃ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕተ ፀጊዕ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣንታታይ ዝበልዎ ብስራት ዳኣልካ ሒዝካለይ በፂኻ ሎም ዓን
0: ኣንታ ቱረድ እንዴ ድሰምዓልካ እዘን ኩሎ ሽሾ ዝኾና ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካ ሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጉልካ ምህላም ኣሎ እዩ እንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋኣነ ሓላል እዩ እንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሃቀኛ ህዝቢ መሪር ይብፃይ ኣብ ሕርቃን ገመልካ የውዕልካ እንዲ
2: ሃየስ ገበል ጓል ምሳ ነፍሲ ነፍሲ ኸመይ ትድልድል ዘላ
3: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
2: እወ ሕጂ ዳ ክነፋንወኪና
3: ወላሂ ብፆተ ይናፊቕ እዩ ድሓር ከዓ ንዓና ስራሕ ይዘሕውየና በጀኺ ኣብዚ ኮፍ ኢልካ ምውዓል ማራ ፀሊ እዩ
2: እቲ ስፋይ ክኽሳብ ዝሓዊ ኣብዚ ክፀንሐ ጉቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
3: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
2: ካብቲ ውፅኢት መርመራ ክተበጊስ እየ
3: እወ ገይረ ግን ስቕኢልካ ዘየድሊ ጌጋ እዩ ነይሩ
2: ጉቡእ እባ ኮይኑ እኹል ጥንስ ለኪ
3: ናይ ምንታይ ጥንሲ
2: እስኹውን ትፈልጢ ኢኺ እና ፈለጥካ ካብ ኩሉ ሰብ ሓቢእክ እየ ፀኒሕ ስለምንታይ
3: ዘረባ ክፈፂሙ ርዳእኒ የለን ዶክተር
2: ንስ ክትምዕደ እምበር ትመዓድ ይኮንክን ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾን ብጣዕሚ ተጋጊኺ
3: ስምዕኒ እሞ ዶክተር እዚ ጉዳይ ኣብ መንጎ ኢና መንጎ ክን ይትረብ ኣነ ስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣ ስብልዮ ዘለኹ ጉዳይ ንዓይ ፈፂሙ ኣየፀግመኒ ዝገበርከ ጌር ክጥራይ ናባህዶይ ከም ዝምለስ ግበሪ
2: ስምዕኒ ጅምዓ እዚ ነገር ኣባ ክጥራይ ዘጋጥም ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
3: እዚ ሞ ፍፁም ኣይከውንኒ ጓል ሙሳ ጠኒሳ ካብ ድፋዕ ወፅያስ ሕክምና ደቂሳ ሕማቕ ታሪክ ድሓር ካ ትርእዮ ኣለኽ እዚ ግዜ ንኸምኢታ ዘፍቅድ ኣይኮነን ሰብ እናተራጋረገስ ኣነ ከ ኣርኪበ ብጃማ ገይረብ ዝኸፍ ክብል
2: ኣይትጋገይ ጅምዓ ኣይኮኑ ዶ ምስ መዋድቕቲ ከምኸጅግና ክንደይ ኣሕዋት ኮያ ንዕላማ ሃገር ክብላ
3: ኣንቲ ንሰንስ እኳ ንዕላምእን ክብላ እዝናትና ኸንታይ ይበሃል ምስ ምንታይ ይፅብፀብ
2: እዛ ዝብለክ እያ ተበገስ ሞ ደብዳቢ ክንገብረልኪና ናብ ዝግብኣክ ቦታ ክትከይድ ኢኻ
3: ወዲ ሞኬ ተፃዊትካለይ ንስኻ ምስ ብፆትካ ክትጎይ ክትዳራገም ኣነ ድማ ኣብ ዝኸፍ ክብል እሞ ድማ ብጥንስን ሕርስን እዚ ሞ ፈፂምካ ኣይከውንን መሬት ዝወለደት ትውለድ በዚኣ ገይረና ብፆተ እዩ

0: ኣራይ እምባር ናይዚ ኣኼባና ኩሉ ፅቡቅ ኮን ተፀንሐ ሕጂ ግን ናብ ነቐፌታ ነብሲ ነቐፌታ ክንከይድ ኣራይ ነብሲ ነቐፌታ ዘለዎ
1: ግርም ኣብዚኣ እሞ መንጥል
0: ኣርብጃ ሓፈል
1: ግርም ርኢኹም ኣለኹም ትማለይቲ ዋርድያ ወፂኹ ኣለኹ እዛ ተካሊ ድቃት ትቦንቆስ ትኽስ ከተብለኒ ኣ ሓዲረ በዚኣ ድማ ብፆተይ ደግዳዕ ክኮይኑ ስለ ተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድ ኣለኹ
0: ፅቡቅ ኮፈል ሓራይ ከው ሓፈል
2: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓል ሙሳ ተፀወተቶ ተራ ነቲ ፀረጎቶ መንገዲ ብግቡእ ዘይምርደይ ኣብዚኣ ነብሰይ ነቅፍ
0: ሓራይ ብፃይ ድነቅፍ
3: ኣብዚኣ ትማሊ ፋትና ወዲ ሻቃኒ ተፃወታ ሕማቅ መሊሳሉ ማላሕሳ ሓሳባ ከተእረም ኣለዋ በዚኣ ናቅፋ
0: ፋትና ዘእድሪስ ክብሎ ፀንሐ ቅቡል ድ
4: ቅቡል እዩ ቅቡል በስ ማዓለሽ
0: ሕራይ ፅቡቕ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቀቕ ሰት በል ሰላም ዕረፍ
1: ኣንቲ ጓል ሙሳ ጥዕሚ ክንበር ምሉቕልቑ ኢልኪ
5: እንታይ መለቕለቑታ ኣርቢጂ ወላ ሕናፊቐኩም ብዓይነይ ክትወፅ ደልኹም
1: ኦይ ብደፍዛኣ ናፍቆ ስብ ኩላትናይ ኣንቲ ስዕባ ካሓተኪ ወዲ ሞ ኬድ
5: ኣታ ወዲ
1: ኦይ ውዕዶ ኣርክብና ወለ ብሓንሳብ ኣለና
0: ኣብል ጓል ሙሳ ከመይ ቀኒኺ ድሓ እንደ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽልና
5: እዋ ሓዊና ድሓር ከዓ ደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይሩ ዋይታ መንጥል ሓካይ ምድብና ከዓ ትፈልጦም እንዲኻ ኣይኮነት ነዛ ዘይጠቅም ቁስሊ ክንደይ ዝተቐፀ ድያ ኣይሶሙን ኣይ ሳልስቲ ጥፍጥፍጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳ የብለካ ኣለኹ መንጥል ኣብ ዘለዎ ሓካይም ተትርዮም መዕወታት ኮዩ
0: ንሱ ሰሓቂ ክለኺ እንታይ ዳ መፋነዊ ከይሃብድዮም ሰድኺ
5: ክላእ የኸ ናይ ሓባር መፋነዊ እንደዮም ሂቦምና እቶም መሳይ ዝነበሩ ብፆት ከዓ ናባህዶኦም ሒዞም ኸይዱ ኣነ ምርስዐይ ከዘይትብል ወደይ
0: ኣየው ጋል ሙሳ ንስ ክዳ መዓሳ ሓሲ ክትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ እዛ ሓጊ ምጥሓስኪ ተሃስየክያ ቁርብ ተፀናሐ ክስታይ ከይትኾኑ ኢኽ ጀጥራይ ከዲ ንብፆት ክተፋነው እዮም ሞ ብዛት መፅለላ መኪና ክትምለስ እዩኺ
5: መንጥልቲ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆት ይፈፂመ ይተርፍኒ
0: ኣትጓል እዚ ትእዛዝ እዩ ትእዛዝ ከ ዝተባሃለካ ምግባር ጥራይ እዩ
5: መንጥል ስኻ ከዓ በስማዓና
0: ጠንቀቕ ሰሚዐ ክለኺ ኣነ ኣብ ነብሲ ክትሪኦ ዘለኹ እስል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር ያላ ተበገስ
5: እንታይ ዓይነት ዕድል ይወደይ እዙ እዚ ኸ እንተ ኮይኑ እዩ ዘይርድኣን ናይ ብሓቂ ድዩ ሕክምና ክድቅሰሉ ዝሓስብ ዘሎ
1: ይከኣለ ኩሉ ዝከኣለ ኦይ ሃንቲ ፋትና ኡፍ ባበል እዮ ከምዚ ኢልክ ዳእሞ መዓስ ክነሰልጊ
2: ያላ ያላ ያላ ዕጠቕ ዕጠቕ ዕጠቕ ዕጠቕ ያላ ኩሉ ኸ ዕጠቕ

0: ሰምዓን ደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን ተፀጋዐን
1: ወወ ረዴካ ኣርብጂ ኣርብጂ ሰሓባ ኣርብጂ
0: ጋላስ ጋላስ ጋላስ

0: ባኖ ሰለስተ ባኖ ሰለስተ ሰምዓለና እታ ኣቲ ዘሎ ትርዮ ዘለካ ዕጅው ፀዮ ብለካ ኣለኹ ዕጅው ፀዮ
1: ዋልሙሳ ዋልሙሳ ዋልሙሳ

0: ወስለስ ክንዲዚ ግዜ
1: ጓል ሙሳ ስምዕና ኣባ ብዙሕ ደም ፈሲስክሎ ዳሓርካ ቀሊል ኣይኮነ መውጋእት
0: ጓል ሙሳ ኸ ኣንታ ነይ ነይቲኻ ነዛ ዘይጠቅም ልሕፀት
1: ማኣነይ ኣለኹላን እዛ ጉዳይ ትሕትተክ እያ
0: ብዘይ ካ ምሕታት ካልእ ኣለኩም ድ ኣተረእየን ባ ተወዲእን ኮይ ሓንቲ ሰዓት ፀኒዕና ተመኪድና የን በቃ ወዲእን
1: ጓል ሙሳ ታሕታት እናተይ ኣውሪድ ኣሎ
0: ኣጆኻ ኣባ ብፀይ ክንዕወት ኮይኑ ከይደ ኣብ ዓወት ይረኸቡና

0: ኣታወድመ ዲኻ ዘለካ ዮም ኣናብን
1: ኣሎ ኣሎ ወረሰረሰ እንታይ ዝኾነ ጉጅለ ብትቕድሚኻ ደሎ ኣይትርአናና
2: ኣታታ ኢና ንገብራዛ ሰብ እዚኣ
1: ካላስ ወረሰረሰ ካላስ ክደፎ ጥራይ ተዓወይትለኒ ዘይበዝሖ ጥራይ ተወሳኺ ስለ ዘሉ
2: ወዲ ሸቃ ሽፋን ግበር ወዲ ሸቃ

0: ዋው! እንታይ ዓይነት ዛንታ እዩ እዚ? እዛ ናጥነት ክስ ታሪክ ሓሊፏ ጓል ሙሳ ተሰዊዓ እንታይ ዓይነት ጅግንነት እዩ ግን?
1: ፍረጓለይ፣ እዚ ታሪክ ስድራኽ እዩ።
0: ለምለመይ፣ ንስኻ ትዋግእ ነርክ ዶ?
2: ወይለይ ከመይ ዳ ሓኪምና ዶክተርና ሓላፊና ታራና ኩልኻ ናብ ኩናት ኢኻ ትኸይድ። ካብኡ ዝተመለስካ ከዓ ናብ ኦፊሱ ደኣቱ ናብ ኦፊሱ ናብ ሕክምኑ ደኣቱ ናብ ሕክምኑ ከዓ ይምለስ ዛጓለይ። ከምኡ እዩ ነይሩ።
0: እዋይ እዚ ፊልም ዝሪኦስ ለካ ናይ ብሓቂ ብዛ መሬት ተፈጺሙ እዩ።
3: ከመይ ዳ ብዕፅፍጻብ ደረጁ እምበር ስድራኺ ብቐሊል ፀዕሪ ስድራ ይነበሩን።
1: ፍረጓለይ ንብዙሕ ዓመታት ከይስምዲ ኣብ ልበይ ሒዝ የጸናሕኩ ታሪኽ እዩ። ሰዓተ ኣኺሉ ክትፈልጥዮ ኸዓ ስለ ዘለኪ ንገርዋ ብጾት
0: ናይ ሎሚ ዓመት መዓልትና ጽንት

0: ፍሊት ነይራ ኣዝ ይብሉ እዛ እንታይ ዕልልኩምኒ
1: ወ ሎማ ዓንቲ ፍሊት መዓልቲ እያ እዛ ጓለይ እዚ ኩሉ ክንዕለ ክትፀንሐና ታሪክ ታሪክ ኣዲኹ ወላዲትኪ እዩ
0: ማማ እንታይ ትብሉ ኣለኹም ኣይተረዳእኒን
2: እወ ፍረ ጓለይ ንነዊሕ ብምስጢር ተታሕዘ ጅግንነት ወላዲትኪ ጅምዓ ሙሳ ጓል ሙሳ እያ
0: ለምለም እንታይ ከም ትብሉ ዘለኹም ከመይ ከመይ እዩ ዝዘረባ
1: እወ እዚ ብድርብ ጅግንነትን ቆራፅነትን ታሪክ ኣዲኽ ወላዲት ጓል ሙሳ እዩ
2: ፍረ ጓለይ ታሪክ ጀጋኑ ስድራኺ እዚ ጥራይ ኣይነበረን ኣብ መጠረሽታ 80ታት ዝነበረ ፅንኩር ኩነታት ጅምዓ ተወጊኣ ሂወታ ክነትርፍ እኳ ላዕልን ታሕትን እንተበልና ክንዕወት ኣይከኣልና
1: እቲ ኩነታት ፅንኩር እዩ ነይሩ በዓል ዶክተር ለምለም ዝተፃውተኦ ተራ ቀሊል ኣይነበረን ኩሉ ተፈቲኑ ተቐቢፁ መጠረሽታ ንዓኺ ምድሓን ጥራይ ተኸኢሉ
2: ድሕሪ እዚ ኩሉ ፃዕሪ ከዓ ጌና ጓል 7 ወርሐን ከለኸኺ ብኦፕሬሽን ተሓሪስኪ
3: ወዛ ጓለይ ዘኹርዕ ታሪክ ታሪክኪ እዩ ንስኺ እውን ኣካል ናይ ዝሕብን ታሪክ ይኺ
2: እወ ጓለይ ኺ ብሕድሪ ውድብ ዝተውሃብ ክንጓለይ ሓላለይ እዚ ዝበሃለኪ ዘሎ ኩሉ ሓቂ እዩ ረያ ሞ ቅምጥ ኢላ ኮይና ክትመስል
1: ፍረሰውራ ጓለይ ብፆት ብዋጋ መስዋእቶም ነዛ ውቅብትን ብልፅቅትን ሃገርና ፍጹም ሓራ ብርሃን ነፃነት ኣብሪሆም እናሃለኳ እዚ ህዝቢ ናፅነቱ ኸሰማቐር ንርኢ ኣለና እዛ ጓለይ ተሓበኒ ደስ ዝበል ክዳ
3: ኣጅኹ ዳ እዛ ጓለይ ጅኺ ደስ ዝበልክ እዛ ጓለይ

ብርግፅ ትቐውም ሕሪት ጋንታ ኤርትራ። ከምኡ ድማ ንኣፍቀርቲ ስፖርት ሓንቲ ደርፊ መሪፀሎም ኣለኹ። ጅግና ህዝባዊ ሰራዊትና ኣብ ሓልሓል ኮይኑ ለውሃታ ከረን ለውሃታ ትፅበ መዓልታ ንዝብ ዘሎ ከረን መሪፀሉ ኣለኹ። ምክንያቱ እታ ሕሪት ጋንታ ኤርትራ ኣብ ከረን ከይዳ ባናና እንዳቐለጠት ኣራንቺ እንዳገበረት ኣለኛ ምእንቲ ክትገብር እያ ኣለኛ ምእንቲ ክትገብር እያ። ቅድሚ ኩሉ ግን ሓንቲ ለቦዋ ሓንቲ ለቦዋ ተርሲን ዘይክእል ኤርትራዊ የለን እሞ ኣነ ከዓ ነዚኣ ቀልዓ ክፍትን እየ ሕድሪ እያ ምስ ቀልዓ እኳ ንዝኾነ ሰብ ክትሃርሞ ትኽእል እያ። እዚ ዝሃርሞቶ ሰብ ነዚኣ ይሓዛ እሞ እታ ሕሪት ጋንታ ኤርትራ ክትቀውም ከላ ንኣለኛ ምእንቲ ሃባብለኩም ኣለኹ ቀልዓ እየ ዝሃርሞቶ ከዓ ኣብዘ

Oh, my God.

ኣዜማ ብድግማ ንቕበለትኩም ለይ ኳ ታብዑና ክትሃሉ ሰአቻ ኣባይታ እዚ ግራ እንዳቕበልና ኣልፍ ስዕ ምስኣዊ ሓተ ዲበሎኛ ምላ ተቀደመ ብዛሓልየት ሕላየት ናረ ሓርያ ምሌና ሕላየት ዓብዪ ፈናን ዓምር ፋይድ ግልነቐድም ግልኩምትሉ ሕላየት እንተታብዕና ብድግማ ግነቕበልቱ በርናምጃትና ዝተላልህልና

እግለ መታብዓትኩም ዲብ ሓመድ እግልዮም ደሉ ኢለ ዓላ በርናምጅ ዳረት ቀና ዲብ እለታ መምህላለት መፅለየ ሰንበትኒ ሽብዐት ፅበጥ ለተዋጀነ ዲብ እምብል ምስነ ለለው ሙሰውሪን ቢንያም ኣሮን ከምሰልሁማ ኣማን ተክለብ ስሜቾብ ስሜትኩም ሓምዶም በርዶ እግል ለሳምን ለየ ሜክኣብላ ወዴት እግል ኣሚራ መሓመድ እብራሂም ሙንታጅ ናይ በርናምጅና መድሃነ ዘካርያስ ኣትመቃርሑት በርናምጃት ቴሌቭዥን ርተ ኣለም ዮሃንስ ወዲ ገነጠው ከምሰልሁማ ኣካን መላብስ ግልኩሎም ስሜቾብ ስሜትኩም ግል ሓምዶም እፈተ وكما قال امبهيه لبزح حليتنا دي بعيد حريات للتنكباتو لهلينا دي بورح ما يثبت قبا و35 سنه عيد حريتنا نعي ثبت ليناتو اللي برنامج اللي قدمنا لكم ان شاء الله تابعكونا قد تبقوا سايت عبايته مسيت كيرو بركات مثلت اللي برنامجاتنا

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን

0: ዋዛ እንታ ድ ምገብና ልጅነት ኣካይ መቕረሒ ትግባእና ብውንካ ስታ
1: ሎ ኦም ሃበዮም ኣክር ሰነት በፅሐ ሕተፍሉ ኣሎ

0: ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ተምስኡ ሎሚ ቀዳም ሽዱሽተ ሰለምሸት ስላለዎ ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ሎም ተክለ ክትከታተሉና ብክብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ዓለምለኻዊ መዓልቲ ኣከባቢ ንቑሕ ግብራዊ ተሳትፎ መንእስያት ተምሃሮ ብዝብል ቴማ ብደረጃ ሃገር ተዘኪራ። ሃገራዊ ኮርፖሬሽን መድሐን ኤርትራ ብ22 ዓመታዊ ኣኼባ ወነንቲ ብርኪ ኣቃኒዑ። ቤት ፅሕፈት ጠቕላሊ ኦዲተር ንውሽጣዊ ኦዲተራት ኣብ ኣስመራ ስልጠና ሂቡ። ኣሜሪካን ኩዌትን ልዕሊ 2 ቢልዮን ዶላር ዝግመት ሓድሽ ወታደራዊ ስምምዕ ተፈራሪመን። ሽዱሽተ ሃገራት ባልካን ናብ ኤሮጳዊ ሕብረት ንምፅምባር ዘቕረበኦ ሕቶ እወታዊ ምላሽ ረኺቡ። ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ተመዝጊቡ። ናብ ዝርዝሩ ክንሰግር፣ ሓሙሽተ ሰነ ዓለምለኻዊ መዓልቲ ኣከባቢ ንቑሕ ግብራዊ ተሳትፎ መንእስያት ተምሃሮ ንምግታእ ሳዕቤናት ክሊማዊ ለውጢ ብዝብል ቴማ ብደረጃ ሃገር ሎሚ ኣብ ኣስመራ ተዘኪራ። ወኪርኤና ዳንኤል ወሉ ንዘዳለዎ ዜናዊ ፀብጻብ ሚካኤል ሓድጎ ክቐርቦዩ።
1: ኣብቲ ሰበ ስልጣን መንግስትን ግንባርን ከምኡ ውን ወከልቲ ትካላት ውድብ ሕብራት ሃገራት ኣብ ኤርትራን ዕዱማት ኣጋይሽን ዝተረኽብሉ መደብ ሚኒስተር መሬት ማይን ኣከባብን ኣቶ ተስፋይ ገብረ ስላሴ ኣብ ዝሃቦ ቃል መንእስያት ተምሃሮ ንሳዕቤናት ክሊማዊ ለውጢ ተገንዚቦም ነቲ በቢግዜኡ ክበሪ ዝፀንሐ ኣከባቢ ናብ ነቦር ንምምላስ ክሰርሑን ረብሕኡ ተረዲኦም ኣብ ምርጋፅ ድሕነት ኣከባቢ ተጣበቕቲ ብምዃን መሪሕ ተራ ክፃወቱን ኣተሓሳሲቦም። ኣብ መላእ ዓለም ዝኽሰት ዘሎ ክሊማዊ ለውጢ ብሰንኪ ምትእትታው ደቂ ሰብ ኣብ ኣከባቢ ዝሰዕበዩ ዝበለ ሚኒስተር ተስፋይ ነዚ ንምልዋጥ ተራን ኣበርክቶን መላእ ሕብረተሰብ ብፍላይ ድማ ናይ መንእስያት ክዓዝዝ ተላብዩ። ወኪል ትካል ፕሮግራም ልምዓት ሕብራት ሃገራት ኣብ ኤርትራ ሚስ ነሺዳ ሳታርን ኣባል ቤት ፅሕፈት ውድብ ምግብን ሕርሻን ኣብ ኤርትራ ኣቶ ስዩም ጣዕመን ብወገኖም ኤርትራ ኣብ ንጥፈታት ምግራብ ምዕቃብ ማይን ሓመድን ከምኡ ውን ኮምሰረት ኣብ ዝገበረ ምሕደራ ባህርያዊ ሃብቲ ተካይዶ ዘላ ወፍሪ ኣብ ባይታ ኣድማዕ ውፅኢት ይርከቦ ከም ዘሎ ገሊፆም። ኣብቲ ፅምብል ክሊማዊ ለውጥን ሳዕቤናቱን ብደረጃ ዓለምን ሃገርናን ከምኡውን ውፅኢት ወፍሪ ተምሃሮ ንልምዓት ኣብ ንጥፈታት ምዕቃብ ማይን ሓመድን ዝብል መፅናዕታዊ ወረቓቕቲ ብክኢላታት ቀሪቦም። እቲ መደብ ነቲ ቴማ ብዘንፀባርቕ ስነ ጥበባዊ መሰናድኦታት ዝተሰነየ ክኸውን ከሎ ብምኽንያት ትዕለት ኣብ መንጎ ተምሃሮ ካልኣይ ደረጃ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ተዓዲሎ። ሓሙሽተ ሰነ ዓለምለኻዊ መዓልቲ ኣከባቢ ብመሰረት ውሳነ ኣብ 1972 ዝተቓንዐ ኣኼባ ሓፈሻዊ ባይቶ ሕብራት ሃገራት ካብ 1973 ኣብ ደረጃ ዓለም ክዝክር ጀሚራ።
0: ሃገራዊ ኮርፖሬሽን መድሐን ኤርትራ ዓመታዊ ኣኼባ ወነንቲ ብርኪ ኣቃኒዑ። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ዜናዊ ፀብጻብ ኣሎ ገረ መስቀል ገረዝገሄር ክቕርቦ እዩ።
2: ሃገራዊ ኮርፖሬሽን መድሐን ኤርትራ ሎሚ 6 ሰነ መበል 22 ስሩዕ ሓፈሻዊ ኣኼባ ወነንቲ ብርኪ ኣብ ኣስመራ ሆቴል ኣስመራ ፓላስ ኣቃኒዑ። ግዚያዊ ዋና ኣካየዲ ስራሕ ኣቶ ጳውሎስ ተኽልኣብ ኣብ ዘስምዖ ቃል ኣብ 2025 ኣብ ሃገርና ኣስታት 43 ሚልዮን ነቕፋ ዝግመት ክሳራ ዘውረደ ሓደጋታት መድሕን ንዘለዉ ውልቀ ሰባትን ትካላትን ከም ዘጓነፈ ገሊጹ። ኣቶ ጳውሎስ ኣስዒቡ ሃገራዊ ኮርፖሬሽን መድሕን ኤርትራ ካብ ሓፈሻዊ መሸጣ ኣገልግሎት መድሕን 321 ሚልዮን ነቕፋ ኣታዊ ከም ዝገበረን ናይ 91 ሚልዮን ነቕፋ መኽሰብ ከም ዘመዝገበን ብምሕባር ንወነን እቲ ብርኪ 83 ሚልዮን ነቕፋ ምቅሊት ክምቐራሕ ብመንገዲ ቦርድ ከም ዝተኣመመ ኣፍሊጡ። ብተወሳኺ ክካየድ ብዝፀንሐ ጎስጓሳት ኣፍልጦ ሕብረተሰብና ብምዕባዩ ብጉጅለ ዝእቶ ናይ ህወት መድሕን ካብ 2024 ብ16 ሚእታዊት ወስኽ ከም ዝረአየ፣ እዚ ድማ ካብ ሓፈሻዊ እቶት ትካል ካብ 10 ናብ 11 ሚእታዊት ከም ዝሸፍን ሓቢሩ። ኣብ ወንበር ቦርድ ዳይረክተራት ኣቶ ገብረ ብርሃን ምሕረት ኣብ ወገኑ መድሕን ብምጡን ዓመታዊ ክፍ ክፍሊት ዜጋታትን ትካላትን ካብ ቁፅፅር ወፃኢ ብዝኾነ ሓደጋታት ዝስዕብ ክሳረታት ብምድሓን ውሕስነት ከም ዝስምዖም ዝገብር ዘይርጉእነት ብምቅላል ስርዓተ ንግዲ ዘሳልጥ ውህለላን ወፍርን ዘበራብር ብሰንኪ ሞት ኣለይቲ ስድራ ኣብ ተጠወርቲ ክስዕብ ንዝኽእል ሃስያ ዘጉድል ከምኡ ውን ብመልክዕ ግብርን ካልእን ኣታዊታት መንግስቲ ዘሰስን ምዃኑ ብምጥቃስ እቲ ኣኼባ ወነንቲ ብርኪ ተላዚቦም ውሳነታት ክሕልፉ ኣገዳሲ ከም ዝኾነ ኣገንፂቡ ተሳተፍቲ ድማ ሓደጋታት ንምጉዳል ዝድረኽ ናብ ህዝቢ ዝቐንዐ ጎስጓሳዊ ንጥፍታት ክሕይል ዘይተዳሰሱ ፅላታት ተለልዮም ወፍሪ ክካየደሎም ኣድማዕነት በቲ ትካል ዝካየዱ ፕሮጀክትታት ድማ ብግቡእ ክግምገሙ ዝብል ርእቶታት ኣቕሪቦም ኣኼበኛታት ኣብ መወዳእታ 6 ንጥፍታት ዝሓዘ እማመ ውሳነታት ብምፅዳቕ 83 ሚልዮን ናቕፋ ምቅሊት ንሓደ ብርኪ ብሕሳብ ኣስታት 8 ናቕፋ ንወነንቲ ብርኪ ክኽፈል ኣብ ምርድዳእ በፂሖም
0: ቤት ፅሕፈት ጠቕላሊ ኦዲተር ካብ ሚኒስትርታት ምምሕዳር ዞባታት እዝታት ሓይልታት ምክልኻል በዓል መዝታትን ካልኦት ቤተ ፅሕፈት መንግስትን ዝተዋፅኡ 44 ውሽጣዊ ኦዲተራት ንሓደ ሰሙን ዝቐፀለ ስልጠና ኣብ ኣስመራ ሂቡ እቲ ስልጠና ሌላ ምስ ውሽጣዊ ኦዲት ሓፈሻዊ ኣምር ውሽጣዊ ቁፅፅር ኣብ ተኽእሎታት ስጋት ዝተመርኮሰ ስትራቴጂን ዓመታዊ ውጥንን ውሽጣዊ ኦዲት ኣቀራርባ ኦዲትን ገምጋም ብጌጋ ዝቐረበ ፀብጻብን ምክትታል ፀብጻብ ኦዲት ኣተሓሕዛ ሰነዳት ከምኡውን መንግስታዊ ስርዓተ ኣተሓሕዛ ሕሳብን ኣቀራርባ ፀብጻብን ዝብሉን ካልኦት ኣርስታትን ዝሸፈነ ነይሩ ብሓሙሽተ ሰነ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላሊ ኦዲተር ኣቶ ገብሪ እግዚኣብሄር ገብረመድህን ኣብ ዝሃቦ ቃል እቲ ስልጠና ኣብ መምርሒታት ሚኒስትሪ ፋይናንስን ሃገራዊ ልምዓትን ከምኡውን ኣብ ኣህጉራዊ መለክዒታት ውሽጣዊ ኦዲት ብምምርኳስ ኣብ ትካላት መንግስቲ ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህሉን ቀፃሊ ምምሕያሻት ንምግባርን ዓሊሙ ከም እተኻየደ ገሊፁ ድልል ውሽጣዊ ኦዲት ምህላው ሕርያ ዘይኮነ ግድነታዊ ዝበለ ኣቶ ገብሪ እግዚኣብሄር ንምሕያሉን ምችኡ ባይታ ስራሕ ንምፍጣርን ኩሎም ሓለፍቲ ትካላት መንግስቲ ክፅውዕቱ ብምፅዋዕ ቤት ፅሕፈት ጠቕላሊ ኦዲተር ጠለባት ትካላት መንግስቲ ንምምላእ ከም ዝሰርሕ ኣረጋጊፁ ማሕበር ኣርባሕቲ ናይ ፀባ ከብቲ ንኡዘባ መንደፈራ ብሓሙሽተ ሰነ ኣብ ዘቃንዖ ጉባኤ ውዳብ

ምሕያል ምህርቲ ጸባ ንምዕባይ ውጥን ስራሕ ሓንጺጡ ኣካየዲ ስራሕቲ ማሕበር ኣቶ ብርሃነ ወልዱ ኣብ ዘቕረቦ ጸብጻብ ኣብ ዝሓለፈ ዓመታት ብሰንኪ ሕጽረት መግቢ እንስሳ ቁፅሪ ናይ ጸባ ከብትን ምህርቲ ጸባን ኣንቆልቂሎም ብጽንሑ ብምጥቃስ ኣብ ዝሓለፈ ዓመት ብዝተገብረ ምምሕያሻት ግን ንጥፈታት ማሕበር ኣብ ምብርባር ከም ዝርከብ ገሊጹ። ኣብ ከተማ መደፈራ ተደኪኑ ዝርከብ ዘመናዊ መአከቢ ጸባ ብቑዕ መዝሓልን መዕቀብን ዓጢቑ ኣገልግሎት ምሃብ ስለ ዝጀመረ 4 ናይ ጸባ ከብቲ ዝያዳ ተተባቢዖም ፍርያቶም ይዕብዩ ከም ዘለዉ ሓቢሩ። ሓላፊ ቤት ጽሕፈት ሕርሻ ኣብቲ ንዕዘባ ኣቶ በረኸት ተክለስላሰ ብወገኑ ብቑዕ መአከቢ ጸባ ካብ ቀንዲ መሓነቆታት 4 ከብቲ ኮይኑ ምጽንሑ ብምጥቃስ ሚኒስትሪ ሕርሻ ብዝወሰዶ ስጉምቲ ናይ ጸዓት ማሕነቆ ፍታሕ ስለ ዝረኸበ እቲ ጸገም ከም እተኣሊ ኣፍሊጡ። ሓላፊ ጨንፈር ሃብቲ እንስሳ ዶክተር ዕቁባዝጊ ክፍለ ብወገኑ ሓረስቶት ንኹሉ ሕጽረታቶም በዲሆም ንጥፈታቶም ክቕጽሉ ምኽኣሎም ምስጋና ከም ዝግብኦም ብምሕባር ኣብ ልምዓት ሓምላይ መግቢ እንስሳ ኣተኪሮም ብምስራሕ ቀለብ እንስሳ ንምውሓዝ ክጸዕሩ ኣተሓሳሲቡ። ምህርቲ ጸባ ንምዕባይ ዝነበሮም ዕላማ ብሰንኪ ሕጽረት መሰረታዊ ጠለብ መግቢ ተዓናቒፎም ምጽንሑ ዝሓበሩ ኣባላት ማሕበር ድማ ኣብ መጻኢ ጥዕና ጥሬቶም ንምውሓስ ዘድሊ ቀረብ መድሃኒት እንስሳ ክወሓስ ኣዘኻኺሮም። ኣብ መወዳእታ ኣካየዲ ስራሕ ምምሕዳር ንዑዘባ መንደፈራ ኣቶ ተስፋይ ጸጋይ ንዕቤት ማሕበር ኩሉ መድያዊ መተሓጋገዝ ካብ ዝግበር ብምርግጋጽ 4 ከብቲ ሓሓሊፎም ብፍኑ መገዲ ዝገብርዎ መሸጣ ጸባ ከወግዱ ተማሕጺኑ። ነበርቲ ምምሕዳር ከባቢ ኣይትዓብር ንዑዘባ ሞልቂ ኣብ ምስራሕ መጠነ ንኡስ ሊጋ ተዋፊሮም ንዘለዉ ኣባላት ሓይልታት ምክልኻል ኤርትራ እኽለማይ ብምድላው ኣተባቢዖም። ኣብ ማሕደሪ ምምሕዳር ከባቢ ኣይትዓብር ኣቶ ተስፋ ሚካኤል ገብሩ ኣብ ዝሃቦም መብርሂ ብደገፍ ህዝብን ሰራዊትን ዝተፈላለየ መደባት ልምዓት ክሰላሰል ምጽንሑ ብምግላጽ እቲ ዝተወደበ ናይ ምዝንጋዕ መደብ ተወሳኺ ድርኺት ዝፈጥር ከም ዝኾነ ኣብሪሁ። ሓለቓ ስታፍ ክፍለ ሰራዊት ሜጀር ሚካኤል ካሕሳይ ብወገኑ ብህዝብን ምምሕዳር ከባብን ኣይትዓብር ንዝተገብረሎም እንግዶት ድሕሪ ምምስጋን እቲ መደብ መርኣያ ናይቲ ህዝቢ ኣብ ሰራዊቱ ዘለዎ ዓብ ክብሪ ከም ዝኾነ ኣረድዩ። ዜና ምስዋዕቲ ኣብ ምሕዳር ዞባ ማእከል ሓላፊት ጨንፈር ምክትታል ባይቶታትን ከተማታትን ዝነበረት ገዲም ተገዳሊት ኣልማዝ ኣብርሃ ገድሎም ብ4 ሰነ መበል 67 ዓመት ዕድሚኣ ብሕማም ተሰዊኣ። ኣብ ወርሒ ነሓሰ 1975 ናብ ተጋድሎ ሓርነት ኤርትራ ዝተሰለፈት ኣብ 1977 ድማ ናብ ህዝባዊ ግንባር ሓርነት ኤርትራ ዝተጸንበረት ተጋዳሊት ኣልማዝ ኣብ ግዜ ሓርነታዊ ቃልሲ ኣብ ተዋጋኢ ሰራዊት ከም ሓኪም ጋንታ መራሒት መስርዕ መምህርን ፐርሰነልን ድሕሪ ናጽነት ድማ ከም ህዝባዊ ርክባት ኣብ ምሕዳራት ከተማት ዓዲ ቀይሕን ዞባ ማእከልን ኣካየዲት ስራሕ ከባቢ ኣብ ማሕደሪት ንዑዘባ ገዛ ባንዳ ከምኡውን ከም ሓላፊት ጨፈር ምክትታል ባይቶታትን ከተማታትን ኮይና ንሃገራን ህዝባን ብተወፋይነት ዘገልገለት ሓርበኛ እያ። ገዲም ተጋዳሊት ኣልማዝ ኣብርሃ በዓልቲ ሓዳርን ኣደ 5 ውሉዳትን እያ። ስነ ስርዓት ቀብራ ድማ ሎሚ ቀዳም 6 ሰነ ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። መምሕዳር ዞባ ማእከል ብመስዋእቲ ኣባሉ ገዲም ተጋዳሊት ኣልማዝ ኣብርሃ ገድሎም ዝተሰምዑ መሪር ሓዘን እናገለጸ ንስድራ ቤታ መቓልስታን መሳርሕታን ጽንዓት ይሃብኩም ይብል። ክቡራትን ክቡራንን ቀጸሊ ብዝቐረብ ዜና ወጻኢ ንምክትታልኩም ደጊመ ብኽብሪ ይዕድም። ኣብ ዜና ወፃኢ ክንሰግር ኣብ ዞባ ማእከላይ ምብራቅ ተኻሲቱ ዘሎ ቅልውላው ብሰላም ንምዕራፍ ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቃሳት ኣብ ሓደጋ ከም ዝኣተወ ተገሊጡ። እዚ ዝተሓበረ ብንኡስ መጠን ዝጀመረ ሓዱሽ ምልውዋጥ መጥቃዕትታት ክልቲአን ሃገራት እናሰፍሐ ከም ዝኸደ ድሕሪ መቀልሑ እዩ። ኢራን ናብ ሎሚ 6 ሰነ ኣብ ዘውጊ ሕለይቲ ኣብ ኩዌትን ባሕሬንን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ደብዳብ ሚሳይላትን ድሮናትን ከተካየድን ከላ ኣሜሪካ ድማ ንስርዓተ ራዳርን መራኸቢታትን ኢራን ዘነጻጸረ መጥቃዕትታት ከም ዘካየደ ተገሊጹ። ክልቴን ሃገራት ዘካየደኦ ዘለዋ መጥቃዕትታት መልሰ ግብሪ ምዃኑ እኳ ይገልጻ እንተለዋ እቲ ኩነታት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ዝእመት ዘሎ። ብኻልእ ወገን ምንቅስቓስ ሕዝቡላ ኣብ መንጎ እስራኤልን ሊባኖስን ዝተበጽሐ ሓድሽ ስምምዕ ምቁራስ ተኽሲ ነጺግዎ።
እቲ ብመንጎኛነት ኣሜሪካ ዝተበፅሐ ስምምዕ ንሉኣላውነት ሊባኖስን ንህላውነቱን ኣብ ሓደጋ ዘእቱ ምዃኑ ብምጥቃስ እዩ ሕዝቡላህ ከምዘይቅበሎ ዝገለፅ ዘሎ። እቲ ስምምዕ ኣብ ግዝኣት ሊባኖስ ንምንቅስቓሳት ሕዝቡላህ ዝዓግት ፀጥታዊ ዞባ ክህሉ ዘጠቓለለ ምዃኑ እዩ ዝሕበር። ምንቅስቓስ ሕዝቡላህ እቲ ስምምዕ ንምስፍሕፋሕ እስራኤል ባይታ ዝፈጥር ምዃኑ ብምጥቃስ ኣብ ልዕሊኣ ዘካይዶ መጥቃዕትታት ከምዘየቋርፆ ኣነፂሩሎ። እቲ ምንቅስቓስ ዕጥቁ ምስ ዘየውርድ ንሊባኖስ ክትወራ ከም እትኽእል ተጠንቅቕ ፀንሐት ኢር እስራኤል ሰፊሕ ግዝኣት ናይቲ ሃገር ኣብ ትሕቲ ቁፅፅራ ኣእትያቶ ከም ዘላ ይሕበር። እስራኤል ካብ ፈለማ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ በተካይዶ ዘላ ደብዳብ ዛጊት ልዕሊ 3500 ሰባት ከም እተቐትሉን 11,000 ከም ዝቆሰሉን ፀብፃባት የረድኡ። ኣሜሪካን ኩዌትን ልዕሊ 2 ቢልዮን ዶላር ዝግመት ሓድሽ ወታደራዊ ስምምዕ ተፈራሪመን። እቲ ስምምዕ ኣሜሪካ ንኩዌት ፀረ ድሮን ኣፅዋር ክትሸጠላ ዘጠቓለል ምዃኑ ሰብ መዚ ምክልኻል ክልቲአን ሃገራት ሓቢሮም። እዚ ሓድሽ ውዕል ፀጥታ ኩዌት ብምውሓስ ረብሓታት ኣሜሪካ ኣብቲ ዞባ ንምርግጋፅ ፀወታዊ ተራ ከም ዝህልዎ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ገሊጹ። እቲ ኣብ ቀረባ መጻኢ ከምዝትግበር ዝጥቀስ ዘሎ ስምምዕ ካብ ኢራን ንዝመፀ ዘሎ መጥቃዕትታት ንምምካት ሓጋዚ ምዃኑ መንግስቲ ኩዌት ሓቢሩሎ። ኣሜሪካ ንእስራኤልን ኣብ ልዕሊ ኢራን ዘበገሶኦ ወታደራዊ ወፍሪ ንሃገራት ወሽመጥ ከይተረፈ ግዳይ ይገብረን ከም ዘሎ ፀብፃባት የረድኡ። ሽዱሽተ ሃገራት ባልካን ማለት ኣልባንያ፣ ቦዝኒያ ሄርጎቪና፣ ሞንቴኔግሮ፣ ሰሜን መቄዶንያን ሰርቢያን ናብ ኤረጳዊ ሕብረት ንምፅምባር ዘቕረበኦ ሕቶ እወታዊ ምላሽ ከም ዝረኸበ ይግለጽ ኣሎ። መራሕቲ ኤረጳዊ ሕብረትን እተን ሃገራትን ትማሊ 5 ሰነ ኣብ ሞንቴኔግሮ ኣብ ዘካየድዎ ዝርርብ እዩ እቲ ሕቶ ተቐባልነት ከም ዝረኸበ ዝግለጽ ዘሎ። ተግባራውነት ናይቲ ሕቶ ክናዋሕ ከም ዝኽእል እኳ እንተኾነ እተን ሃገራት ናብ ኤሮጳዊ ሕብረት ምፅምባረን ከም ዘይተርፍ ፕሬዚደንት ኮሚሽን ኤሮጳ ኡርሳላ ቮንደርላይን ሓቢራ። ከም ኣካልቲ መደብ ሞንቴኔግሮ ኣብ 2028 ኣባልነት ክወሃባ ከም ዝኽእል ቮንደርላይን ኣሚታ። ኤሮጳዊ ሕብረት ቁጠባውን ፀጥታውን ኣቕሙ ንምድልዳል ንቁፅሪ ኣባላቱ ክብ ከብሎ ከም ዝኽእል ክገልጽ ጸኒሕሎ። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ከም እተመዝገበ ፀብፃባት ኣከባቢ ሓቢሮም። እቲ ክስተት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘውረደዮም እቶም ፀብፃባት ብተወሳኺ ዘርድኡ። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቀሎ ዘይንቡር ወሰኽ ሙቐት ሙያዊ ኣካላት ምዃኑ ጌላታት እቲ ዓውዲ ይሕብሩ። ኣብ 2024 ምስ ተርእዮ ክሊማዊ ክስተት ኤልኒኖ መጠን ሙቐት ሙያዊ ኣካላት እቲ ዝለዓለ ምንባሩ ዝተቐስቶም ክኢላታት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቱ። ኣብ ኣውስትራልያ ዝርከብ ብደረጃ ዓለም ዝሰፍሐ ዕምባባታት ባሕሪ ዝርከቦ ኣከባቢ ሕልፊ ካልእ ከም እተሓስየ ይግለጽ ኣሎ። ብርሰት ዕምባባታት ባሕሪ ንምክልኻል ዝተወሃሃደ ስጉምቲ ክውሰድ ሕቡራት ሃገራት ክፅውዕ ጸኒሕሎ። ፕሬዚደንት ሩስያ ቭላድሚር ፑቲን ኣብዚ እዋን ምስ ፕሬዚደንት ዩክሬን ቭሎድሚር ዘለንስኪ ብኣካል ተራኺቡ ክዘራረብ ዘኽእሎ ምክንያት ከምዘይብሉ ሓቢሩ። እዚ ዝተገልፀ ፕሬዚደንት ዘለንስኪ ነቲ ልዕሊ 4 ዓመት ዝቐፀለ ኩናት ዶው ንምባል ናብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት ናይ ጽሑፍ መልእኽቲ ናብ ፕሬዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ኩናት ብዘተ ክዓርፍ ድሌት ከም ዘለዎ ዝገለጸ ፕሬዚደንት ፑቲን ቅድሚ ምስ ፕሬዚደንት ዘለንስኪ ምርኻቡ ክውሰድ ዘለዎ ናይ ሰላም ስጉምትታት ከም ዘሎ ኣረድዩ። ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ብ4 ሰነ ኣብ ዝሃቦ መግለጺ ብወገኑ ፕሬዚደንት ዘለንስኪ ምስ ፕሬዚደንት ፑቲን ዝርርብ ንኽካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል እዩ ገሊጹ። ይኹን እምበር ፕሬዚደንት ዘለንስኪ ስዊዘርላንድ፣ ቱርኪን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነተን ከም ዘርኣያ ብምጥቃስ ምስ ፕሬዚደንት ፑቲን ዝካየድ ዘተ ናብ ሳልሰይቲ ሃገር ክኸውን ከም ዘለዎ እዩ ሓቢሩ ዘሎ። ኣሜሪካ ኣብ ጀርመን ክተዋድዶ ወጢና ንዝነበረት ዘመናዊ ክሩዝ ሚሳይል ከተወንዝፎ ከም እትኽእል ኣሚታ።
ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ኩነታት ነቲ ኣፅዋር ኣብ ኤሮጳ ክተዋደዶ እዋኑ ከምዘይኮነ እዮም ምስ ኩነታት ኣሜሪካ ቅርበት ዘለዎም ወገናት ዝጠቕሱ ዘለዉ መራሕቲ

ንግስቲ ጀርመን ፍሬደሪክ መረዝ እቲ ኣፅዋር ኣብ ግዝኣት ሃገሩ ክዋደድ ድሌት እኳ እንተለዎ ተግባራውነቱ ፀቢብ ምዃኑ ግና ኣብ ዝሓለፈ ቀረባ ኣዋርሕ ገሊጹ ነይሩ እዩ። ኣሜሪካ ኣብ ጀርመን ኣዋፊራቶ ካብ ዘላ ሰራዊት ነቲ ኣስታት 5,000 ክትስሕቦ ምዃና ከም ዝገለፀት ዝዝከር እዩ። ምምሕዳር ፕሬዚደንት ዶናልድ ትራምፕ ሃገሩ ነቲ ኣብ ደቡብ ኮርያ ኣዋዲዳቶ ዘላ ታድ ዝተሰሜ ስርዓት ሚሳይል ናብ ዞባ ማእከላይ ምብራቅ ክተግዕዞ ከም እትኽእል ምእማታ ኣይርስዐን። ኣሜሪካ ኣብ ኢራን ተካይዶ ዘላ ወታደራዊ ወፍሪ ከቢድ ቁጠባውን ወታደራውን ወፃኢታት ይሓታ ከም ዘለዮም ክኢላታት ዝጠቕሱ። ክቡራትን ክቡራን ዜና ቅድሚ ምዛምና ኣርስታቶ ክደግመልኩም ዓለምለኻዊ መዓልቲ ኣከባቢ ንቑሕ ግብራዊ ተሳትፎ መንእስያት ተመሃሮ ብዝብል ቴማ ብደረጃ ሃገር ተዘኪራ። ሃገራዊ ኮርፖሬሽን መድሐን ኤርትራ መብሪ 22 ዓመታዊ ኣኼባ ወነንቲ ብርኪ ኣቃኒዑ። ቤት ፅሕፈት ጠቕላሊ ኦዲተር ንውሽጣዊ ኦዲተራት ኣብ ኣስመራ ስልጠና ሂቡ። ኣሜሪካን ኩዌትን ልዕሊ 2 ቢልዮን ዶላር ዝግመት ሓድሽ ወታደራዊ ስምምዕ ተፈራሪመን። ሽዱሽተ ሃገራት ባልካን ናብ ኤውሮጳዊ ሕብረት ንምፅምባር ዘቐረብኡ ሕቶ እወታዊ ምላሽ ረኺቡ። ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕንበባታት ባሕሪ ተመዝጊቡ። ንምክታል ክሎ መስገን ምስ ሱረት መደባት ኤርቲቪ ካሓድገኩም ብወገነ ግን ብሩክ ምሸት።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎሚ ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ንዝሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሻሙናይ ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ፈለማ ተዳሊል ደሎ ሓደ ካብቶም ኣብ ማይክሮሶፍት ኦፊስ ዎርድ ዘለዉ ኣማራፅታት ዘላሊ ክኸውን እዩ። ብዙሕ ግዜ ሾርትካትስ ወይ ናይ ኪቦርድ ሾርትካትስ ተጠቂምካ ዝተፈላለዩ ትሰርሖም ስራሓት እንዳረኣና ክንመፅ ፀኒሕና ኢና። ንሎም መዓንቲ ከዓ ብፍላይ ኣብ ዎርድ ኮንካ ስራሕካ ከቀላጥፉ ዝኽእሉ ዝተፈላለዩ ሲምቦል ንብሎም ወይ ምልክታት ብስእሊ መልክዕ ክንረኽቦም ንኽእል ብዝሓፀረ ከመይ ጌርና ማይክሮሶፍት ዎርድ ክንረኽቦም ንኽእል ገለ ኣዳልልኩም ኣለኹ። ንሎም መዓንቲ ዘዳለኹም 20 ዝተፈላለዩ ሾርትካትስ ኣለውና። ኣብቲ ካልኣይ መደብና ድማ ብዛዕባ ኣሰራርሓ ናይ ኣልጎሪዝም ዝበሃል እንታይ እዩ፣ ኣልጎሪዝም ንምንታይ እዩ ዝጠቅም። ብዙሕ ግዜ ኣልጎሪዝም ንብል ኢና ወይ ኣልጎሪዝም ትብል ቃል ትደጋገመ። ኣልጎሪዝም ኣብ ኢንተርነት ይኹን ኣብ ማሕበራዊ መራኸቢታት ከመይ ገይሩ እዩ ዝሰርሕ ዝብል ስፍሕ ዝበለ ትንተና ዘለዎ መግለፂ ናባኹም ከነብል ኢና። ናብቲ ፈለማ ተዳልዩ ዘሎ መደብ ክብለኩም እምበር ሰናይ ምክትታል። ናብ በታ ቀዳመይቲ ክንጅምር ኣልት ሽፍት ምስ ዲ እንተደ ጌርና ዕለት ክትመፀና እያ። ኣልት ሽፍት ሒዝና ዲ እንተደ ጌርና ዕለት ትመፀና። ስለዚ እዚ ሾርትካት እዩ። ኣብ ክንዲ ኢንሰርት ኢልና ናብ ዴት ንኸይድ ብሾርትካት ክንጥቀመሉ ንኽእል ማለት እዩ። ካልአይቲ ኣልት ሽፍት ምስ ቲ እንተደ ጌረኻ ህሉ ሰዓታት ነግረና ማለት እዩ። ህሉ ሰዓታት ነግረና ነጠብጣብ እንተደኣ ክንገብር ደሊና ወይ መስመር እንተደኣ ክንገብር ደሊና ከዓ ሰለስተ ግዜ ናይ ዝጎደሎ ምልክት እንተደኣ ጌርና እሞ ኢንተር እንተደኣ ሃሪምና ራእይዋ 1 2 3 ኢንተር እንተደኣ ኢለ ሓንቲ መስመር መፅያት እንላ። ሰለስተ ግዜ ኢኳል ገይረ ኢንተር እንተደኣ ኢለ ከዓ 2 መስመር ክመፀናይ 1 2 3 ኢለ ኢንተር ኢለያ 2 መስመር መፅያትኒ። ካልእ ሰለስተ ግዜ ናይ ኮኸብ ምልክት ኣብያ ደላ ሽፍቲ ጌርና ቁጥሪ 8 ማለት እዩ። ሽፍቲ ጌርና 8 ሰለስተ ግዜ ኮኸብ ክገብረ 1 2 3 ኢንተር እንተይለ ከዓ ነጠብጣብ ሕንፃፅ መፀኒ። መሊሰ ሃሽ እንተደኣ ገይረ ሰለስተ ግዜ ኸ ሽፍት 3 ማለት እዩ። ኣብ ልዕሊ 3 እያ ደላ ሃሽ እንተደኣ 3 ግዜ ገይረያ ሽፍት ኢለ 1 2 3 ኢለ እንተደኣ ኢንተር ኢለያ ከዓ 3 ሕንፃፅ ድምቕ ዝበለ ይመፀና። ናይ ከቢብ ምልክት እንተደኣ ደሊና ኸ ከቢብ ምልክት እንተደኣ ደሊና ሰርክል ማለት እዩ። ሕጂ ብዚኣ 25 ኢኤፍ ክገብረ 25 ኢኤፍ ኢለ ኣልቲኤክስ እንተደኣ ኢለያ ከባብ ትመፀና። ናይ ስሉስ ኩርናዕ እንተደኣ ደሊ ከዓ 25 ቢ3 ክገብረ 25 ቢ3 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ስሉስ ኩርናዕ ትመፀና። ካልእ ርቡዕ ኩርናዕ ወይ ስኩዌር እንድሕር ደሊ ከዓ ርቡዕ ኩርናዕ ወይ ስኩዌር እንተደኣ ደሊ ከዓ 26 10 ኢለ ኣልት ኤክስ እንተደኣ ኢለ ከዓ ርቡዕ ኩርናዕ ወይ ስኩዌር መፅያት ንላ ማለት እዩ። ካልእ ንዝኾነ ንፅሕፎ ነገር እንተደኣ ክንድምስስ ደሊና ኩላትና ከም ንፈልጣ ንኣብነት ደሊት ኢለ ሌተር እንተደኣ ኢለ ወይ ከዓ ደሊት ዎርድ እንተደኣ ኢለ ከዓ ከምታ ኩሉ ግዜ ንፈልጣ እንተደኣ ስፔስ ወይ ባክ ስፔስ እንተደኣ ከይደ እዚ በብሓደ ክድምስሶ እየ። እንተደኣ ዎርድ ኩላ እዛ ዎርድ ክድምስሳ ደሊ ከዓ እንታይ ክትጥወቀ ኮንትሮል ክጥወቀ ማለት እዩ። ኮንትሮል ገይረ ድሊት እንተደኣ ኢለ ከዓ ወርድ ብወርድ ክኾነለይ ማለት እዩ ኮንትሮል። ካልእ ከምዚ ትገብሮ ዘለኹ ስክሪንና እንድሕር ዳኣ ሪከርድ ክንገብር ደሊና ስክሪን ሪከርድ ንመምሃር ክኸውን ንኽእል። ከምዚ ዝገብሮ ዘለና ከዓ ዊንዶውስ ምስ ጂ እንተደኣ ገይረ ዊንዶውስ ምስ ጂ እንተደኣ ገይረ ከዓ እዚ ምልክት ናይ ሪከርድ ክመፀለዩ ነቲ ዝደልዮ ከዓ ክጥቀመሉ ይኽእል ማለት እዩ። ካልእ ክህልዋና ካብ ዝኽእላ ዝተፈላለያ ሲምቦልስ ከዓ ናይ ኢድ እንዳፀሓፈ ምልክት እንተደለየ ንኣብነት 270 ዲ ክገብረ 270

ዲ ኢለ ኣልት ኤክስ ንድሕር ገይረያ ሃፍ ትመፀለይ ወይ ፍርቂ ትመፀለይ ሓደ ሕምሲት ወይ ዋን ፊቭዝ እንተደሊኸ ሓደ ሕምሲት ወይ ዋን ፊቭዝ ተደሊኻ 21 55 ገይረ ኣልት ኤክስ እንተደ ኢለኻ ሓደ ሕምሲት ትመፀለይ። ካልእ ብዙሕ ግዜ ክንጥቀመላ ካብ ንኽእል ከዓ ናይ ራይት ምልክት እያ። ናይ ራይት ምልክት ራይት እንተደኣ ክገብር ደሊኻ 27 14 ገይረ ኣልት ኤክስ እንተኢለያ ራይት ክትመፀለያ። ኤክስ ናይ ኤክስ ወይ ሮንግ ምልክት እንድሕር ደሊኻ 27 16 ገይረ ኣልት ኤክስ እንተደኣ ገይረኻ ናይ ኤክስ ምልክት ትመፀኒ ማለት እዩ። ካልእ ብዙሕ ግዜ ኪቦርድና እንተደኣ ቢና ወይ ኪቦርድ እንተደኣ ገለ ቓላት ወይ ፊደላት ስኢናዮም ኦንስክሪን ኪቦርድ ኣለና። ኣብዚ ምናልባት ኦንስክሪን ኪቦርድ ኢልና ተፅሒፍና ኣብዚ ክመፀ ንኽእል እዩ። ኦንስክሪን እንተደኣ ኢለ ኦንስክሪን ኪቦርድ ኣለና፣ ግን ነዚኣ ከመይ ገይረ ብሾርትካት የምፃ እንተደኣ ኢለ ከዓ ኮንትሮል ምስ ዊንዶው ምስ ኦ ብሓንሳብ እንተደኣ ጠዊቐየን ኦንስክሪን ኪቦርድ ክትመፀኒ እያ። ስለዚ ኮንትሮል ምስ ዊንዶው ምስ ኦ እንተደኣ ጠዊቐ ኦንስክሪን ኪቦርድ መፂእኒ ኣሎ ከም ዝትሪእዮ ዘለኹም ኣብዚ ክፅሕፍ ክእል ማለት እዩ። ካልእ ናይ ኣብ ሽንቲ ቤት ኣብ ወዘተ ንጥቀመሉ ናይ ወዲ ምልክት እንተደኣ ደሊኸ ናይ ወዲ ምልክት እንተደኣ ደልየ 1F6B9 ገይረ ኣልት ኤክስ እንተደኣ ገይረ ናይ ወዲ ምልክት ይመፀኒ። ናይ ጓል ምልክት እንተደልየ ከዓ 1F6BA ይገብር። ነዚኣ ገይረ እንተደኣ ኣልት ኤክስ ገይረ ከዓ ናይ ጓል ኣንስተይቲ ምልክት ይመፀኒ ማለት እዩ። ስለዚ ዝተፈላለዩ ናይ ሾርት ካትስ ኣለውና። ኣብ ዊንዶውስ ኣብ ማይክሮሶፍት ኦፊስ ዎርድ ክንጥቀመሎም ንኽእል ኢና ማለት እዩ። ንሎም ዓንቲ ኣዳልዮም ዝነበርኩ 20 ዝተፈላለዩ ምልክታት እምበኣር ብከምዚ ሾርት ካት ተጠቂምና ክንገብር ንኽእል ማለት እዩ። እዚ ክትከታተሎ ፀናሕኩም 20 ዝተኸታተልኩማን ሾርት ካትስ ከመይ ጌርካ ብሓፂር ኣገባብ ዝደለኻዮ ሲምቦላት ዝደለኻዮ ምልክታት ትሰርሕ ዝብል እዩ ነይሩ። እዚ ንብዙሕ ስርካብ ስራሓትና ክጠቅም ዝኽእል ምስ ምዃኑ ንሎሚ እዚ ኣላለየኩም ኣለኹ። ዝመፅእ ዘሎ ካልእ ግዜ ድማ ከምኡ እንዳበልና እቶም ኣገደስቲ ዝበሃሉ ናባኹም ከነብል ኢና። ከምቲ ኣብ መእተው መደብና ዝተገልፀ ካልኣይ መደብና ተዳልዩ ዘሎካ ብዛዕባ ኣልጎሪዝም ይኸውን። ብዙሕ ግዜ ብፍላይ ተጠቀምቲ ማሕበራዊ መራኸቢታት፣ ተጠቀምቲ ኢንተርነት፣ ተጠቀምቲ ሞባይልና ንባዕሉ 10 ግዜ ከም ኣወላፊ ክገብሮ ዝኽእል ብዙሕ ግዜ ተተመላሊስና ናብኡ ክንከይድ ንጎ ትስኢልካ መብዛሕትኡ ሰብ እንታይ ትገብር ንጎ ትስኢሉ ናብ ሞባይሉ ዝኸይድ ክሕፀብ እንድሕር ዝኸይድ ኣሎ ሞባይሉ ሒዙ ዝኸይድ እዚ ስለምንታይ እዩ ከምኡ ኮይኑ እንተደኣ ኢልና ፀኢልካ ድመፀ ነገር ኣይኮነን እንታይ ደኣ ተሰሪሕሉ እዩ። ብዙሕ ግዜ ከዓ ምስ ኣልጎሪዝም ኣብ ዝተኣሰር ብፍላይ ካብታ ቅድሚ ገለ እዋናት ዘቕረብናያ ለሶሻል ዳይላማ ትብል ጀሚርካ ኣሰራርሓ ማሕበራዊ መራኸቢታት፣ ኣሰራርሓ ኢንተርነት፣ ኣሰራርሓ ቴክኖሎጂ ብሓፈሻ ኣወላፊ ዝገብሩካ ወይ ኣወላፊ ዝገብርሉ መንገዲ ዝስራሓሉን ኮነ ኢሉ ብመፅናዕቲ ዝተገብረን ምዃኑ እንዳ ገለፅናዮ ክንመፅ ፀኒሕና ኢና። ንሎሚ ተዳልዩ ዘሎ ከዓ ገለ ካብኡ መቐፀልታ ኮይኑ ብዛዕባ ኣልጎሪዝም እንታይ ማለት ምዃኑን ብኸመይ ከም ዝሰርሕን ዘላሊ መደብ ክህልወና እዩ። ሕጂ እውን ናብቲ ሙሉእ መደብ ክብለኩም እየ። ሰናይ ምክትታል። ኣብ ናይ 7ይ ምዕራፍ መደባትና ካብ ዘቐረብናዮም ሓደ ካብቶም ዓበይቲ ዝነበሩ ዜናታት እታ ኬሊ ዝተባሃለት ውልቀ ሰብ ንትካል ሜታን ኢንስታግራምን ከሲሳቶም ከም ዝነበረት፣ እቲ ክሲ ናብ ላዕሊ በፂሑ ኣብ ቤት ፍርዲ ገበነኛታት ኮይኖም ስለ ዝተረኽቡ ንኬሊ 6 ሚልዮን ዶላር ከም ተካሕሰት ገሊፅና ነርና። ምናልባት እዚ ሓደ ካብቶም ኣብ ዓለምና ንመጀመርያ ግዜ ሓደ ናይ ማሕበራዊ መራኸቢታት ትካል ተኸሲሱ እሞ ገበነኛ ኮይኑ ስለ ዝተረኽበ ዝተዋህበ ውሳነ ናይ ቤት ፍርዲ እዩ ነይሩ። ኬሊ ግን እንታይ ኣየላ እንታይ ኢላ ኢኸ ከሲሳ ነይራ? እንተዳ ኢልና ኣብዚ እዋን እዚ ማሕበራዊ መራኸቢታት ዝጥቀምሉ ዘለዉ ኣገባባት ወይ ናይ ኣልጎሪዝም ኣገባባት ክሳብ ክንደይ ሓደገኛ ምዃኑን ኬሊ ሓንቲ ካብቶም ብቢልየን ወይ ኣማኢት

ሚሊዮናት ዝቆፀሩ ክኸሱ ዝግብኦም ሰባት ምዃኑ ኣብቲ እዋንቲ ገሊፅና ነርና። ማሕበራዊ መራኸቢታት ንህዝቢ ናብ ወይ ንተጠቀምቲ ብሓፈሻ ናብ ውሉፋት ናይ ማሕበራዊ መራኸቢታት ንክገብርዎም ካብ ዝጥቀምሉ ሓደ እቲ ብኣልጎሪዝም ዝፍለጥ እዩ። ኬሊ ንሜታን ንኢንስታግራምን ኣብ ዝኸሰትሎም ግዜ እንታይ እዩ ነይሩ? ኣብ ግዜ ቁልዕነተይ ኢንስታግራም ከምኡውን ሜታ ናይ ሕጂ ሜታ ናይ ሽዑ ፌስቡክ ማለት እዩ ክጥቀም ኣብ ዝጀመርኩሉ ግዜ ነፍሰይ ከም ዘናኣስኩ እዚ ኮንፊደንሰይ ከም ዘጥፋእኹ ወይ ርእሰ ምትእማን ከም ዘጥፋእኹ ብኡ ኣቢለ ከዓ ነብሰ ትሕትና ተሰሚዕኒ ካብ ብፆተይ ዝተሓትኩ ኮይኑ ከም ዝዓበኹ እዚ ከዓ ንልዕሊ 20 ዓመታት ካብ 15 ክሳብ 20 ዓመታት ኣብ ዘሎ ሂወተይ ከም ዘባኾኖ ሞ ኣብዚ እዋን እዚ ከዓ ናይ ስነ ኣእምራዊ ፀቕጢ ገይረ ኣለኹ እዚ ከዓ ብሰንኪ ኣልጎሪዝም ወይ ብሰንኪ ፌስቡክ ምጥቃመ እዩ ኢላ ከም ዝኸሰሰቶም ኣብዝ ሓለፈ 2026 መጀመርያ ከዓ እዚ ነገር እዚ ናብ ቤት ፍርዲ ከም ዝቐረበ ቤት ፍርዲ ንትካል ሜታ ብፍላይ ንዋና ሜታን ኢንስታግራምን ዝኾነ ማርክ ዛከርበርግ ኮርት ወይ ኣብ ቤት ፍርዲ ቀሪቡ ገበነኛ ኮይኑ ከም ዝረኸቦ በዚ ከዓ 6 ሚሊዮን ዶላር ከም ዝተካሕሰት ርኢና ነርና። እዚ እንታይ ማለት እዩ? ኣብዚ እዋን እዚ ኬሊ ንሜታ ንኢንስታግራም ክትከሶም ከላ ነቲ ኣልጎሪዝም ወይ ነቲ ዝጥቀምሉ ኣገባባት እያ ከሲሳቶም። እዚ ክኽሰሱ ከም ዝኽእሉ ንመጀመርያ ግዜ እዩ ናይ ማሕበራዊ መራኸቢታት ትካላት ተኸሲሶም ኣብ ቤት ፍርዲ እሞ ገበነኛት ኮይኖም ተረኺቦም ዘለዉ። ስለዚ ብዛዕባ ኣጠቃቅማ ማሕበራዊ መራኸቢታት ብዙሕ ግዜ ኣብ ሻባዒ ምዕራፍ መደብና ዓብ ሸፈነ ዝሃብናዮ ብፍላይ ኣፍታ ነዚ ኣመልኪታ ቀሪባ ዝነበረት ናይ ዶክመንተሪ ፊልም እውን ክልተ ክፋላት ኣቕሪብና ነርና ኢና። እዛ ብሶሻል ዳይላማ ትብል ዝቐረበት እሞ ኣብ መደብና ሰፊሕ ሸፈነ ሂብናዮ ዝነበርና ብዛዕባ ማሕበራዊ መራኸቢታት ዝገብሩ ኣሰራርሓ ሕቡ ኣሰራርሓ ዝጠቅስ እዩ ነይሩ። ሓደ ካብቲ ብዙሕ ግዜ ዝጥቀስን ንኬሊ ከም ኣብነት ዝኾና ከዓ ማሕበራዊ መራኸቢታት እንተደኣ ክትጥቀመሎም ጀሚርካ ንክትገድፎ ከምዘይኮንካ ከምዘይትገድፎ ገይሮም ከም ደስርሑካ እቲ ትደልዮ ኣቐዲሞም ፈሊጦም ንሱ ጥራይ ከም ዘምፅልካ ኮነ ኢሎም ኣወላፊ ከም ዝገብሩካ ምክንያቱ እቲ ኣወላፊ ዝገብሮ እንታይ እዩ ንሰባት በቲ ናይ ስነ ኣእምሮ ዘለና ኣተሃናንፃ ወይ ባህርያት ደቂ ሰባት ሓንጎሎም ወይ ኣእምሮኦም ከመይ ገይሩ እዩ ዝሰርሕ ተባሂሉ ኮነ ኢሉ ተፀኒዑ እዚ ከዓ ኣወላፊ ከምዝኾኑ ከም ዝገብርዎ ኬሊ ከዓ ነዚ ተጠቂማ ኣብ ክሳ ከም ዝቐመጠቶሞ እቲ ክሲ ብሓፈሻ ከዓ ንዝሓለፈ 15 ዓመታት ግዳይ ጌርኩምኒ ኢላ ኣብ መወዳእታ ከዓ ከምዚ ክጠቕሶ ፅናሕኩ ክሳብ መቕፅዕቲ ከይዶም ማለት እዩ። ብድሕሪኡ ብዙሓት ውልቀ ሰባት ብዙሓት ትካላት እውን ነዚ ነገር እዚ ይስዕብዎ ከም ዘለዉ ሓደሽቲ ክስታት ናብ ማሕበራዊ መራኸቢታት ይመፁ ከም ዘለዉ ብዙሓት ሃገራት ማሕበራዊ መራኸቢታት ይዓፅዋ ከም ዘለዋ ክሳብ ሕጂ ከም በዓል ኣውስትራልያ ሃገራት ኤሮጳ ከም በዓል ሽወደን ዝርከብኦም ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 13 15 ዓመታት ይኽልክላ ከም ዘለዋ ሓደ ካብቲ ድመፅ ዘሎ ውፅኢት እዩ። ኣብዚ ንሪኦ እምበኣር ኣልጎሪዝም እንታይ ማለት እዩ? ንሕና ኸ እንተ ብደቂቕ እንተ እዚ ነገራት እዚ ነስተውዕሎ ዶ ወላ እኳ ኣባና ይብፃሕ ግን ኣብ ብዙሓት ክንሪኦ ከለና ግዳያት ናይ ኣልጎሪዝም ዝኾኑ መንስያት ምዕራብ ብፍላይ ስለምንታዮም ወይ ብኸመዮም ግዳያት ኮይኖም ንዝብል ገለገለ ክንጠቅስ ኢና። ሓደ ካብቲ ደ ሶሻል ዳይላማ ትብል ዶክመንተር ኣብ መደብ ቴክ ኢንሳይት እውን ኣብ ክልተ ክፋላት ዘርዚርና ዘቕረብናያ ትብሎ እንተደኣ ኣላ ንሓደ ኣፕሊኬሽን ናይ ሶፍትዌር ወይ ኣፕሊኬሽን ናይ ኮምፒውተር ክኸውን ክእል ኣፕሊኬሽን ናይ ሞባይል ክኸውን ክእል ብነፃ ከይዓደካ እንተደኣ ትጥቀመሉ ኣለካ ኮንካ እስኻ ኢኻ ትድሽየጥ ደሎ እያ ትብል ነራ። እዚ እንታይ ድብል ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ፍርያት ኢኻ ተመሊስካ ክረአ ዝክእል እዩ ማለት እዩ። ሕጂ እንታይ ና ንብል ዘለና ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ንስኻ ኢኻ ትፍርያት ኢና ንብል ዘለና። እዚ ብኸመዮም ንዝብል እውን ከምቲ ዝጠቐስኮ ተመሊስኩም መደባት ቴክ ኢንሳይት ኤርትራ ክትሪእዎ ትኽእሉ ኢኹም። ነዛ ነገር እዚኣ እንተደኣ ብነፃ ይጥቀመላ ኣለኹ እንታይ እዩ ድሽየጥ ደሎ? እቲ ፌስቡክ ክኸውን ክእል እቲ ናይ ማሕበራዊ መራኸቢታት ወናኒ ንሓደ ነገር እዚኣ ሽጠለይ ኢሉ እዩ ዝህቦ ደሎ። ሽጠለይ ክብሎ እንተደኣ ኮይኑ ከዓ

ክፍሎ እዩ። ስለዚ ኣታዊኡ ከዓ 900ዊት ኣታዊ ናይቲ ማሕበራዊ መራከቢታት ናይዚ ብምሉእ ብነፃ ንጥቀመሉ ዘለና እቲ ኣታዊኡ ከዓ ካብ ምውዕዋዕ እዩ ዝረክቦ ንብል ኣለና። ስለዚ እቲ ምውዕዋዕ እንታይ እዩ ዝወስድ ደሎ እንተረኣኢልና ናትና ግዜን ኣቐልቦን ወይ ኣቴንሽን እዩ ዝወስድ ደሎ ማለት እዩ። ስለዚ ፌስቡክ ቀይማ ደላ ካብዚ እዋን እዚ ኣብ ዓለም ቢልዮነርስ ዝበሃላ ቀዳሞት ሃፍታማት ትካላት እንተዳርኢናየን ናይ ማሕበራዊ መራከቢታት ወይ ናይ ቴክኖሎጂ ኩባንያታት እየን ዝኾና ዘለዋ። ስለዚ ንዕዳጋ ዘቕርብኦም ደለዋ ሰባት መን እዮም እንተዳ ኢልና ዝተፈላለዩ ትሕዝቶታት እንዳገበራ ዝተፈላለዩ ሃነን ዘብል ንዓኻ ቀልብኻ ድሰርቕ ወይ ቀልብኻ ድወስድ ነገራት እንዳቐረባ ኣብ መንጎ መንጎ ከዓ ትመዋዓውዒ ናይቶም ክሸጡ ዝደለዩ ነገራት እንዳምፁ እሶም ቢልዮነራት ኮይኖም ኣለው ንሕና ወይ ተጠቃማይ ዝበሃል ህዝቢ ከዓ ግዳይ ኮይኑሎ ማለት እዩ። ስለዚ ንሕና ግዜናን ኣቐልቦናን ወይ ተጠቃማይ ማሕበራዊ መራከቢታት ብሓፈሻ ግዜኡን ኣቐልቦኡን ክወስድ ከሎ እቲ ፍርያት ዘፍሪ ንብረቱ ይሸይጥ ኣሎ፣ እቲ ዋና ማሕበራዊ መራከቢታት ከዓ ኣታዊታቱ የካዕብት ኣሎ ማለት እዩ። ስለዚ ማሕበራዊ መራከቢታት በዚ ስለተጠቀሙ ንሰባት እንዳወዳደሩ ክስተረኣዮ ከምዚ ገይሩ ኣብ ከም ዝተሳኢሉ ስኻ ግና ቤለኻ እዚ ዓይነቱ ትሕዝቶታት እንዳቐረቡ ክሳብ ክንደይ እቲ ማሕበራዊ መራከቢታት ፍልለይ ኣምፂኦም ዘሎን ኣብዚ እዋን እዚ ከዓ ኬሊ ዝጀመረቶ ናይ ክስ መደብ ብዓብኡ ብዙሓት ሰባት ክካሓስ እውን ናብ ቤት ፍርድታት ይኸዱ ከም ዘለው እዚ ረኪብናዮ ዘለና ፀብፃባት ይሕብር ኣሎ። እዚ ምናልባት ኣብ መሸጣ እንተደኣ ደሊና ከመይ ገይሩ እዩ ዝሰርሕ ኢልና ንርኣዮ። ንኣብነት ኣነ ሓንቲ ላፕቶፕ ደልየ ናብ ጉግል ናብ ፌስቡክ ኣይኮንኩ ናብ ዝኾነ ቲክቶክ ኣይኮንኩ ናብ ኢንስታግራም ናብ ዝኾነ ማሕበራዊ መራከቢታት ኣይኮንኩን፣ ግን እስኪ ላፕቶፕ ትሕቲ 10,000 ናቕፋ ላፕቶፕ ክንደይ ይህልዋ ወይ ዓይነት ኾና ኢለ እንተደኣ ሰርች ገይረ እቲ ምስጢር ሕጂ ካብዚ ዝጅምር ኣብ መንጎ ትካላት ናይ ማሕበራዊ መራከቢታት ወይ ናይ ኢንተርነት ወይ ናይ ዌብሳይታት ዝበሃል ዘሎ ድሕሪ መጋረጃ ዘሎ ኣሰራርሓ ከመይ ይመስል ኢና ከም ኣብነት ጌርና ክንሪኦ። ኣነ እንተደኣ ትሕቲ 10,000 ናቕፋ ዘለዋ ላፕቶፓት ኢለ እንተደኣ ደልዮ ቀዳሚት ጉግል እሱ ከምፃለይ ከሎ ብታሕቲ ታሕቲ እንታይ ይብላ ኣሎ፣ ከምዚ ዝበለ ቦታ ኣብ ከምዚ ዝበለ ዩዘር እዮም ድብሎም ምስ ወይ ከምዚ ዝበለ ተጠቃማይ እቲ ኣይደንቲቲ ማች ኢሎም ዝጠቕስዎ ማለት እዩ። ከምዚ ዝበለ ተጠቃማይ ናይ ትሕቲ 10,000 ናቕፋ ላፕቶፕ ደሊሎ ዝብል ድሮ ናፍተን ናይ ማሕበራዊ መራከቢታት ከይድሎ ማለት እዩ። ድሓር ኣነ ጉግል ተጠቂመ 10,000 ናቕፈን ዋግአን ላፕቶፓት ርአ ዓፄ ናብ ፌስቡክ እንተደኣ ከይደ ወይ ናብ ኢንስታግራም ወይ ናብ ቲክቶክ ወይ ናብ ካልእ ናይ ዕድጊ ንኣብነት ኣማዞን ክኾን ኽእል ኢባይ ክኾን ኽእል ኢበይ ክኾን ኽእል እንተደኣ ከይደ ልክዓዊ ምስ መፀኻ ትሕቲ 10,000 ናቕፋ ዘለዎን ላፕቶፓት ኣቐዲመን ከም መዋዕውዒ መፀኻ። እዚ ሕጂ እንታይ ኻ ትብል ከመይ ገይሮም ፈሊጦም ኣነ ትሕቲ 10,000 ናቕፋ ላፕቶፕ ደልየ ከም ዘለኹ ኢኻ ትብል ማለት እዩ። ስለዚ ኣብዚ እንታይ እዩ ድኸውን ደሎ እቲ ፕሮግራም እቲ ምናልባት ፒክሰል እዩ ዝበሃል ኣብ ፌስቡክ እንተደኣ መፂና ፌስቡክ ፒክሰል ዝበሃል፣ ኣብ ኢንስታግራም እንተደኣ መፂና ኢንስታግራም ፒክሰል ዝበሃል ሓደ ረቂቕ ኣገባብ ሓበሬታ ካብ ዌብሳይት ናብ ዌብሳይት ወይ ካብ ሓደ ዌብሳይት ወይ ናብ ማሕበራዊ መራከቢታት እዩ ዝኾን ደሎ ማለት እዩ። ስለዚ እዚ ከም መወዓውዒ ኮይኑ ክመፀካ ከሎ ስኻ ከዓ እስከዚኣ ኢልካ ትንክፍ ማለት እዩ። ሕጂ እቲ ኣልጎሪዝም ዝበሃል እዚ እዩ እንታይ እዩ እንታይ እዩ ደፅንዕ ባህርያትካ እዩ ደፅንዕ። ንኣብነት ክትርኢ ከለካ እንተደኣ ውዚኣሳ ገዲሳት እኒኢልካ ቁሩብ ደቃይቕ ናብኣ ደቃይቕ ከማን ክኸውን ኣይክእልኒ ካልኢታት ሰከንድስ እንተደኣ ፀኒዕካ እቲ ኣልጎሪዝም ኣሃ ክልተ ካልኢት ሰለስተ ካልኢት ነዛ ነገር እዚኣ ርእዋ ኣሎ ስለዚ ተገድሶ እያ ማለት እዩ ይብል። መሊስካ ስክሮል ክትገብር ከለካ ንላዕሊ ክትከይድ ከለካ ከዓ ዘየገድሰካ እንተኮይኑ ቀልጢፍካ ኢካ ትሓልፎ ኣሃ እዚ ነዛ ነገር እዚኣ ክልተ ሰከንድ ወይ ሰለስተ ካልኢት ርእዋ ኣሎ ነቲኣ ግን ወላ ሓንቲ ካልኢት ከማና ይወሰደላን ቀልጢፉ እዩ ሓሊፍዋ። ስለዚ እዚ ሰብ እዚ እዚ ተጠቃማይ እዚ ኣብዚ ንብረት እዚ እዩ ዘገድስ ተባሂሉ ኩሉ ግዜ ኣብ ማሕበራዊ መራከቢታት ኣብ ዝኣተካሉ ግዜ እሱ ጥራይ ይመፀካ ማለት እዩ። ስለዚ እቲ ኣልጎሪዝም ዝበሃል ኣበይ ኮንካ እንታይ ትጥቀማ ኣለካ እቲ ዝያዳ ዘገድሰካ ኣብቲ ኢንተርነት ምስኣተኻ ወይ ኣብ ማሕበራዊ መራከቢታት ምስኣተኻ እንታይ እዩ ሪኦም እሱ ጥራይ እዮም ፅልካ እሞ እስኻ ከዓ ወይ ተጠ

0: ጠቃማይ ከዓ ብሓፈሻት ናይ እምሮ ወዲ ሰብ ዝበሃል ብኸመይ ይሰርሕ ስለ ዝፈልጡ ከዓ ነዚ ኩሉ ግዜ ድሌታትካ ክሰዱልካ ይፍትኑ ማለት እዩ። ስለዚ እዚ ከዓ እንታይ ይበሃል? ኣይደንቲቲ ማች ይበሃል። ስለዚ ንስኻ ምዃንካ ንኣብነት እንታይ ኢና ንርኢ? ኣብ ሓደ ድኳን ንእቶሞ ኣብ ዝኾነ ድኳን ወላ ናይ ኣስመራ ድኳን እንተዳርእናዮ እዛ ካምቻ እዚኣ ክንደያ ኢልካዮ ኣርኢካ ራይ በል ኢልካ ይተሰማዕኻ ናብ ካልእ ሳልሰይቲ ራብዒይቲ ድኳን እቱ ክትብል ከለኻ እንኳዕ ድሓን መፅኻ ካምቻ ድያ ደለኻ እነህለት እንተዝብላ እንታይ ምበልና? እቲ ኣልጎሪዝም ኣሰራርሓ ሕጂ እዚ እዩ። ኣብቲ ሓደ ድኳን ኣቲኻ እንታይ ሓቲትካ እቲ ሆል ሲስተም ወይ ሙሉእ ሲስተም ፈሊጡሎ ማለት እዩ። እዚ ከምዝገለፅኮ በቲ ፒክሰል ዝበሃል ኣሰራርሓ ናይ ድሕረ መጋረጃ ኣሰራርሓን እቲ ማች ወይ ኣይደንቲቲ ማች ዝብልዎ ብከምዚ ኣትዩ ዝነበረ ሰብ ከምዚ ዝበለ እዚ ከዓ ደሊሉ ሕጂ ዝበሃል እዩ ማለት እዩ። ስለዚ መብዛሕትኡ ግዜ ዘጋጥም መብዛሕትኡ ግዜ ዝረአ እንታይ እዩ እንተደ ኢልና እቲ ናትካ ድሌታት ዝኸድካ እዩ ማለት እዩ። ስለዚ ብሓፈሻ እንታይ ኢና ንብል ዘለና ኣብ ናይ ሎም ማዓንቲ ኣርእስቲ ጠቂስና ንዛረበሉ ዘለና ኣልጎሪዝም ዝበሃል እዩ። ኣልጎሪዝም ሕጂ ትሕቡ ኣሰራርሓ ናይ ማሕበራዊ መራኸቢታት ወይ ከዓ ናይ ሶፍትዌራት እዩ ኢና ንብል ዘለና ማለት እዩ። ስለዚ እንተ ደኣ ትፈትዎ ዝቐረበካ ኮይኑ ኣብዚ መፀኻዮ ንኣብነት ኣብ ሓደ ገዛ ንኸይድ ሞ ኣብ ዝኸድካዮ እዋን ድሌታትካ እንታይ ዓይነት መግቢ ትበልዕ፣ እንታይ ኻ ትፈቱ፣ እንታይ ኻ ከመይ ዓይነት ኩነታት እዩ ደስ ዝብለካ፣ እንተ ደኣ ሰባት ቀሪቦም ኢልካ ፀኒዖም ብክብሪ ስለ ዝስማዓካ ድሌታትካ ከም ዝፈለጡ ስለ ትፈልጥ ነቲ ቦታ ትፈትዎ ኢኻ። ስለዚ ማሕበራዊ መራኸቢታት ዝጥቀምሉ ሕቡ ኣልጎሪዝም ወይ ኣሰራርሓ ከዓ እዚ ኣዝዩ ረቂቕ ነገራት ምዃኑ ኢና ንርኢ ማለት እዩ። ስለዚ ትፈትዎ ዝቐረበልካ ትደልዮ ዝፈልጥ ዝርዳእካ እንተ ደኣ ኮይኑ እዚ ሓደ ካፍቲ ኣሰራርሓ ናይ ኣልጎሪዝም እዩ ማለት እዩ። ኣብ ሕፅር ድበለ ንኣብነት ኣብ ናይ ቲክቶክ መደባት ዋላ ብኦፍላይን ብዘይ ኢንተርነት ኣብ ሞባይላት ዝርጋሕ ዘሎ ኣብ ሙሉእ ሳልሳይ ዓለም ብፍላይ ርሑቕ ምብራቕ ንኸይድ ሃገራት ኣፍሪቃ ንምፃእ እንተ ደኣ ኮይኑ ከዓ እዚ እዩ። ንኣብነት ቲክቶክ እንድሕር ዳ ርኢና ንመዓልቲ ብሚልዮናት ዝቕፀሩ ናሓፀርቲ ገሊኦም ናይ ሓደ ደቂቐም ገሊኦም ናይ ክልተ ደቂቐም ገሊኡ ከዓ ትሕቲ እዩ። ምክንያቱ ኣብዚ ግዜ እዚ ሰባት ናይ 20 ደቂቕ ኣስተምህሮ ካብ ክርዩ ናይ ክልተ ደቂቕ እንታይ ትኸውን ዝብል፣ ምክንያቱ ብስና እምሮ እንታይ መፅናዕቲ ተገይሩ ዘይተወድአ ሉፕ ሰባት ከምዘይፈቱ ክውዳእ ከም ዝደልዎ እንተደኣ ሓንቲ ነገር ርኢኻ እሞ ዘይተወደአት ብድሕሪያ ዘይትደልያ ክትመፅያ ብድሕሪያ ግን ኣዝኻ ትደልያ ክትመፅያ። ስለዚ ዋላ ሓሙሽተ ግዜ ሸለል ኢልካ ሓሊፍካዮ ኣፍታ ሻድሸይቲ ድያ ኣፍታ ሓሙሸይቲ ድያ ኣፍታ ራብዒይቲ ድያ ትደልያ ከም ትረክብ ስለ ዝፈልጡ እዚ የዳልውልካ ማለት እዩ። ኣብ ኦፍላይን ክኸውን ከሎ ኣብዘይ ኢንተርነት ብፍላሻት ብሜሞሪታት ብወዘተ ኣብ ዝመሓላለፍ ግን ካብቶም ሚልዮናት እቶም ዝለዓለ ቪው ዝረኸቡ ደቂ ሰባት ዝደልይዎም እዮም ዝበሃሉ ስለ ዝመፁ ብነ ሞኻ ንናይ ሓደ ደቂቕ ንናይ ክልተ ደቂቕ ስለ ዝኾኑ ከይተፈለጠካ ትኸይድ ማለት እዩ። ንኣብነት እንተ ደኣ ሓሙሽተ ባኒ ወይ ሰለስተ ባኒ ብሓንሳብ ተቐሪብልካ ኣይትበልዖን ኢኻ። እንተ ደኣ በብንእሽተይ ኮይኑ ግን እሞ ክንደይ ግዜ ከም ድበላዕኻ ኣይፍለጠካን ግዜ ትወስድ ማለት እዩ። እዚ ስለ ደፅንዕዎ ሕጂ ካብ ፌስቡክ ካብ ኢንስታግራም ንላዕሊ ኣቐልቦ ሰባት ዝወስድ ዘሎ መን እዩ እንተደ ኢልና ቲክቶክ እዩ። ቲክቶክ ብኸመይ እዩ ነዚ መፅናዕቲ ወሲድዎ? ሰባት ኣብ ነዊሕ ግዜ ዝግደሱሉ ግዜ ከም ዘብቅዐ ንነዊሕ ካብ ልዕሊ 15-20 ደቂቕ ኮፍ ኢሎም ክርዩ ኣብ ዘይክእሉ ደረጃ በፂሖም ኣለው። እንታይ ደኣ ሓፀርቲ ናይ 2 ናይ 3 ደቂቕ እንተደኣ ጌርካሎም ግን ከይተፈለጦም 2 ሰዓት 3 ሰዓት ኮፍ ክብሉ ይኽእሉ እዮም ብዝብል ዝተገለፀ እዩ ማለት እዩ። ስለዚ ብሓፈሻ ኩሉ ሰብ ኣብ ሎሚ ኣብ ሞባይል ኣብ ኮንተንትስ ወይ ትሕዝቶታት ናይ ዲጂታል ኮንተንትስ ዝበሃሉ ናይ ሞባይላት ናይ ሎፕቶፓት ዘሕልፎ ዘሎ ግዜ እንዳበዝሐ ይኸይድ ምስ ምህላው ንሕና ወይ ብፍላይ ንኣሽቱ ቆልዑት ግዳያት ናይ ኣልጎሪዝም ይኾኑ ከምዘየለዎ ወይ ንኸውን ከምዘየለና ኣረጋጊፅና ክንኣቱ እንተ ደኣ ደሊኻ ኮይኑ ብድሌትካ ኮይኑ እቲ ግዜ ትሕልፎ ዘለካ ብድሌትካ እዩ ወላ ሓንቲ። እንተ ደኣ ብዘይድሌትካ ኮይኑ ግዳይ ናይ ኣልጎሪዝም ናይ ማሕበራዊ መራኸቢታት ንኸውን ኣለና ወይ ይኸውን ኣሎ ህዝቢ ዓለም ግን ምናልባት ነዚ ኣቐዲሙ ክጥንቀቐሉ ሞ ኖ እዚኦም ከምዚ እንዲኦም ሓሲቦም ንዓይ በቢ 2 ደቂቕ እንዳገበሩ እንዲኦም 2 ሰዓት ኣብዚኣ ኮፍ ከብሉን ሓሲቦም ኣነ ግን ነዚ ነገር እዚ ነቕሐሉ ስለ ዘለኹ ድሕሪ ሕጂ ኣይጥቀመሉን እየ። ምክንያቱ እቲ ኣብ ሶሻል ዳይላማ ከም ዝጠቐስናዮ ምናልባት ሶሻል ዳይላማ ዘይረኣኹማ እንተለኹም ተመሊስኩም መደብ ቴክ ኢንሳይት ኤርትራ ክትርእይዎ በዚ ጋጣሚ ዝኸዘኻኽረኩም ንደሊ። ምክንያቱ ኣብኡ ዝተቓልዐ ምስጢር ወይ ኣሰራርሓ እቲ ኣንፌር ድበሃል እዩ። ሓደ ቆልዓ ሞብ ኣብ ስክሪን ድሓዘን 5-6 ናይ ስነ እምሮ ፕሮፌሰራት ድሕርታ ስክሪን ኣለዎ። ምክንያቱ ከመይ ገይሩ እንታይ ደሊ እንታይ ተገይርካሉ እዩ 2-3-4 ሰዓት ኣብ ስክሪን ኮፍ ድብል ደፅንዑ ሰባት እዮም ዘለዉ። እቲ ብቅድሚ ስክሪን ኮይኑ ዝዕዘብ ደሎ ሰብ ግን ወላሓንቲ ኣፍልጦ የብሉን። ግዳይ ናይ ኣልጎሪዝም ዝኾነ እዩ ማለት እዩ። ስለዚ ብሓፈሻ ናይ ሎም ማዓንቲ ዕፅር ኣቢልና ክንጠቕሳ እንተደኣ ኮይና ኬሊ ዝጀመረቶ ናይ ክስ መደባት ዕውት ኮይኑ ምስ መፀት ክሳብ ክንደይ ኣብዚ እዋን እዚ ሰባት ነዚ ነገር እዚ ክነቕሑሉ ጀሚሮም ከም ዘለዉ ሃገራትን መንግስታትን እውን ንትሕቲ ዕድመ እንዳኸልክላ ይመፀ ከልዋ ስድራ ቤታት እንዳነቕሑ ይመፁ ከም ዘለዉ። ምክንያቱ ቅድሚ 10-15 ዓመታት ቆልዑ ዝነበሩ መንስያት ዝነበሩ ሽዑ ዓብ ምዕባለ ዝሕሰብ ዝነበረ ናይ ማሕበራዊ መራኸቢታት ኣሉታ ወይ ዲስኣድቫንቴጅ ዝበሃል ክፋሉ ሎሚ ኣብ መንእሰያት ክረአ ከም ዝጀመረን እቶም መንእሰያት ከዓ ንሕና ንዓና ይጠቐመን ስለዚ ንካልእ ወለዶ ክጠቅም የብሉን ዝብል ጀሚሮም ከም ዘለዎ እዩ። ስለዚ ብሓፈሻ ኣልጎሪዝም ክንብል ከለና ሕቡ ኣሰራርሓ ድሕሪ ዝኾነ ይኹን ሶፍትዌራት ዘሎ ማለት ምዃኑ ሶፍትዌር ኢንስቶል ኣብ ትገብረሉ ወይ ኣብ ትጥቀመሉ ግዜ ኮምፒተር ሓድሽ ዌብሳይት ኣብ ትኸፍተሉ ግዜ እዚ ንዝን ኣሎ ሞ ኩኪስ ዝበሃል ኣሎ ኣክሰፕት ኩኪስ ኢሎም ፅሑፉልካ ወላ ሓንቲ እንታይ ማለት ምዃኑ ከይፈለጥካ ኦኬ ትብሎ። ስለዚ እቶም ኩኪስ ዝበሃሉ እንታይ እዮም? ኩኪስ ኦኬ ክትብል ከለካ ሰልጠካ ናብቲ ሓደ ፔጅ ክትሓልፍ ወይ ከተንብብ ክትጅምር እንታይ ካ ተፍቀድ ዘለካ እውን እዚ ከምዚ ከይፈለጥካ ትፍርሞ ውዕል ምዃኑ እውን ብዙሕ ግዜ ምስ ኩኪስ ኣብ ዝተኣሰሩ ዝወፁ ዘለዎ መፅናዕትታት የረድኡ ኣለዉ እሞ ኣብዚ ናይ ሎም ማዓንቲ ሕፅር ድበለ ከረድኦ ወይ ሒዜ ቀሪበ ዘለኹ እንታይ እዩ ግዳያት ኣልጎሪዝም ዝኾኑ ሰባት ብፍላይ ከዓ መንእሰያት ትሕቲ ዕድመን ይበዝሕሉ ኣብ ዘለዉ ግዜ ሞባይልና ዝነውሐ ሰዓታት ክንሕዛ ተባሂላ ዲዛይን ከም ትግበር ናይ ስነ እምሮ ክኢላታት ከምዝኣትዋ ናይ ቴክኖሎጂ ክኢላታት ጥራይ ይኮኑ ከምዝኣትዋ ንሕና ነዚ ፈሊጥና ነገራት ክንጥንቀቐሉ ከም ዘለና ንምዝኽኻር ዝተዳለወ መደብ እዩ ነይሩ። ካብዚ ክጥቀስ ዝፀንሐ እምበኣር ሓንቲ ኣብ ሻባዒ ምዕራፍ ካብ ዘቐረብናያ ሓደ ኣሰራርሓ ኣልጎሪዝም ክትገልፅ ትኽእል እያ ዝበልክዋ ሓንቲ ቪድዮ ናባኹም ከብላ እየ። እዛ ቪድዮ እዚኣ እንታያ ፒሳ ደልዩ ናብ ሓደ ትካል ምስ ደወለ እቲ ሲስተም ባዕሉ እቲ ሰብ ደይኮነ እቲ ሲስተም ወይ እቲ ኮምፒውተር ከመይ ገይሩ ይምልሰሉ ኣብ መንጎ ከይፈለጠ ከሎ ክሳብ ክንደይ ናቱ ሓበሬታ ናይ ባንክ ድዩ ናይ ምንቀሳቀሳት ድዩ ወዘተ ኣብቲ ሶፍትዌር ከም ዝፀንሐ ትገልፅ እያ እሞ ንዓትኻት ኢልና ክንምለስ።
1: Hi, is this Pizza Hut?
2: Hello, na Pizza Hut bet magbi dow ila lahu?
3: No, sir, it's Google Pizza.
2: No, na Google Pizza ha dow ilka zalla.
1: Oh, sorry, I must have dialed the wrong number.
2: Oh, ya reta, tagagel lahu malati.
3: No, sir, Google bought Pizza Hut last month.
2: Ay tagagan, kubaniya Google ni Pizza Hut abza halafa warhi adigwallo. Selezi tsubo ya khazalla.
1: Okay, I'd like to order a pizza then.
2: Okay, tsubo. Amo pizza iz delenira.
3: Do you want your usual?
2: Kamta nay kadam kadi khat deli?
1: My usual? Do you know me?
2: Nay kadamay? Tfaltun diom.
3: According to our database, the last 12 times you called, you ordered an extra large pizza with 3 cheeses, sausage, pepperoni, mushrooms and meatballs on a thick crust.
2: Wa, masarat msana zello file ka abten zhalef 10 tghalta gize ab pay pizza, formajon pepperoni sgan ምስ ማሽሩም ዘለዎ ኢኻ ትእዝዝ ነርካ።
1: ሱፐር ያ ዳትስ ዋት አይ ዋንት።
2: ዋው ልክዕ ሕጂ እውን ንሳይ ዝደሊ።
3: ማይ አይ ሰጀስት ዳት ዲስ ታይም ዩ ኦርደር ኤ ቬጀታሪያን ፒዛ ዊዝ ሰም ድራይድ ቶማቶስ ኦን ኤ ሆል ዊት ግሉተን ፍሪ ክራስት።
2: ርኢቶ ኽበካ ይቕሬታ ንሕጂ ግን ኣብ ናይ ኣሕምልቲ ፒዛ ብኮሚደረ ብዙሕ ፕሮቲን ዘይብሉ እንተ ትእዝዝ ዶ መሓሸካ?
1: ኖ ኣይ ዶንት ዋንት ኤ ቬጀታሪያን ፒዛ ኢት ሳክስ ኢትስ ቱ ሄልቲ
2: ኖ ናይ ኣሕምልቲ ፒሳ ኣይፈቱን እየ።

0: ታ ናይ ቀዳመይቲ ንባዕላ ናይ ጥዕና እያ።
1: Your cholesterol is no good.
0: ዘድልየካ ፍለጥ መጠን ኮሌስትሮልካ ልዕሉ እዩ ዘሎ።
2: How in the hell did you know that?
0: ዋው ብኸመይ ክትፈልጡ ኽኢልኩም?
1: We cross-referenced your home phone number with your medical records. We have the results of your blood tests for the last 7 years.
0: ብቁፅሪ ቴሌፎንካ ጌርና ናይ ጥዕና ፋይልካ ርኢናዮ። ሕጂ ድማ ኣብ ዝሓለፈ 7 ዓመት ዝገበርካዮ ናይ ደም ምርመራ ዝሓዘ ጸብጻብ ምሳና ኣሎ።
2: Well, either way, I don't want your goddamn vegetarian pizza. I take medication for the cholesterol problem.
0: ዝገርም እዩ። ብዝኾነ ግን እዚ ናይ ኣሕምልቲ ፒሳ ዝበልኩሞ ኣይደለየን። ንመጠን ኮሌስትሮል ንምቁፅፃር ድማ ስሩዕ መድሃኒት ይወስድ ኣለኹ።
1: Excuse me, sir, but you have not taken your medication regularly. According to our database, you purchased only a box of 30 tablets once at Superfarm Pharmacy, 4 months ago.
0: የሬታ ዳ ግበረል ነምበር ኣወሳስዳ መድሃኒት ካውን ስሩዕ የለን። ብመሰረት ዘለና ሓበሬታ ዳታቤዝ ኣብዚ ሓለፈ 4 ተዋርሕ ሓንሳብ ጥራይኻ ካብ ሱፐር ዝተባህለት ፋርማሲ 30 ሓባ ዘለዋ መድሃኒት ገዚእኻ።
2: I bought more from another pharmacy.
0: እወ ግን ካልእ ብዝሒ ዘለዎ ካብ ካልእ ፋርማሲ ገዚአ።
1: That doesn't show on your credit card statement.
0: ግን ከምዝ ገዛእኻ ኣብ ናይ ባንካ ጸብጻብ ኣይረአናዮ።
2: Well, I paid in cash, that's why.
0: እወ ብካሽ ገዚአ።
1: But you did not withdraw enough cash according to your bank statement.
0: ክኸውን ምኽኣለ ግን ካብ ሕሳብካ እኹል ካሽ ከምዘየውፀኻ ኣብ ሕሳብካ ዝረአ ዝኾነ ምንቅስቓስ የለን።
2: Jesus Christ, I have other sources of money.
0: ኣነ ዶ ካልእ ካሽ ዝረኽበሉ ምንጭ ኣለኒ ካብኡ እየ ተጠቂመ።
1: That doesn't show on your latest tax returns unless you bought them using an undeclared income source, which is illegal.
0: እዚ እውን ኣብ ናይ ግብሪ ዝኸፈልካሉ ኣታዊ ኣይተረአየን። ምናልባት ግብሪ ዘይትኸፍለሉ ዘይፍለጥ ኣታዊ እንተለካ ከምኡ ትገብር እንተሊኻ ድማ ዘይሕጋዊ ኢኻ ትሰርሕ ዘላ።
2: What the hell? Somehow you have my tax records? This is nuts!
0: እንታይ ኻ ትብል ዘላ? ግብሪ ናይ ዝኸፍለሉ ጸብጻባይ እውን ኣለኩም እዩ?
1: I'm sorry, sir. We use such information only with the sole intention of helping you.
0: የቕሬታ ግበረልና። እዚ ንገብሮ ዘለና ንዓኻ ንምሕጋዝ እዩ። ሓበሬታኻ ኣኪብና ንምሕጋዝካ እዩ ሃቐናና።
2: I'm sick and tired of Google and Twitter and WhatsApp and all that shit. I'm going to a desert island where I don't have to deal with any of that shit.
0: ኣይድለንን እዩ። በዞም ካብ ጉግል፣ ኢንስታግራም፣ ትዊተር ወዘተ ዝኣመሰሉ ገጻት ናይ ማሕበራዊ መራኸቢታት ኣመና ተሸጊረን ዕቕኢሉንኒ እዩ። ተሪፍኒ ዘሎ ኢንተርነት ዝበሃል ናብ ዘይብሉ ደሴት ወይ ምድረ በዳ ምኻድ ጥራይ።
1: I understand, but you need to renew your passport first. It expired 6 weeks ago.
0: ተረድአካ መሰልካ እዩ ግን ፓስፖርትኻ ምሕዳስ ከድለየካ እዩ። ካብ ዝወድቕ ድሮ 6 ሰሙና ተሕሊፉሎ።
2: How in the hell did you know about my passport being expired? I was going to renew it. Jesus Christ, what's wrong with our country?
0: ፓስፖርቴ ከም ዝወድቐኸ ብኸመይ ፈሊጥኩም? ንኽሕድሶ እንደይ ዝቀርብ ዘለኹ? ናይ ብሓቂ እምበር ኩሉ ነገራትና ተቋፂርኩሞ እምባዕ።
2: Well, welcome to the new world. The new world is here, and it's scary. So everyone be ready, because that's what's happening. And have a good evening.
3: ካብዚኣ ቪድዮ እንታይ ክንዕዘብ ንኽእል ወይ እንታይ ክንምሃር ንኽእል እንተደኣ ኢልና ኣቐዲምና ኣልጎሪዝም ዝበሃል ነገር ከም ደሎ ነገራት ኮኔክት ከም ዝገብር ወይ ኮኔክቲን ደ ዶትስ ከም ዝብሎ ኣፍትያ ዝነበረት ነጥቢ ኣፍትያ ዝነበረት ነጥቢ ኣላጊቡ ድሌታትካ ምእንታይነትካ ምንነትካ ዘፅንዕ ሶፍትዌራት ከም ዘሎ ብሓፈሻ ማሕበራዊ መራኸቢታት ከዓ ትዝለዓለ ደስርሖ ዝበሃል ድሕረ ባይታ ወይ እቲ ንዓንዲ ሕቆ ናይ ማሕበራዊ መራኸቢታት ናይ ሶፍትዌር ኣልጎሪዝም ምዃኑ ርኢና ኣለና። እዛ ሓፃር ቪድዮ ዝቐረበት እንተደኣ ርኢናያ ኣብ መደብ ቴክ ኢንሳይት ኤርትራ ቅድሚ ልዕሊ ዓመት ዝቐረበት እያ ነይራ። ኣብቲ እዋንቲ ዝነበረ ኣዛራብ ዝበሃል እዚ ሰብ እዚ ናብ ሓደ ትካል ምስ ደወለ ፒሳ ደልዩ ወዘተ ወዘተ ወዘተ ትገልፅ ከም ዝተኸታተልኩም እያ ነይራ። ሎሚ ድሕሪ ዓመትን ገለን እዚ ነገር እዚ ክንዘራርበሉ ከለና ንዝነበረ ናይ ማሕበራዊ መራኸቢታት ኤኣይ ተሓዊስዎ ትካላት ንማሕበራዊ መራኸቢታት ንትካላት ማሕበራዊ መራኸቢታት ህዝብን መንግስታትን ዘለዎም ንቕሓት እንዳዓበየ ኣብ ዝኸደሉ ግዜ እሶም ከዓ ነቲ ዝነበረ ናይ ኣልጎሪዝም ኣሰራርሓ ብኤኣይ ተጠቂሞም ዝያደ ኣብ ዝሕይሉሉ ዘለዉ ግዜ ኢና ዘለና። ስለዚ ብሓፈሻ ካብዚ ናይ ሎም መዓንቲ እንታይ ኢና ንምሃር እንተዳ ኢልና ሎሚ ኣብዚ እዋን እዚ ኾንካ ሞባይልካ ክትስሕበካ ከላ ላፕቶፕካ ክትስሕበካ ከላ ወይ ትጥቀመሉ ትሪኦ ዘለካ ቪድዮ ክስሕበካ ከሎ ብድሕሪኡ ኣልጎሪዝም ከም ደሎ ሞ ከምቶም ጉዳያ

ዝኾኑ ብዙሓት ህዝብታት ዓለም መንስያት ከዓ ብፍላይ ንሕና ኣቐዲምና መምሃርን ኣይግበርካን መምሃርን ኣይኽላእካን ከም ዝበሃል ካብዚኦም ብዙሕ ነገር ክንምሃር ክኢልና ስለ ዘለና ሞባይልካ ልዕሊ 15 ደቂቕ ድሕዘካ ነገር እንተዳ ርኢኻ ብድሕሪኡ ኣልጎሪዝም ከም ደሎ ግዳይ ክኸውን የብለይን ኢልካ ትገድፎ ኖ እዚኣ መዲበላ እያ ፍርቂ ሰዓት ኣብ ሞባይልይ ክፀንሐ 20 ደቂቕ ክፀንሐ ኢልካ ባዕልኻ ዝኣተኻዮ እንተደኣ ኮይኑ ከዓ እቲ ውሳነ ናትካ ምዃኑ ዘርኢ መደብ እዩ ነይሩ። እምባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራን ሎም ተዳልዩ ዝነበረ መደብ እዚ ክትከታተልዎ ዝፀናሐኩም እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንራኸብ ሰናይ ቅና።

0: ምክንያት ሰሓቀይ እንታይ እዩ?
1: ኣይፈለጥና ጎይታ።
0: መጠቕዓቲ ምክንያት ተላኹም ከይፈለጥኩም ስሒቀ ስሕቁ ተፀው ይገፅ ወጉ ናትና ትብልዎ ቕኒት የብልኩምን ወረቲ ቕኒት ስዳሓን ይፅንሓልኩም ናትና ትብልዎ መለለይ ሕብሪ እኳ ዘይብልኩም ምዃን ካብ ንዓኻትኩም ምርዳእ ኣብ መቓልሑ ዘለዎ ቦታ ኼድካ ምስ ዝምለሰካ ድምፅኻ ምዝንጋዕ ሓይሽ ሕጂ ናብ መልእኽቲ ኣዳምፁ ጓል ሰብ ሓሪ ኣለኹ እንታይ ዳና ምግራ መንፈስ ዝርኤልኩም ዘለኹ ጓል ሰብ ሓሪ እምባለይ ከመይ ብልሕድሰኩም ነንስኹም ስለ ዝሓረኽዎ እንደገንኩን ኣብ ርእሲ መርዓን ተመርዐን ዘለኹ መላዛ ምድሪ ትፍለጥ እዚ ሕፅነታ ከይወደት ከርተት ዝብል ዘላ መርዓት ንዳይ ማሚቓ ከርሰይ ክትዓንግል ጎረሮይ ድማ ካብቲ ዓብ ቓላይ ከተጥልሎ ሸዓልኩም ሓብሩ ተለይ ሓብሩ ኣይትዘንጉኒ

0: እንታይ ዓይነት ክውንነት ዘይብሉ ሕሱም ወግዒ እዩ።
1: እንታይ ማለትካ እዩ?
0: ተሰማ ሓራድ ጎማዲ ወሲሉ ዝወቅዕ ተዛሪቡ ዘስምዕ ሕፁነታ ዘይወደአት መርዓት ከፍቅር ወይ ሕንኪ
1: ጋሻይትኹን
0: ነና ኢኻ
1: ነዚ ናይ ተሰማ ባህሪ ንጉስ መላእ እዛ ምድሪ ኣነ የናለ ይምርዖ ይፋታሕ ይገንሕ ይቃጻዕ ሕግታት ኣውጢኡ ምሩኻ ተሓሳስቡኡ ገብረካ ኣሎ።
0: ዑፋ እንታይ ኹም ሓቂ ክንክሕ ትረፋፉኡና ዝጠፋሽ ልቦና ዘይተሓወሰ ዘረባ ኣብ ቀፅሪ እዛ መርዓት ኣይሰርሕን። ድሓር ካ ስድራ ቤት እዛ መርዓት ነጋድሞት ኢድነሲኦም ኣይኮኑን ዝቐብሉ ብገልዳም ኢዶም ፀፊዖም እዮም ዘሰጉ።
1: ሕሉፎም ኣያገድስኒ ድሓር ከኣን እንዳተሰማ ዝዳረግ ትብዓት ካበይ እዮም ክዕድጉ
0: ክላ ምሳኻ ምትራኽ ድኻ

0: ምክንያቱ ከም ጣዖት ናይ ኣብርሃም ዓይኒ ከለዎም ዘይርዩ እዚ ከለዎም ዘይሰምዑ ኢኻ ኮንካ ዘለካ
1: ኮይነ ዘለኹ ዋላ ኮይንና ዘለና
0: ይ መን ይኹነልካ ኮይንና ዘለና
1: ሕጂ መዓራሪኻ የዛ ዘረባ በልናዓና ኣያ ተሰማ ኣብ እርጋኖም ነዛ ሕፅኖታ ዘይወድአት መርዓት ከም ዝፈተው መላእዛ ምድሪ ኸነበሰር
0: ሕራይናዓና
1: ንኽትበ

0: እዚ መልእኽቲ ናብ ቤትኩም እዩ።
1: መንዝለኣኾ እዩ። እንታይ ኸ ትሕዝቱ?
0: ንበቦ ካብ ጐይታይ ተሰማ ይመፁ እዩ። እዋ አንታ ብእውንኡ ድዩ? ጐይታይ ተሰማ ዝሰደድዎ ደብዳቤ ስምበኣር እንዳናኣእስካ ትስሕቆ ኣለኻ።
1: ስንቅዛ ሰታሪት ይስሕቕኒ። መርዓትኩም ኣብ ሕፁኖታት ጠስሚ ዝተቐበአ ስለ ዘይመሰለትሲ የግዳ ኣነ ይምርዓዋ። ሻይ ቤትኩም ብፍላይ ድማ ተዓቢ ቓላይኩም ከዓ ገዝሙ ትህቡኒ እዩ ዝብል ዘሎ።
0: ወይለይ እሞ ብደውኩም ተቐሊትኩም።
1: ሓቂኻ
0: ዘርያ ተሰማ ኣብ ቤትኩም ኣትዩ ስም መርዓትኩምን ስም ቤትኩምን ሰማ ኣይዓረገ
1: ወወወ
0: ዝኣላ ምዃና ድያ
1: ምስ ድላይካ ጽመዳ እንተዘረባኻ ግን ዝወፁ የብሉን። ክንደይ ከኸምቅር ይወደይ
0: ሕጫጫ ኸይትኸውን
1: ኣይኮነትን።
0: በልሕጂ ቁርፅ መልሲ ንገረኒ። ነያይ ተሰማ መዓሲና መርዓትኩም ትብጻሕኻ ኢልና ገዝሚ ንህቦ።
1: በቃታ ይትረፍዶ መርዓትና ተመሪዒኹም ገዝምና ክትወስዱ ቤትና እኳዚ ቤትና ብርኩኹም ሴርኩም ጎረሮኹም ካብቲ ዓብ ቓላይ ኣይተጥልሉን ኢኹም ኢልኩም በሎ።
0: ወይ ነድሪ ንመንከም ኹ
1: ነትላይኻ
0: ነያይ ተሰማ በጥርያ
1: ኣታወ ሎቕማፅ
0: ንዝመፅእ መዘዝ ግና ዝተብሂልካ ኣሉ ዲኻ
1: ኣታኺ
0: ሕራ ይኸይድ ግን
1: ወፋ

0: ኣታታይ ዝበለ ሳሒታ ደኣሎታእዚ ሕው
1: እንታይ ዳ ነስ ሳሒታ ክንዲ ዝተማርሮ ንቡራት ሳሒታ ደይኮነን
2: ክሰማዓ ሲና ብስናዕ ስማዓ እዛና ክትፀመም ኣብ ሳሒታ እዚ ቤት ሕልፊ ኩሉ ዝጋርፍ ኣስና ንብሊዑ ዝናኸስ ስክፍቲ ኣልቦን ክንሱሲ ተራ ሳሒታ ይክብለኒ
1: ምናልባ እዚ ሳሒታ ዘይንቡር ኮይኑካ ክኸውን ይኽእል እዩ ግና ነስ ሳሒታ እዚ መኪትና
2: ያቕለካ ዚ መደረ
1: ኣብ መደረ ዘይኮነ ኣብ ግብሪ ለውጡ ኣሎ ለውጡ ንኸይትርኢ ግን ምንሻውካ ጋር ይድካ ኣሎ
2: ግዳ ናብ ካልኣቶ ትውና ክኣተና ኣያተ ሰማ ነዛ ሕፁነታ ዘይወደአት መርዓት ንኽምርዓዊ ዓይን ንቢርላ ኣለዎ ደ ሰሚዒ ሓቀይ
1: እንታይ ሞጣቁ ኣለዎ
2: ኣለዎ እምበር
1: ከም ኣቢሉ
2: ኣያተ ሰማ ይትረፍ ደቦ ወግዒ ብዘይወግዑ ዓንቃፍ የብሉ
1: ብልቢሃሪኻ
2: ብልበይዎ ንስም ከማን ኮይኑ መርዓትና ተመንዮ
1: ንዓባ ልቦና ኣይሃፀካ ኣሎ
2: ኣይሃፀፅን ጥረሂልካ ሙዳምፀኒ ህንደበለኒ ዓብ ቐላይና ጎረሮም ኣጥሊሉ ፀጉ ክብሕትዎ እንተደልዮም ንሃቦም ሸዓተ ዓንትታት ቤትና ብሓድሽ ክልሳ ሓሳብ ክንሃንፆ ክፈሪ ዝግብኦ ድማ ክነፍርሶ ኢና እንተበሉ እሺ ንበሎ ኣይትኽለፈኒ ሓንቲ ሲ እቲ ዝጋረፋ ሳሒታ ኣብ ነብስና ከይፅሂ ዋልታ ይኹና ድኣ እምበር ዝበሉና ንቀበሎ እዚ ወርቀዊ ዕድል እዩ ኢና ነሲና ንቀበሎ
1: ኣታታይ ዝናትካ ነገር ክቦ ጠሊቑ እምኒ ጠለል ኢሉ ከም ኣፍክቱ ንቕልቁል ከም ሽንቲ ገመን ድሕሪቲ ባይቲ ክበረስ ዘረባ ኣነ ሳልሳይ ሞትላ ክመኽረካ
2: ትንበል ድውል
1: ድውል ኣይኮንኩን ድውል ንስኻኻ ብንንቲ ዓበይቲ ሃመማታት ጎደበና ትድሃል ባሃን ፍጥረት ፅባሕ ታሪኻ ፋውፂ ክምጉተካ እዩ ዝንቀሳቐስ ዘይተገንዘደ ይስኣኻ እሞ ፅንዓት ይሃብካ
2: ፅንዓት ዝህበካ ስንዓኻ ዳ ትሕሎ በሰሮ ኣነስ በላ ኣብ ትሕቲ ኣያተ ሰማ ተማዕቂቦ ኣለኹ ፅባሕ ድማ ታሪክ ኣፉ ከፊቱ ንመናኸል ዝምጉት ሓቢርና ንርኢና ወእሽላኻ ሓሳዊ ኣታርኪበ ርኢኻ ኣልግብ ኣልግብ ከብለሉ

0: እንታይ ዳኣ ተማዕዱ መረበተ ያባይ ሰሊኹ ኸይኣቶ መረበትኩም እንታይ ሕልፊ ኸይሉ ኢኻ ተኪርካ ጥምቶ ድሓር ከዓ ተኪርካ ስለ ዘማዕደኻዮ መርዓትኩም ከ ኣፍ በላዕ ተድሕንዋ እዩ ዝመስለኩምሽ
1: እወ
0: ኣብየ ዝመሙን ትምኒት ግዳ እቲ ትህበኒ ገዝሚ ካበይናበይ እዩ
1: መርዓትና ድሮ ተመርዐያ ንህበካ ገዝሚ ድማ ኾቶይ ክህሉን እዩ
0: ናይ ኢዳ ግን ኣይረኸበት
1: ኣየ ለመጭመጭ መንኮን ከዓ ኻባብ ጉዳይ ቤትና ሓላይ ተመሲልካ ትምጉት ዕማምካ ኸይ ዓመምካ ናብ ዕዮ ቤትና ኽተቋመት ዕሽነት እዩ
0: ሓቂ ሒዘ ዝምግተካ ዘለኹ
1: ኣየ ዝሓቂ ሎሚ ስማ እምበር ትርጉማ ምሕርፎ ኺሱ ሓቀይ

0: ኣለውለው ግደፍ ዝተፈለመ ፈፀ መርዓትኩም ኣበይ ኣላ?
1: ዕትሮ ተሰኪማ ሩባ ወሪዳ ኣላ።
0: ኣቤት ዕሽነት፣ ኣንታ ኣፍ መሊኢኻ ምስክር ኣሎ።
1: ወረ ኻብ ሩባ ምስ ተመልሰት ዒባ ዶግዲጋ ውሻጣ ክተፃራርያ።
0: ሕፅነታ ዘይወደት መርዓት ጸለሎ ክትቀብዋ ቕርባ ይተሓፍርን።
1: ስለምንታይ ንሓፍር?
0: ዘኽታም ልቢ ስለትውን
1: መዓብ ሕቡና ዶ ኢልናኩም
0: ክፍር ኢና ያዕንብል
1: ያዕታኹም እንታይ ከም ዘግዝመኩም ስለ ትፈልጥ ሳይትውዕልዎን።
0: ኣብ መደረዳ መዓ ሰናፋት ኮንኩ
1: ኣይ ዝተባሃልኩምልና ንምበር ኣብ ኩሉ ሰናፋት ኣይኮና።
0: ኣቤት ኩትትና እምበኣር ፍርሕኻ ተቐቢሩ
1: እሽ
0: ዘረባይ ነፂካዮ ማለት ድዩ?
1: ኣብ ውሕልነት መላሓስካ ክክድድ ድላይ የብለይ
0: እሞ ደድላይና ጌርና ዘረባና ዘይንዓፁ
2: ግርም
0: ዕለት እምባርኩም ከይትሕፅርዎ መርዓትኩም ኣበይ ለቓላት ኣይስገድሉ።
1: በቃታ ገመል ዘይትፀሮ ብድዕኻ ንጥፋትካ ይኹን መርዓት ናይ ትረፍ ክትምርዐዋ የዒንትኻ መሊኻ ክትምታኸማ ናይ ትኽእልን ኢኻ
0: እሞ ክንፋለስ ኢና
1: ተደሊኹምሞ ንጀመርኩም ሞ ክንፍፅሞ ናይ ቋሕሰም ውዕሎ ኢናዓና
0: በላዳ ምፀኒ ንጥፋትኩም ባሪኽኩም ካብ ዓደምኩምኒ መርዓትኩም ክወርስ መሬትኩም ከባድም ሕፍረታ ክስምዓንን እዩ።
1: ብዋጋ መርዓትና ከመጻኹምና ንሕስያ ዘይብሉ ነድሪ ብዝባንኩም ክምነፅሐ እዩ ትዘንገ
0: ኣስተውዕል ጎበዝ ብዝፈስስ ደምን ብዝባድም መሬትን ሓዘን ስምዓኒ።
1: ኣብ ቤት መን ዋይዋይታ ክቀላሕ ኣብ ቤት መን ከናይ ዓወት ዕልልታ ክጋዋሕ ሕነ ዝሓንሃነ ህዝቢ ክምልሶ እዩ

0: ኣብት ምንፋዓት ዋዕሮ ብገር ክዓልም እዩ
1: እንታይ ስምዒኹም ተስምዑና ዘለኹም ኣታ
2: እንታይ ኸ ሰሚዕካ
1: ንመውስበ እያ ተሰማ ተፀይንኩም ከይኣክልስ ዕጅገኹም ሰብሲብኩም ምስ ክንዲ ሃይ ዝኸውን ኣፍ ልቢ እያ ተሰማ ክትገጥሙታ
2: እንታይ ፍሉይ ነገር እሞ ኮይኑ እዩ ደም ዘፍስስ ግጥም ሕርያና ኣይኮነን ሕርያ ኣባይ ኮይኑ ደምና ክፍስስ ንዝመፅእ ግን ወሳይ ናት ደምካይ ተቐበይ ምለስን እዩ
1: ኣታ ክንደይ ትቕልድ ኢኻ ክልተ ሳላሳ ድ ሓለፍኩምስ ምስ ክልተ ሰብዓ ዝሓለፈ እያ ተሰማ ክትገጥሙታ
2: ትርጉም ንውሓጠን መሪእና እንጃጀወሉ ኣብነት የብልናን ሓደ ንፁር ሓሳብ ኣብ ርእስኻ ምብሮ ምናልባት ኣብ ቆፎና ምሉእ ክልክልዎና ኣይክእሉ ንኸውን ኣብ ውስና ግን ምሉእ ክብረት ኣለና ክብረት እንዳ ድማ መርዓትነ ምኳሃል ድኻታትካ ኢና
1: ካብ መልሓስኩም ዝውንጭሮ እዚን ቃላት ንውጥቀትኩም እዩ ተመሳሲልኩም ዶ ይትነብሩ
2: መልሓስካ ውዝብ ክንመሳሰሪ ንቕመጥመፅ ክንብልን መትከል ህዝብን ኣይፈቕዶን እዩ ንሱ
1: ይህ ሞ ንሱ ቀፅላ
2: ንርድእ ክረድእ ጎረራ የንቅፅን
1: በሉ ትርድኡ መሲልና ልዕሊ ግቡእ ንሃሊኽና ዓስ ንብለክን ክር ንብለክን ተኣቢኽን ንው ኻይራ ንበክን መከራ እያ ተሰማ ሕርሕርራ ገይሩ ምስ ገረፈኩም ከብ ድእግርና ልሒዝኩም ኢድ ክትነዝኡልና ይኹም ወይ ውርደት
2: ኣየና እዩ ትውርደት
1: መፃ ይኹም
2: ስማዕ እስከ ተሰማ ቆፈታቱ ካብ መን ይመልኦ
1: ካባና ኣይ ግብሪ ንጉስን ድዩ
2: ትሕዝኑ ምስ ፀጋታትኩም ከለኹም ዝተዓሰብኩም በራዩ ብገዛእ ፀጋኹም ተረፍቲ ፅበዩ ቁሩናት ስስዐን ብድዕልና የተሰማ ክትኮኑ ትፎቅ

타! 푸타! 푸타! 다산 마구입니다. 다산 마구입니다. 조국 도 잘 앗 캄벌 꺼내.

0: ይተሰማ ሕጂ ኸ ብዋጋ መርዓትና ዘይንዋዘ ውሒድና ዘይንጠፍእ በዚሕና ዘይንውትት መቖሚ ሓቂ ምዃንና ተሰዊትካዶ
1: ረሃፅኩም ረሃፅ ኣድጉ ኾይኑ ዝሓቖምኩሞ ማይ ምርጋ ኣብዩ ድምር 2-30 ጉዕዞ እቲ ሓደ ንምድላይ ሓቂ እቲ ሓደ ምድጋፍ መቖምያ ሓቂ ፅውፅዋ ይህሙል ነበርያ ነበረ ገና ብሕቑ እዩ ዘሎ ዘይተቐጠነ ልሙሲ ጉዕዞኹም ምስላይ ስድረፍቲ ጥሙትዋ ኸማን ዘይብልኩም ይበሃልሎ ብባህልቲ ኮይኑ ትወረ ናይ ዛርቲ ወዲ ዛርቲ ሓቂ ብመልሓስያ ትቕባእ ዝብሉ ሃፈፃ ክውንነት ዘይምክቱ ኣብ ናይ ሓሶት ኩና ዝግበሉ ስጋ ሰብ ዝምገቡ ናይ ሙስሊይነት ነጋውስ ናይ ቱሚንደር ሰናት ጀጋኑ
2: መስክርቲ መርዓት ከመይ ዘይተድሂ ሰፈር ጎብየ ብወረጦ እናተኣርየ ንቡር ተበሊዑ ብሉል ታሪክ እናተጐስዐ ከመይ ዘይተድሂ ኣንጻርቲ ዘድሂዎ ስቕ የርዝን እምበር ሓቂ ዶ የምፅኦ መስክርቲ መርዓት ዘርእስርናይ ምስ ሞተት ከም ትፈሪ ሞት ትማሉ ከም ዝኾነት ናይ ሎሚ ዕምሪ መስክርቲ መርዓት ኮንቲ ኮነንቲ ጉዕዞ በሊ መልሓሶም ዝረግሐቶም ደቂ ግዜ ርጋፆም ዘሰንበዶም ደቂ ዛማህፀን ብውርፅፅና ቓላ ዝተዓስቢ ብሪም ሓድነት ዛርስቲ ዝዋዘዩ በንሲሎም ኣብቲ ፀሓሊ በሰሮ ገዚፎም ኣብ መስኮት ጎደቦ ሓቂ ሓቒፍ ክትም ምባልኪ ሓሶቶም ሰቢሑ ኮይኑ ምድዋንኪ
3: መስክርቲ መርዓት ቲ 30 ፍቕዲ ሞሮ ዝወፈረ 9 ኣጥባት ላሙ ካብ ሸፋቱ ዝመንጠለ ካብ ቦኽሪ ዝተወልደ ሳሳይ ሞትሎ ምሳብ ክምስካልእ ዓቐብ ዝኾኖ ሓንቲ ጥብኪ ተመንጢላ ቐንዛ መታን ከይትኾኖ ኣንጊሁ ናብ ውሕስነታ ኣቕቲሩ ናብ ጉስነታ ኣምሲዩ ናብ ቀለባ ተውለ ዝዓመመ ዓሚሙ ደሙ ዝኸፈለ መስክርቲ መርዓ ዝገበረ ከይነገረ ብስቕታ ሓቂ ናቐበረ ዝዓሸወ ናጨደረ ንሰማእት ዝጸረፈ ብዋጋ ህዝብታቱ ዝዋገ መስክርቲ መርዓት መን ኢናትኪ መን ኢኸተጻይኪ
4: መስክሪ መስክሪ መስክርቲ መርዓት

0: ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ብምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ኣለና ኣላ። ተኸታታሊት ፊልምሳ እውን መበል 18 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ።
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ብምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እዚ ሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘወዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላሊ ትሕዝቶ ቀሪባ ልና ኣላ። ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ሰላም ሰላም ሰላም። ኣብ ውሽጥን ኣብ ወፃእን ትርከብ ህዝቢ ኤርትራ ምስ ደቅና ከመይ ኣለኻ? ከመይ ኣለኹም? በራውር ደቅና ድሓን ዘለኹም? በኣር ኣብታ ግዜና ልክዕ ከተፍ ኢልና መፂናኩም ኣለና። እታ ሃንቀው ኢልኩም ትፅበይዋ መደብኩም መደብ ሃለው ቆልዑ ንዓኹም ይበቅዕ ዝበልናዮ ትሕዝቶታት ሒዝና መፂናኩም ኣለና። በቲ ነቕርቦ ትሕዝቶታት ከዓ ክትዘናግዑን ገለ ንእሽተይ ነገር ክትምሃሩን ተስፋ እንዳገበርና በታ ኩሉ ግዜ መረቕ ወይ ከዓ ሰላጣ ወይ ከዓ መኽፈቲት ሸውሃት ኢልና ንሓስባ ከምኡ እውን እያ። ሕጂ ሓንቲ ንዓኹም ሙዚቃ ክጋብዘኩም እዞም ደቀይ ኩሉካ ስድራ ቤት ማለት እየ። ድሕሪኡ ከዓ ክምለሰኩም እየ። ጀባ እዛ ሙዚቃ
1: ሳቦያ ንስራሕ ሳቦያ ንፍልጠት እዋይ ክትነፍዑ

ግርም እሞ ከመይ ፀኒሓ ቁርብ ተንቀሳቀስኩም ዶ ኩሉ ግዜ ፍተተተተይሉ ነብስኻ ንዲፅቡቕ ኣእምሮኻ ከዓ ምስኡ ሙዚቃ ኩሉ ግዜ ብጣዕሚ እዩ ንኣእምሮ ዘሕድስ ኩሉ ግዜ ኸማን ኣነ ከም ንዓይ ዝርዳእኒ ኣብ ሞባይል ፀኒሕካ ናብ ጥራስካ ናብ መፅሓፍካ ካብ መፅሓፍካ ሽዑ ናብ እስክሪን ካብ ዝኸውን ሓንሳ ሓንሳ ሬድዮ ምስማዕ ሙዚቃ ምስማዕ ኣገዳሲ እዩ ጥራይ ዞም ደቀይ ዓው ኣቢልኩም

ሄድፎን ኣብ እዝንኹም ኣይትእትዉ። ምክንያቱ እንታይ እዩ ማለተይ ሕጂ ንኣሽቱ ስለ ዘለኹም ኣይፍለጠኩምን እዩ። ኩሉ ግዜ ግን ከበሮ እዝኒ ከዓኒ ብሄድፎን ክህሰ ክእል እዩ። ሄድፎን ክሰምዑ እንተኾንኩም ኩሉ ግዜ ትሕታቢልካ ኣትሕታቢልካ ትሰምዑ። ሄድፎን ኣብዚ እዝንኻ ወቲፍካ ኣብ ዓራት ደቂስካ ውን ሙዚቃ ክሰምዕ ትኽእል እንዲኻ። ግን ድቃስቡ ገይሩ እንድሕር ወሲድኩም ስቕ ኢሉ ድመላለስ ሙዚቃ ተኮይኑ ጋው ክትብሉ ትኽእሉ ኢኹም። ስለዚ ኩሉ ግዜ ጠጠው ዝብል ክኸውን ኣለዎ። ሓንቲ ደርፊ ምስ ተወድአ ጠጠው ትብል፣ ምክንያቱ ድቃስ እውን ክወስደካ ስለ ዝኽእል ከበሮ እዝንኹም መታን ከይህሰ ኢለ እየ። ካልእ እታ ኩሉ ግዜ ዝብላ ብቀዳማይ ካብ ቀፅሪ ቤት ትምህርቲ ማለት እዩ ወፂኦም ብኡ ሓልፍ ነረ ከዓ ነጋጣሚ ቦርሳታት ድርብዮም ቆልዑ ቧዕ ኣብኡ ድዳጋደግዎ ትዋድቅዎ ገለ መለገለ ሓንሳ ሓንሳ እስኒ ሓደጋ ከየምፅእ ስለ ዘፍርሓካ እዞም ደቀይ ክትፃወቱ ከለኹም ጠገለ ዘለዎ ጌርኩም ተፃወቱ። ብእግርካ ስቕልካ ምሽንዳሕ ብስቕልካ ትዛበጥ ብቦርሳ ትተሃራርም ሓንሳ ሓንሳ ከማ መፅሓፍ ኣውፅኦም ዝድርብዮ ከማን ኣሎ ከምኡ ኣይግበርን እዩ። እቲ መፅሓፍ ገንዘብ እዩ ጥራይ ደይኮነስኒ ሃብቲ እዩ። ኣብ ውሽጢ መዓት ትሕሶ ዘለዎ ተተቀዳዲዱ መምክን እታ መፅሓፍ ካን ዘይትረክብዋ ክትኮኑ ስለትኽእሉ ከምኡ እውን ረበሻ እዩ ነቲ ከባቢ ረበሻ ብዙሓት ዓበይቲ ክሓልፉ ከሎ ኣተወላ ጠገለገርክ ባ ተፃወቲ ጠገለገርክ ከምኡስ ክትበሃል ይብልኩም። እዞም ደቀ ክትፃወቱ ከለኹም ኩሉ ግዜ ኣጋባብ ዘለዎ ትካታዕ ተሓቋቁፍካ ትኸይድ ይዕሩኽ ስለዝኮንካ ማሓዙት ስለዝኮንክን ተደይኮነ ሰቕልካ ትሻናዳሕ ከም እዱግ ፅቡቅ ኣይኮነን። እዱግ ከማን ኩሉ ግዜ ይኮኑ ንሻናዱ ሃዲኦም ይበልዑ ሃዲኦም ይጓዓዙ። ንሕና ግን ቁሩብ ሕልፍ ኢልናዮም ኣለና እዞም ደቀይ ከምኡ ኣይትግበሩ። ሕጂ ናብ ንኡስ መደብ ሽዳ ሽዳ ሽዳ ታራራራራ ሽዳ ሽዳ ትፈትዎ ኢኹም ሻሓቀይ እስከ ገመን ረባዕ እንታይ ክብለና እዩ ብሓባር ነተዓሰቦ

0: ሽዳ
1: ሰላም ፍቱዋት ደቀይ ኩመይ ቀኒኹም ጸጋጠናኹም ኣብ ትምህርቲ ትረፍዑ ደለኹም ቅንያትና ቅንያትና ጽነት ከመይ ከም ዝሓለፈ ኩላህና ብግብሪ ርኢናዮ ሕደግዶ ንሕና ንውንኖ ደቂ ሃገር ንወፃእተኛታት እኳ ዘህነነ ምዕሩግ ውራይ ብሰላምን ርግኣትን ዝተሸበጠ ውሃ ዘብል ዘዅርዕ በዓል ይሕሊፍና ካብቶም ንኣሽቱ ደቅና ኣብ መውዓሊ ህፃናት ዝመላለሱ ዘለዉ ስጋዕ 11 ክፍሊ ዝመሃሩ ደቅና ካብቲ ጎበዝ ሰልዒ ኣቡርኩ ዘተንፍስ ስጋዕ እታ ጐርዞ ሰገን ጽብቕቲ ስጋዕ እቲ ማዩ ዝሰተየ ሽማግለ ምርኩስ ዝሓዘ ይበል ዘብል ንኽብሪ ናጽነትና ዘንጸባርቕ ስነ ጥበባዊ ስራሓት ሓጐስን በዓልን ዝተሳተፍናዮ ኣብ ኤርቲቪ ሬድዮታትን ብግብሪ ርኢናዮን ሰሚዕናዮን ተመሲጥና ኣማን ብኣማን ድማ ንደቅና ብጃህራ ዘይኮነ ብግብሪ ኣውሪስና ተዓዊትና ፍትዋት ደቀይ ናጽነት ብኸመይ ከም ዝመፀ ንዓኹም ስለ ዘይጠፍኣኩም ናጽነት ንምምጻእ ረዚን ዋጋ ከም ተኸፍለ ስለ እትፈልጡ ትርድኡን ልዕሊ 60,000 ሓርበኛታት ካብ 9 ብሄራት ካብ ኣዋልድን ኣወዳትን ኣብ መላእ ኤርትራ ኣብ ነብሲ ወከፍ ጎቦ ኮርባ ሩባታት ሽንጭሮታት ሜዳን ጎላጉልን ባሕርን እታ ዳግም ዘይትርከብ ክብርቲ ህይወቶም ስለና ንዓና ኣውፍ የመልና እዮም ብዓሰርተታት ኣሻሓት ድማ ኣካላቶም ሂቦም ገሊኦም ይእጋሮምን ይእዳውምን ተቆራሪፆም ገሊኦም ክልተ ይዒንቶም ኣካላቶምን ተባሳሲዖም ገሊኦም ርእሶም ተሃሪሞም ለሚሶም ገሊኦም ብሓንቲ ዓይኖም ስጋዕ ሕጂ ንልእላውነት ሃገሮም ተቓሊሶም ምስ ዋርሳይ ኮይኖም ሃገር ኣውሒሶም ገና ድማ ይቕፅሉ ኣለዉ ስለዚ እዞም ደቀይ ከምዚ ዓይነት ተወፋይነት እስኻ ጽናሕ እስኺ ጽንሒ ኣነ ኽስዋእ እናበሉ ድሕሪ 30 ዓመታት ከርተት ላዕልን ታሕትን ምባል እዛ ንዘለዓለም ዘይትድፈር ምድረ ባሕሪ ዘለዋ ልእላዊት ሃገር ኤርትራ ተበጅዮም ኣወፍዮምልና ንሕና ድማ ብኹርዓት ክሳድና ነፊሕና ኣብዛ ሰላማዊት ምድረ ባሕሪ ኤርትራ ሸነን ንብል ኣለና ይብልኹም ኣለዉ ደቅና ደጋጊሞም የቐኒልና የቐኒልና ይብልኹም ኣለዉ ብጻየይ ብጸይተይ ተጋዳላይ ተጋዳሊት ነዞም ወሊድኩም ዘውረስኩሞም ዋርሳይ ኩርዕሎም ኩርዕሎም ኣማን ብኣማን ወሪሶም እዮም ደቅና ዓወት ንሓፋሽ ኣነስር ለጀማሂር ዓውቴ እግርሒብ ገቢል ሸዓብ ኤርትርያ ቪክቶሪዩ ቱ ደማስስ
2: መጺናኩም እዋይ የቐኒልና ገመር ረባዕ የቐኒልና ቐኒልና ቐኒልና መሐጐስ ዝኾነ ሓደ ከመይ ዝኣመሰለ ምኽሪ ስለዚ መኸርካና ሕጂ እውን የቐኒልና የቐኒልና መቸም ገመል ተርኡ ኣብ ሃገር ዓብ እዩ ዓብ ስለ ዝኾነ ከዓኒ ኣብ ማሕተም ገመል ኣሎ ኣብ ኣርማ ዋላ ኣብ ቲቪ ኤረይ ኣብታ ናቶም ሎጎ ገመል ኣሎ ብዓብዩ ከዓ ክንገይሽ ከለና ፓስፖርትና ኸማን ገመል ኣሎ ምክንያቱ ብዙሕ ስለ ዝሓገዘና ገመል ኣብ ግዜ ሰውራ ንሕና ከዓኒ ከም ሓወልቲ ናይዚ ሃገር ጌርናዮ ሙእዙዝ ብሩኽ እዩ ሕጂ ዶ ዘንትወልና ዘሎ ዛንታ ከዓ ክደፎ እዛ ዛንታ ሰሚዕኩማ ኢኹ ብጣዕሚ ኣብዚ በዓል ናጽነት እዞም ደቀይ ኣኹሪዕኹምና ናይ ብሓቂ ክንደይ ቆልዑ ድዮም ከምቲ ብቐዳማይ ዝበልኩም ሓቲቶምኒ ኣነ ግጥሚ ክገጥም ኣነ ብዛዕባ ገመል ኣነ ብዛዕባ ተጋዳላይ ኣነ ብዛዕባ ዋርሳይ ኣነ ብዛዕባ ማማ ኣነ ብዛዕባ ባሕሪ ብዛዕባ ወደብ ምክንያቱ ወደብና ከምቲ ባባ ተክለ ትብለና ክልተ ዓይንና እዩ ባፅዕ የማነይቲ ዓይንና ዓሰብ ፀጋመይቲ ዓይንና ዝሕድገና የለን ቆጠው ከነብላ ኢና ኢልኩም ከዓ ስለተማፀባዕኩም ፅቡቅ ናፅነትና ሕሊፍና እዚኣ ንዓኹም ዞም ደቀ ሕጂ ናብ ንኡስ መደብ መን ዝያዳ ዘከረ ከብለኩም ይሕረ ናብዚኣ ዝወደይ ዛጓለይ ናብዚኣ እዋይ ማማ ከዓ መፅያ ክትከታተል ብዙሓት ወለዲኡኹም ነዛ መደብ መን ዝያዳ ዘከረ ትከታተልዋ ሞ የቐኒልና ንብለኩም እስከ ንኺድ መንሽ ክዛጓለይ
0: ድሌት ሴፍ
2: ኣብ ቁጥሪ ሓደ ከተማ ምፅዋዕ ኣላሕራይ ሓዚ ከተማ ምፅዋዕ ኣብ ቁጥሪ ክልተ ዝግኒ ኣብ ፃሕሊ ላ ዝግኒ ብፃሕሊ ቁጥሪ ሰለስተ ክመፅያ ቢንቶ ምንቲ ክትሕዝዋ ይኸጥቀስ ለመም ለመም ትብዘሉ ምክንያቱ ከየሸግረኩም ኣብ ቁጥሪ ኣርባዕተ ጎቦ ዓዚዛ ጓል ጎቦ ኣብ ቁጥሪ ሓሙሽተ ሕጂ ክመፅያ ጎቦ ተምልያ ፅንሒ ሓሙሽተ ሓሙሽተ ቁጥሪ ሽዱሽተ መፅያ ሽዱሽተ ብራቅ ፀሓይ ብራቅ ፀሓይ ብራቅ ፀሓይ ቁጥሪ ሸውዓተ ቆራን ኣዚ ተጓለ ሸውዓተ ቆራን ኣላ ቁጥሪ ሸሞንተ ሓወልቲ ኣባፀ ረ ሳዕበ ሓንቲ ቁጥሪ መሳሓቢ ደስ ዝበለኪ ቅድሚያ ክግበር ሃብ ትቐድ ቁጥሪ ሓደ ይክለኸ ቁጥሪ ሓደ ምስ መፀ ትምልስ እንታይ ነራ
0: ከተማ ምፅዋዕ
2: ከተማ ምፅዋዕ የራ ክትከውን ትኽእል እያ ነራ ድ ራይ ከተማ ምፅዋዕ እንቲ ኮይና ዘወለ ዓሰርተ ደብሲ ኣለክ ኣብ ምፅዋዕ ዲ ክትወለድክ ሕዚ ኣብዚኣ ሚክሮፎ ኣብ ምፅዋዕ ኣበና
0: መንደፈራ
2: መንደፈራ ተወለድ ሽዑ ምፅዋዕ ወለድክ ፍራወታ ዝቦዓ ብርሓት ዮም ዝፍራ

0: ኣምፅኽያ
1: ዓሰርተ ዓሰርተ ኣምፅኻ ሕጂ ቁፅርተ ብላይ
2: ሸዓተ
1: ኣቐመጥዮ ብቅድሚት ሸውዓተ ይክለኺ ኣብ ሸውዓተ እንታይ ነይሩ ኮራል ኮራል ኣብ ዝምፅዋዕ ትሪኢኸዮሽ ኮራል ተኮይኑ ማለት እዩ ኮራል ተኔራ ከዓ ዓሰርተ ክውሰኮ ዕስራ ነብዚ ክህልዋኪ ሽዱሽተ ተመሊስ ክሱሳነጡ ሙሉእ ማለት እዩ ሕራይ ኮ ኮራል ኢለና ምስ በለ ኮራል ክመፅሕ ጅራይ ኮራል ኮራል እንታ ቁዕባ በረብርዎ በራወታት ኣብትኻ ሕዚ ጣዕጣዕ ክነብሎ ኢና ቀትልና ድይ ሽዱሽተ ሽዱሽተ ልክላ ሽዱሽተ እንታይ ኔራ ኣብ ሽዱሽተ
2: ቢንቶ
1: ኣይኮነትን ኣብ ቁጥሪ ሽዱሽተ ክልክለኖ ዋይ ሃሩር መዓልቲ ቁሩ ድዩ ሃሩር ጆኺ ሃሩር ሃሩር ፀሓይ ብራ ሃሩር ለክደሓን ኣለክ ኣለክ ፀሓይ ብራ ሓሙሽተ ከለካ ሓሙሽተ እንታይ ነይሩ ምስ መፀ ኣልግብያ ሞ
2: ቢንቶ
1: ቢንቶ ኣይኮነን ኣይኮነን ኣዋል ዝግኒ ይኮነ ብር ኣጆኸ ኣብ ቁጥሪ ሓሙሽተ ያ መሊቓ ብር ብር ነፊሩ ኣምፅ ሓንቲ ጆክዛ ጓል ቅልጡፍ ክትከድ ኣለኺ ክንተሎ 3 4 8 ቁፅሪ ክልተ ኢልክላ ቁፅሪ ክልተ ተቐረቢ እንታይ ነራ
2: ዝግኒ
1: ትፈቱ የክብሽ ሰርሑ ዶ ዝግኒ ትኽእል ዮዶ ዝግኒ ሽሮ ግን ትኽእል እያ ሽሮ ራዛባ ስ ዝግኒ ትኮይና ክረአና ኣብ ምንታይ ረታ ዝግኒ ኣልግባ ኣ ሮ እስከ ክረአና ኣብ ፃሕሊ ተ ኣብ ፃሕሊ ተ ክረአና ዝግኒ ኣብ ፃሕሊ ኣምፅኽያ ሓንቲ መወዳእታ ተሪ ኩሎ 3 4 8 መወዳእታ ሓንቲ 4 ይልክለ ኣርባዕተ ይልክለ ሕራይ እንታይ ነሩ ኣልግብያ ሞ ቢንቶ ይኮነትን ኣጆክን ባደንደኒኻ ጎቦ ዓለሽ ሕጂ ድሓነ ወዲእ ክለኸ
3: ግርም እሞ ሕጂ ከዓ ናብታ ትፈትዋ ትፈትዋ ፅበቕቲ ኢልኩም ትፅበይዋ መን ያሞ ተሪፋ እናደላ ናይ መወዳእታ ምናወዲ ዓፍት ባራራራ ዓፍት ታራራራ እግል ንኡሽ ዋዕቢ ክትመፅያ ስለዚ ኣብ ኣሮራ ምስ ውላዳ እንታይ ኮን ክትብለና እያ ምስ ዕንዳይ ናብ ሮራ ከብለኩም እየ

ዝብልዎ ኣዲኡ ነበኻ ትበሃል ዓባየይ እናሓጎ ኣቦኣ ነዴኻ ይበሃል ወ ኣባሓጎ ኣዲኣ

ኤርትራዊ ይሕዋት እዩ ብጥምሮም ብኡኩብወ ብጥምሮም ብጥምሮም

ሩሩ ንሕና ኤርትራውያን ዝወደይ 9 ብሄራት ከም ሓደ ስድራ ተሓቋቒፍና ንነብር፣ ተሓቋቒፍና ንበልዕ ንሰቲ፣ ተሓቋቒፍና ንጓዓዝ፣ ፀገምና ብሓንሳ ንፈትሖ። ሕጂ ዝወደይ ኣዝማት መቕርብ ይሕዋት ሓወቦ ኣኮ ሓትኖ ጥራይ ደይኮነ 9 ብሄራት ኩላህና ከም ሓንቲ ስድራ ኢና።

0: መድኃኒተይ አንታ ዕንዱ አንታ ዕንዳይ ወደይ ወርቂ ሽልማተይ ወርቀይዌ ሽልማተይ መሶብ ወርቀይዌ መልክዐይ ኩርዓተይ ጽባቐይ መልክዐይ ኩርዓተይ ኣብ ዝባነይ ኮንካ ተሐጉሳ ነብሰይ ኣጆኻ ዝወደይ ፈንጠርጠር ባይ ትበል ዝወደይ እርሩ ከም ኣንተ በልኩኻ ዝፈንጠርጠር ትብር ኣለኻ እርሩ እርሩ እርሩ እንታ ዕንዳይ ወደይ በል ሕጂ ስከደቅሰካ እርሩ እርሩ እርሩ።
1: ኦ እዋይ ኣብ ዓፌት ነበረት ሮራሲ እዋይ እርሩ እርሩ እንዳበለት ትገብሮ እባይ ውላዳ ከዓ ክትፈቱ ኩሉ ግዜ መቐረት ናይ ውላድ መቐረት ናይ ኩላህና ኣመቓቕር ዓቢላ ስለ ተምፅኦ ንሮራ ጣቅዒት ኩላህና ነጠቃኣላ እዚኣ ንሮራ መቸም ሕጂ እታ ተዋህበትና ከይዳ እንድያ ተወዲኣ እንድያ ግን ንመፅ ዘሎ ሰሙን ክንራኸብኒና ግና ከዓ ሓደ ቆልዓታ ኢሉኒ ኣብቲ ጎደና ሓርነት ከለና ስኒ ኣብኡ ሳዕሲዕና ነርና ኣብ መድረክ ተሂብና ነርና በጃ ከባ ሓንቲ ጋብዘና ስለዝበለኒ ኣብ በዓል ናፅነት ኣብ ጎደና ሓርነት ዝነበረ ህዝቢ ውጭ ኢሉ ኣበይ ዝተሓጎሶ ሓንቲ ሙዚቃ ኣብ ጎደና ሓርነት በጋጣሚ በዓል ናፅነት መበል 35 ዓመት ፅንዓትና እንታይ እያ ነራ ባዕሉ ክመልስዎ ፅንዓትና ዋሕስና ዋላ በዕለ ደይምልሰልኩም በዛ ቴማ እዚኣ ዝነበረ ሓጎስ ድረት ኣይነበሮን ሓንቲ ኣብኡ ዝገበርናያ ሙዚቃ ምስ ኩልኩም እስከ ነብስኹም ኣብኡ ዝነበርኩም ነብስኩም ረኣይዎ ከመይ ትስዕስዑ ነርኩም ከመይ ትወዛወዙ እዚኣ ንዓኹም ክጋብዘኩም እየ ኣነ ከዓ ክሰናበተኩም እየ እዞም ደቀይ ኩሉ ዝበልናዮ ኣብዛ ምጭውት መደብና መደብ ሃለው ቆልዑ ኣብ ልብኹም ሕድሮ ምእዙዛት ኩኑ መርመራታት እመፅእ ስለ ዘሎ ከዓኒ ሰጢልኩም መፅሓፍትኹም ኣፅንዑ ኣንቡቡ ሽዑኡ ኣብ ክላስ ክፈኽሰኩም እዩ ዳሕራይ ውፅኢት ከዓ ሻጥ ራይት ብየማን ራይት ብፀጋም ራይት ኤክስ እንቋቁሖ ረስዕዋ ዓይኒ ደልያን ኢና እንቋቁሖ ሒዝኩም ከይትመፁ ጠቢስካ እኳይ ትብላዕ ደርሆይ ወለደታን እንቋቁሖ ከባብ ዜሮ ማለት እያ ዜሮ ከይተምፁ ኣይተምፁን ኢኹም እዚኣ ንዓኹም ቻው ቻው ቻው።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዙ ውድድራት ማራቶን ደቂ ተባዕትዮ፣ ህዝቢ ዝሳተፎ ናይ ሓባር ጉያ፣ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዙ ተሃራፊ እዩ። ማእከል ሥልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነም

0: መደምና ትራን ኣብ ሰሙን እዚ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካል ናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጢ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበኣር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ ክኸውን ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላሊ ትሕዝቶ ቀሪባ ልና ኣላ። ተኸታታሊት ፊልምሳ እውን መበል 18 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራንስሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።
1: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረኽ ንዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ክብል ጸኒሐ።
2: ሓቂ ኸይኸየዱ ነዞም ባጤራታትና ክጥምት ከለኹ ቲዝሓለፈ ጸቢብ መንገዲ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓ ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
1: ናቕፋ ማለት ስም ናይ ሓደ ኸተማ ዘይኮነ ባጤራና በዚ ኸተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
2: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቖርፈፈ ሰራውርዶሙ ዝተገታተረ ብጥሜት ተሓሊቡ ብፅምእ ነቒፁ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
1: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ

0: ኮ ምስ ከውሑ ኸውሒ ምስ ሓዊ ሓዊ ኾይኑ ምስ ኣራዊ ተፈቒሩ ክነብር ይኽእል እዩ።
1: ይኽእል እዩ ብዓብዩ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ ሓሌቱን ሕውነትን ዝመሃረ ኣብ መጋርያ እቶን ደቁ ሲሒሉ ንሓቅን ንፍትሕን ዝተሰየፈ ሃገራውነትን ሓድነትን ዘድመቐ ዘይድፍር ዕርዲ ይናቕፋ
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘለዎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቦ። ናቕፋ ሃገራዊ ግምጃ ቃልስና እዩ።

0: ናቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን እዩ። ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ? ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈር ኣናብስ እዩ።
0: ሃገራዊ ባጤራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርእዮ ኸለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል። ማለተይሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ኽለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ይመስል ጥራይ ኣይኮነን። ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሮ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ። ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሔራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካየ ኸ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ኸለዉ ኸዓ ኣረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክሁሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክ ኣለኺ። ኣብ ግዜ ቓልሲ ጠያይት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብቡ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልና። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንመሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ፣ ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት?
0: ኤደን፣ ንድሕሪት ምጥማት ኣይኮነን እዚ ሱርካ ጽቡቕ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሮም።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባናን ህይወትናን ክምዕብል እንተ ኮይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኻ ሕሰብ እዩ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት
1: እዚ ዳዓሮኮሞ ሓደ ዓብ ጽላል ጥራይ

ላባ ኣኻኻቢ ካብ ርዑ ካብ ቀረባ ዛዳዕሎና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ ህዝብ

0: እዚ ምስሊ እዚ ምስሊ ዓሰርተ ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። ዓሰርተ ናቕፋ ምስሊ ዘይሕለል መንፈስ ጽባቐ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ። ኣብ ውሽጢ ልብና ርእሰ ሙርኮስ ኣንጊሱ መንነትና እዩ ንሱ፣ በቃ ንሕና ኢና ንሱ። ብሽግር ብዘይክማ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ ኣቦ ኒሕ ዘይሕለሎ። ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኳዓቶ እትብል ኒዓወትቃና ሃገር ክትህነጽ ብእምነት ርእስና ርእሰ ሙርኮሳ እዩ ዋሕስ ህላውና እወ ርእሰ ሙርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃእ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪኡ ድኣ ሞንታይ ተገብረ?
1: እዚ ትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ።
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል።
1: ጽቡቕ ኣለኺ። ዓሰርተ ናቕፋ ካብ ሰብ ኣይትጸበ፣ ኣብ ውሽጢኻ ዘሎ ዓቕሚ የዕብዮ። ቁጠባናኻ ብናይ ደቁ ጻዕርን

0: ብናይ ደቁ ማሕዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
1: እዚ 20 ኣቕፋ እውን ረአዮ ሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ። እዚ ከዓ ሓደ ልሙድ ናይ ገጠር ህይወት እዩ።
0: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነ። እዚ ምስሊ እዚ ሕቆ ናይ ሃገር እዩ። ሓደ ሃገር ሰላምና ፅነትን ክህልዎ ክእል እዩ። ካብ ገዛእ ነብሱ እንተዘይተመጊቡ ግን ልእላውነቱ ሓደጋ እዩ ዝወድቅ። እዚ ምስሊ እዚ ኸ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
2: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና።
3: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመል ኢሉ እዩ። ንስዩ ኸዓ እቲ መሠረትና
2: ብዕራይን ገመልን ሱርናዮም። እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበባት ተሓሒዝና ንሰርሖ ዘለና እዩ። ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና።
3: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ።
4: ቁጠባና ኣብ መሬትና እዩ ዘሎ። ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ።
2: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና። ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና።
4: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን
3: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር
2: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ ሃገርና ብፍረ ርሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና።
3: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና።
4: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግና።

0: እዚ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት፣ ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ኸዓ ማዕጾ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትኒ ቁጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸ ፍርያትና ናብ ዓለም ክንሰድድ፣ ካብ ዓለም ከዓ ዘድልየና ነገራት ክንቅበል ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና፣ ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂኒ ኢኑ 50 ናቕፋ ክትሕዝ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኽ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኳሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሓጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓላ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።
1: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ

0: ሙሽተ ናቕፋ ፍትሒ ዓሰርተ ናቕፋ መሃዝነት እቲ መሃዝነት ከዓ ሕርሻ የደንፍዕ እቲ ዝፈረየ ምህርትናኻ ብወደባትና ገይሩ ናብ ዓለም ንነግደሉ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውብሎ እዚዩ እቲ ሰንሰለት ናይ ባጤራና
1: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ ዝኹርዕ
0: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ ባጤራ ባጤራ ናቕፋ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንፃረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ሰላም ከመይ ቀኒኹም ዝኸብርኩም ተኸታተልቲ መደባ ትዮ ቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀና እውን ዝተፈላለዩ ስፖርታዊ ትሕሶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቐሪባ ኣላ ንምክታልኩም ብቕብ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

0: ብምክንያት መበሳሰን 5 ዓመት በዓል ናፅነት ብመኮነን ሓበሬታን ኮስኳስን ሚኒስትሪ ምክልኻል ተወዲቡ ክካየድ ዝኸኒ ስፖርታዊ ውድዳት ውሽጢ ገዛ ተዛዚሞም ኣብቲ ናይ መዛዝሚ መደብ ግዜያዊ ኣዛዚ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ሜጀር ፍሳያ ተኽላይ ካልኦት ኣዘዝትን ናይ ክብሪ ዕዱማትን ስፖርታውያን ዝተረኽብሉ መደብ ሰለስተ ናይ ፍጻመ ፀወታታት ክካየድን ከሎ ኣብ ናይ ሰደቓ ቴንስ ደቂ ኣንስትዮ ሽዑላ ንዓንበርበብ ክስዕራን ከላ ኣብ ናይ ደቂ ተባዕትዮ ድማ ቤኒፈር ንዓንበርበብ ብምርታዕ ሻምፒዮን ኮይና ስዒቡ ዝተሰርዐ ፀወታ ናይ ባድሚንተን እዩ ነይሩ። ዝተሰርዐ ውድድር ናይ ሕውስዋስ ዝነበረ ክኸውን ዓንበርበብ ኣብ ልዕሊ ሓሬና ብምዕዋታ ሻምፒዮን ኮይና ናይ መወዳእታ ፀወታ ድማ ናይ ትዕለት ናይ 3-3 ፀወታ ኩዕሶ ስክዕድ ኮይኑ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ድማ ይተኻይዱ ኣብ ናይ ደቂ ኣንስትዮ ዓንበርበብን ብድሆን እየን ተራኺበን ዓንበርበብ ከተሰዕረት ናብ ፍጻመ ዝበፅሐት ብምዃና ሓንቲ ፀወታ ምስ ትዕወት ሻምፒዮን ክትከውን ትኽእል ነይርያ። ኣብ ቀዳማይ ፀወታ ብድሆ ኣብ ልዕሊ ዓንበርበብ 18 ክትዕወትን ከላ ዕውትን ምፍላይ ብዝተሰርዐት ካልኦት ፀወታ ዓንበርበብ 12-10 ብምዕዋት ሻምፒዮን ኮይና ድሕሩ ዝቐፀለ ፀወታ ናይ ደቂ ተባዕትዮ ተቐናቐንቲ ዝኾና ክለባት ዓንበርበብን ሳዋን ዝተኻየደ ግጥም እዩ ነይሩ። ሳዋ ኣብዚ ውድድር ከተሰዓረት ናብ ፍጻመ ብምብፅሓ ዓንበርበብ ክትዕወቱ ኮይና ኣብ 2 ፀወታታት ክትረትዓ ነይርዋ። ኣብ ሓንቲ ምስ ትሰዓር ግን ሳዋ ሻምፒዮን ትኸውን። ኣብ ቀዳሚቲ ፀወታ ዓንበርበብ 21-16 ዝኾነ ውፅኢት ክትዕወትን ከላ ኣብ ካልኦት ዝሰዓበ ፀወታ እውን 21-18 ዝኾነ ውፅኢት ብምዕዋታ ዕውቲ ውድዳት 3-3 ዓ 2026 ናይ ምስሪ ምክልኻል ኮይና ኣብ ውድድራ ቼዝ ዕወታ ዝኾኑ ተፃወቲ ኣብ ናይ ደቂ ተባዕትዮ ብውልቂ ቀዳማይ መኮነን ኣብርሃም ካብ ቤኒፈር፣ ካልኣይ ቢንያ ማርያ ካብ ቤኒፈር፣ ሳርሳይ ካብራል ተስፉ ካብ ዓንበርበብ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኢልያ ርእሶም ካብ ስንጥቕ፣ ካልእቲ ሚለና ተስፋ ሚካኤል ካብ ዓንበርበብ፣ ሳርሴቲ ኤልሳ ሓይላብ ብጋንታ። ኣብ ናይ ደቂ ተባዕትዮ ቀዳሚቲ ክለብ ቤኒፈር ብምዃን ተሸላሚት ዓባይ ዋንጫ ክትከውን ከላ ካልእቲ ዓንበርበብ። ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ክለብ ቤኒፈር፣ ካልእቲ ሓሪና፣ ሳርሴቲ ስንጥቕ። ዑታት ጋንታታትን ተፃወትን ዝተዳለሎ መዳልያታት ከምኡ ድማ ገንዘባዊ ሽልማት ካብ ኢድ ግዜያዊ ኣዛዚ መኮነን ሓበሬታን ኮስኳስን ሚኒስትሪ ምክልኻል ሜጀር ፍሳሐ ተኽላይን ካልኦት ኣዘዝትን ናይ ክብሪ ዕዱማትን ተቐቢሎም። ዝኸበርኩም ተኸታተልቲ መለብለሰ ስፖርትስ ምስ ኣብ መኮነን ሓበሬታን ኮስኳስን ሓላፊ ውድድርን ስነስርዓትን ኣቶ ኢስያስ ኪዳንን ካልኦት ኮሚሽነራትን ተፃወትን ከምኡ ድማ ደያኑን ሓፂር ቃለ ምሕትት ዘካየድናዮ ነቕርበልኩም ሰናይ ምክታል።
1: የቐኒለ ክብረታለይ ኣቶ ኢስያስ፣ በዚ ብምክንያት መበሳሰን 5 ዓመት በዓል ናፅነት ክካየድ ዝፀንሐ ስፖርታዊ ውድዳት ውሽጢ ገዛ ተዛዚሙሎ ሓፈሻዊ መብሪ ናይዚ ሎም ዓመት ክካየድ ወይ ከዓ ክተካይድዎ ዝኾንኹም ውድዳት መብሪ ክትበኒ
2: ራይ። መጀመርያ ቀኒለይ እዚ መበል 5 ግዜ ዝካየድናዮ ውሽጣዊ ውድድራት ኢንዶር ወይ ውሽጢ ገዛ ሓይልታት ምክልኻል ኤርትራ ብምክንያት መዓልቲ ናፅነት ኮይኑ ሓደ ካብቲ ስሩዕ ካላንደር ውድድራት ስፖርት ሓይልታት ምክልኻል እዩ። ከምቲ ናይ ድሓለፈ ዓመታት ብዙሕ ፍሉይ እኳ ተደይብሉ ናይ ሎም ዓመት ንመጀመርያ ግዜ ደተኣታተናዮ ውድድር ሰደቓ ቴንስ ኣሎ። ሰደቓ ቴንስ ኣብ ዓለም ሓደ ካብቶም ተፈታዊ ውድድራት እዩ። ኣብ ኤርትራ እውን 2017 ብፌደሬሽን ደረጃ ቆይሙ ዝተፈላለየ ንጥፈታት የካይድ ኣሎ። ንሕና ከዓ ኣካል ናቱ ብምዃን ኣብ መንጎ 11 ክለባት ብክልት እዩ ፆታ ሎሚ ዓመት ኣብዚ ውሽጣዊ ውድድራትና ከም ተኣታቶ ጌርና ናይ ብሓቂ ሓደ ፅቡቕ ውፅኢት ነይርዎ። ካልእ ፍሉይ ሓዱሽ ነገር 10 ክለባት እየን ነረናና ኣብዚ ሕጂ እዋን ግን 11 ክለባት ኢና ብክልት እዩ ነፃወት ዘለና። እዚ ከዓ ክለባ ደርሰር ንምክታል ሎባት እዚ ሰሜን ምዕራብ ትውክል ጋንታ ወሲኽና ብምህላውና ኣብ ዳሓለፈ እዋን ኣብ ወርሓ 2 ፈንቅል እያ ከም ሓዳሽ ክለብ ኣብቲ ንጥፈታት ስፖርት ጀሚራ እጅ ከዓ እንሆ ኣብዚ መበል ሓምሻይ ግዜ ደካየድናዮ ምክንያት በዓል ናፅነት ከዓ ኣካል ናይቲ ውድድር ኮይና ማለት እዩ። ስለዚ ካብቲ ናይ ድሓለፈ ዓመታት ደካየድናዮ ናይ 4 ናይዚ ፍሉይነት ኣለዎ ማለት እዩ። ብሓፈሹ እዚ ውድድር ናይ ብሓቂ ከምዚ ክንዕዘቦ ዝፀናሕና ሰሓቢ ኣዝዩ ውዕውዕ ተወዳዳሪ ዝኾነ ውድድራት እዩ ዘለዎ። እዚ 319 ዳኣኽሉ ስፖርታውያን እዩ ኣብ ኩሉ ዓይነት ስፖርት ዝነጥፉ ክለባትና ቀሪበን ነዚ ውድድር እዚ ኣብ 20 መዓልቲ ከነካይዶ ክኢልና ማለት እዩ። ስለዚ እቲ ምድላው ክረአ ከሎ እዚ ውድድር ዝካየደሉ እዋን ኣብ ወር ሓደ መጀመርያ ብካላንደር ደረጃ ተዋሂብዎን ስለ ዝኾነ ንዕኡ ንብባል ተዳልየናልየን ድመፃ ሓዱሽ ውድድር ድበሃል የለና ኣብ ሓይልታት ምክልኻል ኤርትራ መደባት ተሰሪዕሉ ካላንደር ይዕደል። በቲ ካላንደር መሰረት ከዓ ኣብ ግዜኡ ናብ ሰዓቱን ይትግበር ማለት እዩ። ኩሉ ዘድሊ መሳለጥ እያ ነቲ ውድድር ንኾንካ በብደረጅኡ ንላዕለዎት ኣሕልፍቲ ተሓቲቱ ዝኣክል ምቅራብ ዝኣክል ምድላው ዝኣክል ባጀት እዩ ዝቕረበልና። ብኡ ምክንያት ከዓ ዝቋርፅ ውድድር የብልናን ናይ ብሓቂ ውዕውዕን ሰሓብን ውድድራት ቶም ተፃወቱ ውን ቶም ስፖርታውያን እውን ኣብ ከምዚ ዓይነት ውድድራት ክሳተፉ ብጣዕሚ እዮም ድበህጉ ብስምዒትን ብሓይልን ከ እዮም ብወንን እዮም ድመፁ።
3: ከም ዝፍለጥ ንመበል ሓምሻይ ግዜ እዩ ተኻይዱ እዚ ውድድር 11 ጋንታታት ብምልኣት ዝተሳተፍዎ ብክልትዩ ፀወታ እዩ። ካብ ናይ ዝሓለፈ ዓመት ናይ 2016 ተዝሓሸ ኣዋዳ ድማ ንምልኣት ዝነበሮ እዩ ተባሂሉ ክግለፅ ይከኣል። ካብቲ ዝሓለፈ ክካየድ ዝቐነ ውድድራት እውን ዝሓሸ ተወዳደርነት ዝረኣናሉ ከም ዝረኣኹሞ ማለት እዩ። ዝሕጂ ናይ ፍፃሜ ክሳብ ናይ መወዳእታስ ዝፍለጠሉ ደረጃስ ኣይነበረን ማለት እዩ። ግን መወዳእታ ግን ዘርካ ዘርካ ትፅባቅ ናይ ፀወታ ካብ ግዜ ናብ ግዜ ዋላ ቶም ተፃወትን ኣካየትን ስፖርታውያንን ዓሚቕ ኣፍልጦ ክህልዎም መጀመርያ ክንጅምሮ ከለና ቁሩብ ግርብሎም ነሩ። ሕጂ ግን ምስቲ ተረዲኦሞ ለውቲ ሕጊ ካብቲ ናይ ዝሓለፈ ብኩሉ እንትን ብወዳድ እውን ብካይዱ እውን ተዝሓሸ ነይሩ ክበሃል ከኣል ክግምገም ይከኣል እዩ።
1: ኣብ ናይ ደቂ ኣንስትዮ ቁሩብ እቲ ዋሕዲ ናይ ሸቶታትን ዝተረኣዩ ይመስል እሞ ብሓፈሻ ብርግፅ ብ3 ቅልጣፈ ዝሓትት እዩ ቀልጢፍካ ካ ትውስኖ ፍላይ ናብ ነጥቢ ክቕየር ስለ ዝኽእል ክብድ ዝብል ክኸውን ይኽእል እዩ። ግን እቲ ስራሕ ምስራሕ ዘድሊ ይመስል እሞ እስከ ትዕዝብቲ ካብዚ እንታይ ክትበኒ?
3: ዓባይ ነጥቢ ኢኻ ኣልዕልካ። ደቂ ኣንስትዮ ኣብ ናይ ደቂ ኣንስትዮ ዋሕዲ ሽቶታት ኣሎ ዋላ ኣብቲ ምልኣት ፀወታ ኣብዚ 5x5 እነካይዶ ፀወታ እውን ኣብዚ መበል 16 ቅነ ስፖርት ሓይልታት ምክኻል ዝነበረ እውን ኣብ ናይ ደቂ ኣንስትዮ ዋሕዲ ኣሎ እቲ ሽቶታት። ሕጂ እዚ እንታይ እዩ ተን ደቂ ኣንስትዮ ኣብቲ ዘዘለዎ ቦታታት ከምቲ ዝድለ ሜዳ ናይ መፃወቲ ይረኽባ ኣለዋል። መምሃራን እውን ሕፅረት ዘሎ ይመስለኒ ኣነ ኣሎ እውን ብርግፅ ብፍላይ ናይ ደቂ ኣንስትዮ ኢና ንዛረብ ዘለና። ኣብዚ ናይ 3x3 ወይ ስሪኦን ስሪ ናይ ውሽጢ ገዛ እንተደኣ መፂና ከዓኒ ዓቕማ ሓትት እዩ ኢንዱራንስ ሓትት ዝተፃወርነትካ ዕፁብ ገዛ ስለ ዝኾነ ምስቲ ናይ ፋይናል ናይ ፍፃሚ ፀወታ ምዃኑ ከዓ ቁሩብ ትፀቕጢ እውን ክህሉ ይኽእል ክኸውን እምበር ሽቶታት ዋሕደ ከም ደሎ ንጉምጉሞ ኢና ይርዳእና እዩ።
4: እዚ ናይ ሕጂ ተገይሩ ዘሎ ግን ሱሳ ተፃወቲ ነይሮማ ካብዞም ሱሳ ተፃወቲ ናይ

0: ሓደ ጋንታታት እዮም እንኮላይ ናይ ኣደርሰድ ወሲካ ማለት እዩ ብፅቡቕን ብውዕውዕን ተካይድ እዩ ምክንያቱ ኣደርሰ ካብቶም ዘይተፀበናዮም ስለዝኾነ ተወዳደርቲ ኮይኖም ቀሪቦም ሕጂ ኩሉ ተወዳዳሪ ስለዝኾነ እንዳር ሕጂስ መን ከም ትወፅእ ከማን ኣሸጋሪ ኮይኑ እዩ
1: እንታይ ስራሕ ግን ይተርፍ እቲ ተበጣጣሚ ዝኾነ ብቕዓት ንክመፅእ እንታይ ክማላእ ኣለዎ ትብሎ ኣሎ
0: ቸስ ቀሊል ነገር ስለዝኾነ እታ ቦርድ ጥራያ ተድሊ እታ ቦርድ ኣብ ኩሉ ክትተኣታት ኣለዋ ብሕልፊ ኣብ ሚኒስትሪ ምክልኻል ሰብ ኣገዳሲ ናይ ምክልኻል ሰብ ኣገዳሲ ስፖርት እዩ እዚ ንዝኾነ ይኹን ክሰርሐሉ ደለዩ ሰባት ክሰርሐሉ ትኽእል ኢኻ ሕጂ ኣብ ኩሉ ስለትካየድ ኣብ ኩሉ ክዝርጋ ሕብል ኣነ ተስፋ ገብር
1: ወይዘሮ ያስሚን እስከ ናይ ሎም ዓመት ውድድራት ውሽጢ ገዛ ካብቲ ፍሉይነቱ ዝነበረ ምስ ናይ ዝሓለፈ ዓመታት ብምዝማድ እንታይ ለውጢ ተኣታት እዩ ትብል
2: ኣብ ባድሜንተን ክዛረብቲ ኮይና ባድሜንተን ብጠቕላላ ብሚኒስትሪ ምክልኻል ን7ይ ግዜኡ ኮይኑ ብናይ ኢንዶር ጌምስ ከዓ ሓሙሻይ ግዜኡ ድካየድ ዘሎ ውድድር እዩ ብሓሙሽተ ዓይነት ውድድር ድካየድ ኮይኑ ብሲንግል ዳብል ሚክስድ ማለት እዩ ሲንግል ደቂ ተባዕትዮ ሲንግል ደቂ ኣንስትዮ ከምኡውን ብምትሕዋስ ድርብ ምትሕዋስ ድካየድ እዩ ናይ ሎም ዓመት ፍሉይ ድገብሮ ካብቲ ካልእ ዓመታት ማለት እዩ ካብዘን ሓሙሽተ ዓመት ድረኣናይን ብናይ ደቂ ኣንስትዮ ጋንታ ዓብሊለን ብምሰታፈን ማለት እዩ ኣብ ደቂ ኣንስትዮ 10 ጋንታታት ነረን ኣብ ደቂ ተባዕትዮ ከዓ 9 ጋንታታት ነረን ማለት እዩ ከምዚ ክንዕዘቦ ፀናሕና በዚ ናይ ሚክስድ ማለት እዩ ቁሩብ ናይ ደቂ ኣንስትዮ ብበኒፈር ዝያዳ ከደን ማለት እዩ እተን ካልኦት ኩለን ክለዋ ከለዋ እተን 10 ክለባት ሓይልታት ምክልኻል እተን 9 ክለባት ክለዋ ከለዋ ጋንታ በኒፈር ግን ኣብ ደቂ ተባዕትዮ ኣይተሳተፉን
1: ሞ ኣብ ቀፃሊ ብኸመይ እዩ ክትሓዝ መደብ ማለት እንታይ ዝተሰርዐ ነገር ኣሎ ቀፃልነቱ ንምርጋፅ ማለት እዩ
2: እዚ ናይ ባድሚንተን ኢንዶር ጌምስ ብስልጠና ንህብ ኢና ከምኡን ውድድራት ይካየድ እዩ ንኩለን ክለባት ማለት እዩ ሕጂ ከም ሓዳሽ ክለብ ተኣታትያ ደላ ክለብ ኣደርሰን እውን ክፋል ናይ ኢንዶር ጌምስ ኮይና ኣብ ስልጠና ቅድሚ እዚ ውድድር ምጅማሩ ስልጠና ሂብና ነርና ናይ ዳንነት ማለት እዩ ናይ ድያኑ ከም ኣባል ኮይና ከም ናይ ሎም ዓመት ተሳቲፋ እተን ካልኦት ክለብ ክንፊ ከምኡውን ንስሪ ይሳተፋ እየን ግን ብሙሉእ ዓቕመን ማለት እዩ ደቂ ኣንስትዮን ደቂ ተባዕትዮን ኮይነን ዝተሳተፈሉ መድረክ ውን ነይሩ ንዓመታ ውን ካብኡ ብድበልፅ ብስልጠና ኹን ኣብቲ ናይ ተፃወቲ ዝግበር ናይ ቴክኒክ ካልእ ድግበር ኮርሳት ክንዳሉ ምዃንና ኣብመደብ ኣሎ ማለት እዩ ናይ ስርዓ ቴንስ ንመጀመርታ ግዜ ድካየድ ዘሎ ውድድር እዩ ብንፅል ብሲንግል ፀወታታት ጥራሕ ማለት እዩ ብሲንግል ደቂ ኣንስትዮን ሲንግል ደቂ ተባዕትዮን ፀወታታት ኣካይድና ኣብዚ ከዓኒ ናይ ጋንታ ደቂ ተባዕትዮ 9 ክኾና ከለዋ ጋንታ ደቂ ኣንስትዮ ከዓኒ ብ8 ጋንታታት ነረን ንመጀመርታ ግዜ በኽሪ ስታፌ ብምዃኑ ፅቡቕ ነይሩ ክብል ይኽእል ማለት እዩ ምክንያቱ ቅድሚኡ ስለደይነበረ ድኾነት ኣሽሙ ክትብላይ ትኽእልኒካ በዛ ናይ ሎም ዓመት ድተካይደት ግን በታ ናይ መጀመርታ ድናበረት ስታፍያ ፅቡቕ ነይሩ ብጣዕሚ ፅቡቕ ንዓመታ እውን ከምዚ እዋን ካብዚ ብድበልፅ ስልጠና ክኸውን ወላ ካልእ ኮይና ብናይ ሓይልታት ምክልኻል ክንቀርብ ምዃንና ቃልኣት
3: ስመይ ሰናይ ተመዝገን ይበሃል ናይ ክለብ ዓንበርበብ ወኪለ ድማ ፃዊቶ
1: ራይ ሰናይ ክለብኩም ዓንበርበብ ኣብ ናይ 3-3 ፀወታታት ብክልቲኡ ሻምፒዮን ኮይና ኣላ እስከብቲ ናይ ደቂ ተባዕትዮ ክዛረብ ምሳዋ ይፀኒሑ ፀወታ ብሓፈሻ ግን ከመይ ረኺብኩሞ ናይ ሎም ዓመት ውድድር
3: ናይ ሎም ዓመት ውድድር ተኣሽሙ ከቢድ እዩ ነይሩ ከም ዝረኣኻዮ ስሪኦን ስሪ ትንፋስ ዝህብ ፀወታ እዩ ነይሩ ሰዋኻ ቀለልቲ ጋንታ ኣይኮኑን ኣብ ቀዳማይ እግሪ ስዒሮም ኢና ነሮም ሕጂ ሎም ዓመ ክንወዛእቲ ኮይና ዋንጫ 2,000 ክንስዕሮም ነርና ከም ዝረኣኻዮ ከዓ 2,000 ስዒርና ሻምፒዮን ኮይና ማለት እዩ
1: ብሓፈሻ ዝሓለፈ ዓመት እውን ሳዋያ ነዛ ዋንጫ ወሲዳታ ነራ ብሓፈሻ ግን ከመይ ዓይነት ምድለዋት እዩ ነይሩ መጋጥኹም ትኹን ከ ከመይ ነይረን
3: መጋጥምትና ብርቱዓት እዮም ነይሮም እዛ ናይ ስሪኦን ስሪ ዝያዳ ብናይ 3 ደርቢኻ 2 ስለ ዝሕሰብ ንሕረ እቲ ኸ ካ ትዕወት ሕጂ ነቶም ናይ 3 ናቶም ዝድርብዩ ከመይ ጌርና ተተዋቢልና ንሕና ከመይ ጌርና ናይ 3 የቲና ከም ንዕወት ኢና ክንሰርሐ ኣለዋኒ ኢና ብድማ በታ ፕላን ጌርና እያ ዝመፀናት ዓዊትና ማለት እዩ
1: ይቐኒለይ ክብረታ በለይ ብዝረኸብክዮ ዓወትካ ኳሓጎሰኪ ፈለማ ምስተዓዘብቲ ስንፊ ከተላሊና ወኪልክያ ዝመፃኺ ክለብ ድማ
4: መጀመርታ ሽመዮስቴና ኣስመላሽ ይበሃል ካብ ክለብ ሽዕላ ማለት እዩ
1: ኣብ ናይ ሎም ዓመት እዚ ናይ ውሽጢ ገዛ ፀወታታት ብምክንያት መበሳሰን 5 ዓመት በዓል ናፅነት ንክለብኪ ሽዑላ ተተጋጊ ትእርምኒ ቦኽሪ ዋንጫ ናብ ከብሓ ኣምፂ ክልኺ ምስ ብፃይክውን እስከ ብሓፈሻ ናይ ሎም ዓመት ውድድር ከመይ ነይሩ
4: ሓቂ ዘረባ ብጣዕሚ ፅቡቕ ፀወታታት ነይሩ ወላቶም ተፃወቲ ንባዕሎም እውን ከምዚ ክንስዕር ኢና ኢሎም ስኖም ነኺሶም እዮም መፂኦም ከምቲ ኩሉ ሰብ ዝፈልጦ ከዓ ሰደቃቴንስ ንመጀመር

0: ወላ ኩላህና ኸማን ኣትሊስት ገለገለ ኣለና ንፋለጥ ሰባት ማለት እዩ። ብጣዕሚ እንድዒ ገለ ዓይነት ስኖም ንኺሶም ተፃወትና ተፃወት እውን ነይሮም እዮም። ንዕኦም ስዒርና ብዝምብፃሕና ከዓ ማርያ ሕጉስቲ
1: ናይ ሎሚ ዓመት ውድድር ብምክንያት መበሳሳን 5 ዓመት በዓል ናፅነት ናይ ውሽጢ ገዛ ውድድር እዚ ናይ ባድሚንተን ክለብኩም ተዓዋቲት ኮይናላ እስከ ምስ ናይ ዝሓለፈ ዓመት ብምዝማድ ጋንታታት ከመይ ረኪብኩመን ከመይ ነይሩ ጉዕዞ ሻምፒዮንነት?
2: ፅቡቅ ቀኒልና ነዚ ዕድመ ቅድሚ ምግባርኩም እዚ ፀወታ ብሓፈሻ ብጣዕሚ ፅቡቅ ፀወታ እዩ ነይሩ። ካብ ዓመት ናብ ዓመት እውን ፅቡቅ ለውጢ የርኢ ኣሎ ምስ ብዝሒ ተፃዋቲ ማለት እዩ። ግዲ ቅርብ ናይ ተመክሮ ጉዳይ ኮይኑ ግን ካብ ዓወትና ወረዳ ይበልናን ብጣዕሚ ፅቡቅ ሎሚ ዓመት ከዓ ሻምፒዮን ኮይና ኣለና ስቲል ንዓመታውን ክንደግም ኢና ንብል ዘለና ሞ ጋንታታት ከዓ ዝተባባዕ ፅቡቅ ተራ ይፀዋት ኣለዉ ኣብቲ ባድሚንተን ክዓቤልና በዚ መጠን መልእክቲ የመሓላልፍ።
3: ካብኡ ዝተፈለየ ሓሳብ የብለይ ብጣዕሚ ፅቡቅ ፀወታ እዩ ነይሩ ህልኽኮ ንሓና ነርና ንድዕ ንሕና ድናበሉ ኣብ ተመክሮ ገደ መስለኒ እቲ ኮንፊደንስ ከይከውን ወይ እቲ ርእሰ ተኣማንነት ይድኸውን እቲ ርእሰ ተኣማንነት ከዓ ነዛዓወት ክንኮና ፀፉ ኣኽኢልና ኣሎ ንሕና እዚና ሕጉሳት ኢና በዚ ኣመዝጊብናዮ ዘለና ዓወት ንእቶም ብሕጂ ዝመፁ ድማ ንሕና መርኣያ ኮይና ደድሕረና ክስዕቡ ነዛ ዓወት እዚ እውን ናቶም ገብሮ እውን ንሕና ለበዋ ጥራይና ንሰድድ ምትህላኽ ዝመልኦ ካልእ እውን ፍቅሪ ዝመልኦ ክህልወና ከምዚታት ብብዝሒ ክህልወና ውድድር ክህልወና ፅቡቅ ካልእ ሓጎሰና ነዛ ጋንታ እዚኣ ንጋንታ ዓንብርብር ብሓቂ ፅዒራት ኣለያ ዋጋ ናይ ፃዕርኣ ድማ እዚ ዋናጩ ንዝ ማዳልያ ንረኪባቶ ኣላ ሕና ሕጉሳት ኢና በዚ ዘመዝገብናዮ ዓወት ማለት እዩ።
1: ፀወታ ከመይ ነይሩ መወዳድርትኹም ውን ከመይ ረኪብኩመን? ምክንያቱ ቸስ ካብ ካልእ ፀወታታ ስፖርት ኣዝዩ ፍልይ ዝበለ ኣተኩሮ ዝሓትት ከም ምዃኑ መጠን ከመይ ረኪብኩሞ መምህር ባእኻ?
4: እዋ ብጣዕሚ በዳሂ ፀወታ ነይሩ ኩለን ጋንታታት ኣዝዮም ምኩራትን ክኢላታትን ተፃወቲ ሒዞም እዮም መፅኦም። ስለዚ ኣዝዩ ትዕግስቲ ዝሓትት ዓቕሊ ዝሓትት ተወዳድርነት ዝነበረ መንፈስ ፀወታ ብምባሩ ብጣዕሚ እየ ዘድንቆ። ናይ ጋንታ እውን ዕዉታት ብምዃንና ከዓ ድርብ ናይ ጋንታ ስራሕ እውን ናይ ሓባር ስራሕ ዝኾነ ሰሪሕና ኣለና። ስለዚ ኩሎም ኣብዚ ውድድር ተሳተፉ ጋንታታት ከምኡውን ደቂ ጋንታይ ኣዝየ ክመስግኖም ደሊ
5: በቃ ከምዚ ዝበሎ ድዩ ከምቲ እቲ ውድድር ብጣዕሚ ኢንተንሲቭ እዩ። ከምዚ ከቢድ ፀወታ ነይሩ ሕጂ ናይ ቸስካ ፀወታ ክንብል ከሎ ናይ ርእሲ እያ ዓቕሊ ዝሓትት እዩ ብጣዕሚ ፀወታ ብርቱዕ እዩ ነይሩ ከምዚ በሎ እቶም ኩላቱ መፃወትና ደጋንታና ብጣዕሚ ብርቱዕ ፀወታ ነይሮ ሓጎስ ኩላና ከ ንብል
1: ራይ ኣሶፋው ኣብዚ ሚኒስትሪ ምክልኻል ናይ ስልጠና ናይ ዳንነት ብምሃቡን ናብዚ ካብ ዘእተወኩም ድያኑ ሓደ ኢኻ ብሓፈሻ እስኪ ከመይ ኣሎ እቲ ናይ ዳንነት ንስኹም ዝረኸብኩምሞ ተመክሮ ኣብ ግምት ብምእታው እስከዚ ናይ ሎም ዓመት ንዓኻ ከመይ ረኪብካዮ ከመይ ትገልፆ?
6: እዚ ናይ ሎም ዓመት ዝነበረ ብዓብኡ ናይ ሞያ ምውሳኽ እንድዩ እቲ ብዓብኡቲ ናይ ሃገራዊ ናሽናል ቲም ብዕቤት እንዳወሰኸ ስለ ዝኸዩ ዘሎ ንና እውን ብኡ መንፅር ነቲ ናይ ሞያና ናይ ዳንነት እንዳዕበናዮም ከይዳ ኣለና ምስኡ ክበቃ ክምንት ሕጂ ብኡ ሓያል ፃዕሪ ይክግበረልና ፀኒሑ ሕጂ ናብዚ ክካየድ ዝቐኒአ እውን ምስቲ ፀወታታት ዝነበረ ንዑ በዲና ክንወፅእ ከም ንኽእል ገይሩና ማለት እዩ።
1: ብሓፈሻ እቲ ተመክሮ ንስኻኸ ከም ኣሶፋው ካብዚ እንታይ ረኪበ ትብል ናይ ቅድም ተፃወታይ ዝነበርካኢኻ ሕጂ እውን ኣብዚ ናይ ዳንነት ብምህላውካ ነዚ ብምዝማድ
6: ቅድሚ ሕጂ ኣብ ተፃወታይ ኣብ ዝነበርኩሉ ነዊሕ ዓመት ኣብ ፀወታ ነይረ ማለት እዩ። ሕጂ ከዓ ኣብዚ ናይ ዳንነት ከም ሓድሽ ኳ ኮይነ ተፅናሕኩ ሕጂ ግን በቲ ዝነበረ ፀወታን በቲ ናይ ቀረባ ሓለፍተይ ምትብባዕን ብዙሕ ተመክሮ ወሲደ ማለት እዩ ንዝመፅእ ከዓ ብዓብ ነገር ክዓብየሉ ተስፋ ገብር።

0: I fell in love since the first day I came here.
1: El Señor, welcome to Manchester.
2: The challenge is to play as best as possible. People say you will not be able to do that in England. Okay, I'm just going to try.
3: እስጳኛዊ ኣሰልጣኒ ፐፕ ጓርድዮላ ድሕሪ ሓደ ዕቑድ ካብ ማንቸስተር ሲቲ ድሕሪ ምዛም ናይ ዝዓመተ ስፖርት ክወፅ ምዃኑ ድሕሪ ምሕባሩ ኣብ ኣፍቀረት ኩዕሶ እግሪ እንግሊዝ ብሓፈሻ ኣብ ደገፍቲ ማንቸስተር ሲቲ ድማ ብፍላይ ዓብ ስምባደ ፈጢሩ። ጓርድዮላ ኣብ ናይ ማንቸስተር ሲቲ ግዚኡ ነታ ጋንታ ካብ ደረጃ መደብቲ ኣውፅኡ ብደረጃ ዓለም ተፈራሒትን ማንም ተፃወታይ ክትፀወተላ ዝብህ ግን ጋንታ ይቀይርዋ። ምውፃእ ጓርድዮላ ነቲ ብደረጃ ዓለም ተባሃጊ ሊግ እንግሊዝ ብገለ ሸነኹ መቐረቱ ክቕንስ ዝገብር እዩ። ካብ ማንቸስተር ሲቲ ወፃእ ዝርከባ ዓበይቲ ክለባትን ኣሰልጠንትንን ኣብ ደረጃ ጓርድዮላን ማንቸስተር ሲቲን ክበፅሑ ክለባቶም ዓቕሞምን ክብከብሉ ተቐሲቦም እዮም። ምኻድ ናይዚ ማይስትሮ ግን ንዓበይቲ ክለባት ናይዚ መድረኽ ናብ ሓደ ደረጃ ዝመልስን ዳግማይ ተወዳዳርነት ናይተን ክለባት ብምዕሩይነት ክቕፅል ዘኽእል እዩ ዝብሉ ወገናት እውን ኣለዉ።
4: Pero la primera temporada fue complicada. El City terminó tercero en la Premier, cayó eliminado en la Champions League frente al Mónaco y cerró el curso sin ganar un solo título.
3: በህላውነት ጓርድዮላ ኣብ ፕሪምየር ሊግ ብተደጋጋሚ ግዜ ዝተጸልዉ ኣሰልጣኒ ሊቨርፑል የርገን ክሎፕን ኣሰልጣኒ ኣርሰናል ሚካኤል ኣርቴታን እዮም። ክሎፕ ኣብ 9 ዓመታት ናይ ሊቨርፑል ናይ ምዕላም ስርሑ ጓርድዮላ ሓንቲ ናይ ሊግ ዋንጫ ከልዕል ጥራዩ ፈቒድሉ። ንኣርቴታ እውን ዕንክሊል ክብሎ ድሕሪ ምፅናዕ ሕጂ ኣብ ምኻዱ ነታ ዋንጫ ይሕሊፍ ሂብዎኣሎ። ብዙሓት ደገፍቲ ኣርሰናል ኣርቴታ እንቋዕ ጓርድዮላ ንከሎ ወሰዳ ክብሉ ተሰሚዖም እዮም። ኣብ ጥሪ 1971 ኣብ ዞባ ካታሎንያ ዝተወልደ ጓርድዮላ ዝበዝሐ ናይ ፀወታ ግዜኡ ኣብታ ከም ኣሰልጣኒ ደሚቑ ዝወፀላ ባርሴሎና እዩ ሕሊፍዎም። ጓርድዮላ ኣብ ትሕትታ ብዮሃን ክሩፍት ስልጥን ዝነበረት ባርሳ እናተኸላኸለ ዘከፋፍል ባህሪ ሒዙ ተፀዊቱ። ጓርድዮላ ኣብ ትሕትታ ናይ ሕልሚ ጋንታ ናይ ዮሃን ክሩፍ ኣብ 92 ኤሮፕያን ካብ ክዓትር እንከሎ ካብ 91 ክሳብ 94 ድማ ብተኸታታሊ ተዓዋቲ ላሊጋ ክትከውን በቂዑ። ካብ 97 ናት ሒዙ ክሳብ ካብታ ጋንታ ዝወፅሉ ግዜ ማለት ክሳብ 2001 መዝነት ሓልቓ ጋንታ ተፀዊቱ። ጓርድዮላ ድሕሪ ባርሴሎና ኣብ ጥልያን ምስ ብሬሽያን ሮማን፣ ኣብ ቀጠር ምስ ኣልኣህሊ፣ ኣብ ሜክሲኮ ድማ ምስ ብማልያ ዶራዶስ ተፀዊቱ። ናግራዊት ጋንታ እስጳኛ ኣብ 47 ግጥማ ዝወከለ ጓርድዮላ ኣብ ዋንጫ ዓለም 94 ከምኡ ውን ኣብ ዋንጫ ኤሮፓ 2000 ተፀዊቱ። ጓርድዮላ ካብ ኩዕሶ እግሪ ጥሮታ ድሕሪ ምውፅኡ ንዝተወሰነ ግዜ ንናይ ባርሴሎና ቢጋንታ መሪሑ ንትሬዛ ዲቪዝን ድሕሪ ምዕዋቱ ኣብ 2008 ንቐዳሜት ጋንታ ባርሳ ክቕፀር ብሓለፍቲ ባርሴሎና ሪስክ ብዝተሓወሶ መልክዕ ተሸይሙ።

ዋርድያላ ኣብቲ ግዜ ነታ 2007 ካብ ሪያል ማድሪድ ብ18 ነጥቢ ድሒራ ድሕሪ ቫሌንሽያ ሳልሳይ ተርታሒዛ ዝወደት ባርሳ እዩ ተቐቢሉ። እቲ ተባዕ ጓርድያላ ኣብቲ ዳግማይ ክትህነት ዝነበራ ጋንታ ኣይስርሕንዮም ንዝበሎም ከም ሮናልዲንሆ፣ ዴኮ፣ ዛምብሮታን ዝኣመሰሉ ዓበይትን ጸለውትን ተጻወቲ ኣፋኒዩ ካብቲ ኣቐዲሙ ዓሊምዋ ዝነበረ ናይ ቢ ጋንታ ንከም ሰርጆ ቡስኬት፣ ፔድሮን ዝኣመሰሉ ተጻወቲ ናብ ቀዳሜት ጋንታ ደይቡ። ኣብ ቀዳሜት ዓመቱ ንባርሴሎና ናብ ሉሳዊ ዓወታት ላሊጋ፣ ኮፓ ደልሮይን ሻምፒዮንስ ሊግ ናብ ቂዕዋ። ኣብዚ ጉዕዞ ንፅዋእ ሻምፒዮንስ ሊግ ዝዓተረ ብዕድመ ዝነኣሰ ኣሰልጣኒ ኮይኑ ኣብ ዝቐፅለት ዓመት ንባርሴሎና ናብ ድርብ ዓወታት ላሊጋን ሻምፒዮንስ ሊግን ድሕሪ ምብቅዑ ማሕበር ኩዕሶ እግሪ ዓለም ንዝዕደል ሽልማት ዝበለፀ ኣሰልጣኒ ኣብ 2011 ተዓዊትሉ። ጓርድዮላ ናይ ባርሴሎና ግዜኡ ኣብ 2012 ናይታ ጋንታ ክብረ ወሰን ብዝኾነ ቁፅሪ ዋናጩ ማለት ምስ 14 ዋናጩ ዓሲሩ ተፋኒዩ። ገለገለ ተንተንቲ ባርሴሎና ኣብ ትሕቲ ጓርድዮላ ዝተላበሰቶ ክብርታት ኣብ ግዜ ሆላንዳዊ ኣሰልጣኒ ፍራንክ ራይካር ተሰሪሑ ብፀንሐ እዮም ምዃኑ ይገልጽኦም። ጓርድዮላ ኣብተን ኣብ ባርሴሎና ፅንሓለን ዓመታት ናብቲ ፍልስፍና ቅዲ ፀወታ ብምትእታዊኡ ኣተጊርዎም። ፀወታ ኩዕሶ እግሪ ብኣካላዊ ብቕዓ ዝደልደለ ተኽለሰውነት ዘለዎም ተፃወቲ ዝሓዘት ጋንታ ከም እተዕወት ንዘረድእ ፀንሐ ኣባህላ ሙሉእ ብምሉእ ቀይርዎም። ጓርድዮላ ኣብ ባርሴሎና ብታክቲክን ቅርፂ ኣገባብ ፀወታን ናይ ሓሶት ቁድሪ 9 ዝብል ኣሰላልፋ ኣተኣታትዩ። እዚ ምስቲ ኣብ ኣዝዩ ፀቢ ብሰባ ዝተጨቐጨቐ ቦታ ብግቡእ ምቅባል ኩዕሶ ናይ ምህናፅ ቅዲ ቲኪታካ ክረአ እንከሎ ናቱ ፍልስፍና ዝሃንደሰ በሊሕ ኣሰልጣኒ ኣስሚዎም። ብተወሳኺ እስትራቴጂካዊ ኣተገባብራ ናይዚ ፀወታ ማለት ዝበዝሐ ክፋል ሜዳ ነፃ ገዲፍካ ኣብቲ ኩዕሶ ዘላቶ ከባቢ ብብዝሒ ሰብን ቁፅሪ ኣልቦ ምቅባል ኩዕሶ ንኣንጻር ጋንታ ፈንጢስካ ብምሕላፍ ናይ ሸቶ ዕድላት ብተዓፃፊ ቁፅሪ የዕቢኻ ዕላማኻ ምውቃዕ ዝብል እዩ። ኣብ እዋን ምክልኻል ድማ ኩዕሶ ብኣንጻር ጋንታ ኣብ እትምንጠለሉ እዋን ኣብ ውሽጢ 5 ካልኢታት ንምምላስ ናይቲ ኩዕሶ ዘላቶ ከባቢ ብብዝሒ ሰብ ብምውፋር ልዑል መጠን ፀቕጢ ብምግባር ኣብ ሓፂር ግዜ ንኩዕሶ ሶ ዳግማይ ምቁፅፃር ዝብል እዩ። ሊዮኔል ሜሲ ብናይ ሓሶት ቁድሪ 9 መትሓዚ ዝተሳኖ ተፃወታይ ብምዃን ንሽልማት ባሎን ዲኦር ብተደጋጋሚ ክዕወተላ ዝተራየ ተፃወታ እዩ። ኣብቲ ባርሴሎና ንኤሮጳዊ መድረኽ ዝዓንትረትሉ ግዜ ኣከፋፋልያ ዛቪ ሄርናንደዝ ብበዝሒ ምቅባል ኳዓሳሱ መዳርግቲ ነበሮን። ኣንድሬስ ኢኔስታ ድማ ኣብ ወሳኒ ህሞት ወሰንቲ ዝኾና ኳዓሳሱ ብምህንዳስ ተኸሊዑ። ብዓብዩ ድማ ሃገራዊት ጋንታ እስጳኛ ናይ ጓርድዮላ ፍልስፍና ወሪሳ ኣብ 2010 ንፈለማ ግዜ ተዓዋቲት ዋንጫ ዓለም ኮይና። ጓርድዮላ ካብ ባርሴሎና ድሕሪ ምውፅኡ ክሳብ ካልእ ናይ ስራሕ ዕድመ ዝቐድመሉ ኣብ ማንሃታን ናይ ዕረፍቲ ግዜ ድሕሪ ምውሳድ ናብቲ በዳህ ምዃኑ ዝእመነሉ ኩዕሶ እግሪ ዓዲ እንግሊዝ ክኸይድ እዩ እናተባህለ ኣብ 2013 ንባቫርያዊት ክለብ ባየር ሙኒክ ክዕልም ተሰማሚዑ። ኣብቲ ግዜ ዝነበሩ ተንተንቲ ጓርድዮላ ናብ ጀርመን ክኸደሉ ዝደልየሉ ምኽንያት ካብ ከቢድ ብድሆ ካሃድም ከም ዝደለየ ብምግላጽ ተንቲኖም። ምስ ሙኒኽ ኣብ ፅንሓሉ 3 ዓመታት ነታ ጋንታ ናብ 7 ዓበይቲ ዋና ጨብቂዕዋ። ጓርድዮላ ኣብ ጀርመን ብመንፅር ታክቲክን ቴክኒካዊ ስትራቴጂን ሓድሽ ፍልስፍናን ምሕደራ ተፃወትን ኣተኣታትዩ። ናይ ክንፊ ተኸላኸልቲ ፊሊፐ ላሃምን ጆርዲ ኣላባን ኣብ ክንድቲ ልሙድ ናይ ምክልኻል ስርሖም ኣብ እዋን ፀወታ ናብ ማእከል መስመር ምክፍፋል ኣትዮም ድሕርመት ፀወታ ክቕልሱ ከም ዘለዎም ኪሩ። ንኣንጻር ጋንታ ብፍሉይ ኣተገባብራ ሓፂር ምቅባል ኩዕሶ ክዕብልለን ክኢሉ ዕድል ዘይገብሮ ግን ምስ ሙኒኽ ኣብ ሻምፒዮንስ ሊግ ኪንዮ ፍርቂ ፍጻመ ዝሓልፍ ታሪክ ዘይምስርሑ እዩ። ጓርድዮላ ክሳብ ባየር ሙኒኽ ዝነበረ ናይ ምዕላም ስርሑ 21 ዋናጩ ዓቲሩ ነይሩ። ነታ ጋንታ ንፁሩ ዝኾነ ቅዲ ፀወታን ኣብ ምጥቃዕ ዘድሃበ ብሉፕሪንት ናይ ፀወታ ግዲፍላ ድማ ናብ ካልእ ሓድሽ ምዕራፍ ኣማዕድዩ። ሙፃ ጓርድዮላ ካብ ባየር ሙኒክ ምስ ተሰምዐ ኣገልግሎት ዝሓተታ ክለባትን ሃገራውያን ጋንታታትን መኣል ኣይነበረንን። ኣቐዲሙ ምስ ጓርድዮላ ኣብ ባርሴሎና ሰሪሑ ዝነበረ በክርስቲያን ኣብ 2016 መዕረፊኡ ኣብ ምድሪ እንግሊዝ ብመንገዲ ማንቸስተር ሲቲ ክኸውን የእሚንዎም። ካብቲ ግዜት እንዳሓር ድማዩ ታሪክ ማንቸስተር ሲቲ ሙሉእ ብምሉእ ካልእ መልክዕ ክሕዝ ጀሚሩ። ጓርድዮላ ነታ ናይ 136 ዓመት ዝነበራ ማንቸስተር ሲቲ ምስ 19 ዋንጫዩ ተቐቢልዋ። ጓርድዮላ ኣብ ባርሴሎናን ባየር ሙኒክን ዝኣመሰለ ክለባት ብሉፅ ናይ ስራሕ ግዜ ዘሕለፈ ኣሰልጣኒ እኳ እንትኾነ ብዝያዳ ከም ኣሰልጣኒ ክደም

0: ክረግፅ ዝኽኣሎ ግን ኣብ 10 ዓመታት ናይ ማንቸስተር ሲቲ ናይ ስራሕ ግዜ እዩ። ማንቸስተር ሲቲ ዋላ ኳቲ ብማሕበር ኩዕሶ እግሪ ዓዲ እንግሊዝ ተመስሪትላ ዘሎ 115 ናይ ምጥሓስ ሕጊ ክስታት ውሳና ክሳብ ትፈልጥ ኣምፅባይ ትሃሉ ገበነኛ ኮይና ክሳብ ዘይተረክበት ግን ጓርዲላ ኣብታ ጋንታ ዝተጎናፀፎም ዓወታትን ዝረኽቦም ክብርታትን ዝኾነ ካብ ታሪኹ ዝኣልየሉ ይክህሉን እዩ። ኣብ ፕሪምየር ሊግ ካብ ዝሰርሑ ኣሰልጠንቲ ኣብ ሽመት ናይ ኩሉ ግዜ ዝበለፀ ኣሰልጣኒ ንስር ኣሌክስ ፈርጉሰን ክዳረጎ ዝኽእል እንኮ ኣሰልጣኒ ፔፕ ጓርዲላ እዩ። ስር ኣሌክስ ፈርጉሰን ኣብ ታሪክ ኣብ ዝተፈላለዩ እዋናት ዓወት ዘይተባትኽ ብዲስፕሊን ተቐይዳ ትኸይድ ጋንታ ዝሃነፀ ኣሰልጣኒ ብምዃን እናተዘከረ ክነብር እዩ። ይኹን ግን ኣብ ዘመናዊ ኩዕሶ እግሪ ዓዲ እንግሊዝ ልዕሊ ጓርዲላ ፅልዋ ዝገደፈ ኣሰልጣኒ ይኮነን። ጓርዲዮላ ኣብ 2016 እግሩ ኣብ ማንቸስተር ሲቲ ምሰንብረ እቲ ቀዳማይ ኣብ ልዕሊ ተፃወቱ ዘሕለፎ ትእዛዝ ንሓላው ሉዳ ተሓዊሱ እግሮም ምስ ክዕሶ ምቾት ተሰሚዕዎም ክፃወቱ ከም ዘለዎ ምሕባር እዩ። ኣብ ግዜኡ ኣብታ ጋንታ ቦቱ ዘይትንቀፍ ዝመስል ንዝነበረ ጆሃርት እግርኻ ከቢድ ኩዕሶ ናይ ምፅዋት ዓቕሚ ሓፅረካዩ ብምባል ንክላውዲዮ ብራቮ ካብ ባርሴሎና ዓዲግዎም። ጓርዲዮላ ቀዳመይቲ ዓመት ንተፃወቱ ክፃወቶ ዝደሊ ቅዲ ኣብ ምርዓምን ምስራ ፅኑ ይሕሊፍዎም። ጓርዲላ ብዘይ ዋንጫ ድሕሪ ምውድኡ ተንተንቲ ኩዕሶ እግሪ ዓዲ እንግሊዝ ቅዲ ጓርዲላ ኣብ ስጳኛን ጀርመንን ዳኣምበር ኣብቲ ዝበለፀ ሊግና እሰርሕ ኣይኮነን ብምባል ክሳለቕሉ ተሰሚዖም።
1: ቲቱሎስ ኮንኪስቶ ላ ሱፐር ኮፓ ድኤውሮፓ ሎግሮ ሱ ፕሪመር ሙንዲያል ደ ክሉብስ ኢ ኮንሲግዮ ሎ ኬ ኒንጉን ኤኪፖ ኣብያ ሎግራዶ አንተስ ኢን ኢንግላቴራ ሌቫንታር ኳትሮ ፕሪምየር ሊግ ኮንሴኩቲቫስ።
0: ኣብ ዝቐፅለት ዓመት ስራሕ ጓርዲላ ፍሩኡ ከንጠብጥብ ጀሚሩ። ኣብ 2017-18 ማንቸስተር ሲቲ 100 ነጥቢ ኣኪባ ፅዋዕ ድሕሪ ምልዓላ ናይ ፈለማ ነቲ ቁፅሪ በፂሓ ጎብለል ዝኾነት ጋንታ ክትከውን ኣብቂዕዋ። ዋንጫ ብዘይ ምዕታሩ ዘባጭውሉ ዝነበሩ ተንተንቲ ኩዕሶ እግሪ እንግሊዝ ብቕፅበት ልሳናቶም ካልእ ቃና ከድምፃ ጀሚረን። ኣብ ውሽጥታ ናይ ውድድር ዓመት ማንቸስተር ሲቲ ካብ 38 ግጥማት ፕሪምየር ሊግ ኣብ 32 ግጥማት ዓወታትን 106 ሸቶብ ኣመዝጊባ። ንጎረቤታ ማንቸስተር ዩናይትድ ድማ ብናይ 19 ነጥቢ ጋግ በሊፃ ኣኽሊል ዓወት ደፊኣ። ኩዕሶ ካብ ድሕሪት ብሓላ ሩዳት ክትብገስ ናይ ክንፊ ተኸላኸልቲ ናብ ማእከል እናኣተዉ ቁፅሪ ኣከፋፈልቲ ኣብዚሖም ሚዛን ፀወታ ኣብ ምዕብላል ብናይ ሓሶት ቁፅሪ 9 ኣብ ምፅዋትን ወዘተን ዝኣመሰሉ ሓደስቲ ፍልስፍና ናይ ፀወታ ብመንገዲ ፔፕ ጓርዲላ ኣብ መድረኽ ፕሪምየር ሊግ እንግሊዝ ተቐታትዮም። ሰር ኣሌክስ ፈርጉሰን ኣብ ግዜ ብሉፅ ኣሰልጣኒ ናይቲ ሊግ እኳ እንተነበረ ዘይከም ጓርዲላ ኣብቲ ሊግ ተዘኪርሉ ዝነብርን ብካልኦት ኣሰልጠንቲ ዝሰዓብን ፍልስፍና ክገድፍ ግን ኣይከኣለን። ሰር ኣሌክስ ፈርጉሰን እውን ሓደ ግዜ ኣብ ግጥም ፍጻመ ሻምፒዮንስ ሊግ ብጓርዲላ ድሕሪ ምርትዑ ካብ ዝገጠምክዎም እቲ ዝበለፀ ኣሰልጣኒ ክብል ንጓርዲላ ዝነበሮ ኣድናቆት ገሊጹ እዩ። ጓርዲላን ማንቸስተር ሲቲን ብዝቐደመ ድሙቕ ዓወቶም ሸውሃቶም ከይዓፅቡ ኣብ 2018-19 ኣብ ሓደ ናይ ውድድር ዓመት ዋናጩ ፕሪምየር ሊግ ኤፍኤ ካፕን ሊግ ካፕን ኮሚኒቲ ሽልድን ዓቲሮም ናይ ፈለማ ዘቤታዊ ርቡዓዊ ዓወት ዘመዝገበት ጋንታ ኮይኖም ማንቸስተር ሲቲ ቀፂላ ኣብ ሓደ ዓመት ስሉሳዊ ዓወት ፕሪምየር ሊግ ሻምፒዮንስ ሊግን ኤፍኤ ካፕን ብምዝጋብ ነቲ ንፈለማ ግዜኡ ኣብ 99 ብማንቸስተር ዩናይትድ ተበፂሑ ዝነበረ ታሪክ በፂሓቶም። ካብ 2020 ክሳብ 2024 ኣብ ዝነበሩ 4 ዓመታት ጓርዲላ ነታ ልዕሉ ኩሉ ቅድሚ ዝሰርዓ ፅዋ ፕሪምየር ሊግ ብተኸታታሊ ን4 ዓመታት ናብ ሰማያዊ ክፋል ከተማ ማንቸስተር ኣግዒዝዋ። 6 ዋናጩ ፕሪምየር ሊግ ጓርዲላ ኣብ ውሽጢ 7 ዓመታት ዝተጓረት እዮም። ኣብ 4 ዓወታት ፕሪምየር ሊግ 90 ልዕሊኡ ነጥቢ ብምእካብ ድማ ኣመዝጊብዎም። ጓርዲላ ብዝኽተሎ ዝነበረ ናይ ፀወታ ፍልስፍና ኣብ ትሕቲኡ ንዝተፃወቱን ኣብ ትሕቲኡ ከም ተሓገዝቲ ንዝሰርሑን ኣብ ደረጃ ኤሊት ኣሰልጠንቲ ክበቕዑ ኣንፈት ዝሃበ ዓላም እውን እዩ። ኣብ ሲቲ ወንበር ምስልጣን ተረኪቦ ዝርከብ ኢንዞ ማሬስካ ንኣርሰናል 22 ዓመታት ፅዋ ፕሪምየር ሊግ ዘዕትራ ኣርቴታ ኣሰልጣኒ ቸልሲ ኮይኑ ዝርከብ ዛቪ ኣሎንሶን ኣብ ጀርመን ድማ ንኽትዕዘባ መራኺት ጋንታ ሃኒፁ ዝርከብ ቪንሰንት ካምፓኒ ገለ ካብቶም ብጓርዲላ ተጸልዮም ኣብዚ ግዜ ኣብ ደረጃ ኤሊት ኣሰልጠንቲ በሪኾም ዝርከቡ ዓለምቲ እዮም። ኣብ ታሪክ ማንቸስተር ሲቲ እቲ ዝበለፀ ኣሰልጣኒ ድሕሪ 10 ዓመታት ካብታ ጋንታ ተፈላለዩሎ። እዚ ኣብ 7 ዝተፈላለዩ ናይ ውድድር ዓመታት ዝበለፀ ኣሰልጣኒ ፕሪምየር ሊግ ኮይኑ ዝተፀውዐ ጓርዲላ ንከብሒ ዋናጩ ማንቸስተር ሲቲ ቅድሚ ሕጂ ርእይዎ ብዘይፈልጥ 7 ናይ ዝተፈላለዩ ውድድራት ዋናጩ ሰቂልሉ ተፋኒዎሎ። ፔፕ ጓርዲላ ምስ ማንቸስተር ሲቲ ፅዋ ፕሪምየር

ዓቲሩ ክፋኑ ዝነበሮ ድሌታት ከሰኽዓሉ እኳ እንተዘይከኣለ ብውሕዱ ግን ነዛ ናይ ውድድር ዓመት ማንቸስተር ሲቲን ዘቤታውያን ዋናጩ ሊግ ካፕን ኤፍኤ ካፕን ዓቲርዩ ተፋኒወን። እዞም ስዕቦ 6 ቁፅርታት ንፃኒሒ ፔፕ ጓርዲዮላ ኣብ ማንቸስተር ሲቲ ብሓፂሩ ዝገልጹልናዮም። ቀዳማይ 20 ዋናጩ ምስ ማንቸስተር ሲቲ። ጓርዲዮላ ኣብ 10 ዓመታት ናይ ማንቸስተር ሲቲ ግዜኡ 20 ዝተፈላለዩ ዋናጩ ዓቲሩ፣ እቲ ብዝያዳ ልዕሉ ኩሉ ዓወታቱ ጎሊሑ ዝወፅእ ድማ ንፅዋ ፕሪምየር ሊግ 6 ግዜ ክዓስራ ብምኽኣል እዩ። ጓርዲዮላ ኣብዚ ዓመት 5 ናይ ሊግ ካብ ዋንጫ ድሕሪ ምዕታሩ ኣቐዲሙ ብ4 ዓወታት ሊግ ካብ ክብረ ወሰን ሒዞም ንፀንሑ ሆዜ መሪኖ፣ ኣሌክስ ፈርጉሰንን ብሪያን ክሎፍን በሊፁ ነቲ ክብረ ወሰን ባዕሉ ጨቢጥዎም። ብዘይካእዚ ቀዳሞት 4 ዓወታት ሊግ ካብ ጓርዲዮላ ኣብ 4 ተኸታተልቲ ዓመታት ማለት ካብ 2017 ክሳብ 2019 ዝተዘርግሐ ብምዃኑ እዚ እውን ናይ ገዛ ርእሱ ክብረ ወሰን እዩ። ብዘይካእዚ ጓርዲዮላ ኣብዛ ዓመት ንቸልሲ ዒሩ ሳልሳይ ናይ ኤፍኤ ካብ ዋንጫ ልዒሉ እዩ። በዚ ኣሃዝ ድማ ብ3 ኣሰልጥንቲ ጥራዩ ዝቅደም። ኣብ 2018-19 ማንቸስተር ሲቲ ኣብ ምድሪ እንግሊዝ ንዝካየዱ 3 ዘቤታውያን ውድድራት ማለት ፕሪምየር ሊግ፣ ኤፍኤ ካፕን ሊግ ካፕን ዝዓተረት ናይ ፈለማ ጋንታ ዝኾነትሉ ኣብ ትሕቲ ጓርዲዮላ እዩ። ኣብ 2022-23 ማንቸስተር ሲቲ ስሉሳዊ ዓወት ፕሪምየር ሊግ፣ ሻምፒዮንስ ሊግን ኤፍኤ ካፕን ብምዝጋብ ምስቲ ብጓል ከተማ ማንቸስተር ዩናይትድ ተበፂሑ ንዝነበረ ታሪክ ተመዓርያቶ። ብዘይካዚ ማንቸስተር ሲቲ ኣብ ትሕቲ ጓርዲዮላ 3 ዋናጩ ኤፍኤ ካፕ፣ ዋንጫ ክለባት ዓለምን ዋንጫ ሱፐር ካፕን ዓቲራ። ካልኣይ 6 ዋናጩ ፕሪምየር ሊግ፣ ፔፕ ጓርዲዮላ ኣብ ሓደ ዕቁድ ናይ ማንቸስተር ሲቲ ግዜኡ ካብ ዝዓትሮም ልዕሊ 20 ዋናጩ እቶም 6 ናይ ሊግ ዋናጩ እዮም። በዚ ኣሃዝ ድማ ጓርዲዮላ ድሕሪ 13 ዋናጩ ዝዓተረ ፈርጉሰን ካልኣይ ተዝበዝሐ ናይ ሊግ ዋናጩ ዝዓተረ ኣሰልጣኒ ይገብሮም። 4 ካብዞም 6 ናይ ሊግ ዓወታት ጓርዲዮላ ኣብ 4 ተኸታተልቲ ናይ ውድድር ዓመታት ዝተመዝገቡ ብምዃኖም ድማ ኣብ ምድሪ እንግሊዝ ሓድሽ ታሪክ እዩ። ጓርዲዮላ ኣብ ዝሓለፈ 2 ናይ ውድድር ዓመታት ብዘይዓወት ናይ ሊግ ዋንጫ ከም ዝወዶ ዝፍለጥ እዩ። እዚ እስጳኛዊ ኣብ 2 ተኸታተልቲ ናይ ውድድር ዓመታት ብዘይ ናይ ሊግ ዋንጫ ክውድእ ኣብ ናይ ምስልጣን ግዜኡ ንፈለማ ግዜኡ ዘጓኖፈ እዩ። ሳልሳይ 593 ግጥማት መሪሑ። ጓርዲዮላ ናይ መወዳእታ ናይ ሊግ ፀወቱ ብኣስቶን ቪላ 2-1 ኣብ ተሳዕረሉ ግጥም ከም ኣሰልጣን ታጋንታ ኮይኑ ስርሑ ካብ ዝጅምር ዘካየዳ ምብል 593 ግጡም እያ። ጓርዲዮላ ብናይ ዓወት ሚእታዊት ብዝሒ ዓወታትን እውን ኣብ ታሪክ ማንቸስተር ሲቲ እቲ ዝበለፀ እዩ። ጓርዲዮላ 72 ሚእታዊት ናይ ዓወት ሬት ክህልዎ እንከሎ ካብ ዘካየዶም 593 ግጥማት ድማ ኣብቶም 416 ግጥማት ተዓዊቶም። ኣብዚ ጉዕዞ ጓርዲዮላ ኣንጻር 159 ዝተፈላለዩ ኣሰልጥንቲ ዝገጠመ ኮይኑ ኣብ ልዕሊ እቶም 142 ኣሰልጥንቲ ድማ ዓወት ኣመዝጊቦም። ንጓርዲዮላ ልዕሊ 2 ግዜ ገጢሞ እሞ እቲ ስጳኛዊ ክረትዖም ዘይከኣለ ኣሰልጥንቲ ፋቢያን ሃርዝለር፣ ሮናልድ ኮማን፣ ብሩኖ ጉዌሶን፣ ኣልቫሮ ኣርቤሎ ኣንዮም። ራብዓይ 2.28 ካብ ነፍሲ ወከፍ ሓደ ግጽም። ጓርዲዮላ ብገምጋም ካብ ነፍሲ ወከፍ ግጽም ፕሪምየር ሊግ 2.28 ዝወስድ ኣሰልጣን እዩ። ኣብ ታሪክ ፕሪምየር ሊግ እንግሊዝ 20 ልዕሊን ግጥማት ካብ ዝመርሑ ኣሰልጥንቲ ድማ ጓርዲዮላ ዝበለፀ ካብ ሓደ ግጥም ዝለዓለ ነጥቢ ዝእክብ ኣሰልጣን እዩ። ብዘይካዚ ጓርዲዮላ ኣብ ታሪክ ፕሪምየር ሊግ ብዘመዝግቦም 269 ዓወታ ድሕርቶም 528 ዓወት ዘመዝገበ ፈርጉሰን፣ 476 ዓወት ዘመዝገበ ኣርሰን ቨንገርን 209 ዓወታት ዘመዝገበ ዴቪድ ሞየስን ኣብ ረብዓይ ተረታ ዝሰራዕ ኣሰልጣን እዩ። ጓርዲዮላ ንማንቸስተር ሲቲ መሪሑ ኣብ ዘካየዶም ልዕሊ 380 ናይ ሊግ ግጥማት 865 ኣኪቡ፣ እዚ ድማ 64 ልዕሊ ዝኾነት ጋንታ እዩ። ሓምሻይ ኣብ 2017-18 ዝተኣከበ 100 ናይ ሊግ ነጥቢ። ማንቸስተር ሲቲ ኣብ 2017-18 ኣብ ናይ መወዳእታ ግጥም ብሸቶ ጋብርኤል ጀሱስ ተሓጊዛ ኣብ ልዕሊ ሳውዝ ሃምፕተን ድሕሪ ምዕዋታ 100 ነጥቢ ኣኪብያ ፀዋ ፕሪምየር ሊግ ዓቲራ። ኣብዛ ጓርዲዮላ ፋልማይ ናይ ሊግ ዋንጫ ዝዓተረላ ናይ ውድድር ዓመት ማንቸስተር ሲቲ ካብ ዝካየደቶም 38 ግጥማት ኣብቶም 32 ግጥማት ብምዕዋት ሓድሽ ክብረ ወሰን ኣፅሒፋ። ብዘይካዚ ማንቸስተር ሲቲ ኣብቲ ኣቐዲሙ ዝተገልፀ ናይ ውድድር ዓመት 106 ሸቶታት እያ ኣመዝጊባ። ላዕለዋይ ዲቪዥን ኩዕሶ እግሪ ዓዲ እንግሊዝ ካብ 92 ጀሚሩ ፕሪምየር ሊግ ብዝብል ሓድሽ ውዳበ ክካየድ ካብ ዝጅምር ኣብ ሓደ ናይ ውድድር ዓመት ልዕሊ ናይ ማንቸስተር ሲቲ ሸቶ ዘመዝገበት ጋንታ የላን። ቶተንሃም ቅድሚ ማንቸስተር ሲቲ ኣብ 62-63 ዓመተ ምህረት ኣብ ሓደ ናይ ውድድር ዓመት 110

0: ስርት ሓደን ሸቶ ኣመዝጊባ ዝነበረት ጋንታ እያ። እዞም ኩሎም ክብሮ ወሰናት ሲቲ ነታ ጋንታ ናብ ተወሳኺ ምስባር ክብሮ ወሰናት እዩ መሪሖማ። ኣብቲ ናይ ውድድር ዓመት ንኻሊእቲ ኮይና ዝወደአት ማንቸስተር ዩናይትድ ብናይ 19 ነጥቢ ፍልሊ በሊፃ እያ። ሻድሻይ 111 ተጻወቲ ኣብ ትሕቲ ጓርዲላ ጸወቶም ኣካይዶም። ጓርዲላ ኣብ ዝሓለፉ 10 ዓመታት ናይ ስራሕ ግዜኡ ኣብ ማንቸስተር ሲቲ ኣብ ኩሎም ውድድራት 111 ዝተፈላለዩ ተጻወቲ ተጠቒሙ። ምስ ጓርዲላ ካብ ማንቸስተር ሲቲ ተሰናቢቱ ዝርከብ በርናርዶ ሲልቫ ኣብ ትሕቲ ጓርዲላ 460 ግጥማት ብምክያድ ኣብ ቅድሚት ዝሰራዕ ተጻወታ እዩ። ሲልቫ ብብዝሒ ግጥማት ኣብ ትሕቲ ጓርዲላ ንስዕቦ ኬቨን ዴብሩነ ብ79 ዝያዳ ግጥማት እዩ ዝቕድሞ። ኣብዚ ግዜ ኣብ ሊግ ቱርኪ ኣብ ምፅዋ ዝርከብ ሓላው ሩዳት ኤደርሰን ኣብ 371 ግጥማት ምስ ቀዳሞ ተሰለፍቲ ክወርድ ብምኽኣሉን ኣብ ሜዳ ድማ 33,128 ድቃይቕ ብምፅዋቱን ኣብ ቅድሚት ይስራዕ። ኬቨን ዴብሩነ ን158 ሸልቶ ማንቸስተር ሲቲ ኣብ ትሕቲ ጓርዲላ ዝሃንደሰ ተጻወታ እዩ። ንሮጃዊ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ ኣብ ትሕቲ ጓርዲላ ኣብ ዘካየዶም 198 ግጥማት ኣብቶም 191 ሸቶታት ብቐጥታን ብተወዛዋርን ተሳቲፎም። ሃላንድ 182 ሸቶ ከመዝግብን ከሎ 29 ድማ ናይ ሸቶ ቀረብ ገይሩ። ጓርዲላ ህርመት ልቢ ማንቸስተር ሲቲ ዝነበረ ዓላሚዩ ንህርመት ኩዕሶ እግሪ ዓዲ እንግሊዝ ዘመቀረ ንደረጃን ዓቕምንቶም ኣሰር እግሩ ዝተኸተሉ ኣሰልጠንቲ ዘበረኸ እውን እዩ። ብዘይካዚ ጓርዲላ ኣብ ርእሲቲ ናይ ኩሉ ግዜ ዝበለፀ ኣሰልጣኒ ማንቸስተር ሲቲ ምዃኑ ንመድረኽ ፕሪምየር ሊግ እንግሊዝ ቀመም ካብ ዝወስኽሉ እውን እቲ ዝበለፀ እዩ። መድረኽ ፕሪምየር ሊግ እንግሊዝ ብሓፈሻ ኩዕሶ እግሪ እንግሊዝ ድማ ብፍላይ ነዚ ሎሚ ዘስተመቕሮ ዘሎ ብሉ ፀወታ ከተኣታቱ ንዝገበረ ጓርዲላ ከመስግኖ
1: ይግባእ።
2: I've been blessed to live this incredible experience for one decade.

0: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ኣብ ቅድመ መጻረ ግጥማት ዋንጫ ኣፍሪቃ 2027 ንሃገረ ኤስዋቲኒ ኣብ ክልተ እግሪ ረቲዓ ናብ መጻረ ምሕላፋ ዝፍለጥ እዩ። እዚ ሃገራዊት ጋንታ ኣብ ምድብ ምስ ሃገራውያን ጋንታታት ደቡብ ኣፍሪቃ ጊኒን የእንጋዲት ሃገረ ኬንያን ተደላዲላላ። ኣብዚ ምድብ የእንጋዲት ሃገር ኬንያ ብቐጥታ ናብቲ ውድድር ትሓልፍ ከምዃና መጠን ዝተረፋ ሰለስተ ሃገራውያን ጋንታታት ማለት ደቡብ ኣፍሪቃ፣ ኬንያን ጊኒን ንሓንቲ ኮታ ጥራየን ክወዳደራ። ንሓፈሻዊ ኩነታት ኩዕሶ እግሪ ኤርትራን ነቲ ኣወራሓት ምስ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ኣብ ቅድመ መጻረ ግጥማት ዋንጫ ኣፍሪቃ 2027 ንሃገረ ኤስዋቲኒ ኣብ ክልተ እግሪ ረቲዓ ናብ መጻረ ምሕላፋ ዝፍለጥ እዩ። እዚ ሃገራዊት ጋንታ ኣብ ምድብ ምስ ሃገራውያን ጋንታታት ደቡብ ኣፍሪቃ ጊኒን የእንጋዲት ሃገረ ኬንያን ተደላዲላላ። ኣብዚ ምድብ የእንጋዲት ሃገር ኬንያ ብቐጥታ ናብቲ ውድድር ትሓልፍ ከምዃና መጠን ዝተረፋ ሰለስተ ሃገራውያን ጋንታታት ማለት ደቡብ ኣፍሪቃ፣ ኬንያን ጊኒን ንሓንቲ ኮታ ጥራየን ክወዳደራ። ንሓፈሻዊ ኩነታት ኩዕሶ እግሪ ኤርትራን ነቲ ኣወራሓት መስከረምን ጥቅምትን ዝካየድ ናይ መጻረይ ግጥማትን ብዝምልከት እምበኣር ምስ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖትን ኣባላት ሃገራዊት ጋንታ ኤርትራን ዘካየድ ናይ ዕላል ሒዝናልኩም ቀሪብና ኣለና። ሰናይ ምክትታል። ናብ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ዝሓለፈት ሃገራዊት ጋንታ ኩዕሶ እግሪ ደቂ ተባዕትዮ ኤርትራ መርጫ ተጻወትቲ ምጅማራ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኣቶ ጳውሎስ ወልደ ሃይማኖት ገሊጹ እዩ። እዛ ጋንታ ዝሓለፈ ወርሒ መጋቢት ካብ ውሽጥን ደገን ዝተዋፅኦ ተጻወትቲ ሒዛ ኣብ ቅድሚ መጻረይ ንኤስዋቲኒ ብድምር 4-1 ውፅኢት ስዒራ ናብ ናይ ምድብ መጻረይ ምሕላፋ ይዝከር።
1: ከም ዝፍለጥ ንመጻረይ ዋንጫ ኣፍሪቃ 2027 ንምእታው ናይ ፕሪሊሚናሪ ወይ ከዓ መባእታዊ ምፅራይ ዕጫት ኢና። ኣብቲ ዕጫ ከዓ ምስ ሕሪቲ ጋንታ ኢስዋቲኒ በፂሕና ማለት እዩ። ከምቲ ዝረኣነየ ናይ ክልተ እግሪ ነይሩ። እቲ ክልተ እግሪ እቲ ሓደ ሕዳር 25 ናይዚ ዓመት እዚ፣ እቲ ሓደ ከዓ ሕዳር 31 ካልኣይ እግሪ ማለት እዩ ተፃዊትና ማለት እዩ። ኣብ ቀዳማይ ፀወታና 2-2 ኣብ ካልኣይ ፀወታና ከዓ 2-1 ንሕሪቲ ጋንታ ኢስዋቲኒ ስዒርና ኣብ ናይ ምድብ ኣቲና ኣለና ማለት እዩ። ስለዚ ብሓፈሻ እቲ ዝነበረ ሓደ ዓወት ነቲ ኩዕሶ እግሪ ኤርትራ እዩ ነይሩ ክበሃል ይከኣል። እቲ ዝነበረ ስምዒታት፣ እቲ ዝነበረ ወኒ እውን ናብቲ እዋንቲ ርኢናየ ማለት እዩ። እቲ ጋንታ እውን ከምቲ ኣብቲ ፀወታ ዝረኣነየ ከዓ ብሓፈሻ ሒዝዎም ዝነበረ ተፃወቶት ካብ ውሽጥን ካብ ደገን ዘጠቃለለ ነይሩ ማለት እዩ። ስለዚ ነቲ ናይ ቅድሚ መጻረይ ብዓወት ሰጊርናዮ ማለት እዩ። ብኣዝዩ ዘተኣማምን ዓወት ንዑ ሰጊርና ሕጂ ከዓ ናብ ናይ ምድብ ኣቲና ኣለና ማለት እዩ።
2: እዚ ናይ ሓለፈ ፀወታ ኣብ ስዋቲኒ ዝገበርናዮ ፀወታ ስዋቲኒ ናይ ብሓቂ ንህዝቢ ኤርትራ ዘተስ ወይ ከዓ ንህዝቢ ኤርትራ ሓድሽ መንፈስ ኣብ ስፖርት ዘርኢ ረኪናዮ። እዚ ከዓ ከበይ ተልካ ምናልባት እቲ ናይ ዓወት መንፈስ ኣብ ህዝቢ ኤርትራ ክንደሎ ርኢና ኣለና። ህዝብና ከዓ መዓል ክንደይ ፍቃር ምዃኑ ወይ ከዓ ኩዕሶ እግሪ መዓል ክንደይ ኣብ ዝለዓለ ደረጃ

0: ፍሕ ድሌት ከም ዘለዎ ወይና ኣለና ካብ ዝተበጊስና ኢኻ ንሕና ናይ ብሓቂ እቲ ዝነበረ ፀወታ ኣብ ውሽጢ ዝሓፀረ ግዜ ኢና ተረኺብና ምዞም ናይ ደገ ምዞም ናይ ደገ ክንረኸብ ከለና ኣብ ሓፂር እዋን እቲ ቲምወርክ ናይቲ ጋንታ ናይ ብሓቂ ደስ ዝብል እዩ ነይሩ። እዚ ከዓ ካበይ ተልካ ምናልባት እቶም ናይ ደገ መብዛሕትም ፕሮፌሽናል ዝኾኑ ነቲ ትቦ መምርሒ ኣብ ምትግባር ድሕራ ይብሉ እኒኦም ቀዳምነት ካልኣይ ኣነ ከም ነጥቢ ዝሕዞ ሃገራውነት እዮም ሃገራውነት ኣለዎ ናይ ብሓቂ ብዛዕባ ሃገሮም ድሕር ድብል ተፃወተ የብሎምን እዚ ሓደ ካብቲ ናይ ዓወት መንፈስ ዘርአየና ወኣብ ዓወት ክንበፅሕ ዘገደደና ወይ ከዓ ዘብፅሓና ተሪኢኸዮም ሃገራውነት ኣለዎ ናይ ብሓቂ ዞም ፀወት እዚኦም ዘሰም እዞም ናይ ኣስመራዊ ናይ ኤርትራ እውን እሶም ከዓ ከምኦም ኣብ ውሽጢ ዓዲ ዘለዉ ሶም ናይ ብሓቂ ተቃሲ ናይ ክልትኦም ደሚሩስ ዓብ ስራሕ እዩ ተሰሪሑ ማለት እዩ። ኣብዝ ሓፀረ እዋን ከምዚ ዓይነት ዓወት ክተምፅእ ከቢድ እዩ በርከ ኣይፋለጡን እዮም ዘጉዕ እዚኦም ንዓና እውን ከሸገረና ምክኣለ ግን ኣብ ቦትኦም ምናልባት በቲ ኣብዚ ዓዲ ሒዝኒያ ዘርና ፍልስፍና ዚ ናሽናል ቲም ዘሰም ሶም ናብቲ ፕሮፌሽናል ከምኡ ዓይነት ስራሕ ስርሑ ዝተፀንሑ ነቲ ድሃብ ናይ መምርሒ ንምትግባር ድሕር ስለዘይበሉ ናይ ብሓቂ ናብ ዓወት ክንበፅሕ ይኽእልና ማለት እዩ። ሓደ ካብዚ ኣብ ዓወት ብፃሕና ዝጋርሲ እዚ ማለት እዩ።
1: መጀመርታ ኣነ ሕልሚ ነርኒ ኩሉ ግዜ ንሃገራዊት ጋንታ ትዝከኣለኒ ናብ ዝለዓለ ደረጃ ንክብፅሓ ናታ ተራ ክትፃወት ምስ ብፆተይ ሰልጠንቲ ዝወሃብን መምርሒ ገይረ ንክትፃወት ካብ 219 ኣቢለ ምስ ተጠርነፍኩ ስቲል ክሳብ ሕጂ ክሳብ 225 26 ዘሎ ነገራት ምስ ናሽናል ቲም ንጥፈታት ነርኒ ካብ ኣንደር 20 ኣንደር 23 እንዳበልኩ ናብ ዓባይ ነር እንዳተፃወትኩ ኣብ ኣንደር 23 ተውስኮረር ወሲደ ብዙሕ ዓይነት ተመክሮ ልምዲ እንዳወሰድኩ ናይ ናሽናል ቲም ናሽናል ቲም ከዓ ኣብቲ ናይ ታሪክ ዝሰርሕ ዘለዋ ኣብቲ ዝለዕለ ደረጃ ናይ መፃሪ ክትኣቱ ካብኡ ኸ ናብ ናይ ዋንጫ ኣፍሪቃ ተኣትወሉ ስቴፕ ባይ ሰብ እንዳሓሰብኩ እቲ ንዓይ ዘድልየኒ ንሃገራዊት ጋንታ ከዓ ብውልቀይ ዝግበር ነገራት ክሕግዛ ድልው ስለ ዝነበርኩ ብዓብይኻ ስምካን ስማ ሃገርካ ንክተፀዋዕ ብርቲዕኻ ስለ ትሰርሕ ንዑን ውዕባል ኣብዚ ናይ ስዋቲኒ ዝነበረ ከዓ ኣነ ብዙሕ ዓይነት ተመክሮ ስለ ዝነበረኒ እንቶም ሓደሽ ካብ ደገ ገለ ዝመፁ ካብቲ ናይ ሃገራዊት ጋንታ ሓደሓደ ልምዲ እንዳሃብኩ ምክንያቱ ኣብ 222 ናይ ዋንጫ ዓለ መፃረይ ተሳቲፈ ስለ ዝነበርኩ ኣብ ናሚብያ ገለ ኣብኡ ዝነበረ ነገራት እንታ ክንገብር ከም ዘለና ሃገራዊት ጋንታ ከዓ ንዕኦም ሓደሽ ስለ ዝኾኑ ናይቲ ሃገርና ናይታ ናሽናል ቲም ፅቡቕ ልምዲ ምክሪ እንዳሃብኩ ኣጋጣሚ ከዓ ብሉፃትን ንፉዓትን ተፃወቲ ኮይኖም መፂና ከምቲ ዝረኣኹሞ ከዓ ህዝብን ሃገርን ዝኮርዓሉ ፅቡቕ ውፅኢት ናይ ኩላትና ድምር ስለ ዝኾነ ዝተዓወት ብምርካቡ ከዓ እዚ ይሕጉስ እዩ።
2: ሃገራዊት ጋንታ ኤርትራ ኣብ ልዕሊ ኢስትዋቲኒ ድሕሪ ዘመዝግበቱ ዓብ ዓወት መሳለል ደረጃኣ ኣብ ፊፋ ብቕልጡፍ ክብክብል እዩ ተራእዩ።
3: ከም ዝፍለጥ ኣብ ዝሓለፈ እዋን ደረጃ ናይ ፊፋ ውን ኣይነበረናን ግን ድሕሪ ክልተ ፀወታና ግን ብቕልጡፍ ክንዘልል ኢና ተራእና ደረጃና ከዓ ናብ 184 ብሚያዝያ ብዝወፀ ደይብና ኣለና ማለት እዩ። ኣብ ናይ ካፍ ከዓ መበል 53 ኣለና ማለት እዩ።
2: ብመሰረት ዝሓለፈ ወርሒ ጉንበት ዝወደቐ ዕጫ ከዓ ኣብ ራብዓይ ምድብ ምስ ኬንያ ዶብ ኣፍሪቃን ጊኒን በፂሕዋ። ሓንቲ ካብተን ሰለስተ እንገቲ ዋንጫ ኣፍሪቃ 227 ዝኾነት ኬንያ ዋላ እውን መወዳእታ ሒዛ ብቐጥታያ ክትሓልፍ። በዚ ድማ ካብተን ሰለስተ ሃገራት ቀዳሜይቲ ዝወፀት ንሃገራዊት ጋንታ ኬንያ ተኸትላ ብቐጥታ ትሓልፍ። እዚ ድማ ሓደ ካብ በድሃነት ናይ ዝምድብ ምዃኑ ይእመን።
3: ዝለዕለ ራንክ ደልዋ ምሳና ዶብ ኣፍሪቃ ኣላ። ካብ ካልኣይ ከዓ ጊኒ ኮናክሪ ዓባይ ጊኒ ኣላ። ሳልሰይቲ ኬንያ ኣላ። ራብዒይቲ ከዓ ንሕና ኣለና ማለት እዩ። ስለዚ ኬንያ ክትሓልፍ እያ ብቐጥታ። ስለዚ እቲ ፀወታ ኣብ መንጎ ሰለስተና ክኾን ማለት እዩ። እቲ ሰለስተና ንሓደ ቦታ ንገብሮ ግጥም ከዓ ንሱ ቁርተይ ኣስተውዒልካ ጥንቃቐ ሓዊስካ ክግበር ዘለዎ እዩ ማለት እዩ። ነፍሶ ከፍ ፀወታ ክትዕወተሉ ኢልካ ጥራሕታትዎ ፀወታ ይኮይኑ ዘሎ ማለት እዩ። ስለዚ ካልኣይ ዕድል ወዘተ ዝብል የብሉ ነዚ ብግምት እቲና ግን ንኩሎም እዚኦም ተፃወቲ ፖቴንሻሊ ንሕና ወይከዓ ከምትኽእሎ ሒዝናዮም ዘለና ተፃወቶት ንኩሎም ድሕራ ንፂናዮም ንሕና ካብዘን ዝበሃላ ዘለዋ ጋንታታት እውን ክንብል ኣይንኽእልና። ምክንያቱ ኣብ ዝሓለፈ ናይ ቅድመ ምፅራይ ዝኣተናዮ ከም ሓቂቲ ዝበዝሕ ሰብ ንወፅኦ ኢሉ እውን ግምት ብዙሕ ኣይነበሮን ግን እቲ ህሉ ኩነታትና እውን ንሕና ውን ብተኣማንነት ንኸይ ስለ ዝነበርና ክንወፅ ከም ንኽእል ብዙሕ ኣይተሸገርና ንሕጂ እውን ክነብል ኢና ማለት እዩ። እቲ ድበለፀ ነገር ግን ኣብ ዝቀረባ ኣብዘን ኣውሽ ድሕሪ 12 መዓልቲ

0: ዋንጫ ዓለም ክጅምር እዩ። ዋንጫ ዓለም ጀሚሩ ምስ ወደአ ቀጥታ ናይ ምፅራይ ዋንጫ ዓለም ስለ ዘሎ እውን ትጋንታ ካብኡ ዝዓቢ ፀወታ ይፅበየ። ስለዚ ኩሉ ንሕና ንፃወቶ ናብቲ ላዕለዋይ ናይ ኩዕሶ ውድድራት ንምእታው ኢልና ኢና ንፃወት ማለት እዩ። ንምስታፍ ጥራሕ ኢልና ፀወታ ኣይ ንኸይድ ኢና ማለት እዩ።
1: ንሕና ጀሚርና ቀፃልነት ኣምውሓስ ኢና ዘለና። እዚ ባይታ እዚ ቀፃልነት ኣምውሓስ እዩ ድሕግዘና ውፅኢቱ እቲ ናይ ኩዕሶ ናይ ተስዓደ ውፅኢት ይኮነት ዝዓበየ ውፅኢትና ቅድሚኡ ካልእ ውፅኢት ኣለና። ሓንቲ ባይታ ሓንቲ ዕድል እያ ዘላትና። ብዙሕ ባይታታትን ብዙሕ ዕድላትን ከዓ ብካልእ ንፈጥር። ምስ ሳውዝ ኣፍሪካ ደለና ደረጃን ጋግን ክንሪዮ ኢና። ኣብ ከባቢ ደቡብ ኣፍሪቃ ደሎ ፀወታታት ክፋል ናይ ኣፍሪቃ እንታይ መስል ተመክሮ ንወስድ ኢና። ምስ ከባቢና ዘላ ኬንያ ናታ ድሕረ ባይታን ኩነታትን ርክብን ቅድሚ ሕጂ ምስኣ ነይሩና እዩ። ናታ ኣብኡውን ሓደ ባይታ ተፈጢሩና ሓደ ፅልዋ ንፈጥር ኢና። ምስ ኢኳቶርያል ጊኒ ተመሳሳሊ ናይ ማእከላይ ኣፍሪቃ ገምጋማት ክንወስድ ኢና። ስለዚ ሓንቲ ዋንጫ ኣፍሪቃ ንምስታፍ ሓንቲ ቦታ እኳ ተሃሉ እምበር ኤርትራ ንክትፍለጠሉ ወይ ድማ ክትረኣየሉን ፀወታኣን ኣፀዋውታኣን ከተፋልጠሉ ትኽእል ባይታታት ግን ገፊሕ ምዃኑ ነቲ እቲ ግፍሓትን ቀፃልነትን ናይታ ጋንታ ሓደ ዓብዓወት እዩ። ስለዚ ነታ ውፅኢት ናይ መጨረሻ ከይረኣና ቅድሚኡ ዘሎ ኩነታት እንድሕር ኢናዮ ተፈጢሩ ዘሎ ባይታ እንድሕር ኢናዮ ንዕኡ እንድሕር ብግቡእ መዝሚዝናን ተጠቒምናን ተፃዊትናን እቲ ውፅኢት ብዘየገድስ ኤርትራ ኣብ ብዙሕ ባይታታትን ብዙሕ ዕድላትን ተራእያ ተፈሊጣ ብጀካ ከም ኤርትራ ከም ሽምጥራይ ዶ ይኮነ ኣፃውታኣን ቅዲ ፃውታኣን ፅበቃ ኣፃውታኣን ተቐባልነት ረኺቡ ኪኖ እዚ ናይ ሃገራዊት ጋንታ ውፅኢት ኣብ ተፃወትና ናይ ፕሮፌሽናል ስታንዳርድ ይዕብዩ ዕድላት ኣግፊሑ ንሃገራዊት ጋንታ ኤርትራ ካብተን ተጠመቲ ምግባሩ ዝዓበየ ናይ ቅድሚ ዓወት ዓወት እዩ እሞ እቲ ኣብ ንሓንቲ ዋንጫ ንሓንቲ ደረጃ ምሕላፍ ግን ፀቢብን ከቢድን ክኸውን ከሎ ቀንዲ ናይ ሃገራዊት ጋንታ ፍልስፍና ወይ ድማ ኣተሓሳስባ ከዓኒ ዘይተፀዓድነት እዩ። ኣብቲ ፊሎዞፍናታ ማለት ፍልስፍና ኣፀዋውታ ናይ ሓንቲ ሃገራዊት ጋንታ ካብ ባህልን ልምድን ናይቲ ህዝቢ ስለ ዝወፅእ ባህልን ልምድን ናይ ህዝብና ከዓ ኣብ ብዙሕ ባይታታትን ኩነታት እንድሕር ርኢካዮ ኪኖ ቴክኒካዊ መዳዩ እቲ ዘይተፀዓድነት እዩ። ረዚላንስ ዝበሃል እዩ። ስለዚ ረዚላንስ ከዓኒ ምስ ከበድቲ ብድሆታት ኢኻ ትሎምዶ እምበር ምስ ከማኻ መጋጥምትኻ ስለ ዝተዓወትካ ረዚላንስ ተምፅእ ማለት ኣይኮነን። ኣብ ኮንፎርት ዞን ተፃዊትካ ተምፅኦ የለን። ስለዚ ምስቲ ፍልስፍናና ዝኸይድ ቀንዲ ፍልስፍና ናይ ሃገራዊት ጋንታ ዘይተፀዓድነት ተፃዋርነት ዝበሃል እንድዩ። እዚ ከዓ ምስዚ ከቢድ ባይታ ኣብ ከቢድ ብድሆታት ካብቲ ናትካ ዓቕሚ ወፃኢ ወጣር ዝኾነ ኩነታት ኣብትጋጠመሉ ስለ ድፍተን ንዓና ዓብ ዕድልን ዓብ ስራሕን እዩ። ምናልባት ነቲ ዝርኢን ዝዕዘብን ድፅበይን ደጋፊ ግን ሓንቲ ምዃናታ ዕድል ፀቢብ ክኸውን ይኽእል
2: እወ። ምናልባት እዚ ኣቲናዮ ዘለና ፀወታ ብጣዕሚ ብፍላይ ከዓ ዝበፅሕና ዘሎ ዕድላት ዋላ ፀቢብ እኳ ይኹን ግን ንሰለስተና ጋንታ ወይ ሰለስተና ሃገራት ሓደ ዕድል እዩ። ሓደ ዕድል ከም ምዃኑ መጠን ንሕና ከዓ ምስቲ ናይ ፕሮፌሽናል ዘለዉና ብዙሕ ተፃወቲ ሓደ ካብቲ ንዓና እውን ጠቓሚ ኮይኑ ዝስምዓኒ ምናልባት ካብቲ ናይ ተሓለፈ ፀወታ እዚ ቁሩብ ፍልይ ዘብሎ ነገር እንተሪኢኻ እዚ ጥንቃቐ ዝሕውሶ ወይ ከዓ ጥንቃቐ ዝበዝሖ ፀወታ ምዃኑ በርክ ሓሳብ ናቕተልካ ክትነቓነቕ ምዃንካ ፍልጥ እያ። ሕጂ ነዚ ንኸይመፅእ ብዙሕ ስራሕ ኢና ክሰርሕ ስራሕ ስንሰርሖ ከዓ እቶም ናይ ፕሮፌሽናል ተፃወቲ ከዓ ሽሕ ግዜ ዋላ ኣብ ካልኣይ ዲቪዥን ሳልሳይ ዲቪዥን ይኹኑ ምናልባት ምስ ናይ ልባዓ ኣሎ ኣፍሪካ ወይ ናይ ዓልግኒ ዋላ ኣይብፅሑ ግን እቲ ሃገራውነት ድበሃ ነገር ስለ ዘለዎ ሓደ ካብቲ ንዓወት 50% ዝበካ እሱ እዩ። ኣነ ኮይኑ ስማዓኒ ብሃገር ደረጃ ክሪኦ ኮና ብዓድና ኸ እዚ ከዓኒ ስለ ዘሎ እዚ ተደሚሩ ናይ ብሓቂ ሰናፋት ክንከውን ኮይና ኣይፅበየኒ ናይ ብሓቂ ገለ ዝሰርሕ ኢና ድብል በርከት መቀይሮ ኢኒ ኣለና ኩሉ ግዜ ኣብ ኩዕሶ ከዓ ራእየን ዕላማ ድሌት እንተረአ ኣሎ ኮይኑ ዓወት ዘይመፀሉ መንገዲ ኣይክህሉን እዩ። ምናልባት ከቢድ ክኾነ ከበድቲ ጋንታታት እየን ዚአን ቀለቲ ኮናን ሕና ኣብዚ ደረጃ በፂሕና ዘለና ቀሊል ኣይኮነ ፅቡ በፂሕና ዘለና ኣብ ዝሓፀረ እዋን ነዚ በፂሕና ዘለና ከዓ ዓቂምና ብኸመያ በዓልና ደይቦ ከዓ ኣብ ዓብ ስራሕ ክፅመድ ኢና ማለት እዩ።
3: ኬንያ ኣብቲ ምድብ ምህላዋ ሓንቲ ጋንታ ብምሕለፋ ንዓና ጥራይ ዘይኮና ዋላ ሃቴን ክልተ ኣብ ምድብና ዘለዋ ሳውዝ ኣፍሪካን ግድን ንዐን እውን ዓብ ቡድሆይ። ስለዚ ሕና ከዓ ከም ሃገራዊት ጋንታ ኣብዚ ሕጂ ሰዓት ከዓሲ ቀላል ሃገራዊት ጋንታ ኣይኮነትን ዘለና ኣብ ኣፍሪቃ ዘለዉ ፅቡቕ ልምዲ ዘለዎም ኣብ ኣውሮፓ ዘለዉ ንፍዓት ኣብ ውሽጢ ዘለዉ ንፍዓት ስለ ዝኾነ ትዝከኣለና ጌርና ሕና እውን ተቐዳሚ ትኾንታ ንምሓዝ ኣበርቲዕና ከምዝሰርሕ እየ ዝኣምን። ምክንያቱ ኩሉ ግዜ ከቢድ ተኾነ ሕና እውን ንፍዓት ተፃወቲና ኣብዚ ሕጂ ሰዓት ቀሊል ተመክሮ ቀሊል ተፃወቲ ኮናን ኩላትና ማለት እዩ ኣሰልጠንትናን ሃገራዊ ፌደሬሽን ብዝተሓበረ ፌደሬሽን ብሓንሳብ ኮይንኻ እዛ ሃገራዊት ጋንታ ከም ንዕብያ ሳፕራይዝ ክንገብር ከም ንኽእል እየ ዝኣምን። ምክንያቱ ብቅርበታ ንከዓ ስለ ዝከታተሎም ንኩሎም እቶም ክለባት ኣባና ዘሎ ኳሊትን ኣብኡ ዘሎም ኳሊትን

0: ብዙሕ ዝተፈለየ ኮነን ንዓና ሓድሽ ክኾነና ክመስኽነቲ ህዝቢ ዝርአ እምበር እንቶም ተፃወትቲሲ ተዘራሪብና ነርና ኢና ዓበይቲ ተፃወቲ ኣብ ኤሮፓ ፃወት ኣለው ኣብ ውሽጢ ዘለውን ተሓጋጊዝና ሲ ንሓልፈሉ መንገዲስ ቀሊል ዘይክኸውን ይኽእል እዩ ፅቡቅ ስራሕ ንምስራሕ ግን ካብ ሕጂ ኢልና ጀሚርና ኣለና ማለት እዩ።
1: ፕረዚደንት ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖት ሃገራዊት ጋንታ ኤርትራ ኣብ ኩሉ ቦታታት ወይ ሸነኻት ሜዳ ሓደስ ተፃወቲ ካብ 17 ሃገራት ዝተዋፅኡ ንምፅራይ ዝተዳለዉ 50 ተፃወቲ ምህላዎም ድሕር ምሕባር ኣብ ዝመፅእ ክልተ ኣዋርሕ ዘድልዩ ተፃወቲ መሪፃ ውዱ ቅርፂ ክትሕዝ ምዃና ወሲኹ የብርህ። ኣብዚ ጥንቁቕ መስርሕ ዘድልዩ እዋን 3 ሓለው ትልዳት 14 ተኸላኸልቲ 26 ኣከፋፈልትን 7 ኣጥቃዕትን ይርከቡ።
2: ኩነታት ሃገራዊት ጋንታ ኣብዚ እዋን እዚ ከመይ ይመስል ንዝብል ከዓ ብሓፈሻ እቲ ጋንታ ካብቲ ዝነበሮ ገለገለ ምምዕርራይ ገይሩ ክመፅ ማለት እዩ። እቲ ዝነበሮ ብቕዓት ንዝኾነ ይኹን ደሰክፍ ደይኮነ ካብቲ ዝነበሮ ብቕዓት ወሲኺ ወይ ከዓ ሓይሉ ንክቐርብ ኩሉ ነገር ይግበር ኣሎ ማለት እዩ። ስለዚ እቲ ብዓብኡ ኣብ ሃገራዊት ጋንታ መፅኢኻ ክትዛረብ ከለኻ እቲ ዝለዓለ ብቕዓት ናትካ ኢኻ ትድህስስ ማለት እዩ። ስለዚ ንሕና ብዙሕ ናይ ሰብ ፀጋ ኣለና። እቲ ከምቲ ናይ ቅድመ ምፅራይ ዝነበረ ሃገራዊት ጋንታ ጥራሕ ዘይኮነስ ካብኡ ቆርተይ ሕይል ብዝበለ ከነቆሞ ዳርጋ ኣብ ምዝዛም በፂሕና ኣለና ማለት እዩ። ኣብ ቀረባ ቅድሜና ዘለዋ ሓደ ክልተ ወርሒ ከዓ ሙሉእ እቲ ጋንታ ምስ ፈለጥናዮ ከዓ ነቲ ህዝቢ ክንሕብር ኢና ማለት እዩ። ብሓፈሻ ግን ሃገራዊ ፌደሬሽን ኣብዚአን ክልተ ውድድራት ዝሰርሖ ዘሎ ስራሕ ክንሪአን ከለና ነቲ ጋንታ ንምድልዳል ብሓፈሻ ምዝምልከቶም ማለት እዩ ብቐንዱ ምስ ክለባት ናይ ተፈላለዩ ተፃወቲ ብመንገዲ ተሓባበርትናቱን ብቐጥታን ንኩሎም ተፃወቲ ከከም ቦትኦም ይረኽቦም ኣሎ ማለት እዩ። ስለዚ ኣብ ዝቀረባ እዋን እውን ሓደስቲ ተፃወቶት ከም ዘለውና እውን ክንሕብር ኢና። እዚኦም ተፃወቶት እውን ኣብ ዝሓፀረ እዋን ካብ ፅባሕ ጀሚሮም ውን ናብ ውሽጢ ሃገር ክኣትዮም ማለት እዩ። ስለዚ እቲ ጋንታ ካብቲ ዝነበሮ ተፈለዩ ዕብይ ዝበሉ ተፃወቶት እውን ወሲኹ ከም ዘሎ ከዓ ኩሉ ሰብ ክፈልጥ ክኽእል ኣሎ። እቲ ናይ መወዳእታ ቅርፁ ግን ኣብ መፃኢ ክንሕብሮ ኢና ማለት እዩ። ስለዚ ኣብቲ ጋንታ ኦርተይ ብትሕዝቶ ምርኩስ ጌርና ክንዛረብ ከለና ብሓፈሻ ንሕና ሒዝናዮም ዘለና ስጋብ 50 ተፃወቶት ኣሎ ማለት እዩ። እዚኦም 50 ተፃወቶት ካብ 17 ተፈላለዩ ሃገራት ዝመፁ እዮም ማለት እዩ። ሽወደን፣ ኖርዌይ፣ ጀርመን፣ ኔዘርላንድስ፣ ኢንግላንድ፣ ኢታሊ፣ ስዊዘርላንድ፣ ፍራንስ፣ ቤልጅየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ሞልዶቫ፣ ኣውስትራሊያ፣ ፊሊፒንስ፣ ዌልስ፣ ኢጅፕት፣ ሳውዲ ዓረብ፣ ውሽጢ ሃገር ኤርትራ ከዓ ማለት እዩ። ስለዚ ብሓፈሻ ስጋብ 50 ንምፅራይ ዝቐረብናዮም ኣለው። ካብ 17 ሃገራት ከዓ ብሓፈሻ ዝመፁ ይኹን ማለት እዩ። ሕጂ እንታይ እዩ ብልክዕ ኣብቲ መጀመርያ ንምፅራይ ኣብ ዛኣተና ኣሎ እዋን እቲ ጋንታ ከመይ ይኸውን እንታይ ውፅኢት ከምፅእ ክእል ወዘተ ብዝብል ንኩሉ ሙሉእ ሓበሬታ ይነበሩ። ድሕሪ ተዓወትናቶ ግን ዝተፈላለየ ተፃወቶት ዓበይቲ ተፃወቶት ከይተረፈውን ኣብቲ ጋንታ ክፅንበሩ ምዃኖም ከዓ ሓቢሮም ኣለዉ ማለት እዩ። ስለዚ ካብዚ ምፅራይ ጥንቃቃ ጌርካ ምፅራይ ክድልዮ እዩ። ምክንያቱ እዚ ሕጂ ንኣትዎ ዘለና ናይ ምድብ ፀወታ ከዓ ቅልል ድበል ኣይኮነን። ንሕና ውን ማዕርአን ተደላዲልና ክንኣቱ ከም ዘለና ውን ፈሊጥና ኣለና ማለት እዩ። ብዝኾነ ይኹን ግን እቲ ጋንታ ሓይሉ ክቐርብ ምዃኑ ግን ማንም ሰብ ክፈልጦ ክኽእል ኣሎ ማለት እዩ።
3: ድሕሪ ምጅማር ቀፃልነት ከተውሕስ ኣለካ። ነዚ ቀፃልነት ደውሕስ ባይታን ኩነታትን መንግስትን ሃገርን ፈቂዱልና እቲ ውፅኢት ውን ሓጊዝና ናብቲ ቀፃልነት ደውሕስ መስርሕ ከድና ኣለና። ኣብዚ ቀፃልነት ደውሕስ መገዲ ከም ዝበልኩኻ ተፃወትን ሃገራዊት ጋንታን ናይ ደረጃ ፕሮፌሽናል ዘለዎም ኮይኖም ብዕላማን መትከልን ዝኸዱ ብዲስፕሊን ናይቲ ፕሮፌሽናል ስታንዳርድ ዝተገዝኡ ተፃወቲ ኣብ ምልላይ መስርሕ ኢና ዘለና ሕጂ ኣብዚ ቀፃልነት ምውሓስ። ስለዚ ኣብዚ ክሳብ ናብ መፃረ ኢናኣቱ ነቲ ቀፃልነት ከውሕሱ ድኽብሉ ተፃወትን ኣገባብ ኣፀዋውታ ናብ ምንፃር እቲ ኣሰልጣን ሃገራዊት ጋንታ ናቱ ድኾነ መደባት ኣለዎ። ሃገራዊ ፌደሬሽንን ኮሚሽን ባህልን ስፖርትን ከዓ ነቲ ዓይነትን ኩነታት ናይታ ጋንታ ኣነ ፅርካ ምሕያላን ቀፃልነታ ምውሓሳን

0: ደራውን ካልኣውን ጉዳያት ኣብ መስርሕ ሒዙሎ። ስለዚ ኣብዚ ክሳብ ፀወታ ዝጅመር ናይቲ ኣጋንታ ኣቃውማ ብዓይነትን ብዙሕን ተፃወቲ ደረጃ ከዓ ብፕሮፌሽናል ስታንዳርድ ኣማእዚንካ ንምስርሑ ኣብ ቀፃሊ ጉዕዞ ኣለና ማለት እዩ።
1: ካብ ኩሉ ደስ ዝብለካ ንክገብሩ ንክሰርሑ ንክፃወቱ እንተ ሃገራዊት ጋንታ ክሕግዙ ዓይነት ሜንታሊቲ ዘለዎም እዩ። ፅቡቅ ነገር ከ ኣዝዩ ፍቅሪ ነርና ካብ ኣደቃቅሳ ጀሚርካ ን ውሽጢ ናይ ዓዲ እንዳተባሃልና ብሓንሳብ ኮይና እቲ መዳቕስቲ ሓደ መስ ሓደ እንዳኮና ንደልዮ ነገራት እንዳተዘራረብካ ምስም ፅቡቅ ውህደት ክንገብር ጀሚርና ናይ ስሓቅ ናይ ፍቅሪ ገለ ኩሉ ዝተመልአ ዝነበረ ኩዕሶ ከዓ ሓደ ዓብ ነገር ከዓ ብልቢ ሓደ እንድሕር ኮንካ ከዓ ፅቡቅ ነገር ክሰርሕ ትኽእል ስለ ዝኮንካ እትኦም ከዓ ብሉፃ ስለ ዝነበሩ ምስ ናይ ውሽጥን ምስ ናይ ደገን ኮይና ከዓ ብሉፅ ነገር ዝሰሪሕና ንዝመፅእ ከዓ ኩሉ ግዜ ስፖርት ውድድር እንዲ ናይ ውሽጥን ናይ ደገ ዘይኮነ እታ ሃገራዊት ጋንታ ተዓብዩ ስለ ዝኮነ ምክንያቱ ኣብ ካልእ ሃገራት ተኸድካ ናይ ደገ ናይ ገለ ዝበሃል ዘለና ዓበይት ስለ ዝኮነ ብሓንሳብ ኮንካ ሰሪሕካ እታ ናሽናል ቲም ንምዕባይ እታ ዝበለፀት ሃገራዊት ጋንታ ንምስራሕ ስለ ዝኮነ ኩላትና ካ ብብ ዝከኣለና ዓቕምና በርኪትና ንዕኡ ክንዕቢና ንፅዕር ማለት እዩ።
2: ብዘይካዚ እስቴድዮም ኣስመራ ንከምዚ ዓይነት ውድድራት ዘድሊ ረቋሒ ስለዘየማልእ ካልእ እስቴድዮም ክመርፁ ናብ ቀፃሊ ክሕበሩ ምዃኖምን ምናልባት ኣብ መስርሕ ዘሎ እስቴድዮም ኣስመራ ምዝዛዘም ገለ ካብተን 6ዱሽተ ናይ ምድብ ግጥማት ኣብ ውሽጢ ሃገር ክፃወቱ ተስፋ ከም ዘሎን ንመፃረዪ ዋንጫ ዓለም 2030 ዘካይድዎ ግጥማት ኣብ ቅድሚ ህዝቢ ክኸውንን ንትስፎ ይብል።
3: መስርሕ ፅገና ናይ ስታድዮም ተጀማሚሩሉ ማለት እዩ። ንሱ በቲ ካፍ ዝህቦ መምርሒ ንዑ ክንክተል ኢና። እቲ ካፍ ኣብ ገለ ደረጃ ምስ ኣብፃሕናዮ ከዓ ንሱ እንታይ ዓይነት ካታጎሪ ወይ እንታይ ዓይነት ደረጃ ህቦ ወሳኒ ማለት እዩ። ሕጂ ኩሉ ግዜ ክንፈልጦ ዘለና ኣብ ናይ ኣፍኮን ወይከዓ መፃረዪ ዋንጫ ኣፍሪካ ናይ ግሩፕ እቲ ዝለዓለ ራንክ ዘለዎ ሜዳ እዩ ከተግብር ዝኽእል። ሕጂ እውን ብዙሕ ሜዳታት ነቲ ረዋሒ ከማላይክን ወላ ናህና ማለት እዩ። ሕጂ እቲ ንገብሮ ምምራፅ ቦታ ግን ንሱ ድገፍቲ ዘለዎ ናህና ዲና ክንመርፅ ብኣንፃሩ ነታ ጋንታ ክርሕቃ ዝኽእል ዩ ወላ ከብላ ዝኽእል ኢና ክንመርፅ ንሱ ምስ ግዜ ኢና ንውስኖ ማለት እዩ። ብሓፈሻ ግን ኣብ ገለ ተወሰነ እዋን ናህና ፀወታ ነዚ ሜዳ ኣብ ገለ እዋን ኣብፅሕና ክንፃወት ዝብል እምነት ኣለና ካብተን 6ዱሽተ ፀወታ ማለት እዩ። እንተዘይኮይኑ ግን ብድሕሪኡ መፃረዪ ዋንጫ ዓለም ስለ ዝጅምር ስጋብኡ ግን ኣብ ሓደ ደረጃ ክነብፅሖ ዝብል እምነት ኣለና ማለት እዩ። ድሮ እውን እቲ መስርሕ ጀሚሩሎ ማለት እዩ። ንዑ ኣቀላጢፍካ ከመይ ጌርካ ናብ ሓደ ደረጃ ተብፅሖ ወሳኒ እዩ ማለት እዩ። ግን ኣብዚ ክንፈልጦ ዘለና ኩሉ ግዜ ቀዳማይ ደረጃ ሜዳ ጥራሕ እዩ ክብል ክእል ማለት እዩ። ሕጂ ሳልሳይ ደረጃ ንኣብነት ንምንታይ ና ንእስዋቴና ከድና ተፃዊትና ሳልሳይ ደረጃ ስለተዋህቦ እምበር ካብዚ ናህና ሜዳ እውን ዝሓሻ ኣይኮነን ማለት እዩ። ሕጂ እንታይ ንምባል እዩ ቀዳማይ ደረጃ ንቀዳማይ ደረጃ ክንበፅሕ ግን ብዙሕ ስራሕ ከምዝተርፈና ግን ክንፈልጦ ክንክእል ኣለና ማለት እዩ። ኣብናይ ሜዳ ኢና ክንፃወት ኣብቲ ንሕና ከማእንገት ንክእሎ ንዝብል ግን ብዙሕ ደሸግር ነገር የብሉ። ሓደ እቲ ኩነታ ኣእምሮ ናይ ተፃወትና ኣዝዩ ዓብዩ ብቀሊሉ ዝትንከፍ ኩነታ ኣእምሮ የብልና ይብዛሕ ይዕበ ኣብ ኣንፃር ሜዳ ይኹን ወዘተ ደብል ነገር የብሉን። ከም ኣብነት እውን እንዳሕርኢና ካብ ቀዳማይ እግሪ ተፃዋትና ኣብ ቅድመ ምፅራይን ካልኣይ እግሪ ተፃዋትናን ኣብታ ካልኣይ እግሪ ዓብሊልና ስዒርና ጥራሕ ደይኮና 52% ናይ ተፃወታ ሒዝና ኢና ወፂና ማለት እዩ። ኣብቲኣ ግን 48 ወላ ንስዓር እቲ ናሃና ናይ ኩዕሶ ናይ ምቁፃር ግን ትሕቲ 50 እዩ ነይሩ ማለት እዩ። ሕጂ እንታይ ማለት እዩ እዚ ንስኻ ኣብ ትሕቲ ዝኾነ ይኹን ሃዋሁ ንዑ ዝኸውን ኩነታ ኣእምሮ ንዑ ዝኸውን ብቕዓት ሒዝካ ክትመፅእ ትክእል ዘለካ ማለት እዩ። እቶም ናህና ተፃወቱ ነዚ የማልኡ ዝብል ሙሉእ እምነት ኣለና ማለት እዩ። ስለዚ እትንመርፆ ብእዋኑ ክንሕብር ኢና ማለት እዩ። ድገፍቲ ድዮም ክድልና ወላ ኩነታት ክልየማ ድ ከገድሰና እዚ ኩሉ ክንውስኖ ኢና ምስታ ትመፀና ዘላ ጋንታ ማለት እዩ።
2: ዝበዝሑ ናይ ደገ ተፃወቲ ተመሪፆም ናይ ውሽጢ ሃገር ተፃወቲ ስለምንታይ ዘይተመረፁ ዝብል ሕቶ ምክንያታዊ ከምዘይኮነ ዝገለፀ ኣቶ ጳውሎስ ኣንጻር ተወዳድርቲ ሃገራት ክትገጥም ተኮንካ ንሃገራዊት ጋንታ ዝበቕዑን ክዕውትካ ዝኽእሉን ተፃወቲ ክትመርፅ ኣለካ እምበር ውክልና ኣይኮነን። እዚ ክንብል እንከለና ግና ሓለኣ ጋንታን ካልኦት ክልተ ተፃወትን ካብ ውሽጢ ሃገር ምዃኑ ምግንዛብ የድሊ ድሕር ምባል ኬንዮዝ ግና ግብፃዊ ኣሰልጣኒ ሃሽም ያኪን ናይ ውሽጢ ሃገር ግጥማት ብኣካል ተረኺቡ ይከታተሎ ብምህላው ዘእምን ተፃዋታይ እንተረኺቡ ዘይምረፀሉ ኣብነት ከምዘየለውን ሓቢሩ።
3: ኣነ ምስ ደቡብ ኣፍሪቃ ክገጥም እየ፣ ኣነ ምስ ጊነ ክገጥም እየ፣ ኣነ ምስ ናይጀርያ ክገጥም እየ፣ ኣነ ምስ ሞሮኮ ወይ ሴነጋል ክገጥም እየ ንድሕልካ ንዑ ዝገጥም ቁመና ሒዝካ ኢኻ ትመፅእ። ውክልና ክኸውን ኣይክእል ሕጂ ኣብዚ ጋንታ ክንመፅእ ከለና እኳ ሓለቓ ጋንታ ናይ ውሽጢ ዓዲ ንስኻ ተወሰኽቲ ኸውን ክልተ ተፃዋተት እውን ኣለዉ ኣካፋላይ ሓደኻ ጥቃዕ ኣሎ ማለት እዩ። ሕጂ እንታይ እዩ ንስኻ ኩሉ ግዜ እቲ ናይ ውሽጢ ኸኻ ክትሕየ ኣለካ ንዑ ዝበቅዕ ንክኸውን ድሕር ኮይኑ ንዑ ዝበቅዕ እቲ ሊግ ዲኻ ወላ እቲ ውሽጣ ውድድራ ትገብሮ ክትሕይሎ ክትክእል ኣለካ። ኣብኡ ንሰርሕ ኣለና ብደይ ዕረፍቲ ሓደ ካብቲ ቅድሚ ሕጂ ዝተፈለየ ነገራት እቲ ናይ ውድድር እዋን ክነዋሕ ኣለዎ ኢና ናቲ ተፃዋታይ ነዊሕ ልምምድ ነዊሕ ውድድር ክህልዎ ክእል ኣሎ ካብኡ ድሕር ተፈልዩ ፀገም ዝመፅእ ዘሎ ማለት እዩ። መብዛሕትኡ ግዜ ሕጂ ኣብ መንጎቶም ካብ ውሽጢ ዓዲ ዝኸዱ ኣብ ሃገራት ጋንታ ዝጥርነፉ ናይ ደገንቲ ዝዓበየ ፍልልይ ናይ ብቕዓት ፍልልይ ኣይኮነ። እንታይ ዳ ናይ ኣካላዊ ብቕዓት እዩ፣ ናይ ክእለት ፍልልይ ኣይኮነ፣ ናይ ኣካላዊ ብቕዓት ርኡ እዩ። በቂ ከም ኣምር ጂምናዚየም ናይቶም ኣብ ደገቶም ፕሮፌሽናል ንብሎም እቲ ዝበዝሐ እዋን ፍርቂ ካብቲ ናቶም ልምምዳት ኣብ ጂምናዚየም ኣባና ከምኡ ድዩ ትሕቶ ሕጂ ርኡይ ዝኾነ ናይ ትንፋስ ፀገም ነርና እዩ። እቲ ቅድመ ምፅራይ ወላ እቲ ኣቃውማ ናይቲያ ፎርማሲየን ወይ ከዓ ተሰለፍቲ ክንሪኦ ከለና ከዓ ዓብለልቲ ሶም እዮም መፅ ማለት እዩ። ካብዚ ክልገዝ ከሎ እቲ ጋንታ ግን ብናይ መን ተሰርዐ ይኸይዱ? ብናይ ውሽጢ ዓዲ ተሰርዐ ይኸይዱ። ዳሕራይ ግን ኣብ ባይታ ምስ መፅኻ ግን ብናይ ስትንፋስ ብናይ ኣካላዊ ብቕዓት ሕጂ ናብኡ ክትበፅሕ ንድሕር ኮንካ ሓደ ውድድራትካ ክሕይል ክኽእል ኣሎ። ናይ ብሓቂ ሓያል ውድድር ክህሉ ክኽእል ኣሎ ማለት እዩ። ትንክላባት ክሕይላ ክኽእል ኣሎ ኣብ ኩሉ ነገራት ማለት እዩ። ስለዚ ነዚ ክትገብሮ ንድሕር ኮንካ ንስኻ ንዕኡ ዝኸውን ውድድር ብሃገራዊ ፌደሬሽን ክስራእ ክኽእል ኣሎ። ሕጂ እውን ኩለን ዘባያን ፌደሬሽናት ናተን ውድድር ክገብራ ይግደዳ። ናተን ውድድር ምስ ወዳእ ከዓ ናይ ሃገራዊ ፌደሬሽን ከዓ ናይ ክለብ ቻምፒዮንሽፕ ከዓ ክገብራ ነች። ሕጂ ከዓ ሞ እንዳወፃ የን ማለት እዩ። ኣብ ሓደ ቦታ ዘይኮነስ እንዳወፃ እዩ ተሰሪዕለና ኣሎ። ዕጨን እውን ወዲቕ እዩ ማለት እዩ። ንዑውን ክወፅኦ ኣለዎ ማለት እዩ። ካብኡ ኢኻ ንስኻ ተፀዋታይ ክትመርፅ ትኽእል። ዓለ ካበ ይኸይዱ ካብዚኣ ይኸይዱ ሓቂ ዶ? ሕጂ እውን እቲ ዝበለፀ ጥቃዒ ዓለ እዩ ዘሎ። ብኸመይ መገዲ ዓለናዊ በፂሑ ኣካላዊ ቁማና ናይ ዓሊ እዚ ቅድም ኣብዚ ዝነበሩን ሕጂ ዘለዎን ሓደ ድዩ። ሕጂ ክትሰርሖ ዘለካ ኢኻ ክትሰርሕ ዘለካ ክእለት ኣይኮነ እቲ ቀንዲ ሓምሳ ሚእታዊት ኣብቲ ንሕና ኩሉ ነገር ምስኣቶም ዝረኸብናዮም ኣካላዊ ብቕዓት እዩ። ሓደ ዘጋጠመና ነገር ማለት ንዕላል ክኾነና ሕፅራ ኢሉ ገልፀ ኣጋጣሚ እቲ ሆቴል ኣብቲ ቀዳሜቲ ዝተፃወትና ኣላ ሞሮኮ እታ ሆቴል ናታ ጂምናዚየም እዩ ነበረ። እቶም ፕሮፌሽናል ተፃወቲ ምስ መፁ ተቐዳሚቲ ዝሓተትዋ ድሕሪ ልምምድ ንጂምናዚየም እዮም ዝቕፅልዎስ። ስለዚ ተደልዩ ኣብቲ ቦታ ዝቐረበ ተባሂሉ ዳሲስናኻ ርኺብና ሂብና እዮም። ስለዚ ንስኻ ስልጣን ዝህበካ ጥራሕ ዘይኮነ ነብስኻውን ባዕልካ ይኻታ እየ ከምኡ ዓይነት ልምዲ እውን ክህልዎ ክኽእል ኣሎ። ሕጂ ናይ ክእለት ኣይኮነ ውፅኢታውያን ተፃወቲ ካብ ዝኾኑ ክእሉ እዮም፣ ግን ነዚ ዓይነት ግጥም ግን ዝኸውን ኣካላዊ ብቕዓት ግን ኣዝዩ ኣሰካፊ ያባና ዘሎ ኣዝዩ። ስለዚ እዚ ክስራሓሉ ክኽእል ኣሎ። ነዚ ክስራሕ ከዓ ውድድራት ክነውሑ ክኾን ኣለዎም። ዝተፈላለየ ዓይነት ውድድራት ከዓ ውሽጢ ካኣት ማለት እዩ። ሕጂ ድሮ ቻምፒዮን ክለባት ኤርትራስ ኣብ ውሽጢ ክረምቲ ኣት እዩ ዘሎ ክዕረፉን ንክስኮድ እዮ ማለት ነዚ እውን ክወፅኦ ኣለዎ ማለት እዩ። ስለዚ እዚዩ እቲ ውድድር ክሕይል ኣሎ፣ እቲ ስራሕ ክሕይል ኣሎ፣ እተን ክለባት ክሕይል ኣሎን፣ እቲ ፌደሬሽን ውን ንዕኦም ዝገብሮ ፃዕሮም ክሕይሎ ክኽእል ኣሎ ማለት እዩ። ስለዚ እንታይ እዩ ኣብ እቲ ናይ መወዳእታ ቁርተይ እዚኣ ደይከውን ስምዒታት ክትፈጥር ስለ ዘይንደልያ ኣብ ሃገራዊት ጋንታ ክትመፅእ ከለካ ዝበለፀ ተፃወታ ሒዝካ ኢኻ ትቐር ውክልና ኣይኮነን እዚኣ ንሕና ጠቕላላ ክንእርማ ኣለና ኢልና ዝኸድና የና ስለዚ ካልኣይ ግዜና ናይ ውክልና እውን ክንምለስ እየብልና ምክንያቱ እቲ ሃገራዊ ድናንቲ ሓጂ ይትሳእ ሓቀ ተዓወት ብኸመይ መፅኡ ፈሊጥና ኣለና ሓቀ ዶ ንዓወትካ ንድሕሪት ኣይትመልሶ
0: ብዙሕ ነገር ክበሃል ይኽእል እዩ ግን እቲ ኣፍልጦ ኣብ እዋኑ ሕጂ መሃቡን ነቲ ህዝቢ

0: ባውታ ናይ ብራዚል ንክትፃወት ኢላ ካብ ዓዳ ዝበዝሑ እናተፃወተት ተወሰኑ ፕሮፌሽናልስ ካብ ደገ ትሕውስ ነራ ካልኦት ሃገራትን ከም ኣፍሪቃ ከምኡ ነረ እንዳሓር ግን እንዳቀይራ መፅን ከምቲ ዓንተ ወይ ድበልናዮ ኣብ ናይ ኣህጉራዊ ፀወታ ፅልዋ ናይ ኣሰልጣኒ ድሩት ግዜ ኣይትህቦን ኢኻ ነዊሕ ኣይላማመድን እዩ ስለዚ ሓይሊ ናይ ተፃወቲ እዩ ዝያዳ ኣድማዓ ዝገብራ ነታ ጋንታ ኣብ ዓለም ምሉእ ከዓ ቅድሚ እቲ ሃገራዊት ጋንታ ውፅኢታዊት ምዃና ፕሮፌሽናሊዝም ናይ ተፃወቲ ተተኣትዩ ጥራያ እታ ሃገራዊት ጋንታ ተዓ ፊፋ ንባዕሉ ከምኡ ዝሓተካ ክንደይ ፕሮፌሽናል ተፃወቲ ኣለውኹም ስታንዳርድኹም ንክንግምግሞ ኣበይ ክትበፅሑ ትኽእሉ ማዕረ ክንደይ ሓይላትኹም ክንደይ ኣለውኹም እዮም ትበሃል ስለዚ ካብታ ባህልን ልምድን መበቆልን ናይ ተፃወቲ ዝነበረት ብራዚል እንድሕሪእና ኣብዚ ዋንጫ ዓለም እዚኣ ኩሎም ካብ ደገ እያ ተፃወት ዘላ ስታንዳርድ ኣቀራርባ ናይ ሃገራዊ ጋንታታት ኣብ ዓለም ተቐይር እዩ ንሕና ከዓ ብጀካ እቲ ውድድር ምድካሙ ጥራይ ዶ ይኮነ ከምቲ ዓለማዊ መድረኽን ዓለማዊ ባህልን ናይ ኩዕሶ እግሪ ቅድም ካብ ውሽጢ ዝበዝሑ ተፃወቲ ሓደ ክልተ ከዓ ካብ ደገ ንምምላእ እቲ ሓሳባትን ኣቀራርባን ከምኡ ነይሩ ብዓብኻ ከም ዝበልካዮ እቲ ውድድር ሓያል ነይሩ ክኸውን ክእል እዩ ኣብዚ ዝነበረ እሱ ግን ዋላ እቲ ሓያል ውድድር ሓያል ተፃወቲ ይሃሉ ናብ ዘብፃሕና ደረጃ ኣይነበረን ካብ ኪኖ ሴካፋ ዝወፃናዮ መድረኻት ኣይነበረ ውዑድ እዩ ሓደ ክልተ ብልጭ ኢለን ዝወፃ ዳኣትዋን ዝነበራ ዕድላት እየን ወይ ድማ ውፅኢታት እየን ስለዚ ብዓለም ደረጃ ዝተቀየረ ኣቀራርባን ኣብ ፊፋ ናብ ዓለምን ቅቡል ዝኾነ ኣቀራርባ እዩ ንሕና ተፃወትና ኣብዚ ዘለዉ እውን ድሕር ፕሮፌሽናል ስታንዳርድ ሒዞም ኣካል ናይቲ ሃገራዊት ጋንተ እዮ ፕሮፌሽናል ስታንዳርድ ማለት ካብ ብቕዓት ክሳብ ዲስፕሊን እዩ ካብ ምፅዋት ክሳብ ሓላፍነት ምውሳድ እዩ ፕሮፌሽናል ማለት ካብ ብቕዓት ክሳብ ዲስፕሊን እዩ ካብ ምፅዋት ክሳብ ሓላፍነት ምውሳድ እዩ ስለዚ ነዚ ኩሉ ማሊእካ ክትሪኦ ከለካ ሕጂ እውን ንሕና ንብሎ ዘለና ካብ ውሽጢ ዓዲ እዮም ቶም ተፃወቲ ክኾኑ ግን ቅድም ኢንተርናሽናል ተፃወቲ ክንቅይሮም ኢና ፕሮፌሽናል ተፃወቲ ክንቅይሮም ኢና ሽዑኡ ነቲ ንብሎ ዘለና ብቕዓት ሓላፍነት ክወፅዎ ዓቕምን ዲስፕሊንን ክህልዎም ይኽእል እዩ ኢልና ገምጊምና ቅድም ንዕኦም ንምዕባይ ዘይኮነ ቅድም ንዕኦም ንምዕባይ ኮይኑ ንዕኦም ፕሮፌሽናል ንምግባር ኮይኑ ድሕሪኡ ናብ ሃገራዊት ጋንታ መፂኹም ክትፃወቱ ትኽእሉ ኢኹም ምክንያቱ ሃገራዊት ጋንታና ብብዙሕ መለክዒታት ተመሳሳሊት ክትከውን ትኽእል ምስ ካልኡ ሃገራውያን ጋንታታት ናታ ፍሉይ ዝኾነ መለለይን ኩነታትን ግን ኣለዋ ስለዚ ነዚ ናታ መለለይን ኩነታትን ከመይ ገርና ብኣድማዓ ስራሕ ንዓና ብዝጠቅም ብዝጎድ ዘይኮነ ብዝጠቅም መገድታት ንረብሓሉን ንሰርሓሉን ናትና ዝኾነ መገድታት ክንከይድ ክንክእል ኣለና
1: ኩሉ ግዜ ሓደ ስፖርታዊ ዲስፕሊን ክህልዎ ኣሎ ዲስፕሊን ከዓ ካብ ገዛኻ ስለ ዝጅምር እቲ ዲስፕሊን ተለካ ብኡ መንፀርካ ዕላማ ንረአን ክህልወካ ክክእል ኣሎ ምክንያቱ ሓደ ሓደ ግዜ ክድንጉ ወይ ክቕልጥፍ ክልተ ዕድላት ክትረኽቦ ግን ነቲ ዕድላት ንእሸይ ትረኽባ ከመይ ጌርካ ብረሕባኻ ተውዕላሲ ክትሓስብ ክትኽእል ኣለካ ኩሉ ግዜ እታ ዓድል ተጋጥመካ ሲ ቅድሚ ቲ ዕድል ንክተጋጥመካ ዝኮይኑ ዓይነት ውድድር ሲ ኣብ ውሽጢ እትገብሮ ምንቅስቃሳት ኣዝዩ ወሳነ ንዓኻይ ኣሰልጠንትካ ዝህቡካ ሓለፍትካ ዝህቡካ ተወሳኽናትካ ትሬንክ እናሰራሕካ ነቲ ስፖርት ሲ ከም ሓደ ደረጃ ኣብ ዝለዓለ ደረጃ ንክበፅሑ ካብዚ ማለት ቀሊል ነገር እዩ ተረዲኻ ንኣነ ጥራይ ዘይኮንኩ ሲ ካብዚ በፅሕ ካብዚ ጀሚርካስ ክሳብ ዝለዓለ ንኤሮፓ ክትከይድ ሲ ቀሊል እዩ ምክንያቱ ኣነ ኩሉ ነገር ስቴባ ስለዝበፅሕኮ ገና ካብ ሕጂ ብዙሕ ነገር ስለዝፅበየኒ እሶም ሲ እዚ ነገራት በፂሖም ልዕሊ ክኽብሉ ከምዝኽእሉ ስከኣም ንክእሉ ኣሎም ዕላማ ንራእን ክህልዎም ክኽእል ኣለዎም ስሞምን ስም ሃገርን ንኸፀውዖም ቀሊል ከም ዘይኮነ ዕላማ ንራእን ስራሕን ኣበርቲዕኻ ናይ ምስራሕ ሞራልን ውንን ኣብ ሓንጎሎም ክህሉ ክእል ኣለዎ ዝኾነ ዓይነት ታሪክ ንክገድፉ መጀመርታ ካብ ገዛኻ ስለ ዝጅምር ብዲስፕሊን ብዕላማ ብራእ ንፉዓት ክኾኑ ክኽእሉ ኣሎ ብድሕሪ ኢኻ ብኡ መንፀርካ ርብኻ ንዓኻ ሕግዘካ እዩ ከምኡ ነገራት ኣተሓሳስበም ሓሲቦም ዝበለፀ ተዝስርሑ ፅቡቅ ነይሩ ኣነ ከ ሓደ ካብኦም ናይ ውሽጢ ስለ ድኾንኩ እዚማ ውሽጢ ዘለዎ ዕድላት ከመይ ገይረ ፈጥረሎ ምስጋንታ እንዳተዘራረብኩኻ እዛ ንበፂሐ ዘለኹ ደረጃ ንኽብፅሖምካ ኩሉ ዝከኣለ ንፅዕር ኣለኹ ዝኾነ ሰባትካ ሒዝና ኸይድና ብሓንሳብቲ ሃገራዊት ጋንታ ተዓብየሉ ንምግባር እዚና ክንሰርሕ ኢና እሶም ከዓ እዚ ዓይነት ኣመላላእ ክመልኡ ከም ዘለዎ ይላብዎም ማለት እዩ
2: ኣሰልጣኒ ብሉፅ ስፖርተኛ መልሚሉ ዘፍርን ናብ ዝለዓለ ደረጃ ዘብፅሕን እዩ ነዚ ክውን ክገብር ግና ማዕረ ማዕረቲ ቴክኖሎጂ በፂሕዎ ዘሎ ፍልጠት ክዓጥቕ ኣገዳስነቱ ዓብዪ ምዃኑ ክዝንጋዕ የብሉን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምቲ ዝድለ ደኣ ይኹን እምበር ኣብ ዝተፈላለዩ እዋናት ዝተፈላለዩ ስልጠናታት ክህብ ፀኒሑን ኣሎን እንተኾነ ኣብዚ ከይተሓፀረ ነቶም ዝበዝሑ ናይ ቢ ላይሰንስ ሰርቲፊኬት ጥራይ ዘለዎም ኣሰልጠንቲ ኣቕሞምን ደረጃ ኣፍልጦኦምን ኣብ

0: ብቁዕሱ እግሪ ክብ ንምባል ዝለዓለ ናይ ማሕደረ ስልጠና ዕድል ክፈጥረሎም ይፅንሓለይ ዘይበሃሎ ዕዮ ገዛ እዩ።
1: ዜርካ ዜርካ ናበይካ ኣይትሕቶ ዜርካ ዜርካ ናብቲ መበገሲ ኸ ክትኸይድ ኩሉ ግዜ ናብ ውሽጢ ዓድኻ ኢኻ ኣደቦ ትገብር ሕጂቲ ቀንዲ ኣሰልጣኒ ካብ ደገ ምምፃእ ንምንታይ ወዘተ ማለት እዩ። እዚ ሕጂ ሃጓፍ ኣሎ ኣብ ኣሰልጠንቲ ናህና ዘሎ ሃጓፍ ንሱ ነዊሕ ተዘራሪብና ኣለና ምስ ማሕበራ ሰልጠንቲ ሕጂ እውን ድሕሪ ዝኣኺባ ምስ ማሕበራ ሰልጠንቲ ኣለኒ ብዛዕባ እዚ ጉባኤ ኣሎ እዚ ሕጂ እዚ ሃጓፍ እዚ ነዊሕ ክኸይፀንሐ እዩ። ሃገራዊ ፌደሬሽን እውን ካብዚ ተሓታትነት ክወፅእ ይክእል እዩ። ምክንያቱ ኣሰልጠንትና በቲ ዝግቦም ክኽእሉ ይፀንሑ ኣብዝ ሓለፈ እውን ርኢና ኢና ቢ ስለ ዝነበሮም ካብ ሜዳ ከምተኣልዩ እውን ኩሉ ሰብ ርእይዎ እዩ ማለት እዩ። ስለዚ ደረጃ ኣሰልጠንትና ነዚ ደረጃ ጋንታና ሒዝናዮ ዘለና ኣይበቕዕና ኣሎ ማለት እዩ። ስለዚ እሱ ክኸውን እንድሕር ኮይኑ ተረ ሃገራዊ ፌደሬሽን ኣብዚ ብጥንቃቐ ክኸዶ ዘለዎ እዩ ብዘይ ምብታኽ ማለት እዩ። እቲ ኣብዝሓለፈ ኣብ ናይ ኣሰልጠንቲ ዝነበረ መደባት ኣድማዕ ነይሩ ክንብሎ ኣይንኽእል ኢና። ኣድማዕ እተዝነብር ነይሩ ኤ ክህበና ነይርዎ ቢ ከፅንሐልና ነይሩ ወዘተ ማለት እዩ። እሱ ኣየፅንሐልና። ስለዚ ካብ ሕጂ ንኒኤው ግን ንሕና ንኩሉ ነገር ንፍትሾ ኣለና። ኣብ ሓፂር እዋን እውን ናብ ክትበፅሕ ኣሸጋር ስለ ዝኾነ ግን ምስ መሻርክቲ ፌደሬሽናት እውን ኣብ ዝርር በፂሕና ሰባት ሃቡና ኢሎምና ኣለው ሰባት ክንቦም ኢና ብሓፂር መገዲ ሊኢኽና ኣብ ነብፃሓሉ መገዲ ክንገብር ኢና ማለት እዩ። ኣብ ውሽጢ ሃገር ንዘለዉ ግን ተንክለባት ሒዞም ዘለዉ ግን ብሓፈሻ ናይ ሓደ ዓመት ምድላው ከም ዘድልዮ ተሓቢርና ኣሎ። ኣብ ውሽጢ እዚ ሓደ ዓመት ግን ንሕና ነዞም ናይ ቢ ደረጃ ዘለዉ ናብ ኤ ንምእታው ኩሉ ነገር ክንገብር ኢና። ምክንያቱ እዚ እቲ ዝዓበየ ሃጓፍ ናህናይ ኣብ ናይ ስልጠንቲ መፅ ኣቲና ክንሪኦ ከለና ማለት እዩ። እንታይ ኣጋጢምና እውን ኩሉ ሰብ ንፈልጦ ኢና። ፕሮፌሽናል ጋንታ ዝዓብለሉ ስለ ዝነበረ እዩ ነቲ ዓወት ባዕሉ ሒዝዎ ዝኸይድ ነሩ። ኣብ ገሊ ግን ድያ ስልጠንቲ ከምተፃወተ ግን ኩሉ ሰብ ርእይዎ እዩ። ግን ከምቲ ዓንተ ዩ ዝበልክኮም እዩ ሙሴ እውን ሓቲትዎ እቲ ናይ ፕሮፌሽናል ነገር ኣብ ከምዚ ዝሕግዘካ ወላ ኣብ ወይ ተፃወት እቲ ናትካ ርእሲ እቲ ናትካ ቃወማ ሓሳባት ኣይቅየር ኩሉ ግዜ ሜዳካ ጌርካ ኢካ ትርዮ ማለት እዩ። ንሱ ይኻነታ ጋንታ ይዕዊትዎ ወላ ቶም ኣሰልጠንቲ ወፅኦም ከሉ ካብ ሜዳ ተኣልዮም ከልዎ ማለት እዩ። ስለዚ እዚ ሃገራዊ ፌደሬሽን ኣብዚ ዓብ ሃጓፍ ኣሎ ብዘይ ዝኾነ ማለት እዩ። ናይ ነዊሕ እዋን ፀንሐ ይስኻ ነዊሕ እዋን ስልጠና ናይ ቢ ን8 ዓመት ኣይተዋሃበ ንብለካ ናይ ኤ ንክንዲዚ ዓመት ኣይተዋሃበ ንብለካ እሱ ድሓን ሕጂ ግን ንዕኡ ዓቲብና ብጠንቃቐ ንሕዞ ኣለና ማለት እዩ። ማንም ውን ኣይንገድፈሉን ኢና ንውልቀ ሰባት እውን ኣብዚ ጉዳይ እዚ ኣይንገድፈሉ ኢና ማለት እዩ። ስለዚ ብልቢ ኣሰልጠንትና ኣብዚ ተሃስዮም እዮም ክንብል ንኽእል ማለት እዩ። ሕጂ ግን ክንፍውሶ ኢና ኣብ ሓፂር እዋን ምስ መሻርክቲ 2-3 ድእትዋና እንድሕር ረኺበን ክንብል ኢና ንዕአን ዕድላት እንድሕር ረኺብናዮም ከዓ ንዖም ቅልጢፍና ናብቲ ናይ ሃገራዊት ጋንታ መደብ እንዳእተናዮም ክንከይድ ኢና ማለት እዩ። ውዒልና ሓዲርና ግን ናብ ናይ ውሽጢ ኣሰልጠንትና ምምፃእና ኣይተርፍን። እዚ ክንፈልጦ ኣለና ዓላማና እውን ንስ እዩ። ኣብ ናይ ደገ ንምርኮሰሉ እዋን ንተወሰነ ግዜ ጥራሕ
0: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዛጊት ገለ ካብቶም ናይ ደገ 12 ተፃወቲ ሒዛ ምስቶም 3 ናይ ውሽጢ ሃገር 3 ከዓ ንፈተነ ዝተታሕዙ ተፃወቲ ብድምር 18 ኣጠቃሊላ ድሮ ልምምዳታ ኣምክያ ትርከብ። ንገለ ካብቶም ኣብዚ ግዜ ካብ ክለባቶም ናብ ሃገራዊት ጋንታ ተጠርኒፎም ዘለዉ ፕሮፌሽናላት ተፃወቲ ዘካየድ ናይ ዕላል ይስዕብ።
2: ዓወት ኣድሚያ ሳለም ሰገድ ካብ ኖርዌይ ዝመፅእ ኣብ ኦስሎ ይቕመጥ ጋንታይ ከዓ ግሩር ትበሃል ኣብ ሳልሳይ ዲቪዥን ማለት እዩ ኣብ ኖርዌይ ኦስሎ ሌፍት ዊንግ ፃወተ ናምበር 10 ናምበር 8 ቴክኒካ ስለ ዝኾንኩ ኣብ ዝኾነ ክፃወት ይኽእል እየ።
3: ማይ ኔም ኢዝ ፋህሚ ኢብራሂም ኣይ ዋዝ ቦርን ኤንድ ሬይዝድ ኢን ዘ ዩኤስ ኣም ከረንትሊ ፕሌይንግ ፎር ማሃርለካ ኤፍሲ ኢን ዘ ፈርስት ዲቪዥን ኦፍ ዘ ፊሊፒንስ ሌፍት ዊንግ ኤንድ ስትራይከር ኤንድ ራይት ዊንግ ኣሎንግ ዘ ዩ ኖው ዘ ቶፕ 3 ኣይ ካን ፕሌይ ኦል ኦፍ ዘም።
4: ማይ ኔም ኢዝ ማቴዎ ቦርሶይ ኣይ ካም ፍሮም ኢታሊ ኣይ ፕሌይ ዴር ኢን ፒኔቶ ካልቾ is Serie C, the third division in Italy, and I'm a left back, so defensive and wide midfield.
5: My name is Abdelhamid Adam Mohamed. I was born and raised in Qatar, moved to Dubai, spend my teenage years in Dubai, then moved to Spain and Barcelona to pursue football and my education, and I'm 21 years of age. I play as a center mid or a center attacking mid, and I play in the Catalonia region in Barcelona. So it is Quatre Cat. The team name is Barcelona City FC.
6: My name is Jonathan Sultan. I came from Melbourne, Australia. I'm 19 and I play goalkeeper for Western United. Was previously with Melbourne Victory in my youth, but yeah, with Western United now, moved there recently.
7: Henos Asmalash. I play at Milsami in Moldova. I'm a right back. I can also play on the midfield.
8: And then Namrud Mbaye Bahal, Cap Germany Metia. Gantaika FV Latis Niata Bahar, Rab I Division and South of German. Central midfield, while a central back at South Ka.
9: Anna Mulushime, Semi Babrahabal, Kabading List, Kato Manchester Matiamati. Abzigizir Hats, Atala the local club, Sheffield United, was under 21 months.
10: I'm Yosef Musguna. I came from Holland. I play at the Graafschap in the Youth Academy, First Division.
11: Shumay Awad Isa Abu Salam Bahal, I'm Saudi Tawalida. عساشد شاعد ما يخول لخ أنا في جرمن كيدا مالتيو شو أبو خا كعسو جميرة برامس بوق تقاط نيرة كابو خا شعو فين والد تقايته سو خا رابع ديفيجن
12: سمي أمانيل تخليت بحال زي ما تأخذ له عادي يو اي اي إمارات تقاط هلا غانتا حدش غانتا على المدينة أبو ظبي تبحال سالساي ديفيجن تحت عسران سلسان عدمة كل تيتي
13: فيلي مانجريس كير شمي أب جرمن تقاطية ناي First division of German.
14: Shimei Bihil Tosfu Abraha. Zmatahulu Adi, America. Abuha Ab Division 2 in America Tat. North Stars FCM Zbahalu. Admei Isran Kiltani. Zitahulu position ha, right wing. At the same time, left back Hatati.
15: Shimei Isran Musebal. Zmatahulu Adi, Cap Canada. Ab Canada ha, Calais Division. Miss Futils FC Tat. This auto position car, right wing, attacking midfield.
0: ሀገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳማይ ጸወታ 23 መስከረም ናብ ኬንያ ተጓዒዛ አንጻር እታ ሀገር ክትጻወት ያ 27 መስከረም ከአ ንደቡብ አፍሪካ ክትዕድማ ያ 27 መስከረም ከአ ንሀገራዊት ጋንታ ደቡብ አፍሪካ ዓዲማ ክትጻወት ያ ጽቡቅ ዕድል ንሀገራዊት ጋንታ ኩዕሶ እግሪ ኤርትራ
1: አሰልጣኒ ክንግምግሞ ከለና ኣብቲ ባይታ ኩሉ ግዜ ትዝህቦ ስልጠና ኣብ ውፅኢት ዘድሃበዩ ኣብቲ ውፅኢት ዘድሃበ ክንብሉ ከለና መብዛሕትኡ ግዜ ኣብቲ ኩዕሶ ምዕብላል ዘይኮነስ ብቕልጡፍ ናብ ኣንጻር ሜዳ ምፅጋዕ እዩ ናይ ሓሽምያ ኪን ስታይል ዳርጋ ፍለትያ ስለዚ እቶም ጎላት እንድሕር ርኢናዮን ከዓ ብነዊሕ ናብ ናይ ኩርናዕ ናይ ኣንጻር እየ ንድኸዳ ካብኡ ከዓ ተቆሪፀን እየ ንዳኣትዋ ስለዚ እዚ መብዛሕትኡ ግዜ ምስቲ ናቱ ስታይል ዝኸይድ እዩ ኣብዞም ናይ ትሕቲ 17 እውን እሱዩ ሒዝዎም ዘሎ ኣብኦም ውን ዝሰርሖ ስራሕ እውን ክንዕዘቦ ንኽእል ኢና ማለት እዩ እጂ ምዚ ጋንታ ከመዩ ክኸይድ ዝዓብየ ሕጂ ከምቲ ዝበልካዮ ሓደ እቲ ምድብ ይውስነካ እዩ ነቶም ኩሎም ትመርፆም ማለት እዩ ብሓፈሻ ትወስዶም ኣመራፂታት እቲ ምድብ ከቢድ ስለ ዝኾነ እቲ ምድብ ደይኮነ እተን ጋንታታት ከቢድ ደይኮነ ትዕድል ከቢድ ስለዝኾነ ሓንቲ ስለዝኾነ እዚ ጥንቃቐታት የድልየካ እዩ ጠቂስ እየ ከዓ እዚኦም ኩሎም ተፃወቶት ንሕና ከም ምርጫ ሒዝኒያ ማለት እዩ ነዚአን ሃገራት እዚአን ዝበልካየን ንኣብነት ምኩራት እየን ገሌአን እውን ነቲ ዋንጫ ወሲዶ ኖ ዝፈልጠ እየን ስለዚ ምስአን ኢና ክንገጥም ንዕኒና ከንስዕረን ዘለና ማለት እዩ በቲ ክንሓልፍቲ ኮይና ማለት እዩ ሕጂ ንዑ ንድሕር ኮንካ ብውሕዱ ንዕኡ ዝምጥን ምድላዋት እያ ክትገብር ዘለካ ስለዚ ኣሰልጣኒ ንሱ እዩ ሕጂ እውን ነቲ ቅዲ ክንጥቀመሉ ኢና ንሕና ንከላኸለሉ ኣብነት ትርጉም ይብሉ ጎል ክነእቱ ክንክእል ኣለና ብተመሳሳሊ እዚ ናይ ስዋቲኒ ዝመረፅ ናይ ስትራቴጂ እውን ንዑና ንሕና እውን ክንደግ ንፅዕር ማለት
16: እዩ ንህዝቢ ካሕልፎ ዘሎ ነገራት ተኮይኑ ከዓ ማለት በቲ ቅድሚ ሕጂ ዝተወሰነ ንእሸይ ስቴፕ ድኸድናያ ክንዲዚ ዓይነት ሓጎስ ዘበለሲ ካብ እውን ላዕሊ ንዓና ሞራልን ደገፍን በቲ ዝከኣሎ ኩሉ ብዘ ዘለዎ ኮይኑ ውሽጢ ናብ ደገን ዘሎ ሞራል ንዛ ሃገራዊት ጋንታ ሂቡ ከንዕወት ከም ንኽእል ኣበርቲዕና ክንሰርሕ ከም ንኽእል ኣሚኑ ካብቲ ዝበለፅን ኣዝዩ ዝሓሸን ገይሩካ ከተባቢዕና ሞራል ክህበና ንኩላትና ሃገራዊት ጋንታኻ በዚ ጋጣሚ ኢልናዎ ክነሐግሶምና ኸ ዝከኣለና ክንፅዕሪና ማለት እዩ።
17: ንኩሉ ኣፍቃር ኩዕሶ እግሪ ማለት እዩ ናይ ንኩሉ ህዝቢ ማለት እዩ ኣብ ናይ ዝመፅእ ዘሎ ዝፀወታታት ስ ትደገፎም ንከይፍለየና ማለት እዩ። ከምዚ ናይ ዝሓለፈ ምዚ ናይ እስዋቲኒ ዝነበረ እቲ ናይ ቪድዮ ገለ መለ ክርእዎ ኣይከኣሉን ንሱሳት ገለ ኩሉ ዋላ ግን ብኢንተርነት ይኹን ብገለበት ዝሃቡና ደገፍቲ ሞራል ገለ ማለት እሱ ከይፍለየና ማለት ኢና ንምኖ ንሕና ከዓ ዝከኣለና ክንገብር ኢና።

ዝኸብርኩም ተዓዘብቲ መደብ ለሶ ስፖርት ኣብዚ ይፍፀም ስለምክታልኩም ኣዝና ነመስግን። ኣብዛ መደብ እዚኣ ዝህለኩም ዝተፈላለየ ርእቶ ከም ድማ ሃናፂ ትብሎ ሓሳብ ክትልእኹልና እውን ማዕፆና ክፉት እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላት ስድኦ ባሕባር ብምዃን ዝሰናብተኩም ሰላም።

መደምና ትራን ኣብ ሰሙን እዚ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዘሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ብምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ መስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ መስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እዚ ሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘወዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባልና ኣላ። ተኸታታሊት ፊልምሳ እውን መበል 18 ክፋል እውን ካብ መደባትና ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: እዚ ሰላምታና ተቐበሉ ፈነውና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓና ኣኺሉ ንሎም 6 ሰነ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴ ማስመሮሜ ንምክታልኩም ብኽብርና ዓደምኩ ብቐንዳ ኣርእስተ ዜና ፍለም ኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት በነልኩስን ንኤርትራውያን ተቐማጦ ዘሄግ ሰሚናር ኣካይዱ ኣብ ዞባ ደቡብ ዕረት ንምክልኻል ኣብ 7 ንኡስ ዞባታት ዕውት ወፍሪ መጥባሕቲ ዓይኒ ተኻይዱ ቤት ፅሕፈት ጠቕላላ ኦዲተር ንውሽጣዊ ኦዲተራት ኣብ ኣስመራ ስልጠና ሂቡ ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ኣብ ሓደጋ ከም ዝኣተወ ተገሊጹ ፕረዚደንት ፑቲን ኣብዚ እዋን ምስ ፕረዚደንት ዘለንስኪ ብኣካል ተራኺቡ ክዘራረብ ቅሩብ ከም ዘይኮነ ሓቢሩ ኣሜሪካ ኣብ ጀርመን ክተዋርዶ ወጢና ንዝነበረት ክሩዝ ሚሳይል ከተወንዝፎ ከም እትኽእል ኣሚታ ዝርዝር ዜና ኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት በነልኩስን ኣቶ ነጋሲ ካሳ ብ31 ጉንቦት ንኤርትራውያን ተቐማጦ ዘሄግ ሆላንድ ሰሚናር ኣካይዱ ኣብ ዘቤታዊ ዞባውን ጎደባውን ከምኡውን ኣህጉራዊ ጉዳያት ዘተኮረ ሰፊሕ መግለፂ ዝሃበ ኣምባሳደር ነጋሲ ዘለናዮ መድረኽ ልዑል ንቕሓት ድልል ውዳበታትን ዕዙዝ ተሳትፎን ስለ ዝሓትት ዜጋታት ድልውነቶም ብዝለዕለ ከረጋግፁ ፀዊዖም ኣብዚ ተሃዋሲ እዋን ኤርትራ ውሽጣዊ ርግኣታ ኣውሒሳ ልምዓታዊ መደባታ ኣብ ምስልሳል ከም እትርከብ ማዕረ ማዕሪኡ ድማ ዞባዊ ሰላምን ርግ ንምውሓስ መትከል ኣሚና ክትሰርሓሉን ምቕሉል ኣበርክቶ ክትገብርን ምህላዋ ኣብርሆም ሓላፊ ቆንስላዊ ጉዳያት ኣቶ ክብሪ ኣብ ተወልደ ብወገኑ ንቆንስላዊ ኣገልግሎትን ንስልጥነቱ ዝግበር ዘሎ ፃዕርን ዝምልከት መብርሂ ሂቦም ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኢሳቅ ምናሴ ብወገኑ ተሳትፎ ኣብ ሆላንድ ዝነብር ኤርትራዊ ኣብ ሃገራዊ መደባት ብምምጓስ ፕሮጀክትታት ኣሕዳሪ ኣብያተ ትምህርቲ ንምቅልጣፍ ብዕቱብ ክስራሕ ከም ዘለዎ ኣስሚሩሎ ኣብ መወዳእታ ተሳተፍቲ መሳርዖም ብምድልዳል ከም ወትሩ ኣበርክቶም ከም ዘዕዝዙ ኣረጋጊፆም ኣብ ዞባ ደቡብ ዕረት ንምክልኻል ኣብ ዝሓለፈ ኣዋርሒ ብዝተኻየደ ዕውት ወፍሪ ንልዕሊ 750 ዜጋታት መጥባሕቲ ዓይኒ ተኻይዶም ወክል ኤሪና ፊልሙን ትካቦ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርበ እያ
1: ኣብ ዞባ ደቡብ ዕረት ንምክልኻል ዝዓለመ ዕውት ወፍሪ መጥባሕቲ ዓይኒ ኣብ 7 ንኡስ ዞባታት ከም እተኻየደ ተገሊጹ ሓላፊ ኣሃዱ ምቁፅፃር ዘይተመሓላለፍቲ ሕማማት ኣቶ የማነ ፀጋይ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 5 ኣዋርሕ ኣብ ንኡስ ዞባታት ሰንዓፈ ድባርዋ ደቀ ምሓረ ፀሮና ዓዲ ኳላ ማይምነን ዓረዛን ን548 ወገናት መጥባሕቲ ሓበለ ዓይኒ ን210 ድማ መጥባሕቲ ዓፅሚ ዓይኒ ከም እተገብረሎም ኣብሪሆም እቲ ሙሉእ ብምሉእ ብውሽጣዊ ዓቕሚ ዝተኻይደ ወፍሪ ነቲ ኣብ መወከስ ሆስፒታል መንደፈራን ሆስፒታል ዓዲ ቀይሕን ብቐዋምነት ዝውሃብ ኣገልግሎት ሕክምና ዓይኒ ብምስፋሕ ንተገልገልቲ ኣብ ከባቢኦም ከም ዝፍወሱ ንምግባር ዝዓለመ ምዃኑ ብምሕባር 97000 ዕውት ምንባሩ ሓቢሩ ሚኒስትሪ ጥዕና ሕክምናዊ ኣገልግሎት ብብቕዓትን ፅፈትን ንምፍፃም ዘኽእል ዘመናዊ መሳርሒታትን ዓቕሚ ሰብን ስለ ዘዋደደ በቲ ሓደ እኹል መድሃኒትን መሳለጥያታትን ስለ እተረኽበ ከዓ በቲ ካልእ ተሓከምቲ በብዝመፅዎ ዘድሊ ፍወሳ ይረኽቡ ከም ዘለዉ ገሊጹ ብዘይካዚ ኣብ መላእቲ ዞባ ኣብ ዝሓለፈ 7 ዓመታት ትራኮማ ንምግታእ ብዝተኻይደ ጎስጓሳትን ናይ ፍወሳ መደባትን ተርእዮ ናይቲ ሕማም ኣብ ዝተሓተ ደረጃ ከም ዝወረደ ብምግላፅ ሸፈነ መጥባሕቲ ሓበላ ድማ ካብ 18000 ናብ 87000 ከም ዝበረኸ ኣብሪሆም ኣብ መወዳእታ ኣቶ የማነ ሕማማት ዓይኒ ብፍላይ ከዓ ሓበላ ትራኮማን ነድሪ ዓይንን ብቐሊሉ ብሕክምና ክፍወሱ ከም ዝኽእሉ ግቡእ ሕክምና እንተዘይረኪቦም ግና ዕረት ዘስዕቡ ምዃኑ ብምጥቃስ ናይ ምርኣይ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር እቶም መጥባሕቲ ዘካየዱ ድማ ብሓኪም ንዝወሃቦ ምኽርን መድሃኒትን ብግቡእ ክጥቀምሉ ተላብዩ
0: ቤት ፅሕፈት ጠቕላላ ኦዲተር ካብ ሚኒስትርታት ምምሕዳር ዞባታት እዝታት ሓይልታት ምክልኻል በዓል መዚታትን ካልኦት ኣብያተ ፅሕፈት መንግስትን ንዝተዋፅኡ 44 ውሽጣዊ ኦዲተራት ንሓደ ሰሙን ዝቕፅል ስልጠና ኣብ ኣስመራ ሂቦም። እቲ ስልጠና ሌላ ምስ ውሽጣዊ ኦዲት ሓፈሻዊ ኣምር ውሽጣዊ ቁፅፅር ኣብ ተኽእሎታት ስጋእ ዝተመርኮሰ ስትራቴጂን ዓመታዊ ውጥንን ውሽጣዊ ኦዲት ኣቀራርባ ኦዲትን ገምጋም ብጌጋ ዝቐረበ ፀብጻብን ምክትታል ፀብጻብ ኦዲት ኣተሓሕዛ ሰነዳት ከምኡ እውን መንግስታዊ ስርዓት ኣተሓሕዛ ሕሳብን ኣቀራርባ ፀብጻብን ዝብሉን ካልኦትና ርእስታት ዝሸፈነ ነይሮም። ብሓሙሽተ ሰነ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላለ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ኣብ መምርሒታት ሚኒስትርታት ፋይናንስን ሃገራዊ ልምዓትን ከምኡ እውን ኣብ ሃገራዊ መለክዕታት ውሽጣዊ ኦዲት ብምምርኳስ ኣብ ትካላት መንግስቲ ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህሉን ቀጻልን

ምሕያሻት ንምግባርን ዓሊሙ ከም እተኻይደ ገሊፆም። ድልዱል ውሽጣዊ ኦዲት ምህላው ሕርያት ዘይኮነ ግድነታዊ ዝበለ ኣቶ ገብረ እግዚኣብሄር ንምሕያልን ምቹእ ባይታ ስራሕ ንምፍጣርን ኩሎም ሓለፍቲ ትካላት መንግስቲ ክፅዕቱ ብምፅዋዕ ቤት ፅሕፈት ጠቕላለ ኦዲተር ጠለባት ትካላት መንግስቲ ንምምላእ ከም ዝሰርሕ ኣረጋጊፅዎም። ማሕበር ኣርባሕቲ ናይ ፀባ ከብቲ ንእዞባ መንደፈራ ብሓሙሽተ ሰነ ኣብ ዘቃንዖ ጉባኤ ውዳቢኡ ብምሕያል ምህርቲ ፀባ ንምዕባይ ውጥን ስራሕ ኣንፂፆ ኣካየድ ስራሕቲ ማሕበር ኣቶ ብርሃነ ወልዱ ኣብ ዘቕረቦ ፀብጻብ ኣብዝሓለፈ ዓመታት ብሰንኪ ሕፅረት መግቢ እንስሳ ቁፅሪ ናይ ፀባ ከብትን ምህርቲ ፀባን ኣንቆልቂሉ ምፅንሑ ብምጥቃስ ኣብዝሓለፈ ዓመት ብዝተገብረ ምምሕያሻት ግን ንጥፈታት ማሕበር ኣብ ምብርባር ከም ዝርከብ ገሊፆም። ኣብ ከተማ መንደፈራ ተደኪኑ ዝርከብ ዘመናዊ መእከብ ፀባ ብቑዕ መዝሓልን መዐቀብን ዓጢቑ ኣገልግሎት ምሃብ ስለ ዝጀመረ ኣርባዕቲ ናይ ፀባ ከብቲ ዳ ተተባቢዖም ፍርያቶም የዕብዩ ከም ዘለዎ ሓቢሮም። ሓላፍ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ በረኸት ተክለ ስላሰ ብወገኑ ብቑዕ መእከብ ፀባ ካብ ቀንዲ ማሕንቆታት ኣርባሕቲ ከብቲ ኮይኑ ምፅንሕ ብምጥቃስ ሚኒስትሪ ሕርሻ ብዝወሰዶ ስጉምቲ ናይ ፀዓት ማሕንቆ ፍታሕ ስለ ዝረኸበ እቲ ፀገም ከም እተኣልየ ኣፍሊጦም። ሓላፍ ጨንፈር ሃብቲ እንስሳ ዶክተር ዕቕባ ዝክኽፍለ ብወገኑ ሓረስቶት ንኩሉ ሕፅረታት በዲሆም ንጥፈታቶም ክቕፅሉ ምክኣሎም ምስጋና ከም ዝግብኦም ብምሕባር ኣብ ልምዓት ሓምላይ ምግቢ እንስሳ ኣተኪሮም ብምስራሕ ቀለብ እንስሳ ንምውሓስ ክፅዕሩ ኣተሓ ኣሳሲቦም። ምህርቲ ፀባ ንምዕባይ ዝነበሮም ዕላማ ብሰንኪ ሕፅረት መሰረታዊ ጠለብ መግቢ ተዓናቒፉ ምፅንሑ ዝሓበሩ ኣባላት ማሕበር ድማ ኣብ መፃኢ ጥዕና ጥሪቶም ንምውሓዝ ዘድሊ ቀረብ መድሃኒት እንስሳ ክወሓስ ዝኸኺሮም። ኣብ መወዳእታ ካየድ ስራሕ ምምሕዳር ንኡዝባ መንደፈራ ኣቶ ተስፋይ ፀጋይ ንዕቤት ማሕበር ኩሉ መድያዊ ምትሕጋዝ ከም ዝግበር ብምርግጋፅ ኣርባሕቲ ከብቲ ሓሓሊፎም ብፍኑ መንገዲ ዝገብርዎ መሸጣ ፀባ ከወግዱ ተማሕፂኑ። ነበርቲ ምምሕዳር ከባቢ ኣይተዓብር ንእዞባ ሞልቂ ኣብ ምስራሕ መጠነ ንኡስ ዲጋ ተዋፊሮም ንዘለዉ ኣባላት ሓይልታት ምክልኻል ኤርትራ እኽለማይ ብምድላው ኣተባቢዖም። ኣመሓዳሪ ምምሕዳር ከባቢ ኣይተዓብር ኣቶ ተስፋ ሚካኤል ገብሩ ኣብ ዝሃቦ መብርሂ ብደገፍ ህዝብን ሰራዊትን ዝተፈላለየ መደባት ልምዓት ክሰላሰል ምፅኑሕ ብምግላፅ እቲ ዝተወደበ ናይ ምዝንጋዕ መደብ ተወሳኺ ድርኺ ዝፈጥር ከም ዝኾነ ኣብርሂም። ሓለቓ ስታፍ ክፍለ ሰራዊት ሜጀር ሚካኤል ካሕሳይ ብወገኑ ብህዝብን ምምሕዳር ከባቢ ኣይተዓብር ንዝተገብረሎም እንግዶት ድሕሪ ምምስጋን እቲ መደብ መርኣያ ናይቲ ህዝቢ ኣብ ሰራዊቱ ዘለዎ ዓብ ክብሪ ከም ዝኾነ ኣረድዩ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትል ክትቅፅሉ ደጊመ ብክብሪ ዕድም ኣብ ዞባ ማእከላዊ ምብራቅ ተኸሲቱ ዘሎ ቅልውላው ብሰላም ንምዕራፍ ኣብ መንጎ ኢራንን ኣሜሪካን ዝካየድ ዘሎ ዲፕሎማስያዊ ምንቅስቃሳት ኣብ ሓደጋ ከም ዝኣተወ ተገሊጹ። እዚ ዝተሓበረ ብንኡስ መጠን ዝጀመረ ሓድሽ ምልውዋጥ መጥቃዕትታት ክልቲአን ሃገራት እናሰፍሐ ከም ዝኸደ ድሕሪ ምቅልሑ እዮም። ኢራን ናብ ሎሚ 6 ሰነ ኣብ ዘጓሕለይቲ ኣብ ኩዌትን ባሕሬንን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ደብዳብ ሚሳይላትን ድሮናትን ከተካይድን ከላ ኣሜሪካ ድማ ንስርዓተ ራዳርን መራኸቢታትን ኢራን ዘነፃፀረ መጥቃዕትታት ከም ዘካየደ ተገሊጹ። ክልቲአን ሃገራት ዘካየድኦም ዘሎ መጥቃዕትታት መልሰ ግብሪ ምዃኑ እኳ ይገልፃ እንተለዋ እቲ ኩነታት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ዝእመት ዘሎ። ብካልእ ወገን ምንቅስቃሳት ሕዝቡላ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ሓድሽ ስምምዕ ምቁራፅ ተኽሲ ነፂግዎም። እቲ ብመንጎኘት ኣሜሪካ ዝተበፅሐ ስምምዕ ንልዑላውነት ሊባኖስን ንህላውነትን ኣብ ሓደጋ ዘእቱ ምዃኑ ብምጥቃስ እዩ ሕዝቡላ ከምዘይቅበሎ ዝገልፅ ዘሎ። እቲ ስምምዕ ኣብ ግዛኣት ሊባኖስ ምንምንቅስቃሳት ሕዝቡላ ዝዓግድ ፀጥታዊ ዞባ ክህሉ ዘጠቃለለ ምዃኑ እዩ ዝሕበር። ምንቅስቃስ ሕዝቡላ እቲ ስምምዕ ንምስፍሕፋሕ እስራኤል ባይታ ዝፈጥር ምዃኑ ብምጥቃስ ኣብ ልዕሊኣ ዘካይዶ መጥቃዕትታት ከም ዘየቋርፆ ኣነፂሩሎም። እቲ ምንቅስቃስ ዕጥቁ ምዘየውርድ ንሊባኖስ ክትወራ ከም እትኽእል ከተጠንቀቕ ፀንሐት እስራኤል ሰፊሕ ግዛኣት ናይቲ ሃገር ኣብ ትሕቲ ቁፅፅራ ኣትያቶ ከም ዘላ ይሕበር። እስራኤል ካብ ፈለማ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ ብእተካይዶ ዘላ ደብዳብ ዛጊት ልዕሊ 3,500 ሰባት ከም እተቐትሉን ኣስታት 11,000 ከም ዝቐሰሉን ፀብጻባት የረድኡ። ፕረዚደንት ሩስያ ቭላድሚር ፑቲን ኣብዚ እዋን ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ብኣካል ተራኺቡ ክዘራረብ ዘኽእሉ ምክንያት ከም ዘይብሉ ሓቢሮም። እዚ ዝተገልፀ ፕረዚደንት ዘለንስኪ ነቲ ልዕሊ 4 ዓመት ዝቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት ናይ ጽሑፍ መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዮም። እቲ ኩናት ብዘተ ክዓርፍ ድሌት ከም ዘለዎ ዝገለፀ ፕረዚደንት ፑቲን ቅድሚ ምስ ፕረዚደንት ዘለንስኪ ምርኻቡ ክውሰድ ዘለዎ ናይ ሰላም ስጉምትታት ከም ዘሎ ኣረድዮም። ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ብ4 ሰነ ኣብ ዝሃቦ መግለፂ ብወገኑ ፕረዚደንት ዘለንስኪ ምስ ፕረዚደንት ፑቲን ዝርርብ ንኸካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገዥ ከም ዝኽእል እዩ ገሊጹ። ይኹን እምበር ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋ